ዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ንዕድም። ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ርእሰ ዜና። ኣብ ምምሕዳር ከባቢ ሮብሮብያ ንዞባ ፎሮ 3 መእለይ ውሓይ እዚ ይስራሕ ኣሎ። ኣብ ዞባ ዓንሰባ ኣፍልጦ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ክብርኽ መዘኻኸር ቀሪቡ። ኣብ ንዞባ ባሮንቱ ኣብ ኣገባባት ምድላዊ ባህርያዊ ድኹዒ ስልጠና ተዋሂቡ። ኣሜሪካን ኢራንን ኣብ ጉዳይ ቁፅፅር መፃበቢ ሆርሙዝ ንሓድሕዱ ዝጋጮም መግለፂ ሂባ ከም ዘለዋ ተገሊጹ። ንግዳዊ ውዕሊ ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን እወታዊ ውፅኢት ክርከቦ ከም ጀመረ ተሓቢሩ። ኣውስትራልያን ቪየትናምን ኣጠቃላለዩ እስትራቴጂያዊ ዝምድነ ንምስፋሕ ክሰርሓ ተሰማሚዐን። ኣብ ንዞባ ፎሮ ምህርቲ ሕርሻ ንምድንፋዕ ክካየድ ብፀንሐ ንጥፈታት ኣብ ምምሕዳር ከባቢ ሮብሮብያ ብጠቕላላ ኣስታት 600 ሄክታር ዝስቲ መእለይ ዋሒ ዝስራሕ ኣሎ። እቲ ስራሕ ዝመርሕ ዘሎ ኢንጂነር ዳዊት ተክለ ሚካኤል ኣብ ዝሃቦ ሓበሬታ እቲ መእለይ ዋሒዝ ኣብ ገርሳባ መድሕዳን ኣዶዳዕን ይህነፅ ከም ዘሎ ብምግላፅ ካብ 3 ክሳብ 3.5 ሜትሮ ብራኽን ልዕሊ 460 ሜትሮ ንውሓትን ከም ዘለዎ ተሳሚታዊት ካብ ስራሕቱ ድማ ከም ተዛዘመ ኣረድዩ። ነበርቲ ብጊዶም ቅድሚ ሕጂ ብመልክዑ ፈራታት ብሓመድ ይስራሕ ስለ ዝነበረ ሓያሉ ሕጂ ኣብ ዘጋጥመሉ ብቐፃሊ ይፈርስ ምንባሩ፣ ኣብዚ እዋን እዚ ግን ብእምንን ስሚንቶን ይንዳቕ ስለ ዘሎ ንነዊሕ ዓመታት ከም ዘገልግል ዘለዎም እምንቶ ብምግላፅ ንዝተገብረሎም ደገፍ ኣመስጊኖም። ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ ተስፋይ ተወልደ ብወገኑ ነበርቲ ብሩባ ሓዳስ ዝወረዱ ሕጅ ንምእላይ ብኣብዑርን ጉልበት ሰብን ከምኡውን ብሓገዝ ማሽነሪ ሓያል ናይ ምዕቀብ ማይን ሓመድን ስራሕት ከካይዱ እኳ እንተፀንሑ ኣድማዒ ከም ዘይነበረ ብምንፃር እቲ ዝግበር ዘሎ ብእምንን ስሚንቶን ናይ ምንዳቕ ስራሕ ግን ነባሪ ፍታሕ ብምምፃእ ጥብ ዝበለት ማይ ኣብ መዓላ ከም ትውዕል ኣረጋጊፁ። ድሮ ቀዳማይ ገጽ ናይቲ ስራሕ ተዛዚሙ ብምህላው ሓርሶት በቲ መእለይ ውሕጅ ንዝሓልፍ ማይ ናብ ግራውቶም ናይ ምእላይ ስራሓት ንምስልሳል ብዕቱብ ክነጥፉ ብምልባው ነቲ ስራሕ ንምዝዛም ንዝተረእየ ተወፋይነት መጒሱ። ምምሕዳር ከባቢ ሮብሮብያ ካብ ሓውሲ ከተማ ፎሮ

0: ቱሪዝም ኣቶ ሳልም ዓሊ ገሊፆም። እዚ ዝተገልፀ ብ8-9 ናሓሰ ኣብ ንዞባታት ገለብን ዒላ በርዕድን ብዛዕባ ዝርከብ ቱሪዝማዊ ፀጋታት ዳሰሳዊ መፅናዕቲ ብምግባር ምስ ነበርቲ መራትን ደቂ ዓንዱ ናብ ዝተኻይደ ርክባት እዮም። እቲ ዳሰሳዊ መፅናዕቲ ነቲ ድሕሪ ምፍራስ ናርእስ ኣብ 1988 ከቢድ ምርብራብ ዝተኻየደሉ ግንባር ሮራ መንሳዕን ኣብኡ ዝርከብ ታሪካዊ ሓድግታትን ኣብ ከባቢ መራትን ደቂ ዓንዱን ዝርከብ ሓደጋ ምፅናት ኣንፀላሊዎ ዘሎ ሃብቲ ገረብን እንስሳ ዘገዳምን ከምኡውን ኣብ ከባቢ ቤልታ ዘሎ ቀይሕ እምኒ በረድ ዝሸፈነ ነይሩ። ስነ ጥንታዊ ኣሰራት፣ ተፈጥሮኣዊ ፀጋታት፣ ሃይማኖታዊ ቦታታት፣ ብዙሕነት ባህልንያታን ስነ ጥበባዊ ፍርያትን ካልእን ካብቲ ፍሉይ ፀጋታትና ምዃኑ ዝሓበረ ኣብ ክፍሊ ቱሪዝም ሓላፊ መፅናዕትን ምክትታል ፀጋታትን ኣቶ ፍስሐ ሃብተ ሕብረተሰብ ፍሉይ ኣሰራት ምስ ዝረክብ ንዝምልከቶ ኣካል ዘድሊ ሓበሬታ ብኣጋ ከመሓላልፍ ኣብ ደረጃ ምፅናት ዝርከብ ጥንታዊ መቦቅላዊ ኣግራብ ጉቡእ ክንክን ክግበረሉ ባህልናን ስነ ጥበባዊ ፍርያትናን ድማ ቀፃልነቱ ብዘውሕስ ኣገባብ ክዝውተር ተላብዮም። ኣብ ክፍሊ ቱሪዝም ሓላፊ ፍቓድ ስራሕን ቁፅፅራዊ ብቕዓት ትካላት ቱሪዝምን ኣቶ ሃብተ ጋብሪ መንግስቱ ብወገኑ ትካላት ንባህልናን ያታናን ዘላልዩን ክብርታትና ዝሕልውን ከምኡውን ኢንዱስትሪ ቱሪዝም ሃገርና ኣብ ምምዕባል ድፊኢት ዝፈጥሩ ክኾኑ ከም ዝግባእ ኣተሓሳሲቡ።
1: ቤት ፅሕፈት ሕርሻ ንዞባ ባረንቱ ፍርያምነት ሓመድ ክብ ብምባል እቶትን እቶታውነትን ሕርሻ ንምኽባት ከምኡውን ማእዛዊ ምግቢ ኣብ ኩሉ ንኩሉ ንምርግጋፅ ብዘካይዶ ዘሎ ፃዕሪ ኣብ ኣገባባት ምድላዊ ባህርያዊ ደኩዒ ዘተኮረ ስልጠና ንሓርስቶትን ኣልማዕቲ ጀራዲን ሂቡ። ኣብቲ ብ10 ናሓሰ ብክልሲ ሓሳብን ግብርን ዝተካየደ ስልጠና ሓላፊቲ ቤት ፅሕፈት ኣቶ ሙሴ ባህታ ባህርያዊ ደኩዒ ኣብ እቶትን እቶታውነትን ሕርሻ ልዑል ተራ ስለ ዘለዎ ሓርስቶት ተጠቃምነቶም ክብ ከብሉን ተመክሮኦም ንካልኦት ከካፍሉን ተላብዩ። ኪላ ምዕቃብ ማይን ሓመድን ኢንጂነር ኣዘኪያ ኣልፋዮ ብወገኑ ባህርያዊ ደኩዒ ብቐሊሉ ዝርከብ ውፅኢት ተረፍ ምህርቲ ሕርሻን ዘቤታዊ ጓሓፍን ከም ዝኾነ ብምግላፅ ምዝውታሩ ንትሕዝቶ ሓመድ ብምህብታም ምህርቲ ኣብ መኽዕባት ዓብዪ ኣስተዋፅኦ ከም ዘለዎ ኣረድዩ። ተጠቃምነት ኬሚካላት ዘስዕቦ ከባቢያዊ ብከላታት ንምውጋድ ኣብ ክረምታዊ ሕርሻን መስናዊ ልምዓትን ዝነጥፉ ሓረስቶት ኣብ ከባቢኦም ንዝርከብ ባህርያዊ ደኩዒ ብግቡእ ክጥቀምሉ ብምዝኽኻር ድማ ንቕሓቶምን ተጠቃምነቶምን ንምብራኽ ኣስተምሮታትን ስልጠናታትን ብቐፃሊ ከም ዝውደብ ገሊፁ። ተሳተፍቲ ብወገኖም ዝቐሰሞ ስልጠና ብዛዕባ ኣገባባት ምድላውን ረብሓታትን ባህርያዊ ደኩዒ ንዝነበሮም ድሩት ኣፍልጦ ዘስርፅ ምዃኑ ብምግላፅ ተመሳሳሊ መደባት ብሰፊሑ ክድፋእ ኣሎ ኣዘኻኺሮም። ኣብ መወዳእታ ብባህርያዊ ደኩዒ ዝለምዐ ኣእካልን ኣሕምልትን ንምዕዛብ ዑደት ተወዲቡ። ኣብ ሓጋዝ ኣብ ገስጋስ ትግባር መደባት ልምዓት ዘተየ ርክብ ህዝብን ምምሕዳርን ተኻይዱ። ወኪል ኤሪና ሰመረ እዮ ብመልክዕ ፀብጻብ ንዘዳለው ትሕዝቶ ፍርቱና ዓንዶም ከተቕርበ እያ።
2: ኣብ ሓጋዝ ብ9 ናሓሰ ኣብ ገስጋስ ትግባረ መደባት ልምዓት ዝዘተየ ርክብ ህዝብን ምምሕዳር ከተማን ተኻይዱ። ኣብቲ ብምምሕዳር ከተማ ዝተወደበን ወከልቲ ህዝቢ ኣነባበርቲ ዓዲ ወከልቲ ባይቶን ኣመሓደርቲ ከባብን ዝተሳተፉ ኣኼባ ኣድማዕነት ትግባረ መደባት ኣብ ተሳትፎኩም ስለ ዝምርኮስ ነበርቲ ውዳቤታቶም ብምሕያል ተሮም ክዕዝዙ ኣመሓዳሪ ከተማ ሓጋዝ ኣቶ ነፀረ ኣበረኸተ ኣብፀዊዑ። ብዘይካዚ ንኣጠቃቅማን ኣገባብ ኣከፋፍላን ግብሪ መሬትን ጥሪትን ምክልኻልን ምቁፅፃርን ኣራሰንቲ ሕማማት ምሕያል ኣታዊታት ልምዓት ማይ ዝምድና ኣካሬትን ትኻሬትን ከምኡውን ንኻለ ማሕበራዊ ኣገልግሎታት ዝምልከት መብርሂ ክውሃብ ከሎ ኣታዊታት ከተማ ኣብ ቀዳማይ መፋረቅ 2026 ብ17 ሚታዊት ዕቤት ከም ዘረኣየ ተሓቢሩ። ሓላፊ ምምሕዳር ክራይ ኣባይቲ ኣቶ መልኣክ ሕድሪ ብወገኑ ንዝምድናታት ትኻሬትን ኣካሬትን ኣብ መንጎኦም ዝግበር ውዕላትን ዝምልከት ሓበሬታ ድሕሪ ምሃብ ነበርቲ ኣዋጃትን መምርሒታትን መሬት ክኽብሩ ኣተሓሳሲቦም። ሓላፊ ኮማዊ ሆስፒታል ሓጋዝ ነርስ መንሱር ኣቡበከር ብጊድዩም ምስ ምእታ ወቕቲ ክራማት ኣብ ምክልኻል ተመሓላለፍትን ዘይተመሓላለፍትን ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ህዝቢ ጥዕንኡ ከውሕስን ፅሬት ኣከባቢኡ ክሕሉን ተላብዩ። ተሳተፍቲ ኣብዝሃብዎ ርእቶ ስሉጥነትን ፅፈትን ትግባር መደባት ልምዓት ንምድንፋዕ ዝሕግዝ ርእቶታትን ለቦዋታትን ኣቕሪቦም።
1: ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት። ኣሜሪካን ኢራንን ኣብ ጉዳይ ቁፅፅር መፃብ ሆርሙዝ ንሓድሕዶ ዝጋጮ መግለፂታት ይህባ ከም ዘለዋ ተገሊጹ። ፕሬዚደንት ዶናልድ ትራምፕ እቲ ማያዊ ኣካል ኣብ ትሕቲ ሙሉእ ምቁፅፃር ኣሜሪካ ከም ዘሎ ክሕብር እንከሎ ኢራን ግን ነቲ መግለፂ ኣሉታዊ ምላሽ ብምሃብ ምሕደራ ሃርሙዝ ንካልኦት ሃገራት ከም ዘይምልከት ኣነፂራ ኣላ። ኣሜሪካ ካብን ናብን

ደባት ኢራን ዝካየድ ንጥፈታት መራኽብ ንምዕጋት ዝወሰደቶ ስጉምቲ መፃውዊ ሆርሙዝ ክትቆፃፀር ባይታ ከም ዝፈጠረላዩ ፕሬዚደንት ትራምፕ ሓቢሩ። እዚ ከምዚ ኢሉ እንከሎ ኣሜሪካ ብማእከላይ ምብራቕ ወተሃድራዊ ተልእኮ ከም ዘካይዳ ዝገለፀተን 20 ተወሰኽቲ መራኽብ ኩናት ከም ዝለኣኸት ገሊጻ። ቀንዲ ተልእኮ ናይዘን መራኽብ ፀጥታ ሆርሙዝ ንምውሓዝን ኣብ ልዕሊ ወደባት ኢራን ፀኒዑ ዘሎ እገዳ ንምሕያልን ምዃኑ ማእከላይ እዚ ኣሜሪካ ፍሊጡ ኣሎ። ብካልእ ወገን ኢራን ኣብ ፀጥታ መፃውቢ ሆርሙዝ ዘተኮረ ምስ ዑማን ተካይዶ ዘላ ዝርብ ፅቡቅ ገስጋስ የመዝግብ ከም ዘሎ ሓቢራ። ይኹን እምበር እቲ ዝርብ ነቲ መያዊ ኣካል ንምኽፋት ዝዓለመ ከም ዘይኮነ መንግስቲ ኢራን ክገልፅ ፀኒሕ ኣሎ። መዚ ኣብ ዝተኣሳሰር ኢራን ብመጥቃዕትታት ኣብ ዞባ ማእከላይ ምብራቕ ናይ ዝወረደቶ ሰብኣውን ንዋታውን ክሳራታት ካሕሳ ክትከፍል ፕሬዚደንት ትራምፕ ፀዊዑ። መንግስቲ ኢራን ናይቲ መጥቃዕትታት ኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ዘውረዶ ኩሉ መዳያዊ ክሳራታት ካሕሳ ክኽፈል ካሓትት ምፅንሑ ዝፍለጥ እዩ። ኣብ መንጎ ኤውሮጳ ሕብረትን ንብራዚል፣ ኣርጀንቲና፣ ኡራጋይን፣ ፓራጓይን ዝሓቁፍ ቀፅሪ መርኮሱርን ዝተኸተመ ናፃ ንግዳዊ ስምዕ ወታዊ ውፅኢት ክርከቦ ከም ዝጀመረ ብራዚል ሓቢራ። ብራዚል ናብቲ ሕብረት እትገብሮ መጠን ሰደድ ኣብ ውሽጢ ዝሓለፈ ክልተ ኣዋርሒ ጥራይ ብልዕሊ 400ታዊት ከም ዝዓበየ ገሊጻ ኣላ። ኤውሮጳዊ ሕብረት እውን ምስተን ሃገራት ዘካይዶ ዘሎ ንግዳዊ ምልውዋጥ ኣብ ወርሓት ሰነን ሓምለን እወታዊ ገስጋስ ከም ዘመዝገበ ኣፍሊጡ። እቲ ካብ ዝሓለፈ ወርሒ ግንቦት ተግባራዊ ዝኾነ ስምዕ መጠን ቀረፂ ብኣስታ 900ታዊት ብምጉዳል ንግዳዊ ምልዋጥ ክልቲኦም ወገናት ዘደንፍ እዩ። እዚ ድሕሪ ናይ 25 ዓመታት ዝርብ ዝተኸተመን ብደረጃ ዓለም ዝዓበየን ምዃኑ ዝተገልፀ ስምዕ ናፃ ንግዲ ንሳዕቤናት ናይቲ ኣሜሪካ ኣብ ልዕሊ ክልቲኦም ወገናት እትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል እውን ይሕበር። ኤውሮጳ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 300ታዊት ጃምላ ዓለማዊ እቶትን ይሽፍኑ። በዚ ድማ እዚ ንግዳዊ ስምዕ ኣብ ምድንፋዕ ቁጠባ ክልቲኦም ወገናት ዝህልዎ ተራ ብቐሊሉ ከም ዘይግመት ኪላታት ክእምቱ ፀኒሖም ኣለዉ። ኣውስትራልያን ቪየትናምን ኣጠቃላለዩ እስትራቴጂያዊ ዝንድነአን ንምስፋሕ ክሰርሓ ተስማሚዐን። እቲ ስምዕ ፕሬዚደንት ቪየትናም ቶ ላምን ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝን ሎሚ 11 ነሓሰ ኣብ ካምቤራ ርእሰ ከተማ ኣውስትራልያ ኣብ ዘካየደዎ ዝርርብ ተበፂሑ። ክልቲኦም መራሕቲ ኣብቲ ኣጋጣሚ ኣብ ምምዕባል ፅላታት ምክልኻል፣ ፀጥታ፣ ቁጠባ፣ ቴክኖሎጂን ምግታእ ክሊማዊ ምምዝባልን ዘተኮረ ስምምዓት ከም ተፈራረሙ ተሓቢሩ። ብዘይካዚ ክልቲአን ሃገራት ኣብ ዕደናን ሰደድን ብርቂ ማዕድናት ዘተከረ ምትሕጋዝ ክገብራ ኣብቲ ርክብ ኣፍሊጠን ኣለዋ። ኣብ 2025 ልዕሊ 14 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ዘካየዳ ኣውስትራልያን ቪየትናምን ኣብዚ ዓመት እዚ ናብ 20 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ሓቢረን። ኣብ ምዕራባዊ ኮሎምብያ ትማል 10 ናሓሰ ብዝተኸስተ 7.4 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ። በቲ ተፈጥራዊ ሓደጋ ዛጊት ብውሕዱ 132 ሰባት ከም ዝሞቱ ዝሓበሩ ሰብ መዚ ኮሎምብያ ዳሃዮም ዝጠፍአ ስለ ዘለዉ ቁፅሪ ሞታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ ኣብ 107 ኪሎ ሜትር ማዕሙቕ ዝተኸስተ ሓደጋ 1600 ከም ዝቆሰሉ፣ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እቶም ሰብ መዚ ብተወሳኺ ሓቢሮም። ድሕሪቲ ቀዳማይ ሓደጋ ዝሰዓበ ልዕሊ 20 ድሕረ ምንቅጥቃጣት ነቲ ክሳራ ክብ ከብሎ ከም ዝኽእል ተፈሊጡ ኣሎ። እቲ ምንቅጥቃጥ ክሳብ ኤኳዶር፣ ቬኔዙዌላን ፓናማን ከም ተሰምዐ ኪላታት ስነ ምድሪ ኮሎምብያ ገሊፆም። መንግስቲ ኮሎምብያ ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት መድሓን ሂወት ክሕይል ኣዚዙ ኣሎ። ኣብ መወዳእታ ዝሓለፈ ወርሒ ሰነ ኣብ ጎረቤት ሃገር ቬኔዙዌላ ብዝተኸስተ ተመሳሳለ ሓደጋ ልዕሊ 6,000 ሰባት ከም ዝመቱ ዝዝከር እዩ። እዚ ብሬክተር 7.4 ዝተዓቀነ ምንቅጥቃጥ ምድሪ ድሕሪቲ ብ31 ሓምለ 1970 ኣብታ ሃገር ዝተኸስተ 8.0 ባዶ ዝተዓቀነ ብርቱዕ ምንቅጥቃጥ ምድሪ ካልኣይ ዝሓየለ ምዃኑ ተገሊጹ። ኣብ ዝሓለፈ ወር ሓምለ ኣብ ፀፍሒ ውቅያኖሳት እቲ ዝለዓለ መጠን ዋዒ ከም ተመዝገበ ፀብጻባት ሜትሮሎጂ ሓቢሮም። ኣብታ ወርሒ ኣብቶም ማያዊ ኣካላት ብገምጋም 21 ዲግሪ ሴንቲግሬድ ዋዒ ከም ተመዝገበ ዝጠቐሱቶም ፀብጻባት እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ ከባቢ ተኸሲቱ ከም ዘይፈልጥ ኣረድዮም። እቲ ክስተት ኣብ ማያዊ ኣካላት ኣብ ልዕሊ ዝነብሩ ህወታውያን ሓስያ ስዒቡ ክኸውን ከም ዝኽእል ግምት ቂላታት ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ወርሓት ሰነን ሓምለን ኣብ ምዕራብ ኤውሮጳ እቲ ዝለዓለ መጠን ዋዒ ከም ተኸስተ ተገሊጹ።
ኣብቲ ዞባ ዝተመዝገበ መጠን ውዒ 21.6 ዲግሪ ሴንቲግሬድ ምንባሩ ዝሓበሩ

ኢላታት ጠንቅቲ ኣጋጢሙ ዘሎ ባርዕ ሞሮን ክኸውን ከም ዝኽእል ኣሚቶም ኣለዉ። እዚ ኣብ ማያዊ ኣካላትን ሰፊሕ ክፋል ኤውሮጳን ኣጋጢሙ ዘሎ ክትርዋዒ ተርያታት ኤልኒኖ ክኸውን ከም ዝኽእል እዩ ዝጥቀስ ዘሎ። ውድብ ሕብራት ሃገራት ኣብ ወርሓት ሓምለን ናሓሰን ኤልኒኖ ክኽሰት ከም ዝኽእል ግምታቱ ሂቡ ምንባሩ ይዝከር። ሩስያ ኣብ ቀዳማይ ፍርቂ 226 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ከም ዝረኸበት ገሊፃ። እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሕ ክነፃፀር እንከሎ ብ14 ሚታዊት ከም ዝወሰኽን ንግዳዊ ፀብጻባት ሩስያ ሓቢሮም። ሩስያ ካብ ወርሒ ጥሪ ክሳብ ወርሒ ሰነ ምስ መሻርክታ ልዕሊ 365 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እዮም እቶም ፀብጻባት ዘረድ። ሰደድ ፍርያት ነዳዲ፣ ባህርያዊ ጋዝ፣ ሕርሻን ማዕድናትን ኣብቲ ንግዳዊ ገስጋስ ዝዓበየ እጃም ከም ዝነበሮም ተገሊጹሎ። ሩስያ ኣብዚ ዝተጠቕሰ ኣዋርሕ ምስ ሃገራት ኤስያን ኤውሮጳን ዘካየደቶ ንግዳዊ ምልውዋጥ ብተዛማዲ ክዓቢ እንከሎ ምስ ኣሜሪካን ሃገራት ኣፍሪካን ዘካየደቶ ድማ ከም ዝነከየ ተሓቢሩ። ሃገራት ምዕራብ ኣብ ልዕሊ ሩስያ ዘካይድኦ ዘለዋ ተፃብኦታት ንቁጠባ ሃገሩ ብኣሉታዊ ክፅቕልዎ እኳ እንተኸኣለ ነቲ ዝድለ ዕላማ ክወቅዕ ከም ዘይከኣለ ግና መንግስቲ ሩስያ ክገልፅ ፀኒሕ እዩ። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ምስ ሽበራዊ ዕጡቅ ጉጅለ ዳዕሽ ምትሕሓዝ ከም ዘለዎም ዝተገልፁ ዕጡቃት ብዘካየድዎ መጥካዕቲ ብውሕዱ 30 ሰባት ከም ዝተቐትሉ ተቓሊሑ። በቲ ብ10 ናሓሰ ኣብ ሰሜናዊ ምብራቅ ኮንጎ ዝተፈፀመ መጥካዕቲ 10ታት ከም ዝቆሰሉን ብርክስ ዝበለ ኣባይቲ ከም ተቓፀለን ሰመዚ ኮንጎ ሓቢሮም። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ካብ ዝሓለፈ ወርሒ መያዝያ ክሳብ ዝሒዝናዮ ዘለና ወርሒ ብዝተካየደ ሽበራዊ መጥካዕትታት ሂወት ልዕሊ 130 ሰባት ከም ዝጠፍአ ፀብጻባት ይጠቕሱ። ኣብቲ ሃገር ብዝካየድ ዘሎ ተደጋጋሚ መጥካዕትታትን ግጭታትን ኣስታት 10 ሚልዮን ሰባት ከም ተመዛበሉ እዩ ዝጥቀስ። እቲ ዘይርግእ ኩነታት ኣብቲ ሃገር ተኸሲቱ ንዘሎ ለበዳ ሕማም ኢቦላ ንምግታ ንዝካየድ ዘሎ ፃዕሪ ብኣሉታ ይፀልዎ ከም ዘሎ ናይ ቀረባ ተዓዘብቲ ይሕብሩ። በቲ ለበዳ ዛጊት ልዕሊ 4,000 ከም ተኸልፉን የሬታል በቲ ለበዳ ዛጊት ልዕሊ 4,000 ከም ተለኽፉን ኣስታት 1,900 ካብኣቶም ከም ዝሞቱን ፀብጸባት ጥዕናተ ሃገር የረዱ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ምምሕዳር ከባቢ ሮብሮብያ ንዞባ ፎሮ 3 መለይ ዋሓይዝ ይስርሓ ኣሎ። ኣብ ዞባ ዓንሰባ ኣፍልጦ ሕብረተሰብ ኣብ ዕቃቢ ቱሪዝማዊ ፀጋታት ክብርኽ መዘኻኸር ቀሪቡ። ኣብ ንዞባ ባረንቱ ኣብ ኣገባብ ብምድላው ባህርያዊ ድኹዒ ስልጠና ተዋሂቡ። ኣሜሪካን ኢራንን ኣብ ጉዳይ ቁፅፅር መፃወቢ ሆርሙዝ ንሓሒዱ ዝጋጮ መግለፂ ሂባ ከም ዘለዋ ተገሊጹ። ንግዳዊ ውዕሊ ኤውሮፓ ሕብረትን ሃገራት ደቡብ ኣሜሪካን ወታዊ ውፅኢት ክርከቦ ከም ዝጀመረ ተሓቢሩ። ኣውስትራልያን ቪየትናምን ኣጠቓላለዩ እስትራቴጂያዊ ዝምድነ ንምስፋሕ ክስርሓ ተስማሚዐን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መድባትና ሰላም።

ኣእምሮ ህፃን ከምቲ ዝዘራእካዮ ዝሕፈስ ስቡሕ መሬት ክምሰል ይከኣል እዩ። ህፃን ዕድሚኡ ንትምህርቲ ኣኺሉ ንመጀመርታ ግዜ ካብ ስድሩኡ ሓሊፉ ብቐረባን ዝበዝሕ ግዜን ዝሕልፍ ምስ መምህር እዩ። ኣእምሮ ህፃን ዝሃብካዮ ቀሎም ዝቕበል ጻዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወጻኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳምያዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራል

0: ዘለን ሓደ ሰብ እውን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ ምምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለዩ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለዉ።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብመሰረት ድማ መምህር ዝበሃል መራሒ እዩ፣ ምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትውግህ እዩ። ንኩሉ ነዚ ንምብዳሕ ኣብ ዝኸድኩ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርክዎ ስጋብ ሕጂ ኣብዚ በፂሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባህል እዮም። ስለዝኾነ ድማ ኪኖ ኣካዳማዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንኽገብሩ ቁሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡ ውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሸሙናይ ክብለ ኣብዚኣ ተፈቲነላ እምበር ኣይተማሃርኩላን በዚ መሰረት እዚ ብዕና ፀኒሓትኒ ከመይ ላ ምፀንሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምቅራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እንዳተሓባበርኩ ሰርሕ ካብቲ ኣብዚ ዓመት እዚ ጀመርክዎ ምግራብ እዩ። ፍርቂ ሜትሮ ንታሕቲ ፍርቂ ሜትሮ ንጎኒ ወዳ ጉዲ ናይ ሰብዓ ኩዒተይ ኣዳልየ እቶም ኮሚቴን ቤት ትምህርትን ዘምፃእትለይ ተኽሊ ሕጂ እውን ኣብዚ ተኺለ ማይ እዳምፃኹ ተምሃሮ እዳተሓጎዙ እዳይኣልዩ ኣለኹ። ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳእሕና ባስካ ድዓ እምበር ፀገም ናይ እዳተፃገመ ኩሉ ኢና ንተምሃሮ ሕጂ ንመርዓያ ኢልና ኣምፂናዮም እምበር ካብ ባስካ ኢና ማይ ንስቲ ማስካ ኣለና ማስካ ንመልእ ስለስጋም ንጭንዋዕ ግን ስለዚ ደንጎና ተኽሊ ከይሓረና ነዚ መንገዲ ዝያካየድኒ እዩ።
0: መባእታ ቤት ትምህርቲ ፍረቓልሲ ኣብ ከተማ መንደፈራ ተዶኪና እትርከብ ቤት ትምህርቲያ። እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር። ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርቲያ።
2: ብነዊሕ እዋን ልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ። ኣብ 2025 ኣብ ወርሒ ሰነ ምስ ህዝቢ ተረዳዲእና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀላዓለም ኣዝዩ ዝናኣድዩ።
0: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ። ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ። እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ።
1: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲነዮ እቲ ዝፈተንክዎ ድማ ብዙሕ ምሁራን ካብ ከባብን ካብ መምሃራንን ስለ ዝረኸብ ኩሉ ቀፂሉ እዮ። ሕጂ 150 ሜትሮ ኳኒ ኣለኹ። በዚ መሰረት እዚ እዚ ኳኒ እዮ ዘለኹ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብልኒ። ብኡ መሰረት ድማ ክቐፅልኩም ሰኹምኩ ቀዳማይ ፌዝ ወዲእ ኣለኹ ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት ትምህርቲ ክሕውያ ኣብነታዊ መምህር ክኸውን እውን ድሌ ስለ ዘለኒ በዚ መሰረት እዚ ፃዕላይ ይቕፅል ኣለኹ። ተደንኩኹ ድማ ሰዓት 7 ኣብዚ ኣለኹ። ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ። እዚ ሰዓት 5 ኣብዚ ኣለኹ። ሰዓት 5 ጀሚር ብዝሕልፊ እዚ ናይ መካባ ክኮን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዚ ይሰርሕ። እዚ ድማ ንዓይ እንታይ ሂብኒ ሓደ ነፍሰይ ፎኩስ፣ ክልተ እቲ ክሰርሕ ከለካ ባህት ኣሎ ኩሉ ግዜ ኣብ ገዛ ዝስራሕ ክዎ ኣብ ካልእ ዝስራሕ ክዎ ንዓይ ባህታ ስለ ዝበኒ ነፍሰይ ፈኩሽ እዩ።
0: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም። ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና። መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለፁ?
3: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም። ኣብ ቤት ትምህርቲ ብናቶም ድሌት ኣናማን ከምዚ ኣይመሰለንን ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓሚ ነርና፣ ግን ሰኣን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ። ስለዚ ብናቶም ቮሉንተሪ ብናቶም ድሌት ብዘይገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም። ድዒ ዝገብረሎም ትካል ተለኣልዩ ክሕግዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምስም እዞም ሰብኣይ እዚኦም ምስቲ ዕድሚኦም ደረጃ ብጣዕሚ ፍሉይ ድዒ ናቅድሚ ሕጂ ርኦ ኣይፈልጥን እየ፣ ግን ኣብ ከተማ ዝቕመጥ ከዓ ከምዚ ክሰርሐ ኢለ ትፅቢት ኣይነበረን። ዝሰሪሐሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ደሊ ሰብ ተለሃልዩ ከዓኒ ክንደቂዩ ካንሸሎ ክኸውን እዩ ማለት እዩ።
2: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለ ትርኦ ዝረአኹም እምበር ዘይረአ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር። ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብሙሉ ስባዕሉ ይሰርሑ። ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ ሚእትን ገለን ሜትሮ ብቮለንቱ ቤት ትምህርቲ ወላ ሓንቲ ዝገብረሉ ነገር የለን። እቲ ናቱ እንታይ ሓንቲ ፅበት እኒሕ ሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ እኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር ዕዮ ሂብና ኣሎ በቲ ንሱ ዝተበገሶም። ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እየ ምባሉ እዋ እዚ ነቶም ንኣሹ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ።
4: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ። ምክንያቱ ንሪኦም ኣለና ንሕና መምሄርና ክንከይድ ክንብል ከለና ሙሉ መዓልቲ እዚኣ እዮም ዝውዕሉ። ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ። ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝና ውን ከምኦም ክንከውን እየ ዝደላኒ። ሙሉ መዓልቲ ነዚ እምኒ ነዚ ካንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪኦ ነዚ እስክንደይ ጉልበት መወሰደልና። ሶም ግን ንሪኦ በብመዓልቲ ካብታ ትጅመር ስጋብ ሕጂ ወላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ።
0: ኣብ መወዳእታ መምህር ሃብተ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ህወት ሰባት ዘይነዓቕ ፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍረዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ። መምህር ማለት ድማ ዓብዪ ሓላፍነት ምስካብ ምዃኑ ይነግሩ።
1: መምህር ክበሃል ከሎ ወላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ። መምህር ግን ትርጉም ናይታ መምህር ትውደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቃሕ ጥራይ ዘይኮነ መምህር ትርጉም ኣለዎ። ትርጉም ናይ ሓደ መምህር መራሒ፣ ምሁር፣ ህርኩት፣ ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ? ሓኪም እዩ። እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ? ፖሊስ እዩ። እቲ መምህር ኣብ ቤት ትምህርቲ እንታይ እዩ? መምህር እዩ። እወ ፀላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተምሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተምሃራይ ስለ ዝኾነ ተምሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ከማዕብል ዝኽእል ብርሃን ፀላም ደምሲሱ ብርሃን ከንግስ ዝኽእል መምህር ተምሃራይ ተቕባልነት ክህብ ኣሎ። ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋዝ ክኸውን ኣሎ። በዚ መሰረት እዚ ተምሃራይ ናይ መን እዩ? ናይ ኩሉ እዩ። ናይ ወላዲ እዩ፣ ናይ መምህር እዩ፣ ናይ ሶሳይቲ፣ ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዑ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘሎ ናይ ብርሃን ጮራ ሎሚ ዕንባባ እዩ፣ ፅባሕ ፍረ ክኸውን መታን ብዕቱብ እናተኸታተልካ ወ መምህር ብትርጉም ናይ ትሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዘምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዝ ንስ እዩ ለውጢ ናይ ተምሃራይ ደመዝ ናይ መምህር ምክንያቱ እቲ ወለዶ እቲ ድማ ቀዳሕን ወራስን ክኸውን ኣለዎ።

0: ሜካኒኹም ክቡራትን ክቡራንን ተኸታተልቲ መደብ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ብዛዕባ ፀባ ጡብን ምጥባውን ዝምልከት እዩ ክኸውን። ኣብዚ ናይ ሎሚ መደብና መብርሂ ክኽበና ዓዲምናዮ ዘለና ዶክተር ምስማይ ግብሪ ሂወት እዩ። ዶክተር ምስማይ ግብሪ ሂወት ኣብ ሚኒስትሪ ጥዕና ኣማኻሪ ሚኒስተር ጥዕና ኮይኑ ከምኡ ውን ስፔሻሊስት ህዝባዊ ጥዕና እዩ። ዶክተር ምስማይ እንኳዕ ድሓን መፅኻ። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ከም ዝጠቀስናዮ ኮይኑ ኣብ ዕድመ ህፃን እቲ ቀንዲ ተኣፋፊ ወይ ድማ ብመንፅር ውፅኢት ግቡእ ክንክን ድማ ዝያዳ ኣድማዒ ኣየናይ ክሊ ዕድመ ናይ ህፃን
1: እዩፅቡቅ እቲ ቀንዲ ዝያዳ ደድምዕ በቲ ፅቡቅ መዳይታት ተጠቂምናሉ ማለት እዩ። እቲ ተኣፋፊ ዝኾነ ከዓ ንብዙሕ ሳዕምናት ከቃልዕ ዝኽእል ተኣፋፊ ዕድመ ንብሎ ካብ ድቂ ተታሕዘላ መዓልቲ ካብ እዋን ጥንሲ ጀሚሩ 1000 መዓልታት እዩ። እዚ ሕጂ ካብ እዋን ድቂ ተታሕዘላ መዓልቲ 1000 መዓልታት ማለት 9 ወርሒ ናይ እዋን ጥንሲ 270 መዓልታት ማለት እዩ። 2 ዓመት ከዓ ድሕሪ ምውላድ ተን ቀዳሞት 2 ዓመት 730 መዓልታት፣ ስለዚ 270 ቅድሚ ምውላድ 730 መዓልታት ከዓ ድሕሪ ምውላድ ተን ቀዳሞት 1000 መዓልታት ህይወት ንብለን ኤን። እዚ ማለት ካብ ድቂ ተታሕዘሉ መዓልቲ ጀሚሩ ክሳብ 2 ዓመት ዝመልእ ዘሎ ግዜ ማለት እዩ። እዚ እዋን እዚ ሕጂ ኣዝዩ ኣድማዓ እዩ። ኣብዚ ተረአ ፅቡቅ ንኣብነት ክንክን ቅድመ ሕርሲ ጌርካ ክንክን ሕርሲ ፅቡቅ ተ ጌርካ ሕርስን ጥንስን ፅቡቅ እንተ ከይዱ ቆልዓ ፅቡቅ ተ ተወሊዱ ዝተወልደ ፅቡቅ ምግብን ኣመጋግማን እቲ ክንክን ከዓ እንተ ተገይረሉ እቲ ዝያዳ ደድምዕ እዋን እዩ ማለት እዩ። ካብቲ ክንክን ሕጂ ተን ቀንዲ ክልተ ሓንቲ ምጥባውያ ማለት እዩ፣ ፅቡቅ ምጥባውያ ናይ ሎም ማዓልቲ ዕመናትቦ ማለት እዩ። እታ ካልኣይቲ ምስኣ ማዕረ ማዕረታ ምጥባውን ምግብን ዝተኣሳስር ከዓ ክታበት እዩ ማለት እዩ። ካልእ ኩሉ ዘድሊ ክንክን ፍቅርን ምሕብሓብን ማለት እዩ። ኣብዚ ቅድመ ዝግበር ክንክን ንኣካላዊ ዕቤት፣ ንኣእምራዊ ምዕባለ፣ ንስምዒታዊ ምዕባለ፣ ንማሕበራዊ ምዕባለ፣ ንኩሉ ምሉእነት ናይ ቆልዓ ንሓዋሩ ዝዘልቕ ኣዝዩ ኣድማዕ ዝኾነ ዕድመ እንተ ደኣ ግቡእ ክንክን ዘይተገይረሉ ከዓ ኣዝዩ ተኣፋፊ ንሓዋሩ ፀገም ዝፈጥር ዕድመ እተን ናይ መጀመርያ 1000 መዓልታት ሂወት እዮም። ሕጂ ኣብዚ ከም ኣብነት ተወሲድና ድሕሪ ምውላድ ኣብ ብዙሓት ሃገራት እንተላይ ኣብ ሃገርና ብስሩዕ ጥዕና መፅናዕቲ ጥዕናን ህዝብን ዲሞግራፊካን ድሕሪ ሰበይ ዝበሃል ብዙሕ ኣብ ኩሉ ሃገራት ተካየድ እዩ ማለት እዩ። ሕጂ ናይ 54 ሃገራት ጉድለት ናይ ክብደትን ጉድለት ናይ ቁመትን ዘለዎ ናይ ቁመት ትሕቲ ዝግባእ ወይ ከዓ ቁመት ትሕቲ ዝግባእ ንዝኾኑ ሲ ኣበናይ ዕድሜ ኣበናይ ደረጃ እዩ ዘሎ ተፀኒዑ ሕጂ እዛ ኣብዛ ስለዚኣ ንሪኦ ከም ዘለና ሕጂ እቲ ኣብቲ መጀመርያ ኣዋርሒ ዕድመ ካብ ወርሒ ንኣብነት ኣብ ወርሒ ኣብ 2 ወርሒ እቶም ጎደሎ ኣለዎም ዝበሃሉ እቲ ዚሮ ሕጂ ዝተሓተ ንቡር ማለት እዩ። ብልዕሊኡ ንቡር ስለዝኾነ ኣብዚ ኣያትውን ኣለዉ እቶም ትሕቲ ዚሮ ዘለዉ ወይ ከዓ ካብ ንቡር ንታሕቲ ዘለዉ ነጋቲቭ ኣሉታዊ ዘለዉ እዮም እቶም ኣብዛኣትዮም ዘለዎ ማለት እዩ። ሕጂ እቶም ኣብ ሓደ ወርሒ ክልተ ወርሒ ተርእናያስ እቶም ድዋሓሉ ዝበሃሉስ ኣዝዩ ውሕድ እዮም ካብቲ ንቡር ማለት እዩ። 0.25 ጥራይ ሓምል ጎደሎ ኣለዉ ማለት እዩ። ድሓር እቲ ዕድመ እንዳወሳ ከይድ ከሎ ግን እቲ ጉድለት እንዳለዓለ ከይድ ብቁመት ተመፂና ሕጅስ ኣብ ከባቢ 2 ዓመት ሲ ኣዝዮም ብትሕቲ ውጣ ክልተ ኣሉታዊ ብክልተ ዝንክዩ ማለት እዩ። እቲ ዚ ስኮር ንብሎ እቲ መዐቀኒ ክንዲ ዕፅፍታት ዝንክ ማለት እዩ።
0: ክብደትን
1: ቁመትን ተላዕለት ሕጂ ክብደት ተርእላ ታታሕተት ከዓ ቁመት ተርእላ ዝበዝሐ ፀገም ሲ ኣበይ ደሎ ተርእልና እቲ ንዕቅኖ ንክእል ማለት እዩ። ናይ ቅድሚ ሕርሲ ኣይተዓቀነ ዘሎ ዚ ናይ ዳሪ ሕርሲ ዘሎ ምስተወል ዘሎ እተን ቀዳሞት 24 ኣዋርሒ እን እተን ንሓዋሩ ናይ ክብደት ፀገም ወይ ከዓ ንሓዋሩ ናይ ቁመት ፀገም ንምፍጣር ዝለዓለ እጃም ዘበርክታ ማለት እዩ። ስለዚ ኣብዚአን ዝግበር ክንክን ኣዝዩ እወታዊ ውፅኢት ኣለዎ። ኣብዚአን ዝረአ ጉድለት ክንክን ከዓ ኣዝዩ ኣሉታዊ ፅልዋ ኣለዎ ማለት እዩ።
0: እሞ ኣብቲ ቀንዲ ናይ ሎሚ ወይ ሕመረት ዘተ ናብኡ ክንሰግር ኢና ዶክተር። ብሓፈሽኡ ኣዴታት ኤርትራ ፅቡቅ ከም ዘጥብዋ እዩ ዝፍለጥ፣ ግን ከዓ ክእረም ዘሎ ጌጋታት ከም ዝፍፅማ ውን ይፍለጥ እዩ። እተን ዘጥብዋ ኣዴታት ብብዝሒ ዝፍፅምኦ ጌጋታት እንታይ እዩ? እቲ ክኸውን ዝግብኦ

0: ቁኑዕ ኣገባብ ምጥባው እንታ ትገልፀሉ?
1: ፅቡቅ። ስለዚ እዚኣ ኣገዳሲ ሕቶ እያ። እታ ቀንዲ ዕላማ ሕመረት ናይ ሎሚ ዘተ እውን እዛ ሰሙን ደለናያ ናይ ምጥባው ናይ ፀባጥባ ደ ወይከዓ ናይ ምጥባው ሰሙን ተባሂላ ብዙሕ ጎስጓስ ዝግበረላ እዩ። እተን ኣብ ህዝቢ ክሓልፋ ንደልየን መልእኽትታት ከዓ ኣዴታት ኤርትራ ከም ዝበልካዮ ፅቡቅ ዘጥበዋ ክነሰን ንነዊሕ ግዜ ዘጥበዋ ክነሰን ኣብ ዓለም ምስተን ቀዳሞት ብስርዓ ክነሰን እቲ ባህሊ ኣዝዩ ዝተባባዕ ባህሊ ክነሱ ጉድለታት ኣሎ ክረም ዘለዎ ማለት እዩ። ኣገዳሲ ዝኾነ ጉድለታት ሕጂ ዘን ጉድለታት እዚአን ናብ ህዝቢ በፂሐን ኣዴታት በፂሐን ኣዴታት ከዓ ነዘን ጉድለታት እዚአን ክእርማ ነቲ ፅቡቅ ዝያዳ ክፀብቕኦ ዝዓለመይ ማለት እቲ ቀንዲ ሕመረት ናይ ሎሚ ናይ ሎሚ ዛዕባ ምክንያቱ እዛ ሰሙን ብቐንዳ ካብ ዕለት ሓደ ክሳብ ዕለት ሸውዓተ ሰሙን ፀባጥባ ደ ወይ ሰሙን መጥባው ኢና ንብላ ማለት እዩ። ሕጂ ሸውዓተ ኣለዋ እቲ ከም ኣዴታት ከም ፀገም ብዙሕ ግዜ ዝረኣያ ፀገማት ማለት እዩ። እቲ ሓንቲ ድሕሪ ሕርሲ ደንጊኻ መጥባው መጀመርያ ማለት እዩ። ጡብ ሽዑንሽዑን ኣደም ሰሓረሰት ኣብ ውሽጢ ፍርቂ ሰዓት ክጅመር ኣለዎ ተደንጎ ኣብ ውሽጢ ሓደ ሰዓት። እዚ ሕጂ ወርቃዊ ዕድል እዩ። ርክባደን ህፃንን ኣዝዩ ንክድልድል መጥባው ዕውት ንክኸውን ፍቕሮም ኣዝዩ ክድልድል እቲ ወርቃዊ ዝበሃል እዋን እዩ ማለት እዩ። መብዛሕትን ኣዴታት ሕጂ እዛ ወርቃዊ እዋን ተሓልፈን እያ ማለት ደንጌን ሰዓታት ደንጌን ይጅምራ ወይ ንፅባሒት ይጅምራ ብተፈላለየ ምክንያት ማለት እዩ። ሕጂ እተን ዝኽኣላ መጥባሕቲ ተወሊዳ ፀገም እንተሎ ካልሕቶ እዩ። ብደይ ፀገም እንተደ ኣሎ ግን ኣብ ሳልሳይ ደረጃ ሕርሲ ገና መድሓንቲ ከይ ከይወፀ ከሎ ኣደ ክወሃባ ገና ብሕርሲ ዓራት ናብ ሕርሲ ዓራት ከላ መድሓንቲ ክይወፀ ማለት እዩ ክትሓቅፎን ክትጥቦን ክትጅምር እቲ ወርቃዊ ዝኾነ ብዙሕ ረብሓታት ንሓዋሩ ዝኸየድ ረብሓታት ዘሎ ወይ ማለት እዩ። እዚኣ ሓንቲ ገጋ እያ ማለት እዩ። ካልኣይቲ ድሕሪ ሕርሲ ኣክንዲ ብፀባጡ ብካልእ ምጅማር ወይ ብካልእ ዓዴታትና ምቕማስ ዝብልኦ ማለት እዩ። እዚ ሕጂ ቀደም ብዙሕ ጌጋታት ይፍፀም ነይሩ እዩ። ብጠስሚ ይቕስማ፣ ብልኻይ ይቕስማ፣ ብዙሕ ግበር ነይሩ ብፀባጤል ካልእ ሕጂ እቲ መብዛሕትኡ ተኣሪቡ ኣሎ። ገለገለ ግን ኣክንዲ ብፀባጡብ ብፀባጤል ኣክንዲ ብፀባጡብ ብጊጎዝን ብፀባ ሓርጭን ካልእን ኣብ ገለገለ ከዓ ብግልኮስን ካልእን ዝህብ ኣለዋ ማለት እዩ። እዚ ሕጂ ግድን ኣብ ዝኾነሉ እዋን ኣደ ብመጥባሕቲ ተ ሓሪሳ ወይ ካልእ ፀገም ምስ ዝህሉ ኣመራፂ ደይብሉ እዋን ተኮይኑ ቶም ሓካን ክግምግሙ ክእሉ እዮም ማለት እዩ። ዘገድድ ነገር ኣብ ዘይህልወሉ ግን ብለግዐ ናይ ዲ እዩ ለግዐ ተመሊስና ክንመፀና ብፀባ ናይ ዲ እዩ ቆልዓ መጀመርያ ክቐምስ ዘለዎ ካልእ ሕዋስ ውን ኣየድልዮን እዩ ማለት እዩ። እዚኣ ተካላይቲ ሳልሴይቲ ቀልጢፍካ ካብቲ ሓንቲ ጡብ ናብቲ ካልእ ምስጋር ኣዴታት ሕጂ ቀልጢፈ ነቲ ሓንቲ ጥወጥዎ እሞ ህፃናት በላሕቲ እዮም ፈልጥ እዮም። ስለዚ ቀልጢፍካ ክጥቦ ከሎ ቀሊል እዩ ማለት እዩ። ምክንያቱ ፎኪስ ክንመፀና ፎኪስ እዩ። ሕጂ ንዓጥውጡው ኣቢሎም ትርርፍ ምስ ጀመረ ክቕይር ደልዩ ኣዴታት ከዓ ምስኡ ተቆልዓ ስለደለ ይቕይራሉ ማለት እዩ። እዚናቱ ፀገም ኣለዎ ክንሪአና ሓደ ፀገመ ማለት እዩ። እታ ረብዓይትን ቀንዲ ፀገምን ሽዱሽተ ወርሒ ከይመለአ ቆልዓ ካልእ ምግቢ ምሃብ ጡበያ ኣክነንን ብዝተፈላለየ ምክንያት ንቆት ቆልዓ ካልእ ምግቢ ሂቦ ፀባይ ውስኻሉ ወይ ጊጎዝ ውስኻሉ ወይ ካልእ ሽዱሽተ ወርሒ ከይመለአ ከሎ ፀባኣ ዘይኣኽሉ ይመስተን ግን እኹል እዩ። ስለዚ ቅድሚ ሽዱሽተ ወርሒ ብዘይ ዝኾነ መስኽታ ክፀንሕ ዝግብኦ ቅድሚ ሽዱሽተ ወርሒ ምትእትታው እዚኣት ዓባይ ዝረአ ፀገም ብዙሕ ፀገማት ንብዙሕ ፀገማት ተቃልዕ ንውፅኣት ንኸልእን እያ ማለት እዩ። እዚኣታ ቀንዲ ኣገዳሲት ክትእረም ዘላ ነገር እያ ማለት እዩ። ውሕዳት ከዓ ድሕሪ ሽዱሽተ ወርሒ ዶም ገን ጅምራ ኣለዋ ማለት እዩ። ሸዓተ ሸሞንተ ትሸዓተ ወርሒ ፀኒሐን ጡብ ጥራሕ ክቦ ፀኒሐን ሽዑ ዝኸናቱ ፀገም ኣለዎ። ምክንያቱ ካብ ሽዱሽተ ወርሒ እኒኦ ከዓ ኣይኣኽሎን እዩ ማለት እዩ። ካልእ ጡጦ ብዝጥበ ይኹን ብደረቕ ዝውሃብ ዝኾነ ፀባ ምስታይ እንተ ደኣ ቅድሚ ሽዱሽተ ወርሒ ተሂቡ ክልተ ጌጋ ክኾን ኣሎ ማለት እዩ። እቲ ሓደ ወላ ሓደ ነገር ክውሃቦ ዘይግብኦ ይውሃበ ኣሎ፣ እቲ ካልኣይ እቲ ውሃባ ባዕሉ እውን ጌጋ ክኾን ኣሎ ማለት እዩ። ስለዚ ብጥጦ ዋላ ድሕሪ ሽዱሽተ ወርሒ እንተኾነ ብኩባያ ብፍንጃል ብቐጥታ ክንመፁ ኢና እንተደይ ኮይኑ ብጥጦ ክጥቡ የብሉን። እዚ እውን ናቱ ብዙሕ ፀገማት ኣለዎ ማለት እዩ። ካልኣይ እታ መወዳእታ ጡብ ክገድፋ ከለዋ ክልተ ዓመት ድዩ ክልተ ዓመት ፍርኣ ናብ ካልኣይ ዓመት መወዳእታ ገለገለ ከዓ ሓደ ዓመት ጡብ ክደፍ ከለ ከዓ ብሓንደበት ዕረለኺኻ ካብ ፅባሕ ጀሚሮ ክግድፈየ ወይ ካብ ድሕ ፅባሕ ጀሚሮ ክግድፈየ ወይ ድሕሪ ሰሙን ክግድፈ የለን ካብ ሓደ መዓልቲ ብዕረም ብገነለኸን ነቲ ቆልዓ ደስ የሰምብሮ እዚ ከዓ እናቱ ገባብ ስለ ዘለዎ እዚ ሓንቲ ስለዘን ሸውዓተ ኣለዋ ጉድለታት ማለት እዩ ክዕረማ ዘለወን። እዘን ድሕሪ ኣሪመን እቲ ናይ ምጥባው ድሌት ኣሎ፣ እቲ ናይ ምጥባው ባህል ኣሎ፣ እቲ ድፀንሐ ኣተባብዕ ዝኾነ ባህል ኣሎ። ኣዝዩ ዝተባባዕ ባህሊ ዘሎ ክተባባዕ ዘለዎ እዩ። ካብቲ ዝነበሩ ዝያዳ ክሕይል ዘለዎ እዩ። ብጣዕሚ ዘተኣማምን ኮይኑ ግን ከዓ እዘን ጉድለታት እዚአን ብዘይ ምእራምን ከዓ ብዙሕ ድመፀ ፀጋማት ኣሎ ማለት እዩ። ሕዚአን በብሓደ ክንከደ ምክንያቱ ቀንዲ ተቐንዲ መልእኽቲ እዚኣ ስለዝኾነት ማለት እዩ ግዜ ክትበኒሃ ማለት እዩ። ሕጂ ኣደው ውልድ ምስ በለ ቆልዓ ገና መድሓንቲ ከይወፀ ከሎ

ሓቕፎ ክውሃብ ኣለዎ ማለት እዩ። ክትሓቕፎ ክውሃባ ከሎ ሕጂ ቆርበት ናይ ተቆልዓ ከም ደለዎ ማለት እዩ ምስ ወፀ ምስ ቆርበት ናይ ታደ ክላገብ ክኽእል ኣለዎ ብደይ ዝኾነ ኣብ መንጎ ጨርቅን ካልእ እንደ ይብሉ ማለት እዩ። ብላዕሊ ጨርቂ ክትሽፍኖ ትኽእል ኢኻ ከምዚ ምስሊ ንሪኦ ዘለና ማለት እዩ። ኣብ መንጎ ደ ይብሉ። ስለዚ እዚ ኣተሓቕፋ ካንጋሮ ኢልና ንፅዋዕ ማለት እዩ። ካንጋሮ ሕጂ ብቆርበታ ኣልጊባ ኣብ ውሽጢ ተሓቕፎ ማለት እዩ። ናይ ብሓቂ እዚ ሕጂ ኣብ ሰባት እውን ክግበር ዘለዎ ዓይነት ኣተሓቕፋ እዩ ማለት እዩ። እዚ ናይ ተሓቕፋ ካንጋሮ ንብሎ። ስለዚ ቆርበት ናፅና ምስ ቆርበት ኣዲኡ ብቐጥታ ኣላጊብካ ምሕቃፍ ውልድ ምስ በለ ብቐጥታ ነታደ ክውሃብ ኣለዎ ገና መድሓንቲ ክይወፀ ማለት እዩ። ስለዚ ብደይ ቆርበት ናይ ተቆልዓ ብቆርበት ናታ ተላጊቡ ብላዕሊ ንክትዮም ብኾነ መሸፈኒ ክግበር ከኣል ማለት እዩ። ሽዑት ተጥቦት ፍትን ገና ፍርቂ ሰዓት ከይመልኦ ከሎ ምስ ተወልደ ገና መድሓንቲ ክይወፀት ኮይኑ ከዓ ንበለፀ ማለት እዩ። ተደንጌ ተደንጌ ከዓኒ ኣብ ውሽጢ ሓደ ሰዓት እዚ ሕጂ ድልዱል መሰረት ዝሃንፅ ኣብ ፍቕሪ ናይ ታደ ማለት እዩ። ኣብ ፍቕሪ ናይ ተቆልዓ ናይታ ብትርታ ልባ ክሰሚዕ ዩ ትንፋሳ ክሰሚዕ ዩ ምስኣ ክለግብ እዩ ሓድሽ ሂወት እዩ። እቲ ሓድሽ ሂወት ምስ ኣዲኡ ለጊቡ ተርኣ ጀሚርዎ ፍቕሪ ናይ ኣደን ህፃን ኣዝዩ ይድልል ምጥባው ኣዝዩ ዕውት ናይ ምኳኑ ዕድል ኣዝዩ ይሰፍሕ ወርቃዊ ዕድል እዚ ማለት እዩ። እዚ ሕጂ ኣገዳሲ እዩ ማለት እዩ። ሓደ ካብቲ ክግበር ክእረም ንደልዮ ነገራት ማለት እዩ። ምድንጓይ ክህሉ የብሉን ደገድድ ኩነታት ተደይሃልዩ ማለት እዩ። መጥባሕቲ ምስተሓፈሱ ዘይካል ነገር ተደይሃልዩ። ስለዚ ከምዚ ተረኣ ተገይሩ እቲ ምጥዋው ተረኣ ኮይኑ ምስ ምጥዋው ኣሎ ዝወፁ ነዚዕታት ኣለው ሆርሞናት ንብሎ ማለት ኦክሲተሲን ነቲ ፀባ ንጨቢጡ ዘውፅኦ ንማህፀን እውን ይጭቡጦ እዩ ማለት እዩ። ስለዚ መድሜት እውን ንኪ ካብ ሞት እውን ናይ ሞት ዕድል እውን ክንክኽእል ምክንያቱ መድሜት ንኪ ቅድሚ መድሓንቲ ምውፅኡ ተረኣ ጌርከዮ መድሓንቲ ናይ ምውፅኡ ንፁፉፍ ወይ ናይ ምፅራዩን ቀልጢፉ ናይ ምውፅኡን ዕድል የስፍሕ ፍቕሪ ኣደን ህፃንን ኣዝዩ ይልዕል። እዚ ሕጂ ኣገዳሲ እዋን እዩ ማለት ብከምዚ ዓይነት ኣተሓቕፋ ሽዑንሽዑን ከም ዝጠቦ ምግባር ማለት እዩ። ሕጂ መጀመርያ ክጠቦ ዘሎ ቆልዓ ልግዐ እዩ። ሕጂ ልግዐ ቁርብ ውሕድ ይጥብ ዝብል ማለት እዩ። ኣዝዩ ሓፊስ እዩ። ሕብሩ ብጫ ነገር እዩ። ኣብዛ ስእሊ ሕጂ ንሪኣ ዘለና ተቐዳሚ ዘላ ሕጂ ልግዐ ማለት እዩ። ልግዐ ሕጂ ስለምንታይ ብጫ ኮይኑ ተለና ብዙሕ ቪታሚን ኤ ስለ ዘለዎ እዩ። ስለዚ እዚ ብዙሕ ቪታሚን ኤ ኣለዎ ናይታደ ፀረ ጓና ንብሎ ኣንቲቦዲስ ኣለዎ መዓት ፀረ ቁስና ንብሎ ብዙሕ ኣለዎ ካብ ሕማም ይከላኸል ካብ ብዙሕ ነገራት ይከላኸል። መጠኑ ከዓ ውሕድ እዩ። ውሕድ ምኾኑ ዩ ከዓኒ ኣብታ ግዜ እቲኣ ውልድ ምስለ ህፃን ከስዓናት ውስ ክንዲባሊና ትኸውን ኣዝያ ንእሽተ እያ ነዛ ክንዲባሊና ትኾን ከስዐ እተን ጥብጥብ ዝብላ ልግዐ ልክዕን ዝመልኣ ማለት እዩ። ኣብቲ እዋን ተተኣ ፍርቂ ፍንጃል ወይ ፍንጃል ፀባሂብካዮ ግን ግድን ይኸምልሶ ምክንያቱ ክንዱ ንኣክል ከስዐ እውን የብሉ ብቆንዱ። ስለዚ እዚ ቀዳማይ ክታበት ኢና ብሎ ማለት እዩ። ቀዳማይ ክታበት መጀመርያ ውልድ ምስ በለ ዝረኽቦ ክታበት እዩ። ምክንያቱ ናይ ኣዲኡ ፀረ እዋና ኣንቲቦዲስ ንብሎም ኣሎ ቪታሚን ኤ ኣሎ ብዙሕ ሕማማት ይከላኸል ማለት እዩ። እዚ ሕጂ ኣገዳሲ እዛ ካልኣይቲ ትርኢና እያ ፅዕዱ ዝበለት ኮይና ቀጣን ትርአ ደላ እዚ ፀባ ቅድሚት ኢና ንብሎ ማለት እዩ። ፀባ ቅድሚት ማለት እቲ ቆልዓ መጀመርያ ክጥቦ ከሎ ዝረኽቦ ብቅድሚት ዝርከብ በቶም ቅድሚት ከርእስታት ዝርከብ ፀባ እዩ። እዚ ሕጂ ፅምኢ ንኸርውን ናይ ተቆልዓ ፅቡቅ እዩ። ትሕዝትኡ ውሕድ ዝበለ ብስብሑን ብካልእ ኩሉ ትሕዝትኡን ማለት እዩ። ስለዚ ክቕፅል ኣለዎ ሕጂ ኣብቲ ፅቡቅ ፀባ ክረክብ ኣብታ መወዳእታ ና ዘለና ሓፊስ ፀባ ክበፅሕ ማለት እዩ። ስለዚ ታ ካልኣይ ትጋ ድበልና እያ እንታይ ቅልጢፋ ጡብ ጥቆና ሕጂ ጥቡጡ እዚ ቀሊል ይጥበሉ ምክንያቱ ማይ ነገር ስለዝኮነ ቅድሚት ካ ስለ ዘሎ እዚአ ምስ ተወድኣ ብሓይሊ ክስሕባ ኣለዎ ትውሽጡ ዘሎ ክንፅእ ግን እቲ ጥዑይ መግቢ እቲ ፕሮቲን እቲ ማዕድናት እቲ ቪታሚናት እቲ ስብሒ ዝያዳ ንዕኡ ዘገድል ግን ኣብ ድሕሪት እዩ ዘሎ ማለት እዩ። ስለዚ ቅልጢፍና ጡብ ክነቐይረሉ የብልና እንተዳ ቅልጢፍና ቅሪብናሉ ቀጢን ካብዚ ካብታ ንታ ቀጢን ይኸውን እታ ጡብ ምስ ተወድአ ምናልባት እታ ጡብ ተወዲኣ እንተዳ ወዲእዋ መብድሕሪኡ ኣብቲ ካልኣይ ተዳስጊርናዮ ድበለፀ እዩ ምስ ወዳእ ተዳስጊር እዚ ርካል ረብሓ ኣለዎ ምክንያቱ ብክልቶ ገናይ ተሓንጎል እውን ስለ ዝስራሕ እዚ እውን ናብቲ ረብሓታት ኣለዎ ማለት እዩ። ተቐን ዘይትድለ ዘላ ግንታይ እያ ቅልጢፍካ ክትሓደ ጡብ ኣብቲ ካልእ ገንስጋር እንተ ቅልጢፍካ ስጊርካዮ እቲ ናይ ቅድሚት ፀባ ጥራሕ ትረክብ ንስኻ ምሉእ ኣይኮነን ማለት እዩ። እዚ ሕጂ ኣገዳስነት ዘለዎ እዩ ማለት እዩ። ስለዚ ከም ዝበልናዮ እቲ ናይ ልግዐ ስብሒ ፕሮቲን ላክቶስ ብዙሕ ኣለዎ ፀባ ናይ ቅድሚት ግን እቲ ላክቶስ ወይ ካርቦሃይድሬት ዘለዎ ፀባ ናይ ድሕሪት ንብሎ ግን ዝያዳ ምሉእነት ኣለዎ ማለት እዩ። ሕጂ ክሳዕ 6 ወርሒ ፀባ ጡብ ጥራይ ብዘይ ዝኾነ ተወሳኺ ዋላማይ እኹል ፀባ ኣለዎ እቲ ቆልዓ ተ ብዙሕ ፀባ ማይ ደድልዮ ኮይኑ ንዑ ዘድሊ እቲ ናይ ቅድሚት ብዙሕ ይኸውን ማለት እዩ። ምክንያቱ ነቲ ቆልዓ ንዑ ዝስራሕ ብናቱ ክስታይ እንተ ቁሪ ኮይኑ ሞ ብዙሕ ፀባ ደሊ ኮይኑ እሱ እውን ይውሕድ እዩ ማለት እዩ። ስለዚ እኹል ማይ ኣለዎ ኩሉ እኹል ማዕድናት ኣለዎ ሙሉእ እዩ። ኣብ ሙሉእ ህወት ውስ ወዲ ሰብ ክረኽቦ ካብ ዝኽእል ዝኾነ ዓይነት መግቢ እቲ ዝበለፀ መግቢ ዝበሃል ፀባ ዲኡ ኣብ ህፃነት ዝረኽቦ እዩ። ማዕሪኡ ዝወዳደር መግቢ ንዑኡ ተባሂሉ ዝሰርሐ መግቢ የለን። ኩሉ ካልእ ንካልእ ዝሰርሐ መስርሕናን መሳርሕና እናናባና ንምፅኦ ማለት እዩ።

እዚ ግን ምስ ሰብ ንህፃን ተባሂሉ ዝሰርሕ ነገር እዩ። ስለዚ ክሳብ 6 ወርሒ ብዘይ ዝኾነ ተወሳኺ ዝኾነ ዘይውስኽ ክኾናሉ ከምስርኣ ኮይኑ እዚ ህፃን ከምዚ ንሪኦ ዘለና ኣዝዩ ጥዑይ ሕጉስ ኣፍቃሪ ምስዲኡ ፍቅሪ ዘለዎ ብዙሕ ረብሓታት ዘለዎ ይኸውን ማለት እዩ። እንተና ኣብ ርእሲ ፀባጡ ብዝኾነ መንገዲ ተረጀርና እዚ ሕጂ ጉጉያ ኣገባብ እዩ ማለት እዩ። ሕጂ ብማንካ ክትህብ ይናኣድ እዩ። ንኣብነት ድሕሪ 6 ወርሒ ብኩባይ ወይ ብፍንጃል ፀባ ክትህብ ይናኣድ እዩ። ብጥጦ ክትህብ ኣብ ዝኾነ ዕድመ እውን ኣይናኣድን እዩ። እቲ ዝናኣድ ንብሎ እውን ድሕሪ 6 ወርሒ ኣይ ዝናኣድ እምበር ቅድሚ 6 ወርሒ ዝኾነ ነገር ክዋሃቦ የብሉ ፀባጡባ ድዩ ጥራሕ ማለት እዩ። እዚ ሕጂ ሓደ ካብቲ ዝግበር ጌጋ 6 ወርሒ ከይበለ ዝግበር እዩ ማለት እዩ። ስለዚ ኣብዚ ስእሊ ንሪኦ ከም ዘለና ኣብ ቁፅሪ ሓደ ዘሎ ሕጂ ቁኑዕ ኣሎ ማለት እዩ። ምጥባው ጥራይ ቁኑዕ ኣገባብ ማለት እዩ። ተጥብቦ ጥራሕ ኣላ ዝኾነ ተወሳኺ የለን። ኣብ ቁፅሪ 2 ጥብለት ቆልዓ ግን ከዓ ብማንካ ወይ ብኩባያ ካልእ ፀባ ተቐሪብሉ ኣሎ ማለት እዩ። ስለዚ 6 ወርሒ ከይመልአ ብማንካ ወይ ብቐጥታ በቲ መትሓዚ ብፍንጃል ወይ ብኩባያ ተቐሪብሉ ኣሎ። ሕጂ እዚ ጉጉይ እዩ። ጉጉይ ድበሩ ሕጂ እቲ ገባብ ቁኑዕ ነይሩ እቲ ፍንጃል ወይ ኩባያ ጥራሕ ምዃኑ፣ እቲ እዋን ግን ቁኑዕ ኣይኮነን ቅድሚ 6 ወርሒ ብምዃኑ ማለት እዩ። ኣብ ቁፅሪ 3 ተሪእናይ ሕጂ እዚ ጥዋይ ጥቡን እዩ ኣይንሪእና ዘለና ማለት እዩ። ብጥጦ ጠብሎ ማለት እዩ። እዚ ሕጂ 3 ጌጋ ኣለዎ ማለት እዩ። ሓደ እቲ ድርካቡ ብጥጦ ምዃኑ፣ ካልኣይ ቅድሚ 6 ወርሒ ምዃኑ፣ ሳልሳይ ዘይጠቦ ምዃኑ። እዚ ሕጂ ንብዙሕ ፀገማት ይቀላዕ ዘገድድ ኩነታት እንተደይሓልዩ ንኣብነት ኣደ ትሪሞይና ማለት እዩ። ኣብ ቁፅሪ 4 ዘሎ ሕጂ ተሪእናዮ ጠብሎ ግን ጥጦ ኣሎ ምስኡ ማለት እዩ። ስለዚ 2 ጌጋ ኣለዎ እዚ። እቲ ሓደ ኣብ ደይ እዋን ቅድሚ 6 ወርሒ እዩ፣ ካልኣይ እቲ ገባቡን ብጥጦ ኮይኑ ኣሎ ማለት እዩ። እዚ ናይ መወዳእታ ከዓኒ ድርብ ጌጋ ኣለዎ ማለት እዩ። እቲ ሓደ ጌጋ ቅድሚ 6 ወርሒ ብማንካ ዝውሃብ ምግቢ ኣብ ደይ እዋኑ ተወሳኺ ምግቢ ተዋሂቡ ኣሎ ማለት እዩ። ሕጂ እቲ ቀዳማይ ቀንዲ ጌጉኡ ማለት እዩ። ስለዚ ተወሳኺ ምግቢ ቀዲሙ ተኣታት ኢሉ ብሓምሻ እዩ። ስለዚ ኣብዘን ኩለን እዚአን ገለ ጌጋታት ኣሎ ከምዘን ክንጠቕሰን ፅናሕና ማለት እዩ። እዚ ቅድሚ 6 ወርሒ ምስኸውን እዩ ማለት እዩ። ሕጂ ኣብዛ ስእሊ እዚኣ ሕጂ ኣብ ዝተፈላለዩ ዕድመ ህፃን ዝድለን ካብ ፀባ ጡብ ዝርከብ መጠን ፀዓት ትርእናዮ ቅድሚ 2 ወርሒ እቲ ቀዳመይቲ ሕጂ ዘንፅዕዛ ፀላም ዘላ ካብ ፀባ ጡብ ዝርከብ ፀዓት እዩ፣ መጠን ፀዓት እዩ። ተንፃዕዳ ከዓ ሃጓፍ እዩ። ሃጓፍ ፀዓት ዘድልዮ ነቲ ህፃን እቲ ፀባ ደይኣኽሎ ማለት እዩ። ሕጂ ክሳብ 6 ወርሒ ዋላ ሓንቲ ሃጓፍ ይብሉ ፀባ ደ ሙሉእ ብሙሉእ እኹል ዝኾነ ፀዓት ኣለዎ። ስለዚ ምክንያት የለን ማለት እዩ መወሰኺ። ኣብ 6 ወርሒ ግን ቁሩብ ሃጓፍ ጅምር እቲ ሃጓፍ ከዓ እንዳልዓለ ኸይድ። ስለዚ ኣብ 6 ወርሒ ተዳ ፀባ ግድፍናዮ ኣብ 6 ወርሒ ተዳ ባ ተወሳኺ ጌርናሉ ኣብቲ ዘድልዮ እዋን ጌርናልና ቅድሚኡ ዘየድልዮ ጌርናሉ ንፀገማት ነቃልዕልና ማለት እዩ። ናይ ፅሬት ናይ ካልእ ድሕሪቲ ኮይኑ ከዓኒ እቲ ሃጓፍ ኣይምላእና ኣሎ ማለት እዩ። ስለዚ 6 ወርሒ ብመንፅር ፀዓት ትርእናዮ ማለት እዩ። እዚ ሕጂ ብመንፅር ካብ ፀባ ህፃን ከዚንዎ ካብ ዝተወልደ ዝርከብ መጠን ሓፂን ኣይረኒ ሕጂ ኣገዳሲ ማለት እዩ። ፀሊም ሕጂ ካብ ፀባ ጡብ ዝርከብ መጠን ሓፂን እዩ። ሕጂ ፀባ ጡብ ብሓፂን ሃብታም ኣይኮነን፣ ብኾነ ፀባ ብሓፂን ብኣይረን ሃብታም ኣይኮነን። እዚ ግን ባህዲ ፈልጦ እዩ። ስለዚ ካብ ፀባ ዲኡ ኩሉ ዝኾነ ሓፂን ክረክብ ከምደይ ምዃኑ ፈሊጡ ብባህሪ ካብ ዲኡ ክከይተሎ ከሎ ዝኣክሎ ክሳብ 6 ወርሒ ዝኣክሎ ሓፂን ሒዙ ይድውለት ቆልዓ እቲ ኣይሮን ማይክሮንትሬንት ሒደት እዩ ዝድለ፣ እተን ሒደት ግን ሒዝወን እዩ ዝውለድ። ስለዚ እዛን ፀላም ተዳሪእናይ ሕጂ እንታይ እዩ ካብ ፀባ ጡብ ኣዲኡ ዝረኽቦ እዩ። እቲ ልዕሊ ዘሎ ተሪእናዮ እቲ ዓራት ዘሎ ከዚንዎ ዝውለድ እዩ ማለት እዩ። ስለዚ ክሳብ 6 ወርሒ ወደሎ የብሉን ውሑድ ካብ ኣዲኡ ክረክብ እዩ። ዝበዝሐ ከዓ ክዚንዎ ክውለድ እዩ። ዳሕሪ 6 ኣብ 6 ወርሒ ግን እቲ ክዚንዎ ዝፅንሐ ይውዳእ። እቲ ካብ ፀባ ዝረኽበ ከዓ እኹል ኣይኮነን። ስለዚ ተወሳኺ ምግቢ የድልዮ ማለት እዩ። ተወሳኺ ስለተደንጊና እንተቀልጢፍና እንታይ ኣሎ ደየድልዩ ንተእቶ ዘለና እንተደንጊና ከዓኒ ዘድሊ ንክእሎ ኣለና ማለት እዩ። ቪታሚን ኤ ተወሲድና ቪታሚን ኤ ፀባ ጡብ ፀሊም ካብ ፀባ ዝረኽበ እዩ። ስለዚ ፀባ ጡብ ብቪታሚን ኤ ሃብታም እዩ። ተወሰነ ከዓ ከዚ ንውለድ ይቆልዓ ማለት እዩ። ስለዚ ክሳብ 6 ወርሒ ጎደሎ ናይ ቪታሚን ኤ የለን። ዝበዝሐ ካብ ፀባ ኣዲኡ ክረኽቦ እዩ። ተንትረፋ ከዓ ካብ ከዚንዎ ተወልደ እኹል ኣሎ ማለት እዩ። ኣብ 6 ወርሒ ግን ተከዚንዎ ተወልደ ይውዳእ፣ ሃጓፍ ይጅምር ማለት እዩ። ስለዚ ብተፈላለየ ምክንያት ብዝንብ ዘለና ክሳዕ 6 ወርሒ ምትእታው ኣድላይነት የብሉን፣ ሽግር ይደምፅእ፣ ፀገም ይደምፅእ። እንታይ ፀገም ተበከለ ክኸውን ይኽእል፣ ንውፅኣት ከቃልዖ ክኽእል። እቲ ብዙሕ ፀገማት ኣሎ ምስ ተወሳኺ ዝተኣታቶ ማለት እዩ፣ ገና ከይሓየለ ከሎ። ስለዚ ዘየድልዮ ፀገም ነተኣታተወ ኣለና ማለት እዩ። ኣብ 6 ወርሒ ግን ዘድልዮ ንነፍጎ ኣለና። ስለዚ ክሳብ 6 ወርሒ ብዘይ ዝኾነ ተወሳኺ ፀባጡም ጥራይ፣ ኣብ 6 ወርሒ ከዓ ተወሳኺ የድልዮ።
ማለት እዩ ኣብ 6 ሓምሳ ኣኸረ ግን ሕጂ ኣብ ኩለት ከለኹ ንድባሊና ዝነበረት ኣብ 8 ወርሑ ኣስታት 200

0: ቆጢኑ ፀዓት ኣይህልዎን። ስለዚ ጥብጥብ ድምቲ ኮይኑ ካብ ማንካ እኹል ኣይኮነን ሕፍሰቱ ማለት እዩ። ካብ ማንካ ከም ግዕት ኢሉ ቁኑ ሕፍሰት ዘለዎ ዓፂቕ ይድኸቦ ማለት እዩ። ካብ ማንካ ሕጂ ቅስል ክወደ ተደ ኮይኑ ጥብጥብ ኣይክብልን እዩ ማለት እዩ። እዚ ሕጂ ስብቆ ክነተተኣተወት ድኾነ መግቢ ክነተኣተወት ከለና ድሕሪ 6ዱሽተ ሒና ዘርብ ዘለና ማለት እዩ። ሕፍሰት ኣገዳሲ እዩ፣ ምክንያቱ ብበዝሒ ማይ ክንስትዮ ስለ ደይ ንክእል ተደ ኮይኑ ከዓ እኹል ፀሓት ካልእ ምስኡ ፅሬት ዝበልና እዮ ማለት እዩ። ስለዚ ኣደ እንተ መግቢ ናይ ቆልዓ ቅድሚ ምድላዋ ከተዳልዎ ቅድሚ ጀመራ ትሕፀብ ኣለዋ። ኣደ ንቆልዓ ቅድሚ ምምጋባ ክትሕፀብ ኣለዋ። እንተላይ ትቆልዓ ማለት እዩ ክትሓጥቦ ትክእል፣ ምክንያቱ እሱን ክተናክፍ ስለ ዘለዎ። ዓይኒ ምድሪ በፂሓ እንተ መፅያ ኢዳ ክትሕፀብ ኣለዋ። ነቲ ቆልዓ እተ ፅሪ ከዓ ክትሕፀብ ኣለዋ። ኢድ ምሕፃብ ኣገዳስነት ኣለዎ ማለት እዩ። ምክንያቱ ምስ ምውትሳኪ መግቢ ሕጂ ትመፅእ ፀገም እንታይ እያ? ናይ ፅሬት ፀገም እያ። ናይ ፅሬት ፀገም እንተ ኣሎ ውፃኣት ኣሎ፣ ካልእ ሕማማት ኣሎ። ትድበላዕካዮ በቲ ውፃኣት ድበቅ ውፃኣት ይጠፍእ ማለት እዩ። ሕጂ ኣገደስ እየን። ስለዚ እቲ ቁኑዕን ዘይቁኑዕን ኣስታት እያ ፀባ ንብሎ ሕጂ ቁኑዕ ንብሎ ሕጂ ብኩባያ ብፍንጃል ብማንካ ከም ደለዎ ክበልዖ ከሎ ህፃን ወይ ክሰትዮ ከሎ እዚ ትቁኑዕ ኣገባብ እዩ ማለት እዩ። ብጥጦ ግን ወይ ብጥጦ ዝጥቦ ጥጦ ላስቲክ ጥጥቦ መክደኒ ዘለዎ ዋላ እውን እቲ ተሪር ዝኾነ መንፊት ዘለዎ እሱ እንተኾነ ቁኑዕ ኣይኮነን ማለት እዩ። ስለዚ ብቀጥታ ካብ ፍንጃል ወይ ብቀጥታ ካብ ኩባያ ብማንካ ዝብላዕቲ ኮይኑ ከዓ ብማንካ ይወሃብ ዘሎ እምበር ብጥጦ ብደረቂ ይኹን ብልስሉስ ጥጦ ክወሃብ እዚ ከዓ ጉጉይ ኣገባብ እዩ። ድሕሪ 6ዱሽተ ሒና ብለና ቅድሚ 6ዱሽተ ሕቲ ኮይኑ ክልተ ጌጋ ክኾን ኣለዎ ማለት እዩ። ኣብ መወዳእታ ካብ 550 ወይ ካብ ፍርቂ ሊትሮ ኣከባቢ ጡብ ዝርከብ ፀብ ሕጂ ፀዓትን ፕሮቲን ሓፂን ቪታሚን ኤ ድረክቦ ተልና ሕጂ ሚእታዊት ኣብ ካልኣይ ዓመቱ ማለት ድሕሪ ሓደ ዓመት ኣብ ቀዳም ኣብ 6ዱሽተ ወርሒ ጎደሎ ክምጅምር ኢልና ርኢና ኣለና። 6ዱሽተ ወርሒ ጎደሎ ይጅምር ክምላእ ኣለዎ። ቅድሚ 6ዱሽተ ወርሒ ጎደሎ ይብሉን ክምላእ ድድሊ ነገር የለን። ኣብ ካልኣይ ዓመቱ ሕጂ ፀዓት እንተርእናዮ 25 ክሳብ 45 ሚእታዊት እዩ። ካብ ፀዓት 30 ሚእታዊት ኣከባቢ እዩ ካብ ፀዓት ዝርክብ ማለት እዩ። ዝበዝሐ ካብ ፀባጡብ ደይኮነስ ካብ ካልእ ክረክበ ኣለዎ ማለት እዩ። ካብ ፕሮቲን ከዓ ልዕሊ 40 ሚእታዊት ክረክብ ይኽእል ማለት እዩ። ካብ ሓፂን ቁርብ ክረክብ ይኽእል ማለት እዩ። ካብ ቪታሚን ኤ ብዙሕ 70 ሚእታዊት ክረክብ ይኽእል ማለት እዩ። እዚ ሕጂ እንታይ ይርኢ ኣሎ ማለት እዩ? እቲ ህፃን ዋላብ ካልኣይ ዓመቱ ካብ ጡብ ዝረክቦ ረብሓ ብዙሕ ምኳኑ ስለዚ ተሃጓፍ ክትመልእ ይቅልል ማለት እዩ። እዚ ሃጓፍ እዚ ሕጂ ባዶ ተትኸውን ነሩ ፅቡ ተዳድየለ እንታይ ይኮን ኣሎ ሙሉእ ፀዓት ካብ ካልእ ሙሉእ ፕሮቲን ካብ ካልእ ሙሉእ ሓፂን ካብ ካልእ ቪታሚን ካብ ካልእ እተ ኮይኑ ጎደሎ ናይ ምኳን ዕድል ይሰፍሕ። ተጥቦ ተዳለካ ግን እቲ ጡብ ኣዝዩ ሓጋዚ ምኳኑ ካብ ዘድልዮ ፕሮቲን ጣፍርቂ ካብ ዘድልዮ ሓፂን ቁሩብ ካብ ዘድልዮ ቪታሚን ኤ ልዕሊ ጣስ 700ዊት ካብ ዘድልዮ ፀዓት ይርክብ ኣሎ። ስለዚ ካልኣይ ዓመት ክቅፅል ንደሊ ማለት እዩ። ካልኣይ ዓመት ክልተ ዓመት ምስ መልአ ወይ ድሕሪኡ ክኾን ኣሎ እቲ ምግዳፍ ዝበሃል ማለት እዩ። ሽዑ ተማልዐ ክኸውን ካብ ፕሮቲን ካብ ቪታሚናት ዘለዎ ፀዓት ዘለዎ ካብ ዝተፈላለየ ዝተመጣጠነ መእዛታት ኮን ከዓ ንመርፅ ማለት እዩ። ጡብ ክግደፍ ከሎ ታጋ ዝበልናይ መወዳእታ ብቀስታ ክኾን ኣለዎ። ካብ 3 ዓመት ክግደፍ ክእል እዩ፣ ግን ብሓንሳ ዓረለ ኸኢካ ብሓንሳ ኣግድፍካ ብሓንሳ ኣደገሻዊ ገለ ደሰንብድ እዩ። ምክንያቱ ጡብ ማለት ንህፃን ኩሉ ጡብ ተጠሚም ዕንገሊ እዩ፣ እንተበኺው መአበዲ እዩ፣ ነዲኡ ተደልዋ ኮፍ ኢሉ ምሰዲኡ መዛነይ እዩ። ኣብ ጡብ ከሎ ትብዓት ኣለዎ፣ ዝኾነ ነገር ዝትንክፎ ኣይመስሎን። ጡብ ፍቅሪ ዝረክበሉ መግቢ ዝረክበሉ ፀሚኡ ዝረብየሉ ኩሉ ነገር ፀኒሑ ካብ ሎሚ ጀሚሩ የለን ክበሃል ከሎ ኣይኮነ ዶ ንህፃን ዋላ ዓብዪ ኩሉ ገሊፅካ ተትገልፀ ኣለ ከማ ክቢድ ምኾነ ማለት እዩ። ስለዚ ብሓደ መዓልቲ ዕረለኺኻ ብሓደ መዓልቲ ካልእ ኣገባብ ተጠቂምካ ዶይኮነ ቀስ እንዳበልካ ብውሕዱ 2 ሰሙን 3 ሰሙን ወርሒ ወሲድካ መጀመርያ እቲ ዝወስዶ መጠን ወሲኽካ ብድሕሪኡ ኣብ ቀትሪ ኣጉዲልካ ካብኡ መወዳእቱ ቀትሪ ከየጥብካ መወዳእታ ከዓኒ ለይቲ ጉዲልካ ድሓር ለይቲ ከየጥብካ ቀስ እንዳበለ እቲ ምቅብጣር እቲ ፍቕሪ እቲ ካልእ እንዳወሰኽካ ክኸውን ኣለዎ ማለት እዩ።
1: ፅቡቅ ሕጂ ኣብዚኣ ኣገዳሲት ነጥቢ እንታይ ኣላ መስለካ ዶክተር? ገለ ዴታት ንኣብነት ህፃነይ ይበክሎ ኣይፀግብን እዩ ዘሎ እኹል ፀባ የብለይን፣ ገለ ዴታት ድማ ጡበይ ንእሽቶ እዩ እኹል ፀባ የብለይን ወዘተ ኢለን ብብዝሒ ሻቐላ እየ ቀልጢፈን ድማ ቅድሚ 6 ወርሒ ናብ መግቢ ክተኣታተዋ ወይ ከዓ ናብኡ ይኣተዋ ማለት እዩ። ነዘን ብዝተፈላለዩ ምክንያት ውሑድ ፀባ ኣለኒ ኢለን ዝሻቐላ እንታይ ትመክራ?

ፅቡቅ ሕጂ ናይ ብሓቂ ውሑድ ፀባቅ ኣለዎን ዝበሃላ እንተዳርእናዮ ብሚእታዊት ኣዝዩ ውሕድ ዳርጋ ደየለዩ ስለዝተን መብዛሕትአን ፀባ ውሒድኒ ዝብላ እፀባቅ ሁል ክንስ ፀባ ውሒድኒ ዝብላ ማለት እዩ ብተፈላለዩ ምክንያት ማለት እዩ። ስለዚ ኣብዚ ሕጂ ነዚ ክንፀረልና ፀባ ብከመይ እዩ ድፈሪ እንታይ እዩ ድፀልዎ ንፍርያት እንድሕር ዳርእና ክትመልሲ ክንፀረልና ክእል ማለት እዩ። ስለዚ መብዛሕትን እኩል ፀባ እንዳሃለዎን ከሎ እዩ ውሒደን ዝብላ ኣይ ውሕደንን እዩ ጥራይ የጥዋ ፀባ ድውስኸሉ ገባብ ከዓ ኣሎ ማለት እዩ። ሕጂ ኣብዛ ስእሊ ንሪኣ ዘለና ሕጂ እዚኣ ናይ ጡብ እያ ማለት እዩ። እቲ ገረብ ድመስል ዘሎ ሰራውር እቲ ሻምቡቆታት ንሪኦ ኣለና ማለት እዩ። ኣብ ጫፍን ኣብ ጫፍን ከዓ ከረጢት ንሪኢ ኣለና ማለት እዩ። እተን ሰለስተ ካብን ሕጂ ዓብየን ኣለዋ ጎሊሐን ኣለዋ ማለት እዩ። እተን ሰለስተ ካብአን ነተን ከረፂት ጎሊሐን ኣለዋ ማለት እዩ። ኣብታ ጎሊሐት ሕጂ እንታይ ንሪኢ ኣለና እታ ከረፂት ብፀባ ዝምንጩ ዋህዮታት ተኸይባ ኣላ ማለት እዩ። እዞም ጨባ ድውንጩ ማህታት ሕጂ ነዚኦም ፕሮላክቲን ዝበሃል ካብ ኣእምሮ ዝመፅእ ቆልዓ ምስ ጠብወን ዝመፅእ ከዓ ተደላት ለዎ ፀንሕ ፕሮላክቲን ንዛዕ ብደምቲ ነዚዑ ነዚኦም ይበዝሖም ነዚኦም ከዓ መልእኽቲ ካብ ፕሮላክቲን ምስ መፆም ካብ ሓንጎል ምስ መፆም ማለት እዩ ብመበት ነዝዕ መንገዲ ገይሩ ፀባ ይፍርዩ። ስለዚ ቆልዓ ተጠቢ ምስ ወደአ ንዝመፅእ ተጠቢሉ ክፀንሕ ይፈሪ ማለት እዩ። እዞም ብከይጎሞም ዘለዉ ከዓኒ ጨዋዳታት ኣለዉ ኣብቲ ኣብተወስታይ ኣብቲ ኣብቶም ጨባ ዝምንጩ ዋህታት ድብልናዮም እዚኦም ነዚኦም ድከብብ ጨዋዳ ኣሎ ማለት እዩ። ስለዚ ቆልዓ ከዓኒ ክጠቡቕ ክደሉ ከሎ ቆልዓ ምስ መፀ ማለት እዩ ካብ ሓንጎል ካብ ፒቲታሪ ፕሮላክቲን ዘይኮነ ኦክሲቶሲን ዝበሃል ከዓ ነዝዒ ይመፅእ ማለት እዩ። እቲ ነዝዒ ከዓኒ ነቶም ጨዋዳታት ይጭብጦም እቶም ጨዋዳታት ምስ ጭበጡ ከዓኒ እቶም ክረፂታት ይጭበጡ ስለዚ ፀባ ይፈስስ ማለት እዩ። ስለዚ ኦክሲቶሲን ንምፍሳስ ፕሮላክቲን ከዓ ፀባ ንምስራሕ እዮም ዘድልዮም ክልቲኦም እዚኦም ብሓንጎል እዮም ንእዘዙ ማለት እዩ። ስለዚ እቲ ካልእ እንተሪእናይ ሕጂ ደጋፊ ኣካሊታት ጡብን ስብሕን እዩ። እዞም ፀባ ዝምንጩ ዋህታት ዝበልናዮም ብሚልዮናት እዮም ዝቁፀሩ ጠባ ጡብ ይዕበ ይንኣስ ከዓ ተመሳሳሊ ይቁፅሮም። ሕጂ ኣብ መንጎ ገዚፍ ጡብ ዘለዋ ጓል ኣንስተይትን ኣብ መንጎ ንእሽቶ ጡብ ዘለዋ ጓል ኣንስተይትን ናይ ፀባ ዝምንጩ ዋህታት ፍልልይ ኣይኮነን ዘሎ ናይዞም ደገፍቲ ኣካላት ንብሎም ስብሕን ጨዋዳ ፍልይ ዘሎ ብፍላይ ከዓ ናይ ጡብ ስብሒ ዘሎ ማለት እዩ። እቲ ስብሒ ከዓ ኣብርክቶ ይብሉን ኣብ ምፍራይ። ስለዚ ጡብ ስለዝነኣሰ ብዙሕ ፍሪ ውሕደ ፍርኒ ጡብ ስለዝዓበ ውሕደ ፍሪ ማለት ኣይኮነን ማለት ስለዚ ጡበይ ንእሽተ ስለዝኮነ እኹል ኣይኮነን ዝብል ቅቡል ኣይኮነን። ምክንያቱ ኣብ ዕቤትን ኣብ ግዝፍን ጡብ ኣይኮነን ድውሰን ኣብ ምጥባዊ ባዕሊ እዩ ድውሰን። ንቐንዲ ንጡብ ወሳኒ ረቑሒ ምጥባብ እዩ። ምክንያቱ ብመጠን ፕሮላክቲን ካብቲ ሓንጎል ዝመፅእ ቀመም እዩ ዝፈሪ። እቲ ቀመም ከዓ ብምንታይ ብጠሎቢ ዝፈሪ ማለት እዩ። ተዳጠደብ ኣለዎ ብዙሕ ክፈሪ እዩ። ብዙሕ ተዳጠቢዎ ብዙሕ ክፈሪ እዩ። ሒደት ተዳጠቢዎ ሒደት ክፈሪ እዩ። ሕጂ እተን ፅበይ ኣይኣክሎን ኣለዎ ቆልዓ ይበክሎ ዝብላ መብዛሕትኡ ግዜ ቆልዓ ድበኪ ካል ምክንያት እዩ። ብጨርቂ ስለ ዝረስሖ ገለ ዘይጣዕሞ ነገር ስለ ዘለዎ ተፈላለዩ ጠሚዩ ድበኪ ኣዝዩ ናይ ተበርትዑ ጥራሕ እዩ። ቁርብ ጉድል ስለ ድበለ ከብዱ ቁርብ ስለጠመ ኣይበክን እዩ ብምክንያት ጥበት። ስለዚ ተረኣብኪዩ መብከይ ምክንያት ካልእ ናይ ሽንቲ ክኾን ክእል፣ ናይ ጨርቂ ክኾን ክእል፣ ናይ ምቆት ክኾን ክእል፣ ካልእ ደተሰምዖ ክኾን ክእል። ምጥማው ጠሚዩ ዝበክ ግን ኣዝዩ ተርኣ ነዊሑ ቲ ምጥማይ ክሳዕ ክንዱ ኣይፅበያ ና ዴታት ማለት እዩ ብቆንዱ። ስለዚ መብከይ ሕጂ ብዝኾነ ይኹን ጡበይ ንእሱ ኢላ ወይ ቆልዓ ብክሎ ኢላ እተ ካልእ ሂባቶ ተወሳኺ ሽዑ ተወሳኺ እንታይ ይገብረሎ ማለት እዩ። ነቲ ቆልዓ ከምደይ ጥቡ ገብረሎ እቲ ደይ ምጥባው ከዓ እንታይ ገብረሎ ሒደ ጥብ ከም ደወፅ ገብርሎ። ስለዚ እቲ መጀመርያ ጌጋ ዝነበረ ጥበይ ውሒድዎ ኣብ መወዳእቱ እንታይ ኮነሎ ሓቂ ክኾነሎ። ስለምንታይ ግን ሓቂ ዝኾን ሎ ካብ ፈሎም ሓቂ ስለዝነበረ ኣይኮነን እቲ ምጥባው ስለዝነክየ እዩ። ፀባ ንኸፈሪ ከዓ ምጥባው ስለዘድሊ እዩ። ስለዚ እዘን ጡበይ ንእሽተ ስለዝኾነ በክ ስለ ዘሎ እኹል ኣይኮነን ባዕለን ክብላ ክእላ ሰብ ክብለ ንክእል እዚ ኩሉ እኹል ይፀብአን ማለት እዩ። ሕጂ ነቲ ኦክሲቶሲን ናይ ምውፃእ ዝሕግዙን ዝዕንቁ ፍሩ ካይታት ተዳሪና ሕጂ ብዛዕባ ህፃና ብፍቕሪ ምሕሳብ ፀባ ከም ድወረድ ዝገብሮ ምክንያቱ ኦክሲቶሲን ከም ድወፅ ዝገብሮ ማለት እዩ። ድምፂ እቲ ህፃን ምስማዕ ናይ ህፃና ድምፂ ትኣ ሰሚዓ ክመፅእ ከም ምኳኑ ክጠቡ ምኳኑ ተረፈጡ ገና ክንዝዕ ጅምር ማለት እዩ። ነቲ ህፃን ነዲኣ ምርኣይ ብከመየን ኣቦታትና ሓረስቶት ክሓልቡ ንላም ምራኻ የርእዋ ልክዕ ሳታ ምስራሕ ነቲ ምራኻ ምስ ረአየ ትፍንዎት ፀባ ማለት እዩ። እቲ ካብ ሓንጎል ኦክሲቶሲን ንዛዕ ማለት እዩ። ነቲ ህፃን ምትንካፍ ርእሰ ምትእማን ንባዕሉ

0: ጥበይ እኹል እዩ ኢልካ ምሕሳብ ጥበይ ይኹል ንትርአ ኢሉ እዚኣ እውን ትስንክፍያ ማለት እዩ ስለዚ ጥበይ እኹል እዩ ንቆልዓ ዘድሊ ኣነ ብቕዓት ኣለኒ ብርእስኻ መትእማን ንባዕሉ ነቲ ኦክሲተሲን ትራ ኣሎ ምክንያቱ ምስ ሓንጎል ዝተኣሳሰረ ማለት እዩ እዚ ሕጂ ኩሉ ኣገዳስነት ኣሎ ሻቕሎት ወይ ጭንቀት እንተደ ልዋደ ብዝኾነ ይኹን ጭንቀት እተ ኣለዋ ጥበካ ኣብያ ይኽእል እዩ ማለት እዩ ፀቕጢ እንተደ ኣሎ ስትረስ እተደ ኣሎ እቲ ኦክሲተሲን ክዓንቀፍ ይኽእል እዩ ከይወፅ ይኽእል እዩ ዋላ ጡብ መሊኡ ከሎ ከይፈስስ ክእል ማለት እዩ ከይነዝዕ ክእል ቃንዛ ናይ ድኾነ ነገር እተ ኣሎ ቃንዛ ናይ ጡባ ወይ ቃንዛ ናይ ካልእ እተ ኣሎ ነቲ ኦክሲተሲን ከምደ ይወፅእ ክገብሮ ክእል ማለት እዩ ብናይ ምንጥባዊ ዓቕማ እንተ ተጠራጢራ ዝንባዕሉ ፀገም ክኾን ይኽእል እዩ ስለዚ ጥበባይ እኹል ኣይኮነን ጥበይ ንእሽተ ስለ ዝኾነ ቆልዓ ይበክ ስለ ዘሎ እዚ ንባዕሉ ካብ ፈሎም ሓቂ ደይነበረ እቲ እምነት ንባዕሉ ሓቂ ከም ዝኾን ገብሮ ክእል ማለት እዩ እዚ ሕጂ ኣገዳስነት ኣለዎ ስለዚ እዚ ሕጂ ናይ ደቂ ተባዕትዮ ተረኻ ኣገዳስነት ንረአየ ካብዚ ማለት እዩ ስለዚ ፀቕጢ ብዝከኣል ኣጥዋት መጥበዊታት ደ ፀቕጢ ክጎድላ ካብ ሻቅሎት ካብ ጭንቀት ክትናገፍ ቃንዛ ከይህለዋ ብናይ ምጥባዊ ዓቕማ ንኸይም ዘይጠራጥር ናይ ምግባር ሕጂ ናይ ቦታ ተራ ዓዝ ዓብዩ እዙዝ እዩ ስለዚ ደቂ ተባዕትዮ ደቂ ኣዴታት ፅቡቅ ንክጥዋ ልዑል ተራ ኣለዎም በዚአን ጥራሕ እኳ ማለት እዩ ብዝተፈላለየ ምክንያት እውን ገለገል ይኹ ንሪኦና ማለት እዩ እንተዳ መሊኡ ፅቡ ክልተ ፕሮላክቲን ፀባ ንክስራሕ ኦክሲተሲን ፀባ ተሰርሐ ንክፈስስ ዘድልዩ ቀመማት እዩ ሳልሳይ ቀመም ኣሎ ባዕሉ ኣብቲ ጡብ ዝፈርን ማለት እዩ ሕጂ ጡብ ብፀባ ተ ተመሊኡ እታ ጡብ ፍርያት ናይ ጡብ ዝገትእ ቀመም ወፅእ ማለት እዩ ስለ ጡብ መሊኣ ደላ ጡብ ስቕላ ጡብ ምፍራይ ኣይትቕፅልን እያ እቲ ምውጣር ንባዕሉ ፍርያት ደው የብሎ ማለት እዩ ፍርያት ደው የብሎ ስለዚ እዚ ዳሕራይ እቲ ኣብ ምግዳፍ ገፅካ ክኸይድ ከሎ እንጥቀመሉ መስርሕ ማለት ስለዚ ገታ ቀመም ኣሎ ድመለ ጡብ ተወሳኺ ስእል ያ ትፍርያ ንሓንጡብ ጥራ ስእልካ ትጥዎ ኣለካ ሓንቲ ምፍራይ ትገድፎ ማለት እዩ ምክንያቱ መሊኣ ኣላ ግን ስለ ደቆን ዝዋ ከዓ ግድን በኣ ክትከይድ እያ ማለት እዩ ስለዚ ቁኑዕ ኣጣብዋ ሕጂ ሓብቲ ዘገድስ ኣጣብዋ ቁኑዕ ተደ ደይ ኮይኑ ሓደ ካብቲ ኣዴታት እኹል ፀባ ይብለን ማለት እዩ ሕጂ ቁኑዕ ኣጣብዋ ንኣብነት ኣብ ዝተዳርእናዮ ኣፉ ሙሉእ ሙሉእ ተኸፊት ኣሎ ኣፉ ሕጂ ሙሉእ ብሙሉእ ተኸፊት ኣሎ ናይ ዝቆልዓ ፀሊም ክፋል ናይ ቆልዓ ዝበዝሐ ተሸፊኑ ሎማት ብደገ ክረአ ከሎ ብውሽጢ ክረአ ከሎ ኩሎም ቶም መትረባት ናይ ፅቡ ተኸኒ ኣብ ውሽጢ ኣትዮም ኣለዉ መላሓሶ ተቕጥም ከሎ ሽዑ ልክዕ ጎርዳዕ ጎርዳዕ ዝብል ድምፂ ክንሰምዕ ንኽእል ምዕጉርቶ ጥንቦቅ ክንርኢ ንኽእል ማለት እዚ ትኹን እዩ እንተ ደኣ ብጫፍ ተታሒዙ እዚ ሕጂ መብዛሕት ዜታ ይደጋጥም ጥጦ ትርኢሂብናዮ ሓደ ካብ ጥጦ ደይድልየሉ ምክንያት ኣብ ጫፍ እያ ትተሓዝ በታ ጫፍ እዩ ቆልዓ ድስሕብ ምክንያቱ ከፋት እዩ ቀሊል እዩ ድወፅእ ማለት እዩ ከም ናይ ዛ ሓይሊ ኣየድልዮን እዩ ብጫፍ ሒዙ ክወፅ ክእል እዩ ሕጂ ጡጦ ዝለመደ ቆልዓ ኣብ ጡብ ከይድ ከሎ ምስቲ ጡጦ ደናግሩ ልክ ከምታ ንጡጦ ገይሩ ብጫፋ ድሕዛ ነታ ጡብካ ብጫፋ ክሕዛ ክእል ብጫፋ ተዳ ሒዝ ዓጌት ያ ከምዛ ንሪኣ ዘለና ማለት እዩ ኣይወፅን ጠባ ስለዚ እንተ ዘይቲ ጠቢ ከዓኒ ኣበይ ከይድ ኣብታ ጡጦ ይከይድ ሓይሉ እንተ ኣብታ ጡጦ ከይድ ሓይሉ ከዓኒ ፀባ ድፈርክ ጎድል እዩ ፀባ ፈር ተ ጎድሉ ከዓኒ ኣብ መወዳእታ እቲ ፀባ እዳነፀፈ ክኸይድ እዩ ዋሕድ ክመፅእ ክእል ማለት እዩ ስለዚ ምጥባብ ወሳነ ስለ ዝኾነ ናይ ንግሆ ክሳዕ 4 ሰዓታት ቅድሚ ፈዱ ዘሎ ክሳዕ 4 ግዜ ናይ ምሸት ክሳዕ 4 ግዜ ለይቲ ክሳዕ 4 ግዜ ብተደጋጋሚ ተጠጥናዮ ኩለና ኣዴታት እኹል ፀባ ክህልዎን እዩ ማለት እዩ
1: ሕጂ ምስ ምጥባውን ንኣብነት ክሳብ 6 ወርሒ ግድን ኣደ እንተ ክተጥቦ ኮይና ንህፃናት ኣደ ቆልዑ ወይ ደጥቦ ኣዴታት ሰራሕተኛታት ክኾና ክእላ ናይ መንግስታዊ ትካላት በሎ ኣብ ሕርሻ ዝዋፈራ ክኾና ይኽእላ ስለዚ ህፃን ክሳብ 6 ወርሒ ብዘይዝኾነ መወሰኽታ ተ ንዛሊና ኮይና እንታይ ክገብር ኣለዎን
0: ሕጂ ነዚአን ሓንቲ ቀላል መልሲ ባዕለን ክገብሮ ዝኽእላ ማለት እዩ ጡበን ሓሊበን ክገድፋ ክእለን ኣብ ገዛ ስለዚ ኣብ ገዛ ጡበን ሓሊፈን ክገድፋ ክእላ ዳሕር ኣብ ገዛ እቲ ኣቦ ከስትዮ ክእል ካልእ ተሓጋጋ ዝተልዎን ድማ ከተስትዮ ትኽእል ኣገባብ ኣለዎ ከመይ ጌርካ ካብ ጡብ ትገብር ኣደ ክትዛነይ ከም ስርዓት እንትኽኢላ እቲ ኣገባብ ማሳጅ ክግበረላ ክእል ክደርዛ ሕቆዓ ወይ መንኩባ ክሳዳ ክትዛነይ እንትኽኢላ ሕጂ ፅቡቅ ይፈስስ ፀባ ማለት እዩ ናይ ቆልዓብ ዘለዎሉ ቅድሚ ምጥባዋ እተ ውላዳ እንዳርኣየት ኣጥብያቶ ሓሊባቶ ብቀሊሉ ክሕለበላ ክእል ዋላ ስእሊ ናይ ውላድ ከይተረፈ ስእሊ ናይ ውላድ ከይተረፈ ነቲ ናይ ፀባ ምውፃእ ምሕላብ ክብሎ ክእል ማለት እዩ ኣብ ገዛ ምግዳፍ እዚኣ ሓንቲ ኣብ ገዛ ክትግበር ትኽእል እያ ኣብ ገዛ ገዲፋ ክሳብ 6-8 ሰዓት ብደይ ፍርጅ ዝፀንሕ ክእል እዩ ማለት እዩ ኣብ መዝሓሊ ኣብ ታሕቲ እንተጌርናዮ ክሳብ 24 ሰዓት ክሳብ 48 ሰዓት ፀንሕ ክእል ኣብቲ ዲ ፍሪዘር ክሳብ 72 ሰዓት ክቕመጥ ይኽእል ፀባ ማለት እዩ ስለዚ እዚ እቲ ሓደ በዕለን ገብሮ ዝኽእላ ካልእ ናይ ረብሓ ናይ ጡብ ኣዝዩ ልዑል ስለ ዝኾነ ኣብ ጥዕና ኣብ ኩሉ ብኩሉ መድያት ማለት እዩ ትካላት ብዝከኣል መውዓሊ ናይ ህፃናት ክዳልዋ ክእል ኣለዎን ዓቕሚ

0: ዘለዋ ትካል ደቂ ኣንስትዮ ዝሰርሓሉ ትካል ተ ኮይኑ ከከምቲ ብዝሐን ንኩለን ደስተናግድ ማለት እዩ መውዓሊ ክገብራ ክእል ኣለዎን። መውዓሊ ተ ገረን ደቀን ሒዘን ይወፍራ ኣብቲ መውዓሊ ተሓጋጋዝ ተሓላዊ ትህልወን ኣብ ክክልተ ሰዓት ኣብ ሰለስተ ሰዓት ከይደን ከዓኒ ደቀን ከጥዋ ክእላ ማለት እዩ። እዚ ሕጂ ናይ ትካላት ኩለን ዓቕሚ ዘለዎን ትካላት ብዝከኣል መውዓሊ ህፃናት ክገብራ ሰራሕተኛታትን ደቀን ሒዘን ከም ዝገብራ ክክእላ ተኸይድካ እዚ ከዓ እዚ ኣዝዩ ሓጋዚ ማለት እዩ። ኣብ ነፍሰን ተመፂና ግን እቲ ክገብራ ዝኽእላ በዓለን ሓሊብካ ጥሙ ግዳፍ እያ ማለት እዩ።
1: ፅቡቅ ግዜ እኳ ቅርቢ ሓፂራትና ኣ ሓሙሽተ ደቂ ተሪፈና ኣለዋ ሕብሩን ኣለዎ ስቱድዮ ሞ ሕልፍ ሕልፍ እንዳበልና ክንከረኒና ተሪፈን ዘለዋ እቲ ረብሕታት ፅባ ጥበባ ፅባ ደ እኳ ገሊፅካያ ነርካ ኢኻ ኣብዘን ውሽጢ ሓሙሽተ ደቂ ግን ምስ ኩለን እዚአን ተሪፈናና ዘለዋ ዘዳለካየን ስላይድስ ሓዋዊስካ ከም መዛዘመ ክኮኑና ነቲ ቃለ ምሕተት ወይ ከዓ ከም መደምደምታ እቲ ፅሟቅ መልእኽቲ ደዚ ናይ ሎሚ ዘተ ብሓፂሩ
0: ፅቡቅ ሕጂ ብዛዕባ ምጥባብ ፀባጡብ እተ ከነስተውዕለለን ዘለና ቀንዲ መልእኽትታት ኣብዚ ሰሙን እዚ ክሓልፋ ኣለዎን ንብለን መልእኽትታት ሕጂ ሓንቲ ድግማየ ክደግመን ማለት እዩ እተን መልእኽትታት ክፀቕጠለን ምእንቲ ህፃናት ምስ ተወልዱ እንተተኻኢሉ ኣብ ውሽጢ ፍርቅ ሰዓት ተደንጎ ኣብ ውሽጢ ሓደ ሰዓት ምጥባብ ክጅምሩ ይግባእ ማለት እዩ። እተተኻኢሉ ከዓኒ ብቆርበት ንቆርበት ዝበልናዮ ብናይ ካንገሮ ኣገባብ ኣተሓዋቕፋ ማለት እዩ። እዚኣ ኣገዳሲት እያ መድሓንቲ ከይወፀ ጡብ ክትጅምር ኣለዋ። እዚ ፍቕሪ ንብዙሕ ነገራት ኣገዳሲ እዩ። ካልእ ኣብተ ናይ መጀመርታ ሽዱሽተ ኣዋርሕ ፀባ ጡብ ኣደ ብዘይ ዝኾነ ወሰኽ እኹልን መወዳድርቲ ይኹን መተካእታ ዘይብሉን ዝበለፀ ምግቢ ህፃን እዩ። ንህፃን ዝበለፀ ምግቢ ፀባ ጡብ ኣዲ እዩ። ንምራኽ ከዓ ዝበለፀ ምግቢ ጡብ ኣዲኡ ናይ ላም ማለት እዩ። ስለዚ ንምራኽ ዝተዳለወ ንህፃን ክኾን ኣይክእልኒ ምስ ዓበና ንዓመታት 10,000 ዓመታት ወይ ልዕሊኡ እንዳለመድና ስለዝመፃና ምስ ስጋን ምስፀባጡ እውን ተዋሂድና እዩ ንዕኡ ተዳሊና ኣለና ማለት እዩ። ንህፃን ግን ገና ከይዳለዎ ከሎ ድልው ንዕኡ ናይ ኣድዩ
1: ጥራሕ
0: ኹል ይከዓ ብኩሉ በቲ ዝረኣናዮ ማለት እዩ። ስለዚ ቅድሚ 6 ወርሒ ዝኾነ መወሳኽታ ኣይድልዮን እዩ ዋላ ማይ እኹል ፀባ ንምፍራይ ቅቅል ጢፍካ መጥባብ የድሊ ፀባጡ ማዕሪ ጥለብ እዩ ዝፈሪ ኣዴታት እንተ ብግቡእ ኣጥብን ንህፃነን ዝኸውን እኹል ፀባ ከፍርያ ይክእላ እያ እንተ ዘያጥብን ግን ፀባጡብ እናጎደለ እዩ ዝኸይድ። ስለዚ ፀባጡብ ብጠለቡ ብመጠን ጠለቡ እዩ ዝፈሪ ፅቡቅ ተጠብዩ ፅቡቅ ይፈሪ እንዳር ፅቡቅ ተጠበ ፅቡቅ ኣይፈርን። ስለዚ ፀባዊ ሒዱ ኢልካ እንተ ኣብ ካልኣትኢኻ ኣብ ግብሪ ኣብ መወዳእትኡ ፀባ ንብሓቂ ክውሕድ እዩ ማለት እዩ። ህፃን 6 ወርሒ ምስ መልአ ፀባጡብ ጥራይ ንበይኑ እኹል ኣይኮነን ኣብ ርእሲ ፀባጡብ ተወሳኺ ምግቢ የድልዮ ይኹን እምበር ፀባጡብ ካ ክቅፅል ኣለዎ ምክንያቱ ብዙሕ ሃጓፋት ዝመልእ ፕሮቲን ኣለዎ ብዙሕ ፀዓት ኣለዎ ብዙሕ ካብ ካልእ ዘይረክቦ ኣለዎ እቲ ፍቅሪ ኣለዎ እቲ ብዙሕ ነገራት ኣለዎ ማለት ካብ ፀባ ዝረክቦ ረብሓታት። ስለዚ ምስ ኣካላዊ ዕቤት ምስ ኣእምራዊ ዕቤት ምስ ኣብ መወዳእታ ናይ ትምህርቲ ተቐባልነት ምስ ብልሒ ምስ ኣፍራይነት ምስ ቁጠባ ምስ ኩሉ እዩ ተኣሳሰር ማለት እዩ። ቀጥታን ተዛዋርን ካብ ፀባ ጡብ ንረክቦ ረብሓታት ኣሎ ካብቲ ምጥባዊ ባዕሉ ንረክቦ ረብሓታት ኣሎ እቲ ምጥባዊ ሕጂ እቲ ፍቅሪ እቲ ነፍስኻ ምትእማን እቲ ካልእ ንዘላቂ ድኸይድ ማለት እዩ። ምስ ዲ ዝነበረ ፍቅሪ ዳሕራይ ምስ መሳርሕቱን ምስ ሓዳር ምስ መሰረተ ወይ ቅድሚ እዩ ክፋቐር ክእል ምስ መዋስብቱ ማለት እዩ። ስለዚ ፀባጡብ ድሕሪ 6 ወርሒ ክቅፅል ኣለዎ ክሳብ ክልተ ዓመት ወይ ድሕሪ እዩ። እዚ ህፃን ብዝኾነ ዓይነት ጥጦ ወይ ድማ ተጠወ ከተጠወ ፀባ ዘፍስስ ፀቢብ መንፊት ዘለዎ ብመልክዕ ኩባያ ብዝተሰርሐ ኣቕሓ ይኹን ፀባ ኮነል ካልእ ፈሳሲ ክሰቲ ኣይምረፅን። ስለዚ ተሓልበ ፀባጡብ ወይ ድሕሪ 6 ወርሒ ህፃን ክሰትዮ ዝወሃቦ ፀባ ይኹን ካልእ ፈሳሲ ብንእሽቶ ኩባያ ብፍንጃል ወይ እንተ ሕፍስ ኢሉ ወይኑ ከዓ ብማንካ ክወሃበሎ እምበር ብጥጦ ብደረቂ ጥጦ ይኹን እቲ ልስስ ጥጦ ወይ ዝጥጦ ክወሃብ የብሉን።
1: ኣዝና ንመስግነካ ዶክተር ምስማይ ገብሪ ሂወት ኣዝዩ ሰሓቢ ምድላው ጌርካ ኣቀሪብካ ዝርእስቲ መሳጥ ነይሩ ከይተረዳእና ውን ሰዓት ኣኺሉ ብዙሕ ትታት ተሪፍና ነይሩ። ዶክተር ምስማይ ገብሪ ሂወት ኣብ ሚኒስትሪ ጥዕና መኻሪ ሚኒስተር ጥዕና ከምኡውን ክኢላ ወይከዓ ስፔሻሊስት ዝበሃሉ ጥዕና ስለቲ ዝሃብካና ግዜ ብስም ኩሎም ተኸታተልቲ መስግነካ ይቐኒአልና። ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳልናየ ትሕዝቶ ኣብ ዝዛዚብና ኣለና ዝመፅእ ዘሎ ሰሙን ካልእ ዛዕባ ኢና ክንረኸብ ክሳብ ሽዑ ሰሰናይ ንክእለና ድሓንቀኒ እዩ።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣዝማ ሓደ ካብቶም ኣዝዮም ግኑናት ዘይተመሓላለፍቲ ሕማማት ዝበሃሉ ዓይነታት ሕዱራት ሕማማት እዩ። እዚ ሕማም ኣብ ኩሉ ቀጸላታት ናይ ሓደ ሕብረተሰብ ዘጋጥም ኮይኑ ብፍላይ ኣብ ቆልዑትን ህፃናትን ከዓ ብዝያዳ የጋጥም። መፅናዕትታት ውድብ ጥዕና ዓለም ከም ዘረጋግፅዎ ኣብዚ እዋን ኣማይት ሚልዮናት ሰባት ግዳያት ናይዚ ሕማም ኮይኖም ኣለዉ። ኣማይት ኣሸሓት ድማ ብሰንኪ እዚ ሕማም ሂወቶም ስኢኖም። ኣዝማ ሕማም ስርዓተ ምስትንፋስ ምዃኑ ኣማይት ዓመታት ቅድሚ ልደተ ክርስቶስ ተፈልጠ ሕማም እዩ። እዚ ድማ ኣብ ሰነዳት ጥንታዊ ልምዳዊ ሕክምናታት ቻይና፣ ግሪክን ግብፅን ተንጸባሪቑ ንረኽቦም። ዘመናዊ ሕክምና ድማ ናይዚ ሕማም ዝያዳ ኣነፂርዎን ተመራሚሩሉን። ከምኡ ክንዲ ዝኾነ እዚ ሕማም ከውርዶ ዝኽእል ጉድኣት ቀሊል ከም ዘይኮነ ብመፅናዕቲ ተረጋጊጹ። ዝተኻየዱ መፅናዕትታት ከም ዘረጋግፅዎ ኸዓ ካብ 1970 ክሳዕ 1985 ጥራይ ብፍላይ ኣብ ክሊ ዕድመ 5 ክሳብ 34 ዝርከቡ ሰባት ዘውረዶ መጠን ሞት ኣሰንባዲ ኮይኑ ተረኺቡ። ሃገራት ሲንጋፖር፣ ኣውስትራልያ፣ ጃፓን፣ ዓዲ እንግሊዝ፣ ጀርመን፣ እስራኤል፣ ኔዘርላንድ፣ ካናዳ፣ ፈረንሳ፣ ኒውዚላንድን ሕብራት መንግስታት ኣሜሪካን ድማ እተን ቀንዲ ግዳያት ናይ ዝሕማም ኮይነን ተረኺበን። እዚ ማለት ድማ እዚ ሕማም ኣብተን ብኢንዱስትሪ ዝማዕበላ ሃገራት ብዝያዳ ከም ዝረአዩ ዘመላኽት። ብተወሳኺ እዚ ሕማም ኣብቶም ብቁጠባ ዝተሃስዩ ክፋል ናይ ሓደ ሕብረተሰብ እውን ግኑን እዩ። ህልው ኩነታትን ምዕባለታትን ናይዚ ሕማም ዝምስክሩ ሓቂ ድማ ነዚ ኣቐዲሙ ዝተገልጸ እዩ ዘረጋግጽ።
1: ብሓፈሻ እዚ ሕማም ኣዝማ ንብሎ ዘለና ሓደ ካብቶም ሕዱራት ሕማማት ስርዓተ ምስትንፋስ ኮይኑ ብዙሕ ሳዕቤናት ኣብ ሕብረተሰብ ዝኽትል እዩ ማለት እዩ። መጠን ምልከፍቲ እንተርእና ካብ ዝተፈላለዩ ሃገራት ካብ ሓደ ክሳብ 18 ሚታዊት ካብ ህዝበን ኣዝማ ከም ዘለዋ ሪፖርት ለገፊሒ ትረ እንጂ ግን ብሓፈሻ ከም ዝመስል ማለት እዩ። ኣብ 2025 ውድብ ጥዕና ዓለም ፎርካስት ገይርዎ ዝነበረ ክሳብ 400 ሚሊዮን ሰባት ብኣዝማ ሕማም ኣዝማ ዘለዎም ክህሉ ከም ዝኽእሉ ትንቢት ኣሎ ማለት እዩ። ዓመታዊ ከዓ ክሳብ 250,000 ዝኸውን ሞት ብሰንኪ ኣዝማ ዘጋጥም ማለት እዩ። እዚ ከዓ ዝበዝሕ ኣብ ትሑት ኣታዊ ዘለዎን ወይ ከዓ ማእከላይ ኣታዊ ዘለዎን ሃገራት ዝርከብ እዩ ሳዕቤን ማለት እዩ። ሕዚ መጠን ሳዕቤኑ ብሓፈሻ ከም ዝመስል
0: ኣዝማ ዝሓመመ ውልቀ ሰብ ብባህላዊ ይኹን ዘመናዊ ሕክምና ተፈዊሱ ጠቕሊሉ ክሓዊ ኣይክእልን እዩ። ከምኡ ክንዲ ዝኾነ ግዳይ ናይዚ ሕማም ዝኾነ ሰብ ክገብሮ ዝግብኦ ጥንቃቐታት ኣለዉ።
1: ብሓፈሻ ናይ ኣዝማ ዘለዎም ሰባት ክገብርዎ ዝግብኦም ጥንቃቐ መጀመርታ ሕማም ኣዝማ ኣለካ ክትበሃል ከለካ ትካል ጥዕና ብሕክምናዊ መንገዲ ሕማምካ ምስተነፀረ ብዙሕ ርዩ እቲ ከም ሕሙም ብዙሕ ነገር ክትገብር ክትክእል ኣለካ ማለት እዩ። እንታይ ሓደ ካብቲ ክትገብሮ ዝግልዋካ ዘላዓሉልካ ነገራት ክትፈልጥ ክትክእል ኣለካ። እንታይ ዘበግሶ ካብ ከባቢካ ብዙሕ ነገራት ክትቀስ ከኣል እዩ። ግን እቲ ብዓብዩ እቲ ሕሙም በዕሉ ክፈልጦ እንተከኣል ዝያዳ ዝሓይሽ ማለት እዩ። ጨና ክኸውን ይኽእል፣ መድሃኒት ክኸውን ይኽእል፣ ዶሮና ክኸውን ይኽእል፣ ዋላ ድዱዕ ኣብ ገዛ ዘሎ ክኸውን ይኽእል። እዚ ዝንፀፍ ኣብ ገዛ መንፀፍ ዝግበር ፎኪስ ዝኾነ ዶሮና ስለ ዝሕሱ ክኸውን ይኽእል። ብዙሓት እዮም እቶም ጠንቅታት። ግን እቲ ሕሙም በዕሉ ፈሊጡ ክከላኸሎም ዝያዳ ዝሓሸ እዩ ዝኸውን ማለት እዩ። ከዝተብለሎም ዘለዎም ነገራት ግን ኣብነት ኣብ ገዛ ብዙሕ ድዱዕ ከም ሓደ ዓብ ጠንቂ ኣይተሓስቦ እንትኸውን ስኻ ግን ሓደ ዓብ ጠንቂ እዩ። ድሕሪ ኣብ ገዛ ምሳእትካ ዝጀምረካ ሉ ኮይኑ ብዓበስቲ ናይ ኣዝማ ስለዚ ኣብ ገዛ ገለ ፀገም ከም ዘሎ ነገረካ ኣሎ ማለት ሕጂ ክትመራመረሉ ኣለካ ካብኡ ክትርሐቕ እንተኽኢልካ ትዝዓበየ ፍታሕ ክኸውን ስለዝክእል ከም ጠንቂ ግን ብዙሓት እዮም እቶም ከላዓሉልካ ዝብሉ ማለት እዩ።
0: ከምዚ ኣቐዲሙ ዝተገልፀ ሕማም ኣዝማ ጠቕሊሉ ክፍወስ ዝኽእል ሕማም ኣይኮነን። ኮይኑ ግን እዚ ሕማም እዚ ዘማዕበለ ሰብ ብዝተፈላለዩ ምኽንያታት ኩነታት ጥዕኑ ምዝብስ ብሰብ ሞያ ሕክምና ዝውሃብዎ መድኒታት ኣለዉ። እዞም መድኒታት ድማ ሰለስተ ዓይነታት ምዃኖም እዮም ሰብ ሞያ ዝገልፁ።
1: እቶም መድኒታት ብሓፈሻ ሰለስተ ኢና ንመቕሎም። እቶም ሓደ ዕገዝቲ ንብሎም ወይ ከዓ ረሊቨርስ ንብሎም ነቲ ምልክታት ምስ ኣጋጠመ ዝህዱ እዮም እዚኦም ዘዐጉሱ መድኒታት እዮም ማለት እዩ። እቶም ካልኣዩ ከዓኒ ዝቋፃፀሩ ኮንትሮል ዝገብሩ ምልክታት ናይ ኣዝማ ከይመፃካስ ዝቋፃፀሩ መድኒታት ከዓ ሓደ ጉጅለ ንሪኦም ማለት እዩ። ሕጂ ንዚኦም ከዓ እንታይ እዮም ንከይመፅእ ድሕሪ ግዜ ሲ ኣዝማ መጥቃዕቲ ከየጋጥመካ ዝከላኸሉ መድኒታት እዮም ማለት እዩ። እቶም ከዓ ብሳልሳይ ደረጃ ንምድቦም ከዓ እቲ ሕማም ኣዝማ

0: ቁፅፃር ዓቕምካ እንድሕር ጎዲሉ ከም ተደረድቲ ትውስኾም መድሃኒታት ካለዉ ማለት ስለዚ ብሓፈሻ ከምዚ ገርና ንመቕሎም ማለት እቶም መድሃኒታት ማለት እዩ። ሕጂ ዕላማና እናቶም ኣለዎም ነቲ ምልክታት ዘጋጠመ ምልክታት ዝዕግሱ ወይ ከዓ ዘህድኡ እዮም ማለት እዩ። ካብቲ ዘለካ ፀገም ናይ ማዕበሲ ዘጋላግሉ እዮም። እቶም ሓደ ጉጅለ ከዓ ዝቋፃፀሩ እዮም ማለት እዩ። ምልክታት ከይመፅእ ዝቀቅሉ እዮም ማለት እዩ። ሕጂ ኣብ ሕክምና ኩሉ ግዜ ነዚ ምውሃድ እዩ ዕላማ ናይ ሕክምና ማለት እዩ። ድብርሕቲ ሕጂ ከይመጥቃዕቲ ናይ ኣዝማ ወይ ኣኪት ኣታክ ናይ ኣዝማ ከየጋጥሞ እንታይ ክገብር ኣለዎ፣ የና ዓይነት መድሃኒት ክወስድ ኣለዎ፣ ኣብናይ ደረጃ እዩ ዘሎ፣ ብዙሕ ነገራት ኣብ ሕክምና ዝግበር እዩ። ብሓፈሻ ቶም መድሃኒታት ግን ኣብ ከምዚ ጌርና ክንመቕሎም ንኽእል ማለት እዩ። ንህፁፅ ግዜ ሓገዝ ዝኾኑ ገሊኦም ከዓ እቶም ሓደ ጉጅለ ከዓ ንነዊሕ ግዜ ዝከላኸሉልካ ማለት እዩ።
1: ስለዚ ሓንሳብ ብሰሞያ ኣዝማ ኣላትካ ተባሂሉ ምስ ዝንገረካ ንሕክምና ክትመላለስ ዘገድደካ ምክንያት ክትፈለጥ ኣገዳሲ እዩ። ዕላሞ ድማ
0: ሕጂ ሓደ ሰብ ኣዝማ ኣለካ ምስ ተባሃልካ እቲ ዕላማ እንታይ እዩ? ንሕክምና ወይ ፍወሳ ክትከይድ ከለካ ስታይ እቲ ዕላማ? ተቐዳሚ እቲ ዕላማ ካብቲ ዘለካ ምልክታት ማዕበስቲ ናይ ኣዝማ ምግልጋል እዩ። ካብ ማዕበስቲ ናይ ኣዝማካ መጀመርታ ክትጋላገል ክትክእል ኣለካ። ካልኣይቲ ኣገዳሲት ነጥቢ ብሰንኪ ማዕበስቲ ናይ ኣዝማ ካብ ንቡር ስራሕካ ክትበኩን ይብልካ፣ ንቡር ስራሕካ ክትገብር ኣለካ። መድሃኒትካ እንዳተወሰድካ ኣብ ግቡእ ናይ ሕክምና ምክትታል ኣቲኻ መድሃኒትካ እንዳወሰድካ ንቡር ስራሕካ ከምትገብር ክገብር ክኽእል ኣለዎ ዕላማ ነዚ ንምህራም እዩ ማለት እዩ። ከም ሳልሳይ ነጥቢ ከዓ ንህፁፅ ሓገዝ ናብ ሕክምና ትኸደሉ ግዜ ውሑድ ክኸውን ኣሎ፣ ሳሕቲ ዘጋጥም ክኾን ኣሎ፣ ዝበዝሕ ግዜ ስበዓልካ ክትቋፃፀሮ ክትክእል ኣለካ ማለት እዩ። ካብ ጎናዊ ሳዕብን ናይቶም መድሃኒታት ከዓ እናፃኾንካ ክትንብብ እዩ ዝድለ ማለት እዩ። ሕጂ ነዚ ንምውሃድ የናይ ዓይነት መድሃኒት ብየናይ ዓይነት ኣገባብ ዝተዳለወ ከመይ ጌርካ ትጥቀመሉ ዕቱብ ትምህርቲ ናተሓዛዝ ዝሓትት እዩ ማለት እዩ። ከምኡ ስለዝኮነ ከ እዚ ሕማም ሓደ ካብቶም ኣድህቦ ተዋሂብዎም ብፕሮግራም ደረጃ ቆልሓታት ተገይርሎም ብዕቱብ ንከታተሎም ሕማማት ሓደ ካብኦም ዝግበሮ ማለት እዩ። ስለዚ ዕላማ ነዚ እዩ ማለት ሰብ ከሰብ ክፈልጦ ዝግብኦ እዚ ዕላማ ብሰንኪ ናይ ኣዝማ ሕክምና ክትመላለሰሉ ግዜ ውሑድ ክኸውን ክእል ኣለው፣ ክትዕበስ የብልካ፣ ንቡር ስራሕካ ክትገብር ኣለካ፣ ካብ ጎናዊ ሳዕብን ናይ መድሃኒታት ከ ትጋላገል ኣለካ። እዚ ሕጂ ምውሃድ ሰብ ናይ ሰብ ሙያን ዋላ ተሓካሚ ክፈልጦ ዝግብኦ ምውሃድ ምልዛብ ዘድልዮ እዩ።
1: ኣዝማ ዘማዕበሉ ሰባት ብሓገዝ ሕክምናዊ ክንክንን መድሃኒትን ከም ዝኾነ ጥዑይ ዜጋ ክሰርሑን ከመሓድሩን ይኽእል እዮም። ብዘይ ዝኾነ ፀገም ክነብሩ እንተኮይኖም ግን ብሓካይም ዝእዝዘሎ መድሃኒታት ዓይነታቶምን ኣጠቃቅሞምን ክፈልጡ ይግብኦም።
0: ናይ ኣዝማ መድሃኒታት ብዝተፈላለዩ ኣገባብ ክዳለዉ ይኽእሉ እዮም። ብኸኒና መልክዕ ዝዳለው ኣለው፣ እሱ ናቱ ዕላማ ኣለዎ፣ ናቱ ኣገዳስነት ኣለዎ። ብመርፍእ ክዳለው ይኽእሉ እዮም። እሱ ከዓ መዓስ ዝጥቀመሉ ኣበይ ትጥቀመሉ ናቱ ሕግታት ኣለዎ። ብሽረቦ መልክዕ ኣሎ፣ ብፈሳሲ ነጣቢ ንጥቀመሉ ኣሎ፣ ብመጠቀሚ እዚኦም ስፕሬይስ ኢና ንብሎም ብሓፈሻ። ከምዚ ከዓ ጌርናካ ክንጥቀም ንኽእል ማለት እዩ። ዝተፈላለዩ ኣለው፣ ከምዚኦም ጌርናካ ክንጥቀም ንኽእል ማለት እዚኦም። ሕጂ መውሃቢ መድሃኒት ብኣፍካ ከም ኣየር ወይ ከም ጋዝ ወይ ከዓ ከም ፈሳሲ ኮይኑ ተጨንጊዑ ናብ ሳምቡእ ዘኽይድ ዝንፋሕ ክንብሎ ንኽእል። ስፕሬይ ተበልናዮ እውን ውድእ መስለኒ ነፃግ ማለት እዩ። ዝነፅቡ መድሃኒታት ብከምዚ እውን ክዳለዉ ይኽእሉ እዮም ማለት እዩ። እዚ ዝተፈላለዩ ዕድላት ኣለና ማለት እዩ። ከመይ ዓይነት መንገዲ እቲ መድሃኒት ኣብቲ ዝድለ ቦታ ነብፅሖ ዝተፈላለዩ ዓይነት ኣዳላለዎ ኣለዎ ማለት እዩ።
1: እዞም ነዚ ሕማም ንምፍዋስ ይኹን ንምዕጋስ እንጥቀመሎም መድሃኒታት ነናቶም ፍሉይነትን ኣገዳስነትን ኣለዎም። እቲ ዝበለፀ ወይ ድማ ካብ ኩሎም ተመራፂ ኣገባብ ምፍላጥ ድማ ሓጋዚ እዩ።
0: ሕጂ ኩሎም መድሃኒታት ብዝተፈላለየ መንገዲ ይዳለው፣ ነናቶም ኣገዳስነት ኣለዎ። ኣበናይ ሰዓት ናይ ኢካ ከመገዳስ ተሓስቦ ኣለዎ ማለት እዩ። ሕጂ ቀንዲ ነቲ ሕሙም ዘገድሶ ኣብቲ ሕክምና ከይዱ ዝግበር እናት ኣለዎ። መርፍእ መዓሲኻ ትህበሉ፣ ከኒና መዓሲኻ ትውስኸሉ ናቱ ኣለዎ። እቲ ቀንዲ ኣገዳሲ ወይ ከዓ ንነዊሕ ግዜ ንሕማም ናይ ኣዝማ ክትቋፃፀር ሕሙም ኮ ዝተብለሉ ዝግበት ዝበለፀ ኣገባብ ግን ብከምዚ መጠቀም ጌርካ ክትቀመሉ ከለካ እዩ። እቲ ውፅኢታዊ ዝኸውን ወይ ከዓ ውሑስ ነዚ ዓንተይ ክንብሎ ዘለና ዕላማታት ካርመልና ዝኽእል ኣገባብ ነዚ ዓይነት መጠቀሚ ክንጥቀም ከለና ማለት እዩ። ዝተፈላለዩ ዲቫይስስ ኣለዎ፣ ዝተፈላለዩ ኣገባባት ኣለዎም፣ ንናቶም ኣገባባት ኣለዎም። ነዚኦም ክንጥቀም ከለና ዝያዳ ብሉፅ ወይ ከዓ ውፅኢታዊ ሓገዝ ንረክብ ንኽእል ማለት ብጎናዊ ሳዕብን ዝጎደለ ብጥቕሙ ከዓ ዝበለፀ ዝኸውን ማለት እዩ።
1: ሓደ ካብቶም ዝተጠቕሱ ኣገባባት ጋዝ ወይ ሃፋዊ መድሃኒት ዝንፀግ መሳርሒ ተጠቒምካ ዝግበር ዓይነት ኣፈዋውሳ እዩ። ፍልልያትን ብልጫታትን ናይዞም ነፀግቲ ወይ ተነፋሕቲ መሳርሒታት ድማ
0: ብሓፈሻ ዝተፈላለዩ ዓይነት

0: ዲቫይስስ ወይ ከዓ ኣብ መሳርሒታት እዮም ዘለዉ። ንኣብነት እዚኣ ብፀቕጢ ናይ ጋዝ እቲ መድኒት ብፀቕጢ ጋዝ መሊኡ ዝሎ ማለት እዩ። እዚ ፕሬሽራይዝድ ሜተር ዶዝ ኢንሄለር ንብሎ ውሱን ዓቐን ምስ ጋዝ ተሓዊሱ ተጨንጉዑ ዝህበካ እዚኣ ፕሬሽራይዝድ ሜተር ዶዝ ኢንሄለር ትበሃል። እዚኣ ከዓ ልክዕ ከም እያ ኣብ ውሽጡ ዘሎ መድኒት ኣብዚኣ ዘሎን ኣብዚኣ ዘሎን በበይኒ እዩ፣ እቲ ዕላመ ከዓ በበይኒ እዩ። ሕዚኦም ሓደ ዓይነት ጉጅለ እዮም፣ ብድሕሪኦም ዝመፁ እዚኦም እዮም። እዚ ከዓ ትሩቦ ሄለር ይበሃል፣ ድራይ ፖውደር ኢንሄለርስ ንብሎም። ደረቕ ዝኾነ ከም ሕሩጭ ነገር መድሃኒት ዝህበካ ከዓ እዚ ማለት እዩ። እዚኦም ከዓ ከም ሓደ ዓይነት ኣለዎ ማለት እዩ። ሕጂ ብሓፈሻ እዚኦም ናቶም ኣገባብ ኣለዎም። እዚኦም ከዓ ድሒሮም ዝመፁ ምናልባት ነቲ ምልከት እንድሕር ተፀጊምካ ተማዕብሎም ክዋዋሃብ ዝኽእሎም ምርጫ ማለት እዩ። ንናይ እቲ ሰብ ዝያዳ መሊኹ ክጥቀመሉ ዝኽእል ብመንፅር ናይቲ ክእለት ናይቲ ሰብ ተራእዩ ማለት እዩ። ምርጫ ትህቦ ማለት እዩ። በዚኣ ዶ ክትጥቀም ትኽእል ዲኻ ነዚያ ነዚያ ክትጥቀም ትኽእል ዲኻ ኢልካ ትምቕሎ ማለት እዩ። ብሳንሳይ ኣገባብ ከዓ ብኤሌክትሪክ ተጠቂምካ ኣብ ትካል ጥዕና ብዙሕ ግዜ ንገብሮ ብሓይሊ ናይ ኤሌክትሪክ ምስ ፈሳሲ ናይቲ መድሃኒት ተጨንጉዑ ናብ ሳንቦ ብሓይሊ ብድፍኢት ምስ ሃፋ ኮይኑ ናብ ሳንቦ ዘውህብ ኣለዎም ማለት እዩ። ሕጂ ብሓፈሻ ሲ ናብ ሳንቦ ብቀጥታ መድሃኒት መእተዊ ሰለስተ ኣገባባት ኣለና ማለት እዩ። ሓደ በዚኦም ክኾን ክእል እዩ። እዚኦም ፕሬሽራይዝድ ሜተር ዶዝ ኢንሄለር ዝበሃሉ፣ እዚኦም ከዓ ድራይ ፖውደር ሕሩጭ ደረቕ ሕሩጭ እቲ መድሃኒት ብከምኡ ተሰሪሑስ ብከም ከምቲ ውስዶ ዝገብሩካ፣ እቲ ሓደ ከዓ ብናይ ኤሌክትሪክ ሓይሊ ተጨንጉዑ ብሃፋ ተጨንጉዑ ናብ ሳንቦ ካ ዘቅቱ ማለት እዩ። ሕጂ እቲ ፍልልዮም እንታይ እዩ? ኣብ መንጎዞም ፍልልያት እዚኦም እንተልና ናይ ክእለት ሕቶ እዩ። እቲ ሰብሲ ጥበባ ማዕቢሉ ዶ ኣይ ማዕበለኒ ክኽእላ እዚኣ እናታ ዝኽእለ ደረጃታት ኣጠቃቅማ ኣለዋ እዚኣ እናታ ኣለዋ እቲ ካብ ኤሌክትሪክ ኣለዋ ማለት እዩ። እተዘይኮይኑ እቲ ንረክቦ ጥቕሚ ሓደ ዓይነት እዩ። እዚኣ ዝያዳ ትጠቅም እዚኣ ይጠቅምኒ ዝበሃል ነገር የብሉ። ኩላቶም ውፅኢታውያን እዮም፣ ኩላቶም ብቑዓት እዮም። ነቲ ሕማም ንምቁፅፃር እቲ ሕቶ ትኽእሎ ዶ ኣይትኽእሎ ኒና ኢካ ትኽእሎ ማለት እዩ። ዝያዳ ዝወስኖ ማለት እዩ። ሕጂ ብሓፈሻ ኩሎም ብሉፃት እዮም ንብሎም ማለት እዩ። እዚኣ ግን እንቲ ብዙሕ ሰብ ዝፈልጣ ኣብ ዓድና ከም ድሌትካ ትርከብ መድሃኒት እዚኣ ናታ ስቴፕስ ኣለዋ ማለት እዩ። ትኽእላ ዶ ይትኽእላ ግን ክእለት ተሓትት ስለ ዝኾነት ሰብ ናብዚ ገፁ ክመርፅ ይኽእል እዩ። ሓንሳ ሓንሳብ ከዓ ኣዝዩ ናይ ግዜ ሕጂ ናይ ክልተ መድሃኒታት ሕውስዋስያ ክልተ ኣለዉ፣ ካብቶም ዝቋፃፀሩን ሓደ ከዓ ካብቶም ዝከላኸሉን ብሓንሳብ ተሓዊሱሎ ዚ ከም ብልጫ ክኸውን ይኽእል እዩ። ግን እዚአን ካብ ሓንሳብ ንድሕር ተጠቂምካለን እዚኣ ማለት ካብ ክልቲአን ካብ ዚአን ካብ ጥቀም እዚኣ ክትጥቀም ትመርፅ ዶ ይትመርፅ ንሱ ካ ዋጋ ካ ኣለዎ በጥዎ እዚኣ ሓዊሶም ክሰርሕዋ ከሎ ናተ ዋጋ ኣላታ ማለት እዩ። ንድሕር ክኢልካ ግን እዚ እቲ ብሉፅ ወልሓን ፀገም ዘይብሉ ብዝግባእ ክእለት ንሕራ ማዕቢልካ ትጥቀመሎም ማለት እዩ። ሕጂ ኣብ መንጎኦም ብዙሕ ፍልል የለና ኣብ ጥቕሚ ግን ኣብ ክእለት ናይቲ ሰብ ግን ፍልልያት ኣለዎም ማለት እዩ። ኣብ ጥቕሞም ግን ኣይፈላለዩ ኣብ ዝህቦ ውፅኢት ፍልል የብሎምን ማለት እዩ።
1: ኣብ ሕብረተሰብና ንፀግም መሳርሒታት ዝጥቀሙ ግዳያት ሕማም ኣዝማ እቶም ኣብ ዝኸፍአ ደረጃ ናይቲ ሕማም ዝበፅሑ ውልቀ ሰባት እዮም ዝብል መረዳእት ኣሎም። እዚ ኣብ ባህላ ዝኸ ቁኑዕ ድዩ?
0: እዚ ሕጂ እቲ ጌጋ ረድኢት እዩ። ምናልባት ሰብ በዓሉ ሲ ከምዚ ኣብ ህፁፅ ሓገዝ ዘሎ ሰብ በዚ ትሐግዞ ትገብረሉ ማስክ ትገብረሉ ከምኡ ስለ ዝመፀ ተሓሳስባ እንተዘይኮይኑ እቲ ዕላማ ነዚ እታ መድሃኒት ከመይ ጌርካ ኣብታ ንሳ ዘላታ ቦታ ትእትወያ ስለምንታይ ዝተመራፂ ኮይኑ እንተደ ኢልና ከኒና ድሕር ኮይኑ ኮ ከኒና ክትውሕጦ ኢካ ኣብ ጨጎራ ክኣትዩ ክሓቅቂ ናብ ቀጢ መዓንጣ ክኸይድ ዩ ካብኡ ክመፅ እዩ ተመፅኡ ናብ ደም ክኣትዩ ሽዑ ናብ ሳንዶ ክመፅ እዩ ሽዕፍ ጠቅመካ ክልተ ሰዓት ክወስዶ ዝኽእል እዩ ዝጉዕዞ እዚ። እዚኣ እንድሕር ኢልና ግን ውዝን ሰከንድ ካብ ፍርቂ ደቂቕ ሲ ውፅኢታዊ መልሲ ክትርኢካ ማለት እዩ። ሕጂታ ና ንገብ ዘለና ብቐጥታ እቲ ዘድልየካ መድሃኒት ኣብታ ፀገም ዘላ ቦታ ምብፃሕ እዩ ማለት እዩ። ስለዚ ተመራፂ ዘይገብሮ ምክንያት ዋላ ሓንቲ የለን። እዚ ጌጋ ኣረዳዳ እዩ። በዚ ጌርካ ክትጥቀም ከለካ ትረክቦ ውፅኢት ዝበለፀን ኣብ ሓፂር ግዜ ከዓ ውፅኢት ትሪኦሉን ጎናዊ ሳዕቢን ከዓ ኣዝዩ ዝጎደለን እዩ። ካብቲ ካልእ ዓይነት ኣገባት መርፊ እንድሕር ኢልና መርፊ ኣብ ደም ክኣትዩ ናብ ኩሉ ኣካላትካ ክዝረአ እዩ ናቱ ጎናዊ ሳዕቢን ክፈጥር ይኽእል እዩ። እዚ ግን ብቐጥታ ናብታ ተድሊ ዘላ ቦታ እዩ ዝወስድ። ስለዚ ጎናዊ ሳዕቢን ኣዝዩ ጎደሎ እዩ። ቁልጡፍ ከዓ እዩ ውፅኢቱ ቁልጡፍ። ትወስዶ መድሃኒት ከዓ ኣዝዩ ውሑድ እዩ። ብማይክሮግራም እዩ ዝዕቀን እዚ ከኒና ብሚሊግራም ኢና ንዕቅኖ። እዚ ግን ብማይክሮግራም ኣዝዩ ውሑድ ዓቐን መድሃኒት ኣብታ ዝድለየ ቦታ ብጣዕሚ እቲ ደሲ ኣገዳሲ ኣገባብ ኣወሳስዳ መድሃኒት ንዚ እዩ ማለት እዩ። ስለዚ ከምኡ ዝብል ርድኢት ሰብ ዝኸበደ ዝመስሎ ከምኡ ዝበሃል ሳይነሳዊ ጭብጢ የብሉ። ማለት እዩ እቲ ዓላማ ንስያ ተዘድልየካ መድሃኒት ኣብታ ተድልየካ ቦታ እንድሕር ሂብካ እንታይ ትደሊ ኣለካ ስለምንታይ ናብ ሙሉእ ኣካላትካ ክትዘርኦ ትደሊ ኣለካ ኣየድልየካ ኣዶምካ ኣትዩ ናብ ኩሉ ኣካላትካ ክዝርአ ዘድልየሉ ምክንያት ዋላ ሓንቲ የለን መርፊ እንተጌርካይኹም መርፊ እንድሕር ወጊርካ ብደን ኣብ ኩሉ ይኸይድ እዚኣ ግን ኣብታ ትግብኣ ቦታ ተድልየ ዓቐን እሞከዓ ቅልጡፍ ቀሊል ኣገባብ ስለ ዝኾነ እቲ ብሉፅ ኣገባብ ኣዋሳስዳ እዚ ምዃኑ ሰብ ክርድኦ ግባእ ማለት እዩ እቲ ክእለት ግን ከመይ ገይሩ ይጥቀመሉ ኣሎ ግን ንሰብ ሙያ እናተዘራረበ ክፈለጥ ግብኦ ማለት እዩ
1: እዚ ኣገባብ ኣፈዋውሳ ኣዝዩ ኣገዳስን ውፅኢታውን እዩ መፅናዕትታት ከም ዘረጋግፅዎ ብዙሓት ግዳያት ናይዚ ሕማም ነዚ ኣገባብ ኣፈዋውሳ ብትኽክል ኣይርድእዎን እዮም እቲ ፀገም ከዓ ነቲ መስርሕ ወይ ጥበብ ኣጠቃቅማ ብዝግባእ ዘይምፍለጥ ጥራይ እዩ
0: ኣብ መንደፈራ ዝተገብረ መፅናዕቲ ነይሩ ብዛዕባ ኣጠቃቅማ ናይዚ ብሕሙማት ከመይ ይጥቀሙሉ ኣለው ማለት እዩ 8 ኣገደስቲ ነጥብታት ኣለዋ ነዚኣ ሲ ጥቀመላ እንተ ኮንካ 8 ኣገደስቲ ስቴፕስ ኣሎ ክትክተለን ዝግባእካ ኣገባባት ነተን 8 ብዝምልኣት እንድሕር ተጠቂምካለን እታ ትግባእካ ውፅኢት ክትበክዓ ጥቕሚ ክትበክዓ እንድሕር ኣብ ጌጋ ጌርካ ግን እቲ ክትረክቦ ዝግባእካ ጥቕሚ ኣይትረክቦን ኢካ ማለት እዩ ሕጂ ኣብቲ መፅናዕቲ ዝተገብረ ነተን 8 ስቴፕ ብሙልአን ዘተግበረን ነዚ ዝጥቀም ሰብ ኣይነበረን ሓደ ሰብ ነይሩ ሓደ ሰብ ጥራሕ ነይሩ ማለት እዩ ስለዚ ኣይክእልዎን ነሮም እቲ ስኪል እቲ ጥበብዚ ኣይከኣልዎን ነሮም ማለት እዩ ከምኡ ተዚያ ገይሩ ክጠቕመካ ይክእልኒ እቲ ዝገርም ከዓ ብደረጃ ሕቶ ክትሓቶም ከለካ እዚኣ ትኽእላ ዶ ወይ ትፈልጣ ዲኻ እንትልካ ንድሕር ሓትትካዮም ከዓ ዋ ክንደይ ዓመት እንዴ ተጠቂመላ ፈልጣ እምበር እዩ ዝብል ሕጂ እቲ ገባብ ኣጠቃቅማ ግን ብጣዕሚ ጌጋ ከም ዝፀንሐ መፅናዕትታት ሓቢሩ ማለት ኣብ ኩሉ ዓለም እዩ ኣባና ጥራሕ ኣይኮነን ኣብ ብዙሕ ሃገራት ዝተገብረ መፅናዕትታት ከምኡ እዩ እቲ ስኪል ክእለት ጥበብ ስለዝሓትት እሱ ከምዘይፀንሐ ናፍቲ ግብሪ ማለት እዩ ሕጂ ተን 8 ነጥብታት ንድሕር ክንሪኦም ኮይና በብሓደ መጀመርታ እዚኣ ተዓፅያ ትመፅእ ሓዳሽ ክትወሃበካ ከላ ተዓፅያ ትመፅእ ምስ ወፀት ሓንቲ ግዜ ንደጊ ክሰዳ ኣለካ ክሰዶ ኣለካ እዚ ሕጂ መድሃኒ ዘይብሉ ኣየር ጥራሕ ይኸይዱ ማለት እዩ ድሕሪ ክትኩሻሓ ኣለካ ብዛ ጌርካ ጉፅጉፅ ኣለካ ብድሕሪ ኣቃሞካ ትኽልካ ቅንዕ ኢልካ ልቁር ክሳትካ ንድሕሪ ቅንዕ ኢሉ ከምዚ ኣቃማ ክህልወካ ክእል ኣለ ኣየር ካብ ሳንቦካ ከተውፅእ ኣለካ ቅድሚ ምጥቃምካ ኢልካ ኣየር እቲኻ ነዚኣ መስእትኸያ እዚ ክዕፀ ኣለዎ ብኩሉ እዚ ክዕፀ ኣለዎ ክወፅእ የብሉን ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ እንድሕር ቀዲምካ ፀቂጥከያ ኣብቲ ንሓካ ክጋጨይቲ መድሃኒት ስለዚ ኣብ ሳንባ ይበፅሕኒ እንድሕር ምስሓብ ደንጉኸያ ከዓ ወይ እንድሕር ቀልጢፍከያ ከዓ ቀዲምካ እንድሕር ስሒብካ ከዓ ትዝድለ መድሃኒት ኣይትወስና እዚኣ ሕጂ ምውሃብ ትሓትት እዚኣ ተቐዳመይቲ ጥበብ ክሪቲካል ስቴት ትበሃል ወሳኒት ነጥብ ትበሃል እዚኣ ብዙሕ ሰብ ክመልካ ተፀጉሞ ማለት እዩ እንታይ ዝብል ዘለኹ ቅድሚ መፅቃጥካ ምስሓብ ክጅምር ኣለካ ኣስልካ ምስሓብ ትጅምር ሽዑ ትፀቅጥ እቲ ምስሓብካ ትብልካ ትቁፅሎ ቀሲልካ ስሎውሊ ቀሲልካ ኢልካ ትስሕቦ ትስሕቦ መወዳእታ ስቕ ትብል ስቕ ትብል እቲ ዝኣተወ ኣቦቱ ኮፍ ኢሉ ኣሎ ማለት እዩ እዚኣ ተውፅ ማለት እዩ ናብ ገፅካ ፉፍ ክትብል ልካ ነዚኣ ምስዓለካ ተተንፍሳ ማለት እዚ ጌርካ ተዓፅዋ ሕጂ እዚአን ምናልባት በዚ ጥራሕ ጌርካ ተሓበሬታ እኹል ኣይከውኒ እንታይ እዩ ትዝድለ ኣብ መወዳእታ ብሪኮመንደሽን ንሕልፎ ክኸውን ክእል እዩ ማለት እዩ ሕጂ እዚኣ ጥበብ ትሓትት ነዛ ስኪል እዚኣ ምውህሃት ስለተሓትት ሰብ ተፀግሙ ናብዚኣ ከይድ እዚኣ ከምኡ ይኮነት እዚኣ መፅዓን ጥራሓ ትደሊ ተፃዒና ኣላ ሕጂ እዚኣ ወላሓንቲ ከምኡ ድልካኒ ምስሓብ ጥራሕ እዚ ቀልጢፍካ ሙሉእ ብቅልጡፍ ስሒብካ ክትወስዶ ኣለካ ማለት እዩ ኢልካ ስቕ ከኣላታ ማለት እዩ እዚኣ ከዓ ተፈለየት ኣገባብ እናታ ማለት እዩ እዚኣ ከዓ ተመሳሳለኹም ናታ ኣለዋ ኣገባብ ኣለ እዚኣ ክንዚ ኢላ ተዓፅያ ትመፅእ እዚ ገርካ ትከፍታ ገርካ ዓቐን መድሃኒት ትፅዕን ኢልካ ተንፊስካ ብሙሉእ ሓይሊ ትስሕባ ነዚኣ ከዓ ማለት እዩ ተደድልየካ ዓቐን ሂባትካላ ማለት እዩ ከምዚ ጌርካ ንድሕር ተጠቂምካሉ እቲ ጎናዊ ሳዕብን ዝበሃል ናብ ካልእ ቦታ ከይዱ ዘይተደልየ ሳዕብን ክሕልፍ ዝግበኦ ብጣዕሚ እዩ ዝውድን ማለት እዩ ሕጂ ብሓፈሻ ግን ክእለት ከምቲ ዝድለ ኣይነበረን ኣብቲ ዝረከብ ኒያ መፅናዕቲ ኣዓጋቢ ውፅኢት ኣይነበሮም ማለት እዩ
1: ስለምንታይ ግን ግዳያት ነዚ ኣገባብ ብግቡእ ዘይመልክዎን ዘይፈልጥዎን? እቲ ፀገም ኣበይ ዘሎ?
0: ሕጂ ስለምንታይ እዮም ሕሙማት ነዚ ኣገባብ ብዝግባእ ዘይመልክዎ ዘይተጠቕምሉ ንዝብል ብዙሕ ረቑሒታት ክህሉ ክእሉ እዩ። ሓደ ብባህርያት እዚ ጥበብ ክእለት ስለ ዝሓትት ምውሃት ስለ ዝሓትት ማለት እዩ። ከመይ ገይሩ ይጥቀመላ ሲ ምውሃት ትሓትት ስለ ዝኾነት ተፀጉሞ ትኽእል እያ። ዋላ ምሂርካዮ ኣረዲእኻያ ሲ ከተፀጉሞ ትኽእል እያ። እዚኣ ሓንቲ ነጥብላ። እቲ መሰረታዊ ነገር ግን ብስነ ስርዓት ኮፍ ኢሉ ስለ ዘይተምሃረ እዩ። ሕጅብቲ መፅናዕቲ ዝገበርናዮም ምስ ሓተትናዮም ትኽእልዋ ዲኹም እዚ ኣጠቐማ ምስ በልናዮም ዝበዝሑ እውን ንኽእላ እዮም ዝብሉ እስኪ ፈትንዋ እስኪ ኣርእን ኢልካ ብግብሪ ምስ ረኣያኻ ግን ኣይክልዋ ንፀንሑ ማለት እዩ። ድሓር ምስተመሊሶም ሽዋ ከምዚ ገይሩ ኣገባብ እኮ ኣይረእኽዋናነ ኣይተማሃርክዋን ዝብል ኣሎ ማለት እዩ። ሕጂ ዝዓበየ ፀገምታ ኣሎ ማለት እዩ። ነፍሲ ወከፍ ኣዝማ እዚ መድሃቲ ዝግባእ ትምህርቲ ኣይተዋሃበን ማለት እዩ። ስለዚ ዘይምምሃርና ኣይትፀገም ማለት እዩ። እዚ ከዓ ንሰብ ሙያ ጥዕና ዝምልከት እዩ። ካብ ሕጅን እኒኦም ዝኾነ ኣዝማ ዝሓመ ሰብ ነዚ ዝጥቀም ሰብ መጀመርታ ኣገባቡ ክትምህሮ ኣለካ ማለት እዩ። ዝዓበየ ፀገም ሕጂ ዘይምምሃር እዩ ንስኡ ደትሕሪ ዝመፅእ ከዓ እቲ ክእለት ስለተሓትት ተፀጉሞም ስለዝኾነት ማለት እዩ። ብሓፈሽኡ ግን ብዝግባእ እንድሕር ምሂርካዮ እቲ ክእለት እንድሕር ማዕቢልዎ እዞም መድታት እዚኦም ጥቕሞም ውፅኢቶም ዝተፀንዐ ኣዝዩ ዝተፈልጠ ኣገዳስነቶም ኣዝዩ ዝተረጋገፀ መድታት ስለዝኾኑ ነቲ ዕላማታት ናይ ኣዝማ ንብሎ ዘለና ንምህራም ውቕዓት መድታት እዮም ማለት እዩ። ሕጂ ኣይተምሃሩ ነታ ክእለትካ ዘይማዕበልዋ ክብሉ ክህሉ እዮም ግን ዝዓበየ ጠንቂ ዘይምምሃሮም እዩ ማለት እዩ።
1: ኣዝማ ግቡእ ክትትልን ፍወሳን ዘድሊ ሕማም እዩ። ስርዓት ምስትንፋስ ዝዓፁ ሕማም ምስ ምዃኑ ድማ ኣብ ሕብረተሰብና ተፈራሒ ሕማም ይገብሮም።
0: ሕጂ ኣዝማ ማለት ምስትንፋስካ ክትዕበስ ከባድ እንድያ ከባድ እያ። ከም ሕዱር ሕማም ፅፅ እናበለ ዝኸይድ ገለ በለ በቲ ሰብሲ ከምዚ ምስ ምንታይ እዩ ዘተኣሳስሮ ይፈርሖ እዩ ሰብ ናቹራሊ። ግን ከምኡ ይኮነን ድሕሪ ኣዝማ ኣለካ ኣዝማ ኣለካ፣ ሽኮርያ እንተለካ ሽኮርያ ኣለካ፣ ፀቕጥተ እንተለካ ፀቕጥተም ኣለካ። እቲ ዘገድስ መድሃንካ ከመይ ጌርካ ሕማምካ ከመይ ጌርካ ትቆፃፀር እዩ። ስለዚ ደሰክፍ ምክንያት የብሉም። መጀመርታ ሕማምካ ኣብትካል ጥዕና መፂኢካ ተዓቂምካ ብዝግባእ ናይ ብሓቂ ኣዝማ ድዩ ኣይ ኣዝማን ንኣዝማ ዝመስል ካልኦት ሕማማትካ ክህሉ ስለዝኽእል ኣብ ሕክምና መጀመርታ ሕማምካ ተነፅር። ብድሕሪኡ ከመይ ጌርካ እተን ዝበልናን ዕላማ እዩ ዝምለስ። ፅቡቅ ጌርካ ሂወትካ ትነብር ኣለካ ዲኻ ለይቲ ለይቲ ብሰንኪ ኣዝማ ትዕበስ ኣለካ ዲኻ ንዑ ንምህዳእ ኮይቲ ዕላማ ብዘይ ዝኾነ ማዕበስቲ ሙሉእ ሂወትካ ክትነብር ዝኽእል መድሃኒት ተቐሪቡ እንከሎ ኣዝማ ትሕባኣሉ ምክንያት እንታይ ሞ ምክንያት ኣሎ። ስለዚ ሰብ ሽግር ናይ ጥዕና እንተልዩ ኣብ ትካል ጥዕና መፅኡ ዘራርብ መድሃኒቱ ከዓ ተቐሪቡሉሎ ናፀኹም ማለት እዩ። ነብሲ ወከፍ ኣዝማ ዘለዎ ሰብ ከም ድልየቱ ክጎይ ይኽእል ኤክሰርሳይዝ ክገብር ንቡር ንጥፈቱ ክገብር እዩ ዕላማ። ነዚ ንምግባር ከዓ መድሃኒት ተቐሪቡሎ እታ ተድሊ ዘላ እታ ክእለት እታ ጥበብ ተማዕብላ ሞ እቲ ዝድለ ነገር ትገብር ማለት እዩ። ስለዚ ከምኡ ካብ ሕክምና ክሃድም ዝፍትን ወይ ከምኡ ናይ ኣዝማ መብዛሕቶም ሲ ዋላ ነቲ ማዕበስቲ ከምቅቡል እዮም ተሓስብዎ። ሕጂ ማዕበስትካ ከም የላ ስለምንታይ ክትካል ጥዕና ክትከይድ ዘድልየካ ኮ ነቲ ሳምቡኻ መጠን ክንደይ ትሰርሓላስ መዕቀኒ ስለዘሎ ማሽን ስለዘሎ መዕቀኒ ስለዘሎ ትዕቅኖ ላንግ ፋንክሽን ከመይ የላ ትሪዮ ፅቡቅ ጌራ ድያ ኣየር ተእቱ ተውፅአላ ትሪዮ ውፅኢት ናይቲ መድሃኒት ካ ኣቡ ጌርካ ትሪኦ እምበር ብደረጃ ተሓሳስባ ናተ ዓብሲ ከሎ ኣዝማ ዘለዎ ሰብ ከምቅቡል ሓሲብዎ ይኸይድ እዩ ማለት እዩ። እዚ ከዓ ጌጋ እዩ። እቲ ዕላማ ፅቡቅ ጌርና ምፍላጥ ኣገዳሲ እዩ ማለት እዩ። ብዘይ ማዕበስቲ ንቡር ሂወትካ ከምትገብር ምልክታት ናይ ኣዝማ ዘይብልካ ዓይነት ሰብ ክትከውን እዩ ዝድለ ዘሎ ካብ ጎናዊ ሳዕቤን ከዓ ዝጎደለ እዚ ከዓ ነዚ በዚ ዲቫይስ ጌርና ክንገብሮ ስለዝኽእል ንቀሊል እዩ ማለት እዩ።
1: በዛ ኣጋጣሚ ምንባር ንሰሞያ ሕክምናን ግዳያት ናይዚ ሕማም ዝኾኑ ተጠቀምቲ ናይዚ መሳርሕን ዝተዋሃበ ለዋብ ኣሎ።
0: ንሰሞያ ጥዕና ከመሓላልፎ ዝደሊ መልእኽቲ ንዝኾነ ቅድሚ ሕጂ ክወስድ ዝፀንሐ ይኹን ኣይኹን ብዘ የገድስ ክነግሮ ዘይኮንና ዘለና መጀመርታ ኣርእየና ክንብሎ ኣለና። እዚኣ ትፈልጣ ዲኻ ወ ፈልጣ ኣርእየና በል ከመይ ጌርካ ተቀመላ ኣርእየና ንብሎ ማለት እዩ። መሳርዕያና ጌጋታት እንድሕር ፀኒሕዎ ነቲ ጌጋታት ብዝግባእ ክምህሮ ክንክእል ኣለና። ኮፍ ኣቢልና ብስነ ስርዓት ጥቕሙን ስለምንታይ ወስደሎን መዓሲ ውፅኢቱ ክርእን ብከመይ ኣገባቢ ክጥቀመሉን ዝብል ነገር እኹል መረዳእታ ክወስድ ክኽእል ኣሎ ማለት እዩ። እንድሕር ዘይተረድኦ ግን ዘይፈለጦ ክነግዝክ ነገር የለ ዝዓበየ ፀገም ንስ ሕጂ ማለት እዩ። ስለዚ ሰብ ሙያ ጥዕና ከቢድ ሓላፍነት ዘሎም ሓላፍነቶም ከዓ መጀመርታ ምፍታሽ ተቕሉ ናይ ነብሲ ወከፍ ክእለት ኣላደ የላ ምፍታሽ እንተዘ የላ ከዓ ምርኣይ ብግብሪ ምርኣይ ማለት እዩ ከተሪዮ ኣለካ ብግብሪ ከመይ ከም ትገብር በይኑ ኮፍ ኣቢልካ ከተሪዮ ክትክል ኣለካ ማለት ስለዚ ናብ ሰብ መያ ዘሕልፎ ለቦዋ ንሱ እዩ ማለት እዩ መጀመርታ ናይ ነብሲ ወከፍ ተጠቃሚ ክእለት ክፍትሹ ብትሕሪ ከዓ ብግብሪ ከሪዩ ክነግሩ ዘይኮኑ ሲ ብግብሪ ከሪኡ ክኽእሉ ኣለዎ ማለት እዩ ዝተፈላለየ ዓይነት ኣገባባት ከዓ ስለ ዘሎ ብዝተፈላለየ መንገዲ ዝመፅእ ከዓ ነቲ ኩሉ ዘሎ ዝተፈላለየ ዓይነት ስፕሬስ ከዓ ኣገባቡ ክፈልጥዎ ከዓ ድል ማለት እዩ ሕጂ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ ስለዚ ነቲ ኩሉ ኣብ ዕዳጋ ዘሎ ክመፅእ ዝኽእል ዝተፈላለየ ዓይነት መጠቀም መድሃኒት ኣገባቡ ክትፈልጦ ክትብል ኣለካ ሽዑ ክትምህርቀቀሊ ንኸቦ ማለት እዩ ስለዚ ሓላፍነት ናይ ሰብ ሙያጥዕና ዝመስል ነዚ ለቦዋ ዝሓልፍ ደኒ ማለት እዩ ተጠቀምቲ ከዓኒ መጀመርታ ጉቡእ ኣጠቃቅማ ናይ መድሃኒቶም ኣለዎም ዶ የለዎምን ምስ ሰብ ሙያ ክትላዘቡ ይኽእሉ ኣሎም ክእለቶም ከፈትሹ ይኽእሉ ኣሎም ባዕላቶም ይኽእል ኣለኹ ዶ የለኹም ክፈትሹ ይኽእሉ ኣለዎም ማለት እዩ ብድሕሪያ ትመፅእ ነፍሲ ወከፍ ክንደይ ይሒዛ ኣለ እዚኣ ክንደይ ይሒዛ ኣለ እዚኣ ንኣብነት 200 ይሒዛ ኣለ 200 ማለት ከም 200 ከኒና ገርካ ክሰቡ 200 ሒዛ ኣለ ስለዚ ነዘን 200 ክጥቀመለን ክትክእል ኣለካ ከም ተወድአት ብከመይ ትፈልጥ ዝሕብር ሓበሬታ ይብሉን እዙ ሕጂ ኣብ ገሊኡ እዚአን ኮ የብለኒ ግን ኣብዚ ቆፃሪ ይግጠሞ ክንደይ ተጠቂምካ ኣለካ ክነግረካ ምእንቲ ኣብዚ ቆፃሪ ይጠቅምሉ 120 እንተኮይና 120 ኣብዚኣ ትፅሓፍ 118 ገለመለ ዜሮ መፅሕካ ኣለካላ ትነግረካ እዚ ሕጂ ከም ዶዝ ካውንተር የብሉን ዝቆፅር የብሉን ክንደይ ከም ዝወሰድካ ዝቆፅር የብሉን ሕጂ እንታይ እዩ ክገብር ዘለዎ ነብሰከፍ ተሓካሚ እዚኣ እንዳሕሪ ዝጥቀማሉ ኮይኑ መጀመርታ ክንደይ ሒዛ ላ ክፈልጥ ኣለዎ 200 እንዳሕሪ ሒዛ ላ ኮይና 200 ኢሉ ክፅሕፍ ኣለ ኣብ ነብሲ ወከፍ ዝነፀገላ ግዜ ሓንቲ ኢሉ ቆፅር ኣለ ሓንቲ እንታሕ ተጠቂመና ሓደ ክንደይ ኮይና 199 ኮይና ማለት እዩ ከምኣ እንዳለ ወረቀቱ ሒዙ ስጋብቲ ትውድእ 200 ስጋብ ዝበፅሕ ክጥቀመላ ክፈል ኣለ ሕጂ ብዙሕ ኣብዚ ጌጋታት ዘጋጥም ምስ እዩ ብዘይ ኣገባብ ጥቀመሉ ጥቀመሉ ጓላ ፍርቂ ከላ ዋይ ጠቅም ና ዘላለያ እዚኦ ጓሕፎ ኣይርድኦም ገሊኡ ካ በዓል ዝብፍላይካ ከም ትወደቡ ምምንም ሓበሬታ ይበካ ሓበሬታ እንተዘይሂብካ ኣይትፈልጦኒ ኢካ ማለት እዩ ሕዚ እንታይ ካ ትገብር ክንደይ ዓቐን ሒዛ ኣላ ክንደይ ተጠቂምካ መዝገብካ ሒዝካ ተከታተል ቀሊል ነገር ኣይኮነን ማልያ ዘይብሉ ወፃኢታት እዩ ዝውፅ እዚ ኣዝዩ ክቡር መድሃኒታት እዩ እዚ ናይ ኢንሄለር ቴክኖሎጂ ዝበሃል ብሓፈሻ ብጣዕሚ ኣዝዩ ክቡር እዩ ስለዚ ክንደይ ሒዛ ኣላ ክትፈልጥ ኣለካ ክንደይ ተጠቂምካ ከ ክትፈልጥ ኣለካ 200 ከይተጠቀምካ ክተቋርፃ ይብልካ እዚ ክድርብያ ይብል ትድርብዮ ኣለካ ማለት እዩ ኣብ ፍርቂ እዚኣ ተቐዳመይቲ መልእኽቲ ማለት እዩ እቲ ኣገባብ ክእለት ከዓ ግድን ክጥቀሙ ክህሎ ብዝተፈላለየ መንገዲ ዝመፆም ስፍርያት ከዓ ብዙሕ ስለዝኾነ ብዓለም ዘሎ ካብ ደግ ብዝኾነ መንገዲ ክመፅእ ክእል እዩ ነዚ ከዓ ቅድሚ ምኽፋቶም ቅድሚ ምጥቃሞም እታ ንብረት ሒዞማ ናብ ሰብ ሙያ መፂኦም ክላዘብሎ ሕጂ ኣብ ሓንሳ ሓንሳ እንታይ ኣጋጥመካ ብቆፃሪ ዘለዎ መፅእ እሞ ይፍትንዎ ገዛ ባዕሎም ሕጂ እዚኣ ከምዚኣ ክገብራ ከለኹ እዚኣ ንድሕር ከምዚ ገይረያ ከምዚኣ ንድሕር ገይረያ ሓንቲ ኣዳለያ ዘላ ወፂያ ሳ ይትምለስ ኒያ ሰ እንድሕር ፀኒሐ ከዓ እንተቢልያ ክልተ ከኒና ከይደን ብላሽ እንታይ ይገብር ከም ዘለኹ ይፈልጥኒ ሕጂ ቅድሚ ምኽፋትካ እንታይ ክትገብር ኣለካ ነታ መድሃኒት ሒዝካ ናብ ሰብ ሞያ ቀሪብካ እዚአን መፅአና ኣለዋ ሞ ብከመይ ክጥቀመለልካ ክዛራ ንክእል ኣለ ብዙሕ ርቁም ዘገጥመ ካብቲ 120 ሱሳ እዚ ሱሳ ተጠቂምካሉ ምስ በልካ ዋዕታ ክጥቀመሉ ትማለ ዲመፁ ይብላ ኣበዳ ከይዶት ዝገብራ ከምኡ ዝበሃል ነገር የለን ክትንክፋ ይብልካ ንዚኣ ትኺልካ ናብ ሰብ ሙያ ሒዝካያ መፂካ ተዘራሪብካ ክንደይ ሒዛ ከም ዘላ ፈሊጥካ ደብተርካ ሒዝካ ኢኻ ትጥቀመሉ

0: ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ደቀይ ከመይ ኣለኹም ኩልኹም ስድራ ቤታት እምበኣር ልክ ኣብታ ሰዓትና ሕጂ ከዓ መደብና መደብ ባህለዊ ቆልዑ ሒዝና ከተፍ ኢልና ኣለና በብዓይነቱ ንዓኹም ዕግብ ንብሎ ከዓኒ ቀሪብና መፂና ኣለና። መጀመርያ ብሓንቲ ሙዚቃ ክጅምረሉ
1: 12 እንቋቑሖ ድሕር እቲ ካላ 12 ጋይሽ ነታ መኣዲ ንድሕር ከቢቦማ ከክንደይ እንቋቑሖ ከክንደይ ዓፅሚ በፅሖም ሞ ሓሓንቲ ብስ ሓንቲ እንቋቑሖ ሓንቲ ከዓ ዓፅሚ ሓቀ ሕራ ሽዑ መኣዲ ምሽ ቅርብ ሽዑ ትጋሻ ንዓይ ንዕዛ ጓለ ወይ ከዓ ንዕዚ ወደይ ድሕር ኢለኩም ኣብቲ ጥቁኸትኩም ትበልዑ ዲኹም ከምዝገርኩም ኣይትበልዑ ዲኹም ምስ ዓቀ ኣብ ሸናኽኩም እንዲኹም ትበልዑ ንሸናኽኩም ኣጣቕዕሉ በል ንሸናኽኩም ሕ ንፋዓት ስለ ዝኾንኩም ንሸናኽኩም ኣጣቕዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ እቲ ጓሻ ሕጎስ እንቋቑሖ ብዓባያ ሃህመብል ሃህብል ሃህብል ሃህብል ነዛ እንቋቑሖ ኣኾልስ ኮልስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽ ስከ ከመይ ሞ ጥዑም ደናይ ማማ ጥዑም ምስ ሓቀ ዳሃራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅምልዕል ኣቢሉ ከዚኣ መበር ከዚኣ ወደድኩ ኣቐብል ንብላዓፅ ከመይ ጥዑም ዶ ሕራ ሕጂ እንታይ ክነግረኩም ደለየ መሲሉኩም ደርሆ ንዝግንን ንፋኒኖን ጥራይ ኮነ እንቋቑሖ ኣጠቅም መን ፕሮፌሰር ድኸውን ፕሮፌሰር ዶክተር ፕሮፌሰር ዶክተር ድኸውን ካልኦት

ጅነት ክኾኑ ከዓ ኣለኹም እንዶ ራይ ሽዑኡ ከምኡ ምስኮንኩ ክነግረኩም ነተቋቑሖ ኣብ መድሃኒት ይኣቱ ኣብ መድሃኒት ክትእትውዎ ኢኹም ኣብ ሻምቦ ምሕፀብ ርእሲ ከምዚ መግበሩ ሻምቦ ነብስኹም ትሕፀቡን ዮም ሓቀ ሻምቦ መተሓፀቦ ኣብ ሻምቦ ምሕፀብ ነብሲ ክኸውን እዩ ካልእ ከዓ ናብ ምንታይ ይኸውን መሲልኩም እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረን ክትገብሩ ኢኹም ዝዓቀ ኣጣውዕሉሞ ነቲ ካምፓኒ ክመፅ ኢዶም ኣጣውዕሉሞ ሽዑኡ ነቲ ቋቑሖ ኣብትእትዎ ኣብ ስፓጌቲ ስዑታ ማሽን ስርሕ ስርሕ መሰበለቶ ኣብ ገዛና ምስ መፅ ፅቡቅ ምስተኸሸለ ፓስታ ስፓጌቲ ዝበቱ መልዕል እዩ ኢዘልዕልና ሕጂ ንጠቕልል ስፓጌቲ ሞ ንጠቕልል ንኮል ሰስ ጥዑምዶ ኩሉ እዚ ክትገብርዎ ዲኹም እንቋቑሑ ንምላዕ ጥራይ ኮነ ንመድሃኒት ይኸውን ሻምቦ ይኸውን ዲኤምከ ይኸውን ሕጂ ቃቃዊ ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ ቋቑሑ ንሕርወኒዳ ከመይ ትበል ዝመስለኩም ከምያ ትብል ከምዚኣ ክበር ከምዚኣ ክበሩ መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ተርሶ ዓ ሓደ ክልተ ተርሶ ተዓተኸ ሰብ ሓደ ክልተ ተርሶ ሓደ ክልተ ተርሶ ማንታ ከዓ ትወልድ እኳ እንቋቑሖ ሪኢኹም ትወልትነ ማንታ እንቋቑሖ እንድሕር ማንታ ወሊዳ ከዓ ሕጉስ እንዳ ትብል ክልተ ግዜ ፓቅፓቅ ትብል ቆፅረልኩም ይሕራይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለሰ ዋ ደቂሱ ማለትኩም ከምዚ ክንገለ እሙ ደቂሶም ተቐረቡ ሓደ ክልተ ሰለሰ ተቐረቡ ሕራይ

ገበረ እያ ነበረ። ኣብ ሓደ ስድራ ሓደ ንፉዕ ተማሃራይ ምእዙዝ ብስድርኡ ይነብር ነበረ። እቲ ተማሃራይ ንግሆ ተሲኡ ዓራቱ የንጽፎ፣ ኣፉ ይጉጽጉጽ እሞ ቁርሱ ይበልዕ ነበረ። ድሕሪ ቁርሲ ኣፉ ብኮልጌትን ብራሽን ብግቡእ ይሓጽቦ ነበረ። ንኣሽቲ ኣሕዋቱ ናይቲ ንፉዕ ተማሃራይ ዓብዪ ሓዎም ዝገበሮ እናገበሩ ይዓብዩ ነበሩ። ኣቦን ኣደን እቶም ቈልዑ ወትሩ ሕጉሳት እዮም ዝነበሩ። ኣቦ ካብ ገዛ ወፊሩ ንምሉእ ስድራ ዘብልዕ ዘስቲ ዘኽድንን ኰታ ነታ ገዛ ዘድልያ ናውቲ ብዘይገለ ይቕርበሎም ነበረ። ኣደ ድማ ንዝመጸ ኣስቤዛ ብግቡእ እናማቓርሐት እናካወነት ንምሉእ ስድራ ተከፋፍሎ ነበረት። እታ ስድራ ምዕርግትን ብጎረባብቲ ወትሩ እትነኣድ ለባም ስድራ ቤት እያ ዝነበረት። እታ ስድራ ካብ ዘለዋ ንጽጉማት ትሕግዝ፣ ንርኹባት ተተባብዕ፣ ናይ እንዳማታ ጭንን ዘይትብል እርምቲ ስድራ ቤት እያ ዝነበረት። ኩሉ ነታ ስድራ ዝፈልጣ ሰብ በታ ስድራ ክሕበንን ብኣኣ ክዕልልን ከም ኣብነት ክጠቅስን ይውዕል ነበረ። እቲ ምእዙዝ ተማሃራይ ንሕዋቱ ልክዕ ከምኡ ንክኾኑ ለይቲ ምስ መዓልቲ ይምዕዶም ነበረ። እቶም ወድን ጓልን ይሕዋቱ ልክዕ ከምኡ ማለት ከም በኹሪ ይሓዎም ምእዙዛት ክኾኑ ብልቢ ይህንጠዩ ነበሩ። ኩሎም ቈልዑ እታ ስድራ ቤት ብመምሃራኖም ንኡዳት፣ ብጎረባብቶም ምሩቓት፣ ብመቕርቦም ምሩቓት እዮም ዝነበሩ። ኩሎም ኣብ ከባቢኦም ዘለዉ ጎረባብቲ ደቆም ምሶም ምእዙዛት ቈልዑ ክተዓራረኹ ወትሩ ይህንጠዩን ንደቆም የተባብዕዎም ነበሩ። ገለ ስድራ ቤት እቶም ምእዙዛት ቈልዑ ናብ ገዝኦም መጺኦም ምስ ደቆም ክጻወቱ ወትሩ ይዕድምዎም ነበሩ። እቶም ምእዙዛት ቈልዑ ንስድራና ከነፍቅድ እሞ ክንመጸኩም ኢና እናበሉ ንዝሓተቶም ሰብ ይምልስሉ ነበሩ። ፍትዋት ቈልዑ፣ ፍትዋት ደቀይ፣ ካብዚኣ እንታይ ንምሃር? መንፈዓት፣ ምእዙዝነት፣ ብሉጽነት፣ ትሕትና፣ ተወፋይነት፣ ምቕሉልነት፣ ለውሃት፣ ምትሕግጋዝ። ናብ ዝኾነ ቦታ ክትከይድ ከለኻ ከዓ ንስድራኻ ከየፍቀድካ ከምዘይክየድ ካብዛ ስድራ እዚኣ ክንመሃር ንኽእል።

0: ሙሉእ ሽምክ መን መጀመርያ?
1: ሙሉእ ስመይ ዶክተር ኣርሴማ ሃይለ ኣበሃል ኣመሓዳሪት ከተማ ኣፍዓበት።
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ? ኣፍዓበት ብሓንቲ ንፍዕቲ ዶክተር ትመሓደራላ ማለት እንድዩ? ዝኾነ ሕንቅል ሕንቅል ተ ገለለክ መኽፈት ሸውሃት ትኸውን እንታይ ኣለ
1: ሕንቅል ሕንቅል ተይ
0: ሰናብ ሰናብ እተይ
1: ቀያሔ ግን ሓዊ ኮንኩን ማይ ኣለኒ ግን ቀላይ ኣይኮንኩን ከባቤ ግን ከዓ ዓለም ኣይኮንኩን።
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስከ ገለፅ እያ
1: ኮሚደረ ሕብራ ቀይሕ ግን ሓዊ ኮነትን ማይ ኣለዋ ግን ከዓ ቀላይ ኣይኮነትን ከባብያ ግን ከዓ ዓለም ኣይኮነት።
0: ብራዊ እዛ ጓሊ ትገምና
1: ሕንቅል ሕንቅል ተይ
0: ሰናብ ሰናብ ተይ
1: ክትኣቱ ከላ ፀጊባ ትኣቱ ትወፅእ ከላ ከዓ ጠሚያ ትወፅእ
0: ኣንጭዋ ኣይኮነትን ተደረሪ
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ ኣብ ምንታይ ይስቀል?
1: ኣብ ኣድጊ
0: ኣብ ኣድጊ ይስቀል። ሕጂ እስከ ነገር እያ ከመይ ማለት ከ
1: ከምኡ ማለት ይሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቆድሖ ማይ የብልና ስለዚ ጠሚያ ትወፅእ።
0: ብራዎ እዛ ጓለ ንፍዕቲ ብራዎ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ። ኣብ ቁፅሪ ክልተ ስርዓተ ሞስኖ ራእያ ሓዚ ስርዓተ ሞስኖ። ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዘለዋ ሓዚ። ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ኣብ ሻምቡቆ ማለት እዩ። ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል ከዓ መጓዓዝያና እየን ሄራይ። ኣብ ቁፅሪ ሽዱሽተ ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ። ቁፅሪ ሸውዓተ ናይ ፀባ ከብቲ እነባለ እዚአን ናይ ፀባ ከብቲ ርኢኽየን። ኣብ ቁፅሪ ሸሞንተ ተጋደልቲ ኣለዋ ደብ ርእሲ ኺ ሒዝከለኺ 20 ሰከንድ ለክ መረፂ ቁፅሪ ኣይነይቲ ሸሞንተ ሕራይ ቁፅሪ ሸሞንተ ምስ መፀት ክትመልሲ ኸ ካዕ ኢላ ክትመፅያ እንታይ ነራ
1: ተጋደልቲ
0: ነራ ትኸውን ትኽእል እያ። እንታይ ነራ ኣይፈለጥኩን ትምልለኺ ዶቶረ ዶክተር ከዓኒ ትኸውን ከዓ ትኽእል እያ ተጋደልቲ ብድሕሪቲ ክመፅእ ክደለኺ ተጋደልቲ ተነራ 20 ኣለኪ ነጥብታት 20 ነጥቢ ረኪብ ክለኽ ማለት እዩ። ሽዱሽተ ተመሊስ ክሱሳ ኾነልክ ተቓጭላ ተጋደልቲ ፈሊጥክያ ብጣዕሚ ንፍዕቲ ፈሊጥክያ ሕራይ ቀፅሊ
1: ቁፅሪ ሓደ
0: ሓደ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣበይ እዩ ነይሩ ቀደም ኣብ ሳሕል ነይሩ ዜሮ ድበሃል ክትፈልጥዎ ምእንቲ ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ እዛ ጓለይ ተደኣ ነይረ ከዓ 20 ነይሩኪ 20 ተደሚርና ኣሎ 40 ኮነልኪ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ትበሃል ቦታ ሕራይ ቀፅሊ ቁፅሪ ዋ ከይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነራ ከማ ድያ እንዲዒ ተወዳደሩ ከዓ ምሳና ተወዳደሩ ዶቶረ ትርእዋ ኣለኹም ሓያልያ ትመስል ደላ ተወዳደሩ ምሳና ን ስርዓተ መስኖ ሕራይ

0: ስርዓተ መስኖ ሓዚ እንደገና ቁፅሪ ሸውዓተ ኢላላ እንታይ ነይራ?
1: ናይ
0: ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ድ ናይ ፀባ ከብቲ ናይ ፀባ ከብቲ ተነራ መሊስኪ ኣለኹ ድኢ ኣነይፈለጥኩን ተነራ ክትቃጨልያ ናይ ፀባ ከብቲ ተነራ ክንሪኣ ኢና ናይ ፀባ ከብቲ ናይ ፀባ ከብቲ ልክዕ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና ታያ ነራ ሽዱሽተ
1: ሓወልቲ ታንክታት
0: ሕሰቢ ኣይኮነትን ኣጆኸዩ ካዕ ኣብለኺ ከደት ከላ ኣጆኸዩ ሓወልቲ ታንክታት ኣይኮነትን ተቃፂላ እንታይ ኣነ ራስከ ሪፈረንደም ድሕርና ፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መረፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4
1: ቁፅሪ 5
0: እንታይ ነራ
1: መጓዓዝያ
0: እቶም መጓዓዝያ ማኸይን ድዮም እንታይ ደኣ
1: ኣግማል
0: ድ ክርአና ድሕር መጓዓዝያ እንታይ ክንደ 50 ለክ ማለት ይሽዑ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ 50 መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክቱኡ ነይሩ ዓብ እንታይ ና እዩ ሕጂ ግደሎ ገመል ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ድራክዮ ኣብዚኣ ኣላ ዶ ኣብ ቲቪ ኣራሓቀ ኣላ ካልእ ከ ኣበየላ ክትብል ከለካ ሽዑ ነፋሪቱ ትከይድ ከለካ ሽዑ እንታይ እዮም ዳሓትኻ ኣብቲ ኣየርፖርት ታሴራ
1: ሓ
0: ካልእ ኸ ዘካ ታሴራ ፓስፖርት ከይትርስዕ እያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓረይ ኣብታ ገመልካ ኣሎ ሓረይ ዶ ብራቦ ዘጓለ

0: ሃራይ እንኳዕ ድሓን መፅእ ክዛ ጓል
1: እንኳዕ ድሓን ፅናሕካ
0: መደባሃለ ቆልዑ ትፈት እያ ዶ ኳዓ ፈተኽያ ንሕና ከዓ ስለንፈትወኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ቅሕ ይበሃል
0: እንታይ ይኽቡ
1: ይሰርሕ
0: ኣማሓዳሪት ኣማሓዳሪት
1: ዞባ ደባ ቅሕ ይበሃል
0: ማዓሳ ዳ ክሰድልና ኢኹ ማለት እዩ ዓሳ ትፈት ኢኻ ቀ ፀቡቅ ኣብ ዳዕሮኣ ሁለሲ ኢካ ክትመሃሪ ክንደይ ክፍሊ ሓምሻይ ንፍዕቲ ደኸ መበል ክንደይ ወፂኸ ሻብዒት ብራዎ ዘጓለ ሕጂ ኣብዚ ከሪአ ክንደ ትፈልጥ እያ ንክዚኣ ናይ ሃለው ቆልዑ ግን ቅድሚኡ ሲ እንታይ ኣለቅ ዕንቅል ሕንቅሊተ ወገለ
1: ሰናብ
0: ሰናዊት
1: ኣጋር ዘይብላ ሽሕ እያ ዕንታ
0: ኣጋር ደይብላ ሽሕ እንታ ኣጋር ደይብላ እዚ ድ ተደረሪ መልስ እያ
1: እንጀራ
0: ኣጋር የብላ ብዙሕ ብዓይኒ ሓቂ ኸዩ ርስ ካልይቲ ላ ትክደ
1: ሕርሱ ዒላ ፀብሪ ዘይፅያ
0: ሕርሱ ዒላ ሳኒ ትፅያቅ በ ሳኒ እንታይ እያ መርፊ ኣላ ሓቂ ክብራዊ ሕጂ ክንጀመር ኢና ራይ ራእይ በለ ክንጀመር ኢና ሕጂ ተቐራይ ራእያ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ራይ ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ሓዚያ ኣብ ቁፅሪ ክልተ

0: ዝራእተ መስኖ እዚ ኮርፖሬሽን ጥሪትን ዘራእትን ደበልዎ ቁፅሪ 3 ሓወልቲ ታንክታት ኣባጥ ዝርከባ እየን በዓል ጃጓር እየን እዚአን። ኣብ ቁፅሪ 4 መቃብር ሓርበኛታት ሓዚ 4 ኣብ ቁፅሪ 5 መጓዓዝያ ኣግማል እንድን ግን መጓዓዝያ ቃዕ ኣብ ርእስኹም። ኣብ ቁፅሪ 6 ሪፈረንደም ድሕሪ ናፅነት ብሪፈረንደም ኤርትራ ነዛ ባንዴራ ንበልቢላታ ዛጓል ኣራይ። ኣብ ቁፅሪ 7 ርአ ናይ ፀባ ከብቲ ራይ። ኣብ ቁፅሪ 8 ተጋደልቲ ሕስክያ ኣሎ ኣብ ርእስሎ ደረም ምረፂ ቁፅሪ ሕጂ 8 ኣብዚ ግበርያ ንቅድሚቲ ክትገብርያ 8 ከይትሕወሰና 8 እንታይ ነይራ
1: ተጋደልቲ
0: ድኦም ቅድም ነይሮም ዋርሳይ ዳሕራይ እዮም ዋርሳይ ወሪሶም ምውራስ እኳ እዩ ኣራይስከ ተጋደልተ ነይራ መስለኒ ከማዲ ሓቂ ክትከውን ትኽእል እያ ተኣማሚን እያ ወረሳእስከ ተጋደልቲ እያ ነ ተጋደልቲ ብራዎ ዛጓለ ብቁፅሪ 8 ኣትዩ ከለኹ ሸጥ ብለካ እንደገና ሕጂ ሓንቲ ሰዲ ሓደ እንታይ ነይራ ኣብ ቁፅሪ ሓደ ምስ መፀት ትመልሲ እንታይ ነራ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ኣበይ ድርከብ ቤት ትምህርቲ ሰውራ ቀደም ኣብ ሳሕል ዜሮ ኣብ ዜሮ እዩ ትበሃል ስክ ትፈልጥ ክዛ ጓለይ ፈልጥያ ሕጂ ቤት ትምህርቲ ሰውራ ቀደም ተምሃሮ ቤት ትምህርቲ ሰውራ ኣብ ሳሕል ኣብ ዜሮ ነይሮም ራይ ቤት ትምህርቲ ሰውራ ራየ 50 ዓመት ከዓ ክብዕል እዩ በዓል ናይ ቤት ትምህርቲ ሰውራ ሃራይ ቀፅሊ ሕጂ ከ እንደገና ቀፅሊ ሓሙሽተ ኢል ከለካ ሓሙሽተ
1: ተጋደልቲ
0: ሓሙሽተ ዝኸውን
1: መጓዓዝያ
0: ናይ መን ነረ እንተን መጓዓዝያ ኣግማል እንደ መን ዝውረን ነይሩ መን ውጥጠ ነይሩ ቀደም መን ውጥጠ ነይሩ
1: ደቂ
0: ሰባትን ተጋደልትን ብራዎ ፅቡቅ ይክዘለካ ደቂ ሰባት ይብልጎቶም ገባር ክኾኑ ክእሉ ተጋደልቲ ክኾኑ ክእሉ ደቂ ሰባት ኣብ ኮማ ደቂ ሰባት ነውለ ብጣዕሚ ንፍዕቲ ዛጓለይ ደቂ ሰባት እዮም ፅቡቅ ኣለኸ ሓራይ ሰዕብ እንደከና ራብዒቲ 30 ነጥቢ ምፅ ክለኸ ሕጂ ስጋዕ ሕጂ ሱሳ ምራ ምፅኸ ሕጂ ራብዒቲ እንታያ ነራ ኣብ 7 ቁፅሪ 7 ታይ ነራ ኣብ ቁፅሪ 7 ቀልጥፍ እዩ ኣጆኸ እምቦ
1: ናይ ፀባ ከብቲ ናይ ፀባ ከብቲ
0: ናይ ፀባ ከብቲ ቦ እወይ ናይ ፀባ ከብቲ ብራዎ ዛጓ ብጣዕሚ ርኢኸ ባባባባ ሕራይ ሰሓቢ ሕጂ ከ ሓንሸይቲ ቁፅሪ 6 ንገርካ ቁፅሪ ሕራይ 6 ክስሕብ ክደላ ቁፅሪ 6 እንታይ ነራ ቀልጥፍ ቁፅሪ 6 ሪፈረንደም እንታይ ማለት ሪፈረንደም ዛጓለ
1: ድሕሪ ናፅነት ኤርትራ ዝወፀት ባንዴራ ኤርትራ ከተንበልብ
0: መንቲ ከተንበልብ ሪፈረንደም ብራዎ ምክንያቱ ስ ተጋደልቲ ባሓይ ቡምቡምቦም ኣቢሎም መሰውፅዎም ስኒ ስቕ ኢሎም ክሳ ይገበርኑ ንና ንፈትዋ ኢና ዓድና ምርፅ ሪፈረንደም ናፅነት ኮይና ሪፈረንደም ብጣዕሚ ንፍዕቲ ዘጓለ ሕጂ ናይ መወዳእታ ሓንቲ ላትክ ሓስቢ 2-3-4 ኣለክ 2-3-4 ኣለክ ሓንቲ ካብዘን 3 ሕሰብ ቅድም ናይ መወዳእታ ንሳ ተምፂኸ እያ ሙሉእ ንስኹም ከዓ ምሳ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ክለኹ ሙሉእ ከተምፅሕ ራይ ምረፂ 2-3-4 ኣለክ ኣርባዕተ እንታይ ነራ መፅሓለ ጆኸ ኣጆኸ ፋኖስ ብርክሊሎ ፋኖስ ብርክሊሎ ካልእተ መቃብር ሓርበኛታት ፋኖስ ብርክሊሎ ትብል ናይ ሰማዕታት ደርፊ ላብሻቀ ናይ ተፎነ ደርፊ ፈሊጥ ኢኻ ንዓይነ ዜማ ገይረ ፋኑስ ፍርቂ ቆብ ተቢልክያ ኢለ ሓጊዘክ ነይረ ግንታሓን ኣምፅኻ ሓምሳ ኣምፅእ ኸለኸ ኣረይ ሓምሳ ነጥብታት ኣምፅእ ኸላ ብራዊ ዛጓር ንፈጥ እዩ

ከመይ ነበረ ዓጊብኩም ዶ ናይ መወዳእታ ሰቂለይ ከይድነ ሕጂ እውን ሓንቲ ሙዚቃ ሓንቲ ደርፊ ክጋብዘኩም እዞም ደቀይ ጀባእ ንዓኹም

0: ፍሩያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ኽእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእስራብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ፍሉያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ፆታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ

0: ማለት እዩ
1: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
2: መደብ ኒሳል
3: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ ውን ከም ወትሩ ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናልኩም ዘለና ትሕዝቶ ሰራዊት ኣብ ሕውየት ሃገር ኣብ ትሕቲ ዝብል ኣርእስቲ ዝተዳለወ ብኣባላት ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ዝተኻየደ ናይ ምግራብ ዕዮ ክኸውን ሓቢርና ንከታተሎ።

ሕይወት ወዲ ሰብ ኣብዛ ምድሪ ምስ ዝነብሩ ዝተፈላለዩ ሕይወታውያን ዘለዎ ምትእስሳር ጥቡቕን ግድነታውን እዩ። ስለዚ ድማ ንሕና ደቂ ሰብ ነዚ ተፈጥሮ ዝወደኖ ዝምድናን ምትእስሳርን ሓሊናን ኣኽቢርናን ክንነብር ከም ዘድልየና ተፈጥሮ በዕሉ ይምህረና ኣሎ። ብሕይወት ክንቅጽል እንተ ደኣ ኮይና ድማ እቲ ተፈጥሮ ዝሰርዖ ሓድሕድ ናይ ምምርኳስን ምጥቕቓምን ሕጊ ክንጥሕስ ከም ዘይግባእ ንፈልጥ ኢና። ሓደ ካብቶም ተፈጥሮኣዊ ውህበታት እቲ እንተሃልዩ ንኹሉ ህይወታዊ ዘርብሕ፣ እቲ እንተዘይሃልዩ ድማ ንኹሉ ዝጐድእ እቲ ጸጋ ዝኾነ ገረብ እዩ። ስለዚኡ ድማ ኣግራብ ወሰንቲ ክፋል ህይወት ወዲ ሰብ ብምዃኖም ተኣሚንሎም ናይ ምግራብ ንጥፈታት ብሰፊሑ ክሰላሰል እንርእዮ። ኣብ ሃገርና እውን ወላኳ ብዙሕ ዝተርፈና እንተሃለወ ነቲ ቐላጥ ክፋል መሬትና ብኣግራብ ንምሽፋን ብኣላይነት ሚኒስትሪ ሕርሻን በዓል ሥልጣን ኣግራብን እንስሳ ዘገዳምን ዝሰላሰል ዘሎ ቀጻሊ ናይ ምግራብ ሕማም ብቐሊሉ ዝረአ ኣይኮነን። ሓይልታት ምክልኻል ኤርትራ ኣብዚ ይጽንሓለይ ዘይበሃሎ ሃገራዊ ናይ ሕውየትን ምግራብን ሕማም ናይ ገዛእ ርእሱ እጃም

0: ካብ ምብርካት ዝብኽሩሉ ግዜ የለን። ቤት ጽሕፈት ጠቕላሊ ሓለቓ ስታፍ ሓይልታት ምክልኻል ኤርትራን ክፍልታቱን ዘካየዶ ናይ ምዝላይን ምትካል ኣግራብን ስራሕ ከዓ ናይዚ መርኣያ እዩ።
1: መጀመርያ ክብገስ ከሎ ከባቢ ቤት ጽሕፈት ንዘሎ ኸፋት ቦታታት ብኣግራብ ኣልሚዕካ ቀጠልያ ንምግባር እቲ ሓሳብ ተበጋጊሱ እሱ ኣድማዓ ኮይኑ ክሳብ 45 ዓመት ምስ ከደ ግን እቲ ሃገራዊ ወፍሪ ናይ ልምዓት እውን ስለ ዝመፀ ኣብቲ ወፍሪ እውን ተሓዊስና እቲ ናይ ስራሕ ልምዲ እቲ ቀጠልያ ናይ ምርኣይ ባሃጊ ስለ ዝፀንሓ ከዓ ብኣድማዕነት ከይተኾንብሎ ንኽእልና እዚ ብጣዕሚ ፅቡቕ ዝኾነ መደባት ይካየድ ኣሎ ሕጂ
2: እዚ ኣብዚ ትሪእዎ ዘለኹም ኣባል ብናንስ ድልት እዩ ዓሙ በዕሊ በጊስ ወቲ ኣባል
3: ምልማዕ ከም ነፍሶ ከፍ ኤርትራዊ ኣብ ምልማዕ ተዋፊሩ ዘሎ ከባቢኻ ቀጠልያ ንምግባር ንሕና ኣቐድም ኣቢልና ኣብ ከባቢ ቤት ፅሕፈትና ኢና ጀመርና እዚ ቤት ፅሕፈትና ሪኢኹሞ ተኾነም ኩሉ ለሚዒ ዕምባባ ዘሎ ዕምባባ ዝኾነ ኣታክልቲ ካብ ዝብላዓን ዘይብላዓን ገርና ኣልሚዕና ኢና
4: እዚ ስራሕና ድማ ዳርጋ ካብ ንጅምር ሓሙሽተ ዓመት እዩ ምግራብ ካብ ንጅምር ዝኣሃዱ ዓመት ዓመት ከዓ ከምዚ ትሪእዎ ዘለኹም ዳርጋ ገሊኡ ውን ፍሪኡ ንሪኦ ኣለና ኣብ ድብፃሕ በፂሑ ሲ ናብ ሓቂ ነብሎ ኣለና ማለት እዩ
0: እዚ ኣሃዱ በቲ ኣቐዲሙ ክገብሮ ዝፀንሐ ናይ ምግራብ ንጥፈታት ንኸባቢኡ በቢዓይነቶም ኣግራብን ፍረታትን ብሓምላይ ትርኢት ሸፊኑ ኣብቲ ብደረጃ ሃገር ዝሰላሰል ዘሎ ናይ ምልማዕ መደብ ድማ ኣብ ዝሓለፈ ዓመት ካብ ከባቢኡ ምሕድግ ኢሉ ኣግራብ ተኺሉን ኣጽዲቑን ክከናኸን ድሕር ምጽናሕ ሎም ዓመት ድማ ቅድሚ ዝናብ ምምጽኡ ብዘይምቁራጽ ን10 መዓልታት ዘላን ጐዳጉድን ኣዳልዩ ድሕር ምዝዛም ዝናም ኣብ ዝመፀሉ ፈልስታት ቀላሚጦስ ተኺሉ ይርከብ
3: ብቕድሚ 3 ሰሙን ዝኩዓትና ጉድጓድ ከባቢ 1500 ንኸውን ነይሩ ትማሊ ከባቢ 950 ተኺልና ሎሚ ከዓ ንዝተረፈ ተኺልና ከባቢ ልዕሊ 1300 ንኸውን ማለት እዩ ተሓዲሽ ተኸልና ካልእ 3200 ንኾን ፈልሲ ናምፅና ነርና ነዚ ዝተረፈኻ ካብ ዓሚ ፅቡቕ ዘይኮነ ዝነቐፀ መተካእታ ጌርናሉ ጠቕላላ ልዕሊ 3200 ተኺልናና ናይ ትማልን ናይ ሎምን
1: ጎዳጉዲ ጥራሕ ዘይኮነ ቀናታዊ ዛላን ጎዳጉዲ ኢና ክዒትና ስለዚ ኣዳሊና ፀኒሕና ሕጂ ከዓ ማይ ጥም ስለምሳረመ ካኒ ምትካል ዝጀሚርና ዳርጋ ምውዳእ ንርከብ ኣለና
5: ንሽቆልሊ ምናነብቱ ኣዋልና ይኮነ ገብል 5 ሰናዋት ተገቢእ ትሉ ኣንባትናሁ ዳኽላ ማእስከርና ዲቡ ንሸጋ ኣለና
6: እዚ ስራሕ እዚ ፈለማይና ዘይኮነስ ቅድሚ 5 ዓመት ኢና ጀሚርናዮ ውሽጢ ማዓስከርና ምስ ገረብናን ኣፀባቕናን ሕጂ ናብዚ ከባቢ መፂና ዓሚ ክሳብ 8,000 ዝኸውን ፈልሲ ተኺልና ኣብ ፅቡቕ ኩነታት በፂሑሎ ሎሚ ዓመት ድማ ክሳብ 12,000 ዝኸውን ፈልስታት ክትከል መደብ ወፂሎ
5: ኣነ በርናምጅ ፋግር ኣላ
2: ዓሙይ ምተመሳሳሊ ኣብዚ ከባቢ ዝትሪእዎ ዘለኹም ኣብዚ ከምኡ ዓይነት መደብ ኣካይድና ነርና ፅቡቕ ፀዲቑ ኣብ ፅቡቕ ኩነታት እዩ ዝርከብ ዘሎ ካብቲ ናይ ዓሚ ከዓ እዚ ዝያዳ ይሓይሽ
1: እቲ ሓሳብ ናይ ምግራብ ማለት ልምዲ ነዊሕ እኳ ተገበረ እዚ ናይ ለብዘበን ነካይዶ ዘለና መደባት ውን ፍሉይነቱ እንታይ እዩ ማይ ከይሃረመን ከሎ ጉዳጉድ ምድላው ሕጂ እዚ ብተፈጥሮ እቲ ስራሕ ቁርብ የኽብዶ እዩ ምክንያት መሬት ማይ ከይለስለሰ ስለ ትኩዕቶ ናይ ሓጋይ ኩዕታ ስለ ዝኾነ ቁሩብ ትርር ይብል ስራሕ ግን ተሓሳብ ክመፅእ እንከሎ ካብቲ ዓሚ ዝነበረና ተመክሮ ይተበጊሱ ዓሚ ኣብ መወዳእታ ክረምቲ ስለ ዝሓዝናያት ስራሕ ወላ እኳ ናይ መስከረም ማይ ስለ ዝሃረመት ገረብ ፅቡቅ እንተፀደቐ ግን ኣጠራጣረ ምኾነ ነይሩ ዝብል ግምታት ነይሩ ማለት ማይ ደንጉ እንተዘይሃርም ሲ ንፀደቆ ዶ ዝብል ስክፍታታ ስለ ዝፈጠረ ሕጂ ተሓሳብ ብቆንዶ ካብቶም ኣባላት ተበጊሱ ኣብ ክንዳ ጥርጥር ንኣቱ ኣቐዲምና ነቲ ጉድባት ማይ ከይሃረመ ንከሎ ንክዕቶሞት መጀመርያ ዝሃረመ ማይ ኣብ ምትካል ንድሕር ውዒልናዮ እቲ ገረብ ብዘተኣማም መንገዲ ክፀድቕ ክእል ክሳብ ዝደለየናዮ ከዓ ብዙሕ ገረብ ክንተክል ስለ ዘኽእለና ብእዋኑ ይጀመር ዝብል ሓሳባት ካብቶም ኣባላት ይቐሪቡ
3: ብእዋኑ ስለ ዝሓሰብናሉ ካብ ናይ ዝሓለፈ ዓመት ዝነበረ ጉድለታትና ርኢና ብእዋኑ ፀሓይ ከሎ ኢና ኩዒትና ጎደጉድ ሕጂ ከ ማይ ስለ ዝመፀና ክንተክል ከዓ በቂሕና ኣለና
7: ኣጀማምሩኡ ንዊሕ ዓመት ዝገበረ ከ 6 ዓመት ዝገበረኒ ካብኡ ግን ዳርጋ ከም ለብዘበን ኣይተገበረን ከመይ ዓሚ ኣብ ፍርቅ ናይ ክራማት እዩ ተገይሩ ንበዝሕ ማይ ሓሊፉ ይፀን እዩ ሎሚ ግን ቅድሚ ማይ ምህራሙ ዛላ ተኸይዱ እቲ ማይ ኣብ ትሕቲ ቁፅፅ ርኣት እዩ እዩ ናብ ዘርኢ ክቕፅል
1: እጂ ክልተ ነገራት እዩ ፈጢሩ ንሱ ሓደ ማእቶት ኣልሚድዎ ነቲ ሰብ ካልኣይ ከዓ እቲ ዝተዘረግራብ ምስ ዓበየ ተስፋ እውን ስለ ዝበካ ልሙዕ ኣከባቢ ምፍጣር ንባዕሉ ሓጎስ ባህታ ስለ ዘለዎ ድሕነት ናይ ከባቢ ከዓ ስለ ዘረጋግፅ ኩሉ ሰብ ተቐቢሎ ሕጂ ከምዚ ዓይነት ባህጊ ኣብ ዝሕደረሉ ኣብ ዝተለዋመደሉ ግዜ እዚ ናይ ሃገራዊ መደብ ምግራብ ከዓ ምስ መፀ ኩሉ ሰብ ብድሌት ብተወፋይነት ብኣድማዓነት ዝሳተፍ ኣሎ ብሓቂ ከዓ ዓብዪ ለውጢ ኣብቲ ከባቢና ምፅ

0: ንሓይልታት ምክልኻል ኤርትራ ብሓፈሻ ምዕቃብ ተፈጥሮኣዊ ከባቢ ብፍላይ ድማ ምግራብ ክንየቲ ንግርማን ሕውየትን ተፈጥሮ ዘበርከቶ ዓብ እጃም ምስ ቃልሲንና ጽነት ምዕቃብ ልዕላውነትን ዝተኣሳሰር ረዚን ትርጉም ኣለዎ። ነዛ ዘኽብራን እትኽብሮን ሃገር ሙሉእ ብምሉእ ንኽውንን ኣብ ዘሕለፎ ዓቕሊ ዘጸንቀ ቃልሲ ኣሽሓት ስዋኣት ክፍ ኢሉ እዩ። ብዘይካዚ እውን ኣብቲ ደምና ብርሃጽና ዝብል መሪሕ ጭርሖ ህዝባዊ ግንባር ይኹን ሰራዊት ኤርትራ ኣግራብ ኤርትራ መድሕን ብምዃን ሕይወት ኣሽሓት ዜጋታት ዓቂቦምን ቃልሲ ንኽቕጽል ዓብ እጃም ኣበርኪቶምን እዮም። ኩልቲ ብሓይልታት ምክልኻል ኤርትራ ዝግበር ናይ ምግራብ ንጥፈታት ከዓ ስለ ህዝቢ ኤርትራ፣ ስለ ሕድሪ ስዋኣት፣ ከምኡ ድማ ስለ ተፈጥሮኣዊ ውድንነት ክኸውን ግድን ይገብሮ።
1: ንሸባብ ንሰርሕ ኣላ ምና ቀደሙ ላዓለው ኣባሃቱ
2: እዚ ኣብዚ ዘሎ መንእሰይ ነቶም ንዕኡ ዝወለዱን ብስራሕ ኣብዚ ደረጃ ዘብፅሑን ኣቦታቱ እናረኣየ ብዓብ ሓቦ እዩ ዝሰርሕ ዘሎ። ዕላማ ናይ ዝማእቶት እንታይ ምዃኑ ጽባሕ እዚ ዕንጨይቲ ንሃገር እንታይ ከም ዝጠቅም ጽቡቕ ገይሩ ስለ ዝፈልጥ ብምሉእ ልቢ
1: ይሰርሓሎ።
3: መጀመርያ ኣግራብ ክንብል ከለና ሂወት ዘለዎ ነገር ማለት እዩ። ሂወት ዘለዎ ነገር ክንብል ከለና ከዓኒ ሂወት ዘርዩስ ንዓና ሂወት ዝበና ማለት እዩ። እዚ ክንብል ከለና ንሕና ኣብ ዝታሕትሎ ከም ዝትሪእዎ ዘለኹም ኣብ ክነዕርፈሉ ድግ ደለና ግዜ ድዩ ሰብ ክስታይ እንድሕር ኮይኑ ድዩ ብዓብዩ ብዓብዩ ካብ ምቡሕ ጋግ ሓመድ ፍግረ መሬት ኩሉ ማዓድናት ማለት ካብ ከምኡ ይከላኸለልና ማለት እዩ። ነዝተረዲኡ ድማ እቲ ሰብ ብርድኢት ብሓሳብ ብተገዳዝነት ገለ ዘይኮነስ ብርድኢት ብናቱ ሓሳብ ደስ ኢልዎ ብኒሕ ብሓቦ ከዓ ይሰርሓሎ ማለት እዩ።
4: እቲ መብፃዕኹም ኣለና ንቕፅሎ ኣለና ንብሎ ዓመት ዓመት ብግብሪ እውን ክነሰኒዮ ስለ ዘለና ትሕድሪ ብፆትና እዩዚ ሓንቲ ገረብ ትንፋስ ኣለዋ ሓንቲ ገረብ ክትወቅት ከለካ ብፆትካ ትዝክር እዛ መሬት እዚ ኣብ ዕፅምቲ ከም ተነደቐት መጠን ክነልምዓ ብዘለና ተኣሽሙ ንብገስ ኣለና ማለት እዩ።
1: ኣግራብ ትጥቕሙ በዘካቲ ማይን ሓመድን ዝዕቅመልና ነቲ ከባቢ ዝህቦ ፅባኣዊን ብቐሊል ዝግመት ኣይኮነን። ብዓብዪ እዚ ጎቦታት እዩ። ካብዚ ጎቦታት ዝተሸርሽሩ ዲጋታት እውን ኣብዚ ጥቃና ስለ ዘሎ እቲ ስልቴሽን ድበት ዝበሃል ንዑ ንምክልኻል ዓብዪ ኣበርክቶ እዩ ዘለዎ። ብዓብዪ ከዓ እቲ ኣብዚ ዘሎ መበቀላዊ ግራብ ዝጫዕ ትሪእዎ ዘለኹም እዚ ከናለ ኣብ ላዕሊ ኣብ ልዕሊ ንሕዛእ ተሰሪሕዎ እቲ ማይ ካብኡ ፐርኩሌሽን ገይሩ ዘሪቑ ነቲ ግራብ ዓብ ከም ዝኸውን ይገብሮ እዩ።
5: ዘለና ናይ ምግራብ ባህሊ ኣካ ብንቕሓት ዝተመርኮሰ እዩ። ምክንያቱ እዚ ቤት ፅሕፈት ሓለካ ጠቕላልሳፍ ድሕሪ ኢልና ብዙሕ ግዜ ዝተማሃረ ሰብ እዩ ብደረጃካ ንንቓሕ ዘለዎ እዩ። ስለዚ ግበር ተባሂሉ ዘይኮነ እውን ኣብዚ 4-5 ዓመት ከም መምርሒ መፀና ዳኣ እምበር ሰብ ብተበግሶ ወሲኺ እዩ ዘተጉሮ ማለት እዩ። ስለዚ እቲ ጥቕሚ ኣግራብ እፈልጦ እዩ። ምክንያቱ እዚ ዓለም ዘለናዮ ብዓከና ዜና ዝዛረብ ድ ብናህና ድቡና ውሽጢ ንፈልጦ ኣለና ዓለም ምስክሊማ ዋዒ ብዓብዪ ካ ኤርትራካ ኣብ ሓውሲ ሳህራ ስለ ትርከብ ንዓና ዝያዳ ምግራብ ከዓኒ የግድሰና። ብዓብዪ ግን ፖሊስ ናይ መንግስቲ እዩ ብዓብዪ ካ ናይ በዓል መዚ ምግራብን እንሳ ዘገዳም እንብሎ ብተኸታታሊ ብማዓከና ዜና ጎስጓሳቱ ስለ ንከታተሎ ወላ እዚ ኣባል ኣብዚ ዘሎ እውን ንዕኡ ፈሊጡ ኩሉ ኣቢሉ ይፈልጥ። ብዓብዪ ግን እቲ ምዕቃብን ሓመድን ዝበሃል ኣብዝ ሓለፈ ዓመታት መንግስቲ ኮምፕሊት ክስርሓሉ ስለ ዝፀንሐ እዚ ንቕፅሎ ዘለና እውን ክፋል ንእሽተይ ናውቲ እዩ
4: እና ኣብዚ ሓለፍትናን ታራናን ብሓንሳ ኢና ኣብዚኣ ንወፍር ብሓንሳ ንወፍር ብሓንሳ ንኣቱ ናይ ብሓቂ ዋርሳይ ከዓ ንሕና ጠዓቕምና ኢና ንገብር እምበር ንሰውን ኣየትሕዙና እዩ ግን ንሕና ከዓ ኒሕ ኣቦ ምሻ ኣሎ እቲ ናይ ቀደመ ወንዊና ኣሎ ኣቦትኡ ማለት እዩ ምስ ደቀና ኣለና ኣይኣረግና ኢና ንብሎ
3: ደቂ ኣንስትዮ ክንብል ከለና ኣብዚ ካብ ዝረእኹን ማለት እዩ ብትሰምዖ ኣብ ምኩዓት ኣብ ባዴላ ምልዓል ገለስ ኩሉ ግዜ ብደቂ ተባዕትዮ ኒሕ ዘለዎም ገሊ ኢካ ትሰምዕ። ኣብዚ ክንርኢ ከለና ግን ከምዚ ክትርእይዎ ፀናሕኩም ወላተን ደቂ ኣንስትዮ ኣዋልድ ኢና ከይበላ ደቂ ኣንስትዮ ኢና ከይበላ ነቶም ኣወዳት ዳተመናጠላ ንሰሙን ንዓን ከምኡ እንዳባራረዩ ሓወይ ሓፍተይ እናተባሃሉ ዝሰርሑ ዘለዉ ብኒሕ ዝሰርሓ ኣለዋ ኣዋላት ሰር ማለት እዩ።
4: ደቂ ኣንስትዮ ብጣዕሚ ሰርሓ እየን ሰርሓ እየን ኩሉ ግዜ ከዓ ተወሃሂድካ ስለ ዝኾነ ብደይ ደቂ ኣንስትዮ መቕረት የለን ንሕና እውን ዝያዳ ኣብቲ ነገር ክዋስኣ ኢና ነተባብዐን ምክንያቱ ከምቲ ንሕና ዳዓበናዮ እቶም ብፆትና ንሕና ኣብ ጎኖም ተኮይንና ኢና ዝያዳ ሓይሉ ዝረኽቡ ንሕና ውን ንተርር ሓቦ ንገብር እቲ ክንገብሮ ንኽእል ንምዕደን ንምልምለን ማለት እዩ ደቅና ስለዚ ፅቡቅ እየ ንድዋስዓ
0: ህዝቢ እቲ ከባቢ ብወገኑ ኣቐዲሙ ኣግራብ ናይ ምትካል ዕዮ ከሰላስል ብምፅንሑ ብኣባላት ሓይልታት ምክልኻል ዝሰላሰል ምግራብ ተወሲኽዎ እቲ ከባቢ ንተዓዛቢ ባህ ዘብል ሓምላይ ትርኢት ወኒኑ ይርከብ እቲ መደብ ዘቋርፅ ከም ዘይኮነ ድማ ካብ መራሕትን ኣወሃትን ናይዚ ሰናይ ተግባር ዝረኸብናዮ ሓበሬታ የመልክት እዚ ናይ ምግራብ ስራሕ ብዝያዳ ንረብሓ ህዝቢ ዝገብሮ ዘሎ ስለ ዝኾነ ምስ ህዝቢ ናይተን ኣብዚ ከባቢ ዘለዎ ዓድታት ብምርዳእን ብምውሃድን እዩ ዝካየድ ዘሎ
5: መጀመርያ እቲ ናይ ልምዓት መደብ ክወፅእ ከሎ ምስ ዓዲ ብምክኻር እዩ ትወፅእ ኮሚቴ ልምዓት ናይ ዓዲ ምምሕዳር ናይ ዓዲ እቲ ክግረብ ዘሎ ቦታታት መጀመርያ እሳቶም እዮም ዝረግፅዎ እሳቶም ረጊፆም ምስ ረኣይዎካ እቲ ክግረብ ዘሎ ቦታታት ነታ ኮሚቴ ልምዓት ናይ ቤት ፅሕፈት ይሕብሩ ኮሚቴ ልምዓት ከዓ ናይ ገዛ እሳ ንኡሳን ኮሚቴታት ሒዛ ትረግፆ መደባት ናይ ስራሕ ይወፅእ ብመሰረት ዝወፀአ መደባት ናይ ስራሕ ከዓ እቲ ቅማብ ይካየድ ማለት እዩ
6: ምስም ፅቡቅ ምርዳእ ኣለና ምክንያቱ ኣብ ድሕረስ ቦታ ከይንተክል ኢልና ኣቐዲምና ንዖም ፀዊሒ ና
5: እቲ ፅቡቅ ነገር ህዝቡን ምሳና እዩ ተበጊሱ ብሓቂ ንሪኦን ከለና ሕጂ እዚ ካብዚ ዘለናይ ኣብ ወሸነ ክምብራቅ እቲ ህዝቢ ዝኳዓቶ ቦታታት እውን ኣሎ ኣጋጣሚ ኣብዚ ሓደ መዓልቲ ሕጂ ብሓደ ኣይወፈርናን ሎም እንተዘይኮይኑ እቲ ህዝቢ በዚ ናቱ መደባት ኣለዎ ኣብኡ ይልምዕ ንሕና ከዓ ናህና መደባት ሒዝና ነናህና ክንፍ ሒዝና ኢና ንንቀሳቀስ ተዘይኮይኑ ግን እቲ ህዝቢ ልክዕ ማዕሬና ርድኢት ኣለዎ ማዕሬና እውን ተበግሶ ኣለዎ ግደፍዶ ንዓዱሲ ኣብ ዝኾነ ቦታ እውን ክልምዕ እውን ፈቃደኛ ስለ ዘሎ እቲ ህዝቢ ትንቕሓት ናይ ምግራብ ኣብ ኤርትራ ሰሪፁ ዘሎ ብዕንቆት ዝኾነ ይኹን ህዝቢ እጂ ቀላጥ ቦታ ክርኢ ዝደሊ ኣለን
0: ኣግራብ ድሕሪ ምትካል ብግቡእ ንኽዓብይን ኣብ ረብሓ ንኽውዕልን እቲ ቀንዲ ኣድህቦ ዘድልዮ ምክትታልን ምክልኻልን እዩ እቲ ኣሃዱ ይኹን ኣብቲ ከባቢ ዝነብር ህዝቢ ድማ ንሓላውኡ ብዝምልከት ሓላፍነት ተሰኪሙ ንናይ ገዛእ ርእሱ ተራ ይፃወት ከም ዘሎ ተገሊጹ
5: እቲ ቀንዲ ክግበር ዘሎ ምትካል ሓደ ዓብ ነገር ኮይኑ ግን እቲ ዓብዪ ስራሕ ኣብ ምሕላው ኣብ ምሕላው ናይ ትግራ ምክንኻን ናይ ትግራብ እዩ እጂ ብዙሕ ኣብዚ ከባቢና ዝምረር ጥሕሰት ኣሎ ክትብል ኣይትኽእል ኒሃ እቲ ህዝቡ ንገዛእሱ መሬት እዩ ገረቢ እዩ ካራኸነ እዩ ካታተሎ እዩ ግን ሓ ሓሊፉ ቅሩብ ናይ ጓሶ ሸለልትነታት እውን ናይ ሰኣንን እዩ ንሕና ብወገና ኣብቲ ንሪኦ ንሪኦ ዓገብ ንብል ኢና ብዓብዪ ካቲ ዓዲ ሓላዊ ገይሩ ነቲ ኣግራብ ስለ ዝከታተሎ ብዙሕ ዝምረር ጥሕሰት ኣለኹ ትብል ኣይትኽእልና ኣብ ፅቡቅ ኩነታት እዩ ዘሎ
6: ምክትታሉ ንዝኣክል ከዓ ሓደ ብዓብኡ ከብቲ ንኸይሓልፍኦ ሓለዋ ከባቢ ኣሎ ሓለዋ ገረብ ኣሎ ዚ ከባቢና ምስኡ ምክትታል ንገብር ኢና ዝነቐፀን ዝልምዐን ከዓኒ ኮሚቴታት ካብቶም ካብቶም ናይ ማእተት ኮሚቴታት እናተወፃእና ብድልት ብባህጊ ከዓ መፅና ቸክ ንገብር ኢና ኣብ ሓጋ ይኮነ ማይ ኣብ ዝሃርመሉ ንከታተሎ ኢና
5: እዚ ፈልሲ እዚ ምክትታል ግበረሉ እዩ ምክንያቱ ሓንቲ ኮሚቴ ኢላ ነዚ ትከታተል ኮሚቴ ልምዓት ትበሃል ስለዚ እታ ኮሚቴ ልምዓት ትከታተሎ በቲ ዝተኸተሎ ተመሰረት ከዓኒ ንሳቶም ዑደት ገይሮም ንሪኦም ዝጎደለ ይምላእ እዩ ምክታል ግበረሉ እዩ ከምኡ እዳግበርካ ዝሓለፍ ናይ 4 ዓመት 5 ዓመት እውን ከምኡ ተመሳሳሊ ነይሩ ምክንያቱ ሕጂ ጥራሕ ኣይኮና ጀሚርና 4 ዓመት 5 ዓመት ከም ባህሊ ናይ ምግረብ ኣለና ስለዚ ዓመት ዓመት ሓዱሽ ዘሎ ትካ ዝጠፈ ከዓኒ እንዳተካእና ኢና ክንከይፀሒሕና ክሳብ ሕጂ
0: ምትካል ኣግራብ ንክቕፅልን ብዕቱብ ምክትታል ምእንቲ ክጥዕምን ድማ ካብ ኣባላት ሓለቓ ስታፍ ሓይልታት ምክልኻል ንህዝቢ ይኹን ንሰራዊት ለበዋኦም ኣመሓላሊፎም
6: ምግራብ ብዓብኡ ሃገርካ ቀጠልያ ምግባር ዕላማ ናይ ነፍሲ ወከፍ ብደረጃ ዓለም ዝርአ እዩ ንሕና ከዓ ክፋል ናይ ዓለም ከም ምዃና መጠን ኤርትራ ቀጠልያ ንክንገብር ናይ ነፍሲ ወከፍ ሰብ ተበግሶ ካብ ነዊሕ ዝፀንሐ እዩ ኣብ ውሽጢ ዝ 35 ዓመት ከማን ብተማሃሮት ብዝተፈላለዩ ይግበር እዩ ኣብ ወተሃደራዊ ለቦዋ ዘመሓላልፎ ግን ኩሉ ወተሃደር ከም ባህልን ከም ልሙድን ከምቲ ዝገብሮን ከብሕጂ ክገብሮ ዘሎ ግን ከባቢኻ ምልማዕ ናትና ካብቲ ኣካል ናይ ስራሕናን ካብቲ ኣካል ናይ ህላወናን ስለ ዝኾነ ከባቢና ምልማዕ ኩሉና ንበገሰሉ ኩሉና ከዓ ሕድሪ ናይ ስዋኣትና ስለ ዝኾነ ንምልምዓት ንበገስ እየ ዝብላኒ
5: ንህዝቢ ጥራሕ ዘይኮነስ ሓፈሻዊ ዋላ ንኩሉን ይምልከት ዋላ ንሕና እውን ከም ሰራዊት ብዓብኡ እቲ ገረብ ኢና ንተክድ ዘለና ሂወት ዘለዎ ኢና ንተክድ ዘለና ክንተክል ከለና ከዓ ብዕላማ ኢና ንተኽሎ ዘለና ምክንያቱ ንመፃኢ ገረብ ጠቕሙ እንታይ ከም ምዃኑ ሓደ ምዕቃብ ሓመድን ማይን ኢልና ኣ ገረብ ፈልዩ ከዓ ኩሉ ግዜ እንታይ ኢሉ ፅሩይ ኣይር ኣሎ ብዓብዩ ካብቲ ኦክሲጅን ናይ ካርቦን ማኖክሳይድ ናይ ምስሓብ ምምፃይ ስለ ዘለዎ ፅሩይ ኣየር ንምርካብን ብዓብዩ ከዓ እቲ ከረምታዊ እውን ብዝተካለ ንምቕፃል እዩ ስለዚ ንህዝቢ ንብሎ እዚ ገረብ እዚ ገረብ ናይ ሓፋሽ እዩ ናይ ሃገር እዩ ብዓብዩ ካ ጥቕሞ ተረድኡ ከዓ ካብ እንስሳ ተዋህቶ ዝኹን ካብ ዝኾነ ኣራግፅ ክከላኸለሎም ክሕብሕቦን ብዓብዩ እውን ንሕና እውን ከም ሰራዊት እውን ንሕና እውን ክንሕብሕቦ ከም ዘለና ናይ መወዳእታ ኣለዋ ክመሓልፍ ኣለዎ
7: እዚ ሃገር እዚ ከዓ ሓምላይ ትርኢት ንክንሽፍኖ ከዓኒ ሓላፍነት ብፍላይ ከዓ ዝዓበየ ሓላፍነት ከዓ ናይ ሚኒስትሪ ምክልኻል እዩ ምክንያቱ ተዝሓየለን ዝዓበየን ጉልበት ናይቲ ሃገር ኣብ ምክልኻል ተሓቂፉ ስለ ዘሎ ነዚ መሰረት ብዕቱብ ሒዝናይ ኣለና ዓመት ንዓመት ከዓ ክንቅፅሎ ከዓ ንሕና መደብን ንሕና መብፃዓን እዩ ማለት እዩ
0: እወ ንምድርኻ ብኣግራብ ብምሽፋን ሃብቲ ማይን ሓመድን ምዕቃብ ማለት ድሕነት ኩሉ ህይወታዊ ምርጋፅ ከምኡ ድማ ተፈጥሮዊ ሚዛን ብዙሕነትን ምሕላው ማለት እዩ ሓይልታት ምክልኻል ኤርትራ እምበኣር ካብዚ ርድኢት ብምብጋስ ኣብ ርእስቲ ቀንዲ ዕማሙ ዝኾነ ሓለዋ ሃገርን ህዝብን ኣብ ኩሉ ናይ ልምዓት መደባት እጃሙ ክገብር ናይ ኩሉ ግዜ ዕማሙ ዳኣ እምበር ናይ ፈለማ ኣይኮነን ሓይልታት ምክልኻል ኤርትራ ስለ ህዝብን ሃገርን ህይወቱ ጉልበቱን ፍልጠቱን ካብ ምውፋይ ዝበኽረሉ ግዜ ስለ ዘየለ

ስዒቡ ዝቐርብ ትሕዝቶ መደብና ካልኣይን መወዳእታ ክፋል ናይቲ ኣብ ዝሓለፈ ቀዳማይ ክፋሉ ዘቕረብናልኩም ኣብ ግንቦት 1983 ኣብታ ባግሎብ ኣብ ልዕሊ ቦጠሎ ንክልተ ናይ ብርጌድ ሰብዓ ብጸላኢ ዝተወስደ ሃንደበታዊ መጥቃዕትን ንምምካቱ ዝተረእየ ተወፋይነትን ዝድህስስ መደብ ክኸውን ሰናይ ምክትታል።

0: ካብ መራ መሰት የሚልካ ስ መራ ሓይሊ ኣብታ ድፋዕ ኣለና ማለት እዩ ኣብኣ ስለ ዘለና ሓንቲ ሬድዮ ምሳይ ሓንቲ ሬድዮ ከዓ ምስ መድኒ ፀጋይ ፋሽት እየ ነ ሕጂ ኣነ በቲ ፀጋም ነረ ፀላይ እዩ ድሮ እታ ተኩሲ ደብዳብ ከተቋርፅን ፀላኣይ ሆ ኢሉ ክኣቱን ሓንቲ ዝኸውን ኢድ ብኢድ ዝኸውን ማለት ብምንባ ኢድ ማለት እዩ
1: ሰራዊት ስርዓት ደርግ ካብ ታባ ኮሚታንግ ተበጊሱ ኣብ ልዕሊ እቲ ኣብ ታባ ጉሎብ ዝዓረደ ተጋዳላይ ህዝባዊ ግንባር ዝወሰዶ ሃንደበታዊ መጥቃዕቲ ከቢድ ምርብራብ እኳ እንተሓተተ ብብዝሒ ሰራዊትን ዘየቋርፅ ደብዳባትን ተሓጊዙ ነታ ሙሉእ ብምሉእ እንተተቆፃፂርዋ ንናቕፋ ናይ ምቁፅፃር ተስፍኡ ከተግደሉ ልዑል እምነት ዘሕደረላ ታባ ጉሎብ ንገለ ክፋላ ክቆፃፀር ከኣለ ጉሎብ ኣብ ኢድ ፀላእ ወዲቓ ማለት ግን እስትራቴጂያዊት ናቕፋ ኣብ ሓደጋ ኣትያላ ማለት ብምዃኑ ሓደጉኡ ኣብ ሰውራ ኤርትራ ከቢድ ክኸውን እዩ ስለዚ ኣባላት ናይ ዝኣሃዱ ዝኽፈል ከፊ ኢሎም ዝተታሕዘ መሬቶም ካብ ምውሓስ ንላዕሊ ካልእ ምርጫ ኣይነበሮምን
2: ምናልባት እታ ናይ ኣተኣታትዋ ናይታ ቦታ ዳሓዘኣ እቲ ወጋሕታ ለይቲ ከይ ወጋሕ እዩ ደብዳብ ዝጀመረ ነቲ ቦታ ፀልማ እቲ ሰብ ይርአ ዋላ እምኒ ይርአ ዋላ ሓንቲ ዝርአ ነገር ኣይነበረን ኣብዛ እዋን እዚኣሰን ዝግ ምስለታ ደብዳብ ተፀጊዕ ንፀኒሀን እታ ቦታ ቐጥተናኣትየና ብየማን ንበረት ብሬን ሕጂ ናይታ ሓልና ረሲዕናያ ፀኒሕና ኢና እውን ክትኩስ ኣይከኣለትን ዓኪሳ ኢሉ ሰብ ትሕይዋ ነበረ ዕድል ሂብዎን ብሬን ነራ ክትኸውን ኣነይ መእተዋ ንብል እንታይ ሽሙ ይህርኒ
3: ድሓር ኢና እዚ ክንሰምዕ ማለት እዩ ሙሉእ በዓልቲ ውዒልና ሕጂ እዚ ናይ ቅድሚት ተናምሓሩ ከምዝተገሽ ክብሎ ፀንሐ ኣብኡ ረጊፈን እየ የብላን ካብዛ ንሕና ንስኹም ንደለናያስ ናይ ንእሽተ ያ ርሕቀታት ሉ ከምዚ ያ በቃ ኣቂልዋ ካብ ንላዕሊ ይብላን እተን ኣብኡ ዝረገፋ ረጊፈን ኣብኡ ውዒልና ማለት እዩ ኣብኡ ምሸት ናይ ሰዓት 6ዱሽተ ገፅ ይኸውን ሕጂ
4: ኣፋ እንታይ ይብለና ብድሕሪ መራሕ ቦጦሎኒ እታ ቀዳመይቲ ተታሒዛ ዘላ ክነክሳ ስለ ዘይብለን ቀልጢፍኩም ሕጂ ሃጅምኩም ክተውፅኦን ኣለኩም ዝብል ትእዛዝ ካብ ድሕሪ ትመፅእ ስለዚ በዓል ወዳእሪ ንበዓል ተሓርዮም መፅኦም ካብ ቀድናይ ጋንታ ካብ ቶም ቡምባ ክውርሩ ዝኽእሉ ንፉዓት ተባሂሎም መፅኦም ቡምባ እክብ ኣቢልና ንዓቶም ንበጉሶም በዓል ዋጋብሪ ዘለዎ ማለት እዩ ተክላሓን ዝመርሖም ማለት እዩ ስለዚ ንዓቶም ኣፋኒና ንሕና ከዓ ናትና ዝኣክል ቡምባ ትሪፍና እቲ ኩና ተቐፅል ማለት
3: እዩ ጋንታና ምስ ተመለስኩ ሕጂ ንታሕቲ ናብ ጋንታ እዮ መስርዐ ይኣቱሞ ዝሕሊል እየን ግን መላለስ ኣለዋ ይሃጅማና ወርዳ ይዲባያን ነይረን ጆን ዝበሃል ናይ መስርዕና ሕጂ ናይቲ ሓንቲ መስርዕ ናይ ካልኣይቲ መስርዕ ክንሱ ኣትየን ኣትየን ኣትየን ኢሉ ፅውዕ ኣነ ሕጂ እንተኾንካ ይብሎ ኣትየን ኣና ኣትየን እዎ ሓፊ ኢለ ከላሽን የልዕል ኣቢለ ይድይብ ናብ ፋሽቲ መፅእ ፋሽቲ ከዓ ኣትየን ስለ ዝበልዎ ካብታ ጅባ ካብታ ቀንዲ እንዳዋርድያና ወፂስ ብከምዚ ለሃና ጅባ ናብኣ ኮይኑ ክትኩስ ቡምባ ክደርብ ኢሉ ምስ ተበገስ ኣነ ክርፍ ኣብሎ ንስኻ ተመለስ ኢለስ ኣነ ነታ ቡምባኡ ምንጥል ኣቢለ ኣነ ናብታ እንዳ ቡምባ ኣቱ ኣነ ነታ ቡምባ ደርብ እያ ከምቲ ሃርማ ኣረጋጊፀ ከምቲ ሃርማ ክነግሮ እናተመለስኩ ባህታ ተሰውዩ ፀኒሕኒ ጠጠው ኢላ ይረእኸውን ባህታ ኣነ ኣብርሃ ለተመስቀል ትበሃል ፍር ኢላ ወፅያስ ተሰውኡ እያ ትብል ንሳኹም እንዳበለህኒ ኣዝዩ ፍትው ኢኹም ዝብለካ ፍሉጥ እዩ ክልተ ፋሽቲ እዮም ደለውና ፋሽቲ መራሕ ሓይልና ከዓ እንታይ ብል ብነው መፅኡ እዚ ፋሽቲ ፋሽቲ ኢሉ ፅውዕ ኣሎ ኢሉ እያ ነ ረእኸውን ደለኹ ኣሎ ቅድመ እዩ ሕጂ ፋሽቲ ርዮ በቃ ፍር ኢሉ ሕጂ ወፅዩ ሕጂ እቲ ፍር ምባሉ ናይ ፋሽቲ ኣነ ቅድመ የ ድሃብ ኩሉ እንዳ ሓንግር ተርድእኒ ቴዲ ኮይኑ ይብላስ እዚ ኣብቲ መንገዲ ላስ ባህታ እንዴ ተሰው ኢለ ኣብ ሂወተይ ዘይርስዓ ኣነ ከም ዘሰዋቁ እተዘይመልሶ ነረስ ባህታስ ኣይምተሰውዑ
1: ምረት ናይዚ ኩናት ምስ ጥሜትን ፅምእን ተሓዊሱ ከቢድ እኳ እንተነበረ ኣባላት ኣሃዱ ቦጠሎኒ ክልተ ናይ ብርጌት ሰብዓ ግን ክሳዕ ናይ መወዳእታ ሰብን ጥኢትን ብምሉእ ዓቕምኻ ምቅላስ ዝብል መትከል ተሓንጊጦም ንኹሉ መኪቶም ብትብዓት ክቃለሲኦም ተራእዮም ድሕሪ ብዙሕን መስዋእቲ ዝሓተተ መሪርን ምርብራብ ከዓ መሬቶም ከውሕሱ ከኣሉ
2: ኣነ እንዳጎዮም ክ እትኸልኩ ክናለኸናለ ድሮ ተክላሓንስኒ ዋጋብርን ኣትዮም ኣለዉ እታ ቀዳመይቲ ቦታ ኣውፅኦምን ብጠጠው ያነ እታ ቀዳመይቲ ቦታ ትኩስ ነረ ብርዮ ንዓ ኸር ምስ ጀመርኩ ዋጋብርን ተክላሓን ዲብ ምሰሉ ገዲፈ የት ጉልባብ ናብኦም ንነው ከይድና ዩ የማነ ፀጋበን ንበረ ናብኡ ምትኳስ ኮይኑ ናይ 200 ሸሪጥ የ ድሕዚ ነረ ስጋብሱ ድውዳእ መንፈር የት ትኩስ ክትኩስ ከሉ ኩሉ ግዜ ብልክዕ ከዓ ወቂዕ ነይሩ እዚ مس بهتا درفنا لوين قلت نعوخ نذكر كامل ايشنا هجوم كان ما خلا مجمريا مس بهتا يعني يرنا بهتا خلا شن هجو انا تابريان هجي بي نقولب زيام نور بيمانا يم زيام ابا ادهرم سنوت السكي من خدا خلا ري انيرنا فلل ولا ودقا قشو بلن تري بلن نير بلن تري عند الله زبطنا لنا سي سعدني انا معريت كوسني نولا برينس لو دخل ريح وصلت تكوس نزل ريح عند الله هرنيري اب قرب هذا الله بهتا اسعدني فصم مع انطقا تقيت لونيا سبك جنق اجنق سبك شجره شجرني سعق ملشو تري عند الله تري عند الله زن دغل رين مدي هذا الله بلني صوت ايبد مايك نبلنينا زي عند بلنا زف لمسوردا بنواي نتمس حزا انا شي غير الحمد لله اخي اتخنتات نار نجواي تاخون امنيو ودينا او عيلو عديرن ديعقي او حديره دحر نصبحتنا منلس منستلكو بهتا تسوي تنحن اتخنتات دحر بهتا بزح تواقينا يبلكاني تودي تودي زافيلو زاريو زندبلن صحنا عند 58 من حيلي معنا ترد تتحجال لا قلت تاهلي نمتين دحر كن اي قليب لا عند حال مستبحله ساوة تأتملشا نحن خابو ثانادي حنا سمنادي حنا دفعنا نحن قدرنا قدمنا نخيد ديرنا
0: أمي جيرشاتو علنا

0: እንታይ ኸውን ማለት እዩ ንፀላኢ ንሕና ኣብ ምክልኻል ኢና ፀላእኻ ምጥቃዕ እዩ ኣብ ምክልኻል ዘሎ ሰራዊት ከዓ ንኩሉ ግዜ ዝሓየለ እዩ ምክንያቱ ንቡር ድፋዕ ኣለዎ ቋሚ ድፋዕ ኣለዎ ትከላኸል ከዓ ዝመሽ እዩ ምክንያቱ ዝመፀካ ዘሎ ፀላኢ ከጥቀዒ ድመፅ ዘለዎ ፈንጂ ኣሎ ሞርታር ኣሎ ባኢድ ኣሎ ኩሉ ነገር ኣሎ ዝቐለለ ንዓና ንዓና ዝቐለለ ና መወዳእታ ግን ንፀላኢ ንስዕሮ ፀላእኻ ኣብኣውድእ ማለት እዩ
1: ካብዚ ተበጊሱ ዝገለፆ ሕጂ ዕቑባ ጋብር ነቲ ናይ 10 ዓመታት ፈተነ ናይ ናቕፋ ክዕወት ዘይከኣለ ፀላኢ ንዕኡ ትገልፅ እንታይ ኢሉ መስለካ መሬት ረጊፆም ሰማይ ጠሚቶም ሕልል ይድብል ሕጂ ነዊሕ ኣብያቶም እንበርያ እምቢላቶም ሳሕል ኢሉ ደሪፍላ ማለት እዩ ሕጂ ነቲ ኩነት ጉሎብ ከማን ብፀልማት ምስ ተኸድነት ደሪፍላ እዩ ቅድሚኡ ማለት እዩ ዋላ ቅድሚኡ ሲ ፀልማት እያ ጉሎብ ኩሉ ግዜ ደብዳቤ
2: እዛ ኣሃዱ ኣብዚ ኣብ 25 ግንቦት 1983 ኣብታ ኣባጉሎብ ዘጋጠማ ሃንደበታዊ መጥቃዕቲ ፀላኢ ንምምካት ኣብ ዘረኣየቶም ርብራብ ገለ ካብ ኣባላታ መሬቶም ንኸየድፍሩ ብጅግንነት እኳ እንተተሰውኡ ካብኣቶም ዝተረፉ ቃልሶም መሓይሎም ብምቕጻል ከቢድን ፎኪስን መውጓእቲ ከጋጥሞም ከኣለ ሓደ ካብዞም ምዑታት ተጋደልቲ ናይ ዝኣሃዱ ማለት ኣባል ምልክት ተጋዳላይ የማነ ክፍለ ዘጋጠሞ መውጓእቲ ግን ፍሉይ እዩ ነይሩ ነቲ ናይ ሽዑ ዝኽሪ ከዓ ሎሚ ድሕሪ 43 ዓመታት ብከምዚ ዝስዕብ የዘንትዎ
0: ኣነ ጅብ ፀጋም ነረ ብየማን ቡንባይ ስለዝፀዓቐ ጎየ መፃኒ ና ጎይ ምዝኣኩ ጂ የማነ እዚ ይህረም ብቡንባይ ድይረም ከናለ ስለ ዝኾነ ግን እቲ ቡንባይ ጠብ ወዲኹ ኣብቲ ጫፍ ናይ ከናለ ብላዕሉ ወዲኹ ጫፍ ላዕሉ ወዲኹ ኣብዚ ምስ ወደቐ ብምሉእ ገፁ ይህርም ይሆነ ኣብዛ ሰዓት እንታይ ሒዙ ኣሎ ቡንባይ ዝፈትሒ ሒዝዎ ኣሎ ኣነ ብፀጋም መፅእ
3: ጅዋ ኮይና ቡንባ ንድርቢ ሕጂ ህዱም ስለ ዝኾነ ከምዚ ጌርካ ትድርቢ ንሕር ኣምሕኻ ክትድርቢ ደሊኻ ካብቲ ህድሞ ወፂኻ እንታይ ሽሙ ትገብሮ ማለት ትውርውር ስለዚ ከምኡ ጌርና እንዳበልና ከለና ኣጋጣሚ ሕጂ እዛ ኣነ ዝሓዝኳ ቡንባ ብትሕት እያ ነይራ እዚ ከምዚ ገይረ ክውርውራ ክብል እተን ናብ ቅድሚት ዘለዋ ታንክታት ነታ ዝነብርካ ቦታ ሃርማኣ እሞ ሓፍ ኢላ ኣነ ሕጂ ንድሕሪ ዝፅጋዕ ተሃሪመ ማለት እዩ ኩሉ ካብ ክሳደይ ንላዕሊ ብምሉ ማለት እዩ እቲ ሃርሃልታ ናይቲ ቡንባ ብምሉ ንውሽጢ ኣቱ ሞ ገፀይ ይቃፀላኒ ካብ ክሳደይ ንላዕሊ ብምሉ ገፀይ ብምሉ እዚ ፀልዎ መስል ርእሰይ እዝነይ ሽዑ ይፀምም ዓይነይ ይህረም ዓይነይ እውን ኣይርኢን ማለት እዩ ስለዚ ኣነ ግን እንታይ ሽዑ እቲ ማህረምተይን ካልእ ዓጀበኒ እንታይ ናይታ ሒዘያ ዘለኹ ቡንባ ጥራይ እታ ቡንባ ሲ ከመይ ገይረ ከይፍንዋ ጥራይ ሕጂ ሂወት ትበሃል ማንዴላ እውን ኣብኡ ስለ ዝነበረት ብምሉ እቲ ስእሊ ኣንሱ ስለ ትርአ ዘላ ዳሕራይ ሓዊኦ ምስ ፀውያት ዕለኒ ማለት እዩ ሂወት ማንዴላ ሽዑ ዝኾንኮ ማለት እዩ ሕጂ ዓቕለ ይፀበኒ ደም እውን ብዙሕ ፈስስ ካብ ርእሰይ ዝመፀ ሽዑ ደምደም ብምሉእ እዩ ብከብደይ ገይሩ ታሕቲ ገፂ እዩ ዘብል ዘሎ ኣብ መወዳእታ የዒንተይ እውን ክርኢ ስለዝኽእል መንደቕ መንደቕ ከምዚኣ እንዳሓዝኩ ንደገ ወፅ ማለት እዩ እዛ ቡንባ ከዓ ከምዚኣ ገይረ ሒዘያ ዘቕበለኒ ሰብካ እዩ ኣይረኽብኩን ኣብ መወዳእታ ግን ወደቕሪን በይኒ ፀኒሑ ተፀዊዑ መፅእ ነታ ቡንባ ፈቲሓ ኮላ ከምዚኣ ገይሩ ብጥንቃቐ ወሲዱ ታሽሙ ገብራ ማለት እዩ የድሕን ማለት እዩ በርታ ቡንባ ስጋብ ክትከብደኒ ጀሚራ ነራ ምክንያቱ እቲ ደም እዳኸደ እዳበዝሐ ስለ ዘበለ እታ ቡንባ እዳኸበደት ኒያ ከዳ ዳርጋ ከይደ ዝረና ምፉናዊ ግፅ የ ብፅሐ ረ
0: ኣነ እዚ መፅ እ ንኣንዓብሎ መፅእ ቀስ ኣቢሉ ነታ ቡንባ ካብ ኢዱ ተፈትሐ ቀለቤታ ወፅ እታ ቡንባ ግን ኣብ ኢዱ ሒዝዋ ጥራይ ዘሎ ቀስ ኣቢለ ሒዘነ ተቐቢለ ቀለቤት ድርቢዎ እዩ ከመይ ገይረዋ እታ ቡንባ ይፈተነ ኣንሕ ድርብያ ማለት እዩ ድርብያ ስዱሕ ንመለኪማቶም ጠፈ ዘይከዓ ሰብ ምለቀበ ሕጂ ብኣጠቕላለ የማነ ኣብቲ ስራሕ ድሓረብ ህዝባዊ ግማሶ ትፈልጥ ሕማቕ ምልክት የለን ምልክሲ ኣሰር ናይቲ ሓላፊ ሒዞም ከዱ ፀንሑ ሞኒ ገለ እንተጋጢሞ ቲ ሓላፊ ሓለፍቲ ኮይኖም ንድዋብኦ ይተባተ ተርኡ ላዕሊ ነይሩ ፅቡቅ ነይሩ ፅቡቅ ተራ ነይርዎ እምዛ ትብለካ ከዓኒ እታ ቡማ ስልዋ ቡምባ ሃሪሞ ሲ ቡምባ ሃሪሞ ገፁ ተለሚፁ እታ ቡምባ ከይፈኖዋ እዚዋ ምፅሎ
1: ድሓር ኣብቲ ሕክምና መስከድና ትምህርቲ ከይጀመርና ዋሕዚ ውግኣት ስለ ዝነበረ ምስኦም ክንተሓጋገዝ ጀሚርና ማለት እዩ ምስቶም ሕክምና ድሓር ገፁ ልምፅ ዝበለ ሰብ መፅኡ ይሓፅቦ ነይረ ኳትሮ ኢለኒ መን ኢኻ ኢለዮ ዝኮዩ መን ኢኻ ኢለዮ ምክንያቱ ክልላ ይክእልኒ ኣነ የማ ነፂፅ ኢልኒ በስም ኣሚለ ንሓፃፅቦም ማለት እዩ ሽዑ ናይ ባህታ መስዋእቲ ይነግረና ማለት እዩ እዎ ፍሉጥ እዩ ከምዘ ይፀንሕ ምክንያቱስ ከመይ ዓይነት እዩ ሓዲሩ ክልተ ካልኣይ መዓልቲ ከማን ዝወስኸ ተባሃሂልና ማለት እዩ ሕጂ እቲ ኩነታት ከምዚ እዩ ግን ኩሉ ነብሲ ክእል እዩ ዝዋጋእ ንነቕፋ ኣይተደፈረትን ማለት እዩ
0: ኣብዚ ኮይና እዚ ሓድነት ናይ ሓለፍቲ ሓድነት ናይ ተራ ሓድነት ናይ ሓለፍቲ ናይቶም ተራን ኣጠቃላልካ ክትኢ ከሎ ኣውንታዊ ዝኾነ ውዕሎ እዩ ነይሩ ፅቡቅ ውዕሎ ነይሩ ፀላእ ከዓ ባህንደበትነት ተጠቂሙ ነዛ ቦታ እዚኣ ክስብር ተዓጢቁላ ነበረ ከዓ ኣፍሽድናዮ ፀላእ ከዓ ርእሲኡ ገዲፉ ቦቶም ዝመለስ ገርናዮ እሙት ውዕሎ ነይሩ
2: እምበኣር ከስ ኣብዚ ንምፍሻል ሃንደበታዊ መጥቃዕቲ ፀላኢ ዝተረኣየ ምርብራብ ምስ ብዝሒ ሰራዊትን ዓይነት ተተኮስትን ፀላኢ ዘይመጣጠን ዓቕሚ ዝነበራ በጠሎ ንክልተ መሬታ ንኸተውሕስ ምሩፃት ኣባላት ክትከፍል እያ ተገዲዳ
0: ኣብዚ ግዜ ብጠቕላላ 8 ሰባት ሰብ እዮምና ብተክሊ ሃንስ ዝበሃል ሽቡ ጀረሰ ኣለዎ ኣዛዝጋንታ ባህታ ዝበሃል መራ መስርዕ ጃዕፈር ጅኑብ ዝበሃል ተራ ጅኑብ ኢናሱ ሰጉኡ ወደቐሺ ንብሎ ኤፍሬም ንብሎ ውነሽ ንብሎ ሓንቲ ቆልዓ ሓንቲ ጓል ሓደሽ ሰመረ ሳብዖም እዞም 6 እዚኦም ኣብዛ ዝተባሃለት ውግእ ከዘና እቲ ሻደ ሻብዓይ ጋሻ እዩ ሰመረ ክፍላት ክፍለ ሰራዊት ገለ እዩ ኣጋጣሚ ተባህድና ትፈልጡ ክበፅሑ መፅኦም ኣብቲ ድፋዕ ኮለ ዝባዕሪ እዮም ሲ ደቂሶም ኮለይቲ ኮነት ተጀሚሩ ካብ እውን ትወዲ ነጢሩ ኣትዩ ኣባዕሰብ እዩ ወዲ ኣህዱና ይኮነ ግን ተጋድላይ ህዝባዊ ግማር ተፈጢካ ውግእ ንሕረኪቡ ሲ ኣህደ ይብልኒ መስርዕ ይብልኒ ጋንታ ይብልኒ ተኽኢል ኣትዩ ኣባዕሰብ እዩ ጠቕላላ ኣብዛዊ ግዜያ 7 ሰባት ሰብ እዮምና ካብዞም 7 እቲ ሓደ ኣዛዝ ጋንታ እቲ ሓደ ኣምራ መስርዕ እዩ
2: ኣባላት ናይ ዝኣሃዱ ልክዕ ከም ኩሉ ተጋዳላይ ህዝባዊ ግንባር ብተወፋይነቶምን ጅግንነቶምን ዝተመስከረሎም ተጋደልቲ እኳ እንተነበሩ ልዕሊ ኩሉ ግን ቀንዲ መለለይ ተጋዳላይን ዝነበረ ሕላገት ቃልስን ናይ ምግዳል ወንን ብዘዕኸኸ ስድራ ቤታዊ ፍቕሪ ዝተሃንፀ ኣሃዱ ምውናኖም እዩ ሰውራይ ኤርትራ ብገድልን ምረቱን ዝተነጥቀ ውዕሎታት ዝሓቆፈ ክብሕ እኳ እንተኾነ ዓቐኑ ዝሓለፈ ፍቕሪ ሓድሕድ ምትሕልላይ ብፃይነት ንዝብሎ ኣምራት ሃኒፁ ኣብ ልቢ ነፍሲ ወከፍ ተጋዳላይ ዘብቀለ ብምዃኑ ክሳብ ሎሚ ግዜ ዘይህስሶ ዝኽሪ ኣብ ሕልና ነፍሲ ወከፍ ተጋዳላይ ኣንቢሩ ይርከብ
0: ዒታ ዝለካ እቲ ገድላዊ ፍቕሪ ገዲፍካስእቲ ሲ ብሓንሳብ ኣብሓዶ ምዕባይ እውን ባዕሉ ተራ ኣለዎ ናትካ ዝምድና ናትካ ተራን ከዓ ነቲ ኣህዱ እዩ ፀልዎ እዩ ሕይ ኣነ ፋሽሽቲ ናብ ሓደ ኣህዱ ስለ ዝዓበዩና ብዛነ ፀጋ ይበራ ማለት እየ ነቲ ሓይልካ ፀሊዩና ኢና ደቐቐት ነገር ኢና ንፈልጥ ዋላ ካኒ ዕሩኽትና ንገብሮም ሰራሕትና ንገብሮም ንዋግኦም ንእዝዞም ኩሉ ነገር
4: እቲ ምረት ናይ ተጋዳላይ ምቁር ዝገብሮ እዚ ይረአዮ ኣብ ደቃይቕሲ እቲ ኣህዱ ናይ ምቕያር ተኽእሎ ኣብ ስኪንዲ ትማል መፅኡ ፅባሕ ቅድሚቲ ናይ ትማል ሰብ እዩ ዝኸውን ኣነ ብጣዕሚ እዩ ዝገርመኒ ሓዱ 22 ዘኪረ ኣይውድኦን እየ ገሊፀ እውን ኣይውድኦን እየ ልዕሊ ኩሉ ፍቕሪ ኣብ ጉሎብሲ ምስ ተቀያየርና ድሓር ክብልዋዮም እዚኣ ናይ ወዲ ቀሪን ቃል ክጠቅስ ተልየ ኣጥቂዕና ባሮንቱ ምስ ተመለስና ፋሕፋሕ ኢልና እንዲና ኣብ ሓደ ርባ ምስ ተረኸምና ኣብ ርባ ባርካ ስታይ ኢልና ነቢዑ ኣየ 22 ኢልና ጉሎብሲ ድሕሪኹም ኣይድቀስኒ ምሳኹም ሞ በጥ ኢልና ደቂስና ኢልና እዚኣ ቃል እየ ደግመልካ ደለዎ ኩላ ሰብ ብኸያሸ እቲ ዝነበረ ኣባል ናይ 22 ዝኾነ በቃ ኩሉና ተሓዋቂፍና ተባሂና ከምዚ ዓይነት ሂወት ኢና ሓሊፍና
3: እዞም ሰባ እዚኣቶም እዞም መራሕቲ እዚኦም ፍቕሪ ምሂሮምና ብፍላይ ኣነ ኩሉ ግዜ ምስኦም ስለ ዘለኹ ወዲ ቅሪንን ፋይሽትን ንባዕሎም ብፍቕሪ እዮም ተሃኒፆም መፅኦም ኣብ ፍቕሪ ጠሚዖም እዮም መፅኦም ተጠሚዖም

0: መፅኦም ነቲ ኣሃዱ ከዓ ብፍቅሪ ከዓ ፀልዮሞ ከዓ ፍቅሪ ስለዝፀለዎ ከዓ ኣብቲ ዝመፅእ ነበረ ስራሓት ከዓኒ ፀኒዕና ክንቃለስ ወይ ከዓ ዝያዳ ክምነድምዕ ከዓ ገይሮምና ማለት እዩ። እዚ እንታይ እዩ ኣብቲ ኣሃዱ ዘስርውፅኦ ፍቅሪ ማለት እዩ። ስጋብ ዓንተወይ ከም ዝበለካ ገሹ እዚ ሓንቲ ነፀላ ነን ነፀሎም ትደሪቦ ማሓድሮ ነ እዚ ከምኡ ብዙሕ ዝውትር ኣይኮነን ነሩ ነፀላ ካብቲ ምሒር ፍቅሪ ነፀሎም ኣብ ክንዲ በቢኖም ዝክደኖ ሓንቲ ደሪቦም ክልቲ እዮም ሓድሮ ኣብ ሓንቲ ንዚ ማለት እዩ።
1: ክርስዕ ዘይብሎም እዮም ግን ኣዝዮም ዓበይቲ መምሃራን እዮም። ብፍላይ ኣነ ምስቲ ቀደም ንእሽተይ ዝመፃኹ ኣብ ሰብኣ ሓደ ዘዕበዩ ንሓለፍቲ ኣለዉ በዓል ሃብቶም ጀልዕ በዓል ወዲ የማኑ ጥሩቕ ምሳና 22 ዝመፀ በዓል ወዲ ባኮ ኩሎም ዞም በዓል ፋሸሽቲ ኣቦታተ እዮም ኩሉ ግዜ እየ ዝዝክሮም።
2: ካብቲ ንኣኸድና 6 ሰብኢና ኣብቲ እዋን እዚኣ ጀጋኒ እዮም ኣዝዮም እዚኦቶም ሰብኡና ው ብሉፃት ንመዋኣልና ክደስዑ ደ ይግብኦም ተዋጊኦም ደዋግኡ ኣብ መዓልታዊ ንጥፈታትና ኣብዚ ኩሉ ንጥፈታትና መዓልታዊን በዓል ወዲ ቅሪን በዓል ፋሽስቲ ናይ መሰረት ፍቅሪን ናይ መሰረት ንሕውነት ንነበሮም እዮም እዚኦም ብሓደ ከም ዝክሉ ፅንሐይ ካብ ብጥረና ሓደ ሕሽካ ብሓባር ትጓዓዝ ዝነበሩ ብሓንቲ ነፀላ ደቂሾም ዝሓድሩ ዝነበሩ ሰባት እዮም እዚኦም። ምሳና ክቃለሱ ምሳና ክፃወቱ ውፊርካ ፀኒሕካ እንተረኪብካዮም ንሕና ቶም ኣባላት እንታይና ንገብሮም ንዘናባልና መፅኦም ክነጨው ንደልዩ ንሕና ኣተሰክም ብልና ውዲቕና ሓመድ ነስሕኖም እዛ ጋንታ እዚኣ እዚ ሓይሊ እዚኣ ክብሉ ንብሩ ነሮም ካእሶም ወይ ስጋብ ከም ዝፍቅሪ ነርና ስጋብ ንመራሕቲ በጥሎ ና ስጋብ ንበዓል ዓፋን በዓል ሸባ ርባ ውዒልና እንዳ መፃና ኣብ መገዲ ረኪብናዮም ፅሩይ ክዳውንቲ ነይርዎም ተሰኪም ቢልና ዝርእሶም ጀብጀብ ነሩ ከምዚ ሕጂ ዝረአኩም ዓፋር ኩም ዩነበረን ተሰኪብና ብዚ መሬት ኣብ ትሕፃ ልውስ ልውስ ኣቢልናዮም ንኸይድ ፍቅሪ ኣይሓድረልናፍቅሪ ኣይሓድረልና እዚ ዓይነት ኣካይዳ እዚ ኣፀቢቕና ንፋቶ ኣፀቢቕና ንኩሉ ንክንገብር ከዓ ንበቅዕን በቂዕና ኢና።

ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናልኩም ትሕዝቶታት እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ መደብ ክሳብ ንራኸብ ሰሰናይ ንኽሉና ተሓንቀኒዩ።

0: እዚ ሰላምታና ተቐበሉ ፈኖ ናብ ምክታል ትርከቡ ዝቐርኩም ተዓዘብትና ከመይ ተምስዩም ሎም ሰሉ ሰዓሰቱ ሓደ ንሓሰ ሰዓት 9 ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብኸር ዝዕድ ምስኻትኩም ፀንሕ ሚካኤል ሓድጎ ፈለማ ግን ብቀር ነብጥታትዉ ኣፍለም ኣብ ዞባ ማእከል ብቅድመ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚእታዊት በፂሑ ኣብ ምምሕዳር ከባቢ ረብሮብያኑ ዞባ ፈሮ 3ለስተ መለይ ዋሓይዝ ብመንደቕ ይስራሕ ኣሎ ኣብ ዞባ ዓንሰባ ፍልጡ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ክብርኽ መዘኻኸሪ ቀሪቡ ኣብ ዜናታት ወፃኢ ኣሜሪካን ኢራንን ኣብ ጉዳይ ቁፅር መፃወቦ ሆርሙዝ ንሓድሕዱ ዝጋጮ መግለፂ ሂባ ከም ዘለዋ ተገሊጾ ዳዊ ውዕል ኤሮጳ ሕብረትን ሃገራት ደቡብ ኣሜሪካን ወታ ውፅኢት ክርከቦ ከም ጀመረ ተሓቢሩ ኣውስትራልያን ቪየትናምን ኣጠቃላሊ እስትራቴጂያዊ ዝምድነን ምስፋሕ ክሰርሓ ተሰማሚዐን ኣብ ዞባ ማእከል ብቅድሚ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት ከዝበፅሐ ሎም ዓሰቱ ሓደ ንሓሳብ ዝተኸየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ ጋዜጠኛ ቤትኤር ሰሎሙን ዝዳለቶ ፀብጻብ ሳምራይት ሊቪዮ ከተቕርብ እያ
1: ኣብ ዞባ ማእከል ኣብ ዓመታት ትምህርቲ 225-226 ብቅድመ ትምህርቲ ናብ መባእታ ናይ ዝሰገሩ ተምሃሮ መጠን 98.5 ሚእታዊት ከም ዝበፅሐ ኣብ ዝተኻየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ ኣብቲ ጨንፈር ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ መኽፈቲ ቃል ውፅኢት ትምህርቲ ንምብራኽ ኣብ ዝካየድ ዘሎ ፃዕሪ ተሳትፎ ወለዲ ተምሃሮን መምህራንን ክሕይል ኣዘኻኺሩ በብኣሃዱ ኣብ ዝቐረበ ፀብጻባት ብቕዓት ትምህርትን ተምሃሮን ክብ ንምባል ንዝግበር ዘሎ ፃዕሪ ንምድራዕ ድኻማት ኣለሊኻ መሰረታዊ ለውጢ ንምምፃእን ኣብ ኣገልግሎት ቅድመ ትምህርቲ ወፍሪ ካብ ዝጅምር ተሳታፍነት ተምሃሮ ኣብ ውሽጢ ዓመት ብ6 ሚእታዊት በዝሒ መምሃራን ከ ብ30 ሚእታዊት ክብ ከም ዝበለ በሪሁ ንብቕዓት ትምህርቲ ብሓፈሻ ብዝምልከት መጠን ምሕላፍ ካብ መባእታ ክሳብ 11 ክፍሊ 89.3 ሚእታዊት ክበፅሕ ከሎ መጠን ምቁራፅን ምትራፍን ኣብ ድሓን ደረጃ ከም ዝርከብ ኣብቲ ፀብፀባት ተጠቒሱ ተሳተፍቲ ድሕሪ ዘካየድዎ ዘተን ክትዕን ኣብ ኣመዳድባ መምሃራን ኣተኩሮ ክግበር ብቕዓት መምሃራን ንምዕባይ ስልጠናታት ክወሃብ ን ብግቡእ ክግምገምን ፅበት ፅገናን መምሃሪ ክፍልታት ቆላሕታ ክግበረሉ ከምኡ ውን መንበሪ ኣባይቲ መምሃራን ክሕሰበሉ ዝብልን ካልእ ርእቶታትን ኣቕሪቦም ኣብ ምምሕዳር ዞባ ማእከል ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ገርግሽ ኣብ ዘስምዖ ቃል ትምህርቲ መሰረታዊ መሰል ዜጋታት ስለ ዝኾነ መንግስቲ ዓብይ ኣተኩሮ ሂቡ ይሰርሓሉ ከም ዘሎ ብምግላፅ ብቕዓት ትምህርትን ትሕተ ቅርፂ ንምምሕያሽ ተራ ኣመሓደርትን ኮምን ክዓዝዝ ኣተሓሳሲቡ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ መወዳእታ ትምህርቲ ብውህደት እንተተሰሪሕሉ ዝዕውት ወፍሪ ህንፀት ሃገር ከም ዝኾነ ብምጥቃስ ብቑዓት ዜጋታት ንምፍራይ ኣብ ቅድመ ትምህርቲ ተበጋጊሱ ዘሎ ወፍሪ ክዕወት ናይ ኩሉ ኣካል ዕዮ ገዛ ከም ዝኾነ ኣገንዚባ ኣብ ዞባ ማእከል 175 ናይ ቅድመ ትምህርቲ 103 ናይ መባእታ 51 ናይ ማእከላይ ደረጃ 22 ድማ ናይ ካልኣይ ደረጃ ብጠቕለላ 354 ኣብያተ ትምህርቲ ኣለዋ
0: ናብ ካብ ዜና ስንሰግር ኣብ ንኡ ዞባ ፈሮ ምህርቲ ሕርሻ ንምድንፋዕ ክካየድ ብፅንሒ ንጥፈታት ኣብ ምምሕዳር ከባቢ ረብሮብያ ብጠቕላላ ስታት 600 ሄክታር ዘስቲ መእለይ ዋሓይዚ ይስራሕ ኣሎ ነቲ ስራሕ ዝመርሕ ዘሎ ኢንጂነር ዳዊት ተክለ ሚካኤል ኣብ ዝሃቦ ሓበሬታ እቲ መእለይ ዋሓይዝ ኣብ ገርሳባ መድሕዳን ኣዶዳዕን ይህነፅ ከም ዘሎ ብምግላፅ ካብ 3 ክሳብ 3.5 ሜትሮ ብራኽን ልዕሊ 460 ሜትሮ ንውሓትን ከም ዘለዎ 90 ሚታዊት ካብ ስራሓቱ ድማ ከም እተዛዘማ ረድዩ ነበርቲ ብግዲኦም ቅድሚ ሕጂ ብመልክዕ ወፈራታት ብሓመድ ይስራሕ ስለ ዝነበረ ሓያሉ ሕጃብ ዘጋጥመሉ ብቐጻሊ ይፈርስ ምንባሩ ኣብዚ እዋን ዚ ግን ብእምንን ሲሚንቶን ይንደቕ ስለ ዘሎ ንነዊሕ ዓመታት ከም ዘገልግል ዘለውዎም እምንቶ ብምግላፅ ንዝተገብረሎም ደገፋ ኣመስኪኖም ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንኡ ዞባ ኣቶ ተስፋይ ተወልደ በጎኑ ነበርቲ ብሩባ ሓዳስ ዝወርድ ውሕጅ ንምእላይ ብኣብዑርን ጉልበት ሰብን ከምኡ ውን ብሓገዝ ማሽነሪ ሓያለ ናይ ምዕቃብ ማይን ሓመድን ስራሓት ከካይዱ እኳ ተፀንሑ ኣድማዕ ከም ዘይነበረ ብምንፃር እቲ ዝግበር ዘሎ ብእምንን ሲሚንቶን ናይ ምንዳቕ ስራሕ ግን ነባር ፍታሕ ብምምፃእ ጥብ ዝበለት ማይ ኣብ መዓላ ከም እትውዕል ኣረጋጊፆ ድሮ ቀዳማይ ገፅ ናይቲ ስራሕ ተዛዚሙ ብምህላው ሓረስቶት በቲ መለይዎ ሕጂ ንዝሓልፍ ማይ ናብ እግራውቶም ናይ ምእላይ ስራሓት ንምስልሳል ብዕቱ ክነጥፉ ብምልባው ነቲ ስራሕ ንምዝዛም ንዝተረኣየ ተወፋይነት መጊሶም መምሕዳር ከባቢ ሮብሮብያ ካብ ሓውሲ ከተማ ፈሮ ንሸነኽ ሰሜናዊ ምዕራብ ኣሳት 15 ኪሎ ሜትር ርሒቑ ዝርከብ ኮይኑ ኣብ 800 ስድራ ቤታት ዝጥርነፉ ልዕሊ 4,000 ነበርቲ ኣለዎም። ኣብ ዞባ ዓንሰባ ፍልጡ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ንምብራኽ ዕቱብ መደባት ክትግበር ከም ዘድሊ መዘኻኸሪ ቀሪቦም ወኪል ሬና ሃብተ ግርግሽ ተስፋ ማርያም መልክዕ ፀብጻብ ዘዳሎ ትሕዝቶ ኣርሲም ኣስመሮም ከተቕርብያ
2: ቱሪዝማዊ ፀጋታት ብግቡእ ተዓቂቦም ናብ ወለዶታት ንክመሓላለፉን ምንጭ ቁጠባዊ ኣታዊታት ክኾኑን ምእንቲ ኣብ ምብራኽ ኣፍልጡ ሕብረተሰብ ዘተኮረ ስራሓት ምክያድ ኣገዳሲ ከም ዝኾነ ኣብ ምምሕዳር ዞባዓን ሰባ ዋና ዳይረክተር ክፍሊ ቱሪዝም ኣቶ ሳልም ዓሊ ገሊጹ። እዚ ዝተገልፀ ብ8-9 ነሓሰ ኣብ ንዞባታት ገለብን ዒላ በርዕድን ብዛዕባ ዝርከብ ቱሪዝማዊ ፀጋታት ዳሰሳዊ መፅናዕቲ ብምግባር ምስ ነበርቲ መራትን ደቂ ዓንዱ ናብ ዝተኻይደ ርክባት እዮም። እቲ ዳሰሳዊ መፅናዕቲ ነቲ ድሕሪ ምፍራስ ናርእስ ኣብ 1988 ከቢድ ምርብራብ ዝተኻየደሉ ግንባር ሮራ መንሳዕን ኣብኡ ዝርከብ ታሪካዊ ሓድግታትን ኣብ ከባቢ መራትን ደቂ ዓንዱን ዝርከብ ሓደጋ ምፅናት ኣንፀላሊዎ ዘሎ ሃብቲ ገረብን እንስሳ ዘገዳምን ከምኡውን ኣብ ከባቢ ቤልታ ዘሎ ቀይሕ እምኒ በረድ ዝሸፈነ ነይሩ። ስነ ጥንታዊ ኣሰራት፣ ተፈጥሮኣዊ ፀጋታት፣ ሃይማኖታዊ ቦታታት

0: ት ብዙሕነት ባህልን ያታን ስነ ጥበባዊ ፍርያትን ካልአን ካብቲ ፍሉይ ፀጋታትና ምዃኑ ዝሓበረ ኣብ ክፍሊ ቱሪዝም ሓላፊ መፅናዕትን ምክትታል ፀጋታትን ኣቶ ፍስሓ ሃብተ ሕብረተሰብ ፍሉይ ኣሰራት ምስ ዝረክብ ንዝምልከቶ ኣካል ዘድሊ ሓበሬታ ብኣጋ ከመሓላልፍ ኣብ ደረጃ ምፅናት ዝርከብ ጥንታዊ መቦቅላዊ ኣግራብ ጉቡእ ክንክን ክግበረሉ ባህልናን ስነ ጥበባዊ ፍርያትናን ድማ ቀፃልነቱ ብዘውሕዝ ኣገባብ ክዝውተር ተላብዮም ኣብ ክፍሊ ቱሪዝም ሓላፊ ፍቓድ ስራሕን ቁፅፅራዊ ብቕዓት ትካላት ቱሪዝምን ኣቶ ሃብተ ጋብር መንግስቱ ብወገኑ ትካላት ንባህልናን ያታናን ዘላልዩን ክብርታትና ዝሕልውን ከምኡ ውን ኢንዱስትሪ ቱሪዝም ሃገርና ኣብ ምምዕባል ድፊኢት ዝፈጥሩ ክኾኑ ከም ዝግባእ ኣተሓሳሲቡ
1: ቤት ፅሕፈት ሕርሻን ዞባ ባረንቱ ፍራምነት ሓመድ ክብ ብምባል እቶቱን እቶታውነትን ሕርሻና ምክዕባት ከምኡ ውን ማእዛዊ ምግቢ ኣብ እክሉ ንክሉ ንምርጋዝ ብዘካየዱ ዘሎ ፃዕሪ ኣብ ኣገባባት ምድላዊ ባህርያ ድኩዕ ዘተኮረ ስልጠና ንሓርሶትን ኣልማዕቲ ጀራዲንን ሂቡ ኣብቲ ብ1ሰተ ሓሰብ ክልሲ ሓሳብን ግብርን ዝተኻይደ ስልጠና ሓላፍቲ ቤት ፅሕፈት ኣቶ ሙሴ ባህታ ባህርያዊ ድኩዒ ኣብ እቶቱን እቶታውነትን ሕርሻ ልዑል ተራ ስለ ዘለዎ ሓረሶት ተጠቃምነቶም ክብ ከብሉን ተመክሮኦም ንካልኦት ከካፍሉን ተላብዩ ኪኢላ ምዕቃብ ማይን ሓመድን ኢንጂነር ኣዘኪያ ኣልፋዮ ቦጎኑ ባህርያዊ ድኩዒ ብቐሊሉ ዝርከብ ውፅኢት ተረፍ ምህርቲ ሕርሻን ዘቤታዊ ጓዓፍን ከም ዝኾነ ብምግላፅ ምዝውታሩ ንትሕዝቶ ሓመድ ብምህብታም ምህርቲያ ምክዕባት ዓብዪ ኣስተዋፅኦ ከም ዘለዎ ኣረድዩ ተጠቃምነት ኬሚካላት ዘስዕቦ ከባብያዊ ብከላታት ንምውጋድ ኣብ ክረምታዊ ሕርሻን ምስናዊ ልምዓትን ዝነጥፉ ሓረሶት ኣብ ከባቢኦም ንዝርከብ ባህርያዊ ድኩዒ ብግቡእ ክጥቀምሉ ብምዝኻር ድማ ንቕሓቶምን ተጠቃምነቶምን ንምብራኻስ ተምህሮታትን ስልጠናታትን ብቐፃሊ ከም ዝውደብ ገሊፆም ተሳተፍታ ብዝሬታ ተሳተፍታ መወዳእታ ዝቐሰሞ ስልጠና ብዛዕባ ኣገባባት ምድላውን ረብሓታትን ባህርያዊ ድኩዒ ንዝነበሮም ድሩት ኣፍልጦ ዘስርፅ ምዃኑ ብምርጋፅ ተመሳሳሊ መረባት ብሰፊሑ ክድፋሉ ዘኻኺሮም ኣብ መወዳእታ ብባህርያዊ ድኩዒ ዝለምዐ ኣእካልን ኣሕምልትን ንምዕዛብ ዑደት ተወዲቡ ዜና ምስዋእቲ ኣባል ሚኒስትሪ ሕርሻ ገዲም ተጋዳላይ እያሱ ዮሃንስ ተስፉ ብ1ሰ ሓሳብ መበል 83 ዓመት ዕድሚኡ ብሕማም ተሰውዩ ኣብ 1975 ኣብ መሳርሒ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ እያሱ ኣብ እዋን ሓርነታዊ ቃልሲ ኣብ ጨንፈር ሕርሻ ውድብ ብዝተፈላለዩ ፅፍሕታት ሓላፍነት ድሕሪ ናፅነት ድማ ካብ ሓላፊ ጨንፈር ሕርሻ ኣብ ኣውራጃታት ሓማሴንን ሰንሒትን ክሳብ ኣብ ማእከላይ ቤት ፅሕፈት ሚኒስትሪ ሕርሻ ተመዲቡ ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ስውእ ተጋዳላይ እያሱ ዮሃንስ በዓል ሓዳርን ኣቦ ሰለስተ ውሉዳትን እዩ ስነስርዓት ቀብሩ ድማ ሎም 11 ነሓሰ ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈፂሞም ሚኒስትሪ ሕርሻ ብመስዋእቲ ገዲም ተጋዳላይ እያሱ ዮሃንስ ተስፉ ዝተሰምዖ መሪር ሓዘ እናገለፀ ንስድራ ቤቱ መቓልሱን መሳርሕቱን ፅንዓት ይሃብኩም ይብል ዝቐበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክትቅፅሉ ደይመ ብኽብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ ዝቐርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን ዜና ወፃኢ ኣሜሪካን ኢራንን ኣብ ጉዳይ ቁፅር መፃበ ሆርሙዝ ንሓርሕዱ ዝጋጮ መግለፂታት ይህባ ከም ዘለዋ ተገሊፆም ፕረዚደንት ዶናልድ ትራምፕ እቲ ማያዊ ኣካል ኣብ ትሕቲ ሙሉእ ምቁፃር ኣሜሪካ ከም ዘለዎ ክሕብር ከሎ ኢራን ግና ነቲ መግለፂ ኣሉታዊ ምላሽ ብምሃብ ምሕደራ ሆርሙዝ ንካልኦት ሃገራት ከምዘይመልከት ኣነፂራ ኣላ ኣሜሪካ ካብን ናብን ወደባት ኢራን ዝካየድ ንጥፈታት መራኸብ ንምዕጋት ዝወሰደቶ ስጉምቲ መፃበ ሆርሙዝ ክትቆፃፀር ባይታ ከም ዝፈጠረላ እዩ ፕረዚደንት ትራምፕ ሓቢሮም እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ማእከላይ ምብራቅ ወተሃደራዊ ተልእኮ ከም ዘካይዳ ዝገለፀተን 20 ተወሰኽቲ መራኽብ ኩናት ከም ዝለኣኸት ገሊፃ ቀንዲ ተልእኮ ናይዘን መራኽብ ፀጥታ መፃበ ሆርሙዝ ንምውሓስን ኣብ ልዕሊ ወደባት ኢራን ፀኒዑ ዘሎ እገዳ ንምሕያልን ምዃኑ ማእከላይ እዛ ኣሜሪካ ኣፍሊጡ ኣሎ ብኻል ወገን ኢራን ኣብ ፀጥታ መፃበ ሆርሙዝ ዘተኮረ ምስ ዖማን ተካይዶ ዘላ ዝርብ ፅቡቅ ገስጋስ የመግብ ከም ዘሎ ሓቢራ ይኹን በር እቲ ዝርብ ነቲ ማያዊ ኣካል ንምኽፋት ዝዓለመ ከም ዘይኮነ መንግስቲ ኢራን ክገልፅ ንሂሎ ምዚ ኣብ ዝተኣሳሰር ኢራን ብመጥቃዕታት ኣብ ዞባ ማእከላይ ምብራቅ ናይ ዘወረደቶ ሰብኣውን ንዋታውን ክሳራታት ካሕሳ ክትከፍል ፕረዚደንት ትራምፕ ፀዊዑ መንግስቲ ኢራን ናይቲ ብመጥቃዕታት ኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ዝወረደ ኩሉ መድያዊ ክሳራታት ካሕሳ ክኽፈል ክሓትት ምፅንሑ ዝፍለጥ እዩ ኣብ መንጎ ኤሮጳ ሕብረትን ብራዚል ኣርጀንቲና ኦራጋይን ፓራጓይን ዝሓቁፍ ቀፅሪ መርኩስርን ዝተኸተመ ነፃ ንግዳዊ ስምዕ ወታዊ ውፅኢት ክርከቦ ከም ጀመረ ብራዚል ሓቢራ ብራዚል ናብቲ ሕብረት እትገብሮ መጠን ሰደድ ኣብ ውሽጢ ዝሓለፈ ክልተ ኣዋርሒ ጥራይ ብልዕሊ 4 ሚታት ከም ዝዓበየ ገሊጻ ኣላ ኤሮጳ ሕብረት እውን ምስተን ሃገራት ዘካይዶ ንግዳዊ ምልዋጥ ኣብ ወርሓ ሰነን

ትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል እውን ይሕበር። ኤሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 30 ሚእታዊቱ ጃምላ ዓለማዊ እቶትን ይሽፍኖ። በዚ ድማ እዚ ንግዳዊ ስምዕ ኣብ ምድንፋዕ ቁጠባ ክልትዮም ወገራት ዝህልዎ ተራር ብቕሊል ከምዘይግመት ክኢላታት ክእምቱ ፀኒሖም ኣለዉ። ኣውስትራልያን ቪየትናምን ኣጠቓላለ እስትራቴጂያዊ ዝምድነን ንምስፋሕ ክሰርሓ ተሰማሚዐ። እቲ ስምዕ ፕረዚደንት ቪየትናም ቶም ላም ቀዳማይ ሚኒስተር ኣውስትራልያ ኣንቶኒ ኣልባነዝን ሎም 11 ነሓሰ ኣብ ካምቤራ ርእሰ ከተማ ኣውስትራልያ ኣብ ዘካይዶ ዝርብ ተበፂሑ። ክልትዮም መራሕቲ ኣብቲ ኣጋጣሚ ኣብ ምምዕባል ፅላታት ምክልኻል፣ ፀጥታ፣ ቁጠባ፣ ቴክኖሎጂን ምግታእ ክሊማዊ ምምዝባልን ዘተኮረ ስምዓት ከም እተፈራረሙ ሓቢሮም። ብዜካዚ ክልትዮን ሃገራት ኣብ ዕደናን ሰደድን ብርቂ ማዕድናት ክተሓጋገዛ ምዃንን ኣብቲ ርክብ ኣፍሊጠን። ኣብ 225 ልዕሊ 14 ቢልዮን ዶላር ዝግምት ንግዳዊ ምልዋ ዘካየደ ኣውስትራልያን ቪየትናምን ኣብዚ ዓመት እዚ ናብ 20 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ሓቢረን። ኣብ ምዕራባዊ ኮሎምቢያ ትማል 10 ናሓሰ ብዝተኸስተ 7.4 ሬክተር ምንቅጥቃጥ ምድሪ ሰብኣዊ ንዋታውን ክሳራታት ወሪዱ። በቲ ተፈጥሮዊ ሓደጋ ዛጊድ ብውሕዱ 230 ሰባት ከም ዝመቱ ዝሓበሩ ሰመዚ ኮሎምቢያ ዳህዮም ዝጠፍአ ስለ ዘለዉ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ ኣብ 107 ኪሎ ሜትር መዓሙቕ ዝተኸስተ ሓደጋ ኣስታት 600 ከም ዝቐስሉ ኣብ ትሕቲ ቐፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እቶም ሰመዚ ብተወሳኺ ሓቢሮም። ድሕሪቲ ቀዳማይ ሓደጋ ዝሰዓበ ልዕሊ 20 ድሕረ ምንቅጥቃጣት ነቲ ክሳራ ክብ ከም ዘበሎ ተፈሊጡሎ። እቲ ምንቅጥቃጥ ክሳብ ኤኳዶር፣ ቬኔዙዌላን ፓናማን ከም ተሰምዐ ክኢላታት ስነ ምድሪ ኮሎምቢያ ገሊፆም። መንግስቲ ኮሎምቢያ ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ሂወት ክሕይል ኣዚዙሎ። ኣብ መወዳእታ ዝሓለፈ ወርሒ ሰነ ኣብ ጎረቤት ሃገር ቬኔዙዌላ ብዝተኸስተ ተመሳሳሊ ሓደጋ ልዕሊ 6,000 ሰባት ከም ዝሞቱ ዝከር እዩ። እዚ ብሬክተር 7.4 ዝተዓቀነ ምንቅጥቃጥ ምድሪ ድሕሪ እቲ 31 ሓምለ 1970 ኣብቲ ሃገር ዝተኸስተ 8 ዝተዓቀነ ብርቱዕ ምንቅጥቃጥ ካልኣይ ዝሓየለ ኮይኑ ተመዝጊብሎ። ኣብ ዝሓለፈ ወርሒ ሓምለ ኣብ ፀፍሒ ውቅያኖሳት እቲ ዝለዕለ መጠን ዋዒ ከም ተመዝገበ ፀብጻባት ሜትሮሎጂ ሓቢሮም። ኣብታ ወርሒ ኣብቶም ማያዊ ኣካላት ብገምጋም 21 ዲግሪ ሴንቲግሬድ ዋዒ ከም ተመዝገበ ዝጠቕሱቶም ፀብጻባት እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ ከባቢ ተኸሲቱ ከም ዘይፈልጥ ኣረድዮም። እቲ ክስተት ኣብ ማያዊ ኣካላት ኣብ ልዕሊ ዝነብሩ ህወታውያን ሃስያ ኣስዒቡ ክኸውን ከም ዝኽእል ግምት ክኢላታት ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ወር ሓሰነን ሓምለን ኣብ ምዕራብ ኤሮጳ እቲ ዝለዓለ መጠን ዋዒ ከም እትኸስተ ተገሊጾ። ኣብቲ ዞባ ዝተመዝገበ መጠን ዋዒ 21.6 ዲግሪ ሴንቲግሬድ ምንባሩ ዝሓበሩ ክኢላታት ጥንቅት ኣጋጢሙ ዘሎ ባርዕ መሮር ክኸውን ከም ዝኽእል ኣሚቶም። እዚ ኣብ ማያዊ ኣካላትን ሰፊሕ ክፋል ኤሮጳን ኣጋጢሙ ዘሎ ክቱር ዋዒ ተርእዮ ኤልኒኖ ክኸውን ከም ዝኽእል እዩ ዝጥቀስ ዘሎ። ውዱብ ሕብራት ሃገራት ኣብ ወርሓት ሓምለን ናሓሰን ኤልኒኖ ክኽሰት ከም ዝኽእል ግምታቱ ሂቦ ምንባሩ ኣይርስዕን። ሩስያ ብቀዳማይ ፍርቂ 226 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ከም ዝረኸበት ገሊፃ። እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳለ ዋርሒ ክነፃፀር እንከሎ ብ14 ሜታዊት ከም ዝወስኸ ንግዳዊ ፀብጻባት ሩስያ ሓቢሮም። ሩስያ ካብ ወርሒ ጥሪ ክሳብ ወርሒ ሰነ ምስ መሻርክታ ልዕሊ 365 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየደት እዮም እቶም ፀብጻባት ዘረድኡ። ሰደድ፣ ፍርያት ነዳዲ፣ ባህርያዊ ጋዝ፣ ሕርሻን ማዕድናትን ኣብቲ ንግዳዊ ገስጋስ ዝዓበየ እጃም ከም ዝነበሮም ተገሊጹሎ። ሩስያ ኣብዚ ዝተጠቕሰ ኣዋርሕ ምስ ሃገራት ኤስያን ኤሮጳን ዘካየደቶ ንግዳዊ ምልዋጥ ብተዛማዲ ክዓቢ ከሎ ምስ ኣሜሪካን ሃገራት ኣፍሪቃን ዘካየደቶ ድማ ከም ዝነከየ ተሓቢሩ። ሃገራት ምዕራብ ኣብ ልዕሊ ሩስያ ዘካየዶ ዘለዋ ተፃቦታት ንቁጠባ ሃገሩ ባሉታ ክፀልዎ እኳ እንተኻለ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለ ግና መንግስቲ ሩስያ ክገልጽ ጸኒሑ እዩ። ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ምሽበራዊ ጉጅለ ዳዕሽ ምትሓዝ ከም ዘለዎም ዝተገልፁ ዕጡቃት ብዘካይድዎ መጥቃዕቲ ብውሕዱ 30 ሰባት ከም ተቐትሉ ተቓሊዑ። በቲ ብ10 ናሓሰ ኣብ ሰሜናዊ ምብራቅ ኮንጎ ዝተፈፀመ መጥቃዕቲ 10ታት ከም ዝቐሰሉ ብርክት ዝበለ ኣባይቲ ከም ተቓፀለን ሰመዚ ኮንጎ ሓቢሮም። ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ካብ ዝሓለፈ

ሚያዝያ ክሳብ ዝሒዝ ዘሎ ናብ ወርሒ ብዝተኻየደ ሽብራዊ ምጥቃዕታት ሂወት ልዕሊ 130 ሰባት ከም ዝጠፈ ፀብጻባት ይጠቕሱ። ኣብቲ ሃገር ብዝካየድ ተደጋጋሚ ምጥቃዕታትን ግጭታትን ኣስታት 10 ሚልዮን ሰባት ከም እተመዛበሉ እዩ ዝጥቀስ። እቲ ዘይርጉእ ኩነታት ኣብቲ ሃገር ተኸሲቱ ንዘሎ ለበዳ ሕማም ኢቦላ ንምግታን ዝካየድ ዘሎ ፃዕሪ ባሉታ ይፀልዎ ከም ዘሎ ናይ ቀረባ ተዓዘብቲ ይሕብሩ። በቲ ለበዳ ዛጊድ ልዕሊ 4,000 ከም ተለኽፉ ናስታት 1,900 ካብኣቶም ከም ዝሞቱን ፀብፃባ ጥዕናተ ሃገር ይረዱ። ዜናታት ምዛም ቀንዲ ነጥብታት ክደግመልኩም። ኣብ ዞባ ማእከል ብቅድሚ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚእታዊት በፂሑ። ኣብ ምምሕዳር ከባቢ ሮብሮብያኑ ዞባ ፎሮ 3 መእለይ ወሓይዝ ብመንደቕ ይስራሕ ኣሎ። ኣብ ዞባ ዓንሰባ ኣፍልጦ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ክብር ረኽ መዘኻኸሪ ቀሪቡ። ኣብ ዜናታት ወፃኢ ኣሜሪካን ኢራንን ኣብ ጉዳይ ቁፅፅር መፃቦ ሁርሙዝ ንሓርሕዱ ዝጋጮ መግለፂ ሂባ ከም ዘለዋ ተገሊጾ። ንግዳዊ ውዕል ኤሮጳ ሕብረትን ሃገራት ደቡብ ኣሜሪካን እወታ ውፅኢት ክርከቦ ከም ዝጀመረ ተሓቢሩ። ኣውስትራልያን ቪየትናምን ኣጠቃላሊ እስትራቴጂያዊ ዝምድነ ንምስፋሕ ክሰርሓ ተሰማሚዐን። ዘበርኩም ተዓዘብቲ ንሎም ሸ ዝተዳለዉ ዜናዊ ምስናዳሲ ፍፀም ስለምትታልኩም ኣዝየ መስኩን ሲትኮም እንዳዝማም ስዕባት ቅርብያ ቦገነገ

0: ዕብያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ኽእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኤልቢስ ይሪሬ ኤልቢስ ተመሻጣይ እንታይ ሞኽ ገብር ጊዜ ተለዋጣይ
1: ኣንታዚራየ ሰብ
0: ግም ዓቢልካ ኤልቢስ ይሪሬ ኤልቢስ ተመሻጣይ እንታይ ሞኽ ገብር ጊዜ ተለዋጣይ
2: ኣዋይ
0: ኤልቢስ ይሪሬ ኤልቢስ ተመሻጣይ እንታይ ሞኽ ገብር ጊዜ ተለዋጣይ ኤልቢስ ይሪሬ ኤልቢስ ተመሻጣይ እንታይ ሞኽ ገብር ጊዜ ተለዋጣይ
2: ኣዋይ
1: ናተይ ናይ ዓንጣልን ጉብዝና ዘይረአየ ከምዚ ዓይልና ዝተወለድና ይመስሎ ይዝከረካዶ ይዝከረካዶ ከምዚ ከምዚ ናይ ኤልቢስ ብረስለይ ጨጉሪ ኣብ ክልተ መቂሎም ገዛውትኹም ክመፁ ከለኹ ድሓዱ ቆልዑ ገዛውትኹም ኤልቢስ ኣይትውሳሕ ሽኖ ከይትውሳሕ ክብሉ ከሎ
2: መናታ ናኻስ ኤልቢስ ዝብሉካ ነይሮ ማታ ሕልኩስ
1: ኖኒ ካታ ጠንባል ንዓይሱ ሕልኩስ
2: ወረ ጠንባስ ስስዑ ንብሉካ ነይሮም
1: ወይ ሓባል መድያ ከይትቅድመኪ ሃታ ሓንጣል ሃንደበት ክዲበኒ በል ሓደ ኢና ኣይንሑሽ ኣይንሓንቆ ንስ ኣነ ቁፅሪ ሓደ ስሳዕ ንስኻ ከዓ ቁፅሪ ክልተ ኣንጎሊ
2: ንስኩ በቀ ንኾነ ሓንቲ ገዛ ከምዚ ጌርካ ጨሊልካ ንክልተ ሰብ ክትማ ከተካር ትደሊ ሰብ ኳ
1: ንስኻኸንስኻኸንስኻረይትኻ መንግስቲ ዝሃቦ ማይ ደው ኢኮንካን ትኸሊ ኣታክቡእ ሰብ
2: ኣነስ ጓር ንጓኖት እንተ ንስኻ ኮ ሪኢካ ለካ ካብቲ ሓሪሱ ምህርቱ ዝሃበካ ሓዊካ ካብኡ ክልተ ኩንታል ሸጠለልካ ንስኻኮ ፍሪካ ዝሸጥካ ኳ
1: ኣታ ንስኻኸ ንስኻ ክጓልካ ንዓኻ ንሓብታን መውዓሉ ዝኣበትኩም ኢላ ዝሰደዶ ተገንዘብ ዓሚፅካ ትበልዕ ሃንጎሊማ ደይኮም
2: ንስኻ ተማኺሩ
1: ኣነ ከምስ ምን ተማኺረ ጠፍሓ ወይ በሊያ እያ
2: ንገላ
1: ድሓር ከዓሲ ንሓወይ ተሰረቁት ድያ ቅሪበ እየ ድሓር ከዓ ጠፍጠፍጠፍ ኖርማል ላ
2: ሞርተር ውተሻዓ ድግሪ ምስማዓስኪ ኣነ ኮ ንጓለይ ገንዘብ ዝዓመፅክዋ ነቲ ሳህራም ሰብኣያ ከይትህቦ ኢለኩ እየ ስማዓስከ ድሓር ከዓ እንታይ ናይ ማይ ከምቲ ጥም ዝበለት ማይ ናብ ዲጋ ዝበሃል ጥም ዝበለት ናይ ማይ ቡምባ ናባስካ ደይኮነ ድሓር ከዓ ዋና ገዛ ሓምሳ ፊስቶ ማይ ምስ በልአ ደይኮነ ተኸራየ ሓንቲ ፊስቶ ዝመልእ ተኸራይ ከዓ ትፈልጦ ኢኻ ንድሕርቲ ኢልካ ቡምባ ከፊትካ ኣሎ ወይዓቢል እዩ ዘፍስሶ
1: የፍስሶ ወ ኤልቢስ ዓርከይዳ ደ ምስኪን ኢኻ ሰባት ኣነ ኣማሞቅ ገዛ እንዳደቀስኩ ከመይ ገሮም ሰባት ደጋ ይሓድሩ ንሰባት ይጣዕሙ ትብል ሰብ
2: ደይኮንካናታቅነይ እንታይ ሞ ክንገብርእንታይ ሞ ክገብር እንታ ስኻ ዳ ስማዕ ስከይ ጉሩም ምልኩዕ እንታ ኣስናኑ ከምስና ኣድግተር ዝበለ በሳ
1: ያቐኒየለይ ኣፍራ ዓርከይ
2: ክብሪ ሃበለይ ቅጭነይ
3: ኣብቲሓደ እንዲ ቃል ምሕቲ ዝገብር ዘሎ ሲ ክለ ዘረባሶ ይብሉ በቀ ነ ዘረባሶ ኢሉ ሕውስውስውሳብ ኢሉ
4: ኣበሃል ብዛዕባ እንታይ ተዝዕልል ዘሎ
3: ሲም እዩ ዝበሃል ስነ ጥበባዊ ምሁር ራስ ተመክሮ እንድያ ትብልታ መደብ እዋ ተሰዓቐካ
5: ሴም መን ይኸስም ናይ መዓስ እዩ
3: ኣታ ሓጂ ብዛ ዓመት እዩ ተቐልቂሉ
5: ኣብዛ ዓመት መፅኡ ሲ ያዓነ ተመክሮ ካ ኣካፍል ኣሎ ጀማዓ ትርክር እንታይ ዝኣመሰለ ቅልጣፈ እዩ ዚ
3: እንበላለል ኢኻ ከምዚ ህቡብ መሲልካ ሲ ተሃብብ ዓይነት ኣነ ስራሕ ክወገል ዓይነት እዩ ናይ ሎሚ ዘለዉ ስነ ጥበባውያን ግን ከምዚ ይጎድሎም ከምዚ የብሎም እናበልካስ ፅጋዕ ኢልካ ዝተሃብብ
4: ኣቶም ሰባት

0: እዚ እኳ የስሐቕኒ ሰብ ንምንታይ እዩ ኣብ መድረክ ወፂኻ ንምዝራብ ዝህወኽ?
1: ኣነ ምስ ሚካ ዝሰማማዒ
2: እዚኣ ወላ ንዓያ ትገርመኒ።
0: ሕሰብ ሞ ታዊሕካ ትዛረብ ዳሓር ናይ ኣዘራረባ ጌጋ ምስ ገበርካ ህዝቢ ድማ ፎቅ ምስ በለካ ኣይትሓዙለይ እንታይ ከምዚኣ ተዘረብኳ ስቤጋ ተረዲእኩማ ትብል
3: እዋ። እዚ ሕጅስ ብከምኡ እንዲዳ ካልኣይ ግዜ ዝዛረብ ዘሎ በቲ ዝበሎ ብዙሕ ሰብ ተቃዊሞሲ ናቱ የቅሬታ ሓትት ኳ ይመፅ
4: እሞ እዚ ኳ ይፅላእ ዘሎ ተሃዊኸን ይክዕውኦ ተደቢረን ከዓ ይሓፍሶ ይኸውን።
0: ኣነ ዝገርመኒሲ እዚ ብሸው ኢሎም ዘምፅዎ ሕቶታት እዩ።
5: ብቀዳማይ ግን ሓንቲ ዓባይ ኣርቲስት ኢሉ እንዲኣ ቅሪቡ ኣብቲ መደው ናይ ኤርፈስ ፎቶ ያ ፊልም ኣይነት እያ ምስበራ ስተሂዳ ኢላቶ
2: እወይ
0: ርእያ እንዴ እዛ መዋረዲት
2: ዋ እንታይ ደ ኢላ
0: ዋላ ኣነስ ርእያ ነይረ እንዴ
2: ወል ኣነ ናይ ትግርኛ ፊልም ገለ ይርእኒእ ዋ እንታይ ማ ትብላ ኢኻ
0: እንታይ ኢልኪ ተዋሳኣይ ተባሂልካስ ፊልም ኣይርኢኒ ደራፋይ ተባሂልካ ስትሪን ናይ ገብር ኒ ክትብል
2: ዝገርም እኳ እዩ። ደራስ ተባሂልካ መፅሓፍ ኣየንብብን ኢልካ ክትዛረብ ንሕና ከም ህዝቢ ኣነክዛርብ ኢልካ ናይ ምዝራብ ወልፊ የብልና። ኣቦታትና ነቲ ካባይ ይዓቢ ካባይ ይፈልጥ ናይ ምዝራብ ትኽእሉ ኣለዎ ዝብልዎ ንስኻ ዳ ተዛረብ ዝብልዎ
3: ኖኖ ንስኻ ዳ ተዛረብ
2: ኣይፋሉ ንስኹም ዳ ተዛረቡ ናትኩም ፅበቕ
0: ፍቑድ እዩ ተዛረቡ ዳ ይብሉ እምበር ረኣይዎሞ ዝባሃልና ክትዕንሽ ንክባር ስለ ዘለዎም ኳ እዮም ንስኻ ኣባ ተዛርብ ንስኻ ኣባ ዝበሃሉ
4: ናይ ደቅሎሞ ከዓኒ ኣነ ክዛርብ ንስኻ ስምዓኒ እዮም ዝብሉ።
2: ኣታ ክንደይ ኣርካናት ድዮም ተቆፂሩ ዘይውዳእ ግጥምታት ፅሒፎም ግና ኣብ ኢንተርቪው ርኢናዮም ኣይንፈልጥን።
0: ክንደይ መፅሓፍቲ ድፀሓፉ ኸ ስሞም እምበር ገፆም ርኢናዮም ዘይንፈልጥ ንዓመታት ዝኸይድ መሃር ተኸታታሊ ስራሓት እንዳሰርሑ ኣነ ኣነ ኢሎም ውጥም ቅልቅል ዘይብሉ
2: ሎሚ እዚ ሰብ ግን ንፋስ ቅልቀል እዩ ዝኾኑ ዘሎ
6: ረይቦም ዶ ከም በዓል ሰተ ማለት
7: ሓንጣልዓርኪ እዚ ሓሶት ተለሚድካ ስክጥዕማ እንታወዲ
8: ሓቂ ንዲ ዝመስለ እዛ ልብካ ብዛ ደምካ ባቀሎ ስራ ውርድ ንስብል እተስኻ መምፂና ከይንገብር ግዳይ ናብ ካልእት ይኸና እንታዛ ትካል ነይታ ነይታ በረት ኮይና በረት
7: ሓንጣል ኣብ ምውዕዋዕ ዝውሕል ኮንካ ኣድቨርታይዝ የድልየካ ኣሎ።
8: ኣድቨርታይዝ ከመይ ማለት
7: ምውዕዋዕ ከምዚ ኩሉ ሰብ ከም ዝፈልጦ ምግባር
8: ሞከመይ ገይረ ከምኡ ክገብር
7: ብብዙሕ መንገዲ ይግበር። ንኣብነት ኣብዛ ናይ እዛ መፅሄት እዛ ናይ ፕሮቲን እዛ ናይ ኮሌጃት መፅሄት ዘላ
8: ሓደ በለለ
7: ኣብዛ ናይ ሃማዲ ኣለካ
8: ክልተ በለለ
7: ኣብዚ ናይ ህዝብን ፖሊስን ኣለካ
8: ሓቢልካ ኣለ ንኦም ዳ ባዕለ ክፅዋዕ
7: ወወወ ሓቂ ካወ ወደ ሳቶም ስለ ዘንጉጅለና ዓይት ዓመንስ ብዓይን መርሱ እዮም ዘሪና
8: ምንታይ ዳ ደል ኸዳ ሞባዕለ ኳሕኩሒዚ ጠሙቱ ንክብሎ
7: ዎው ይትረፈና ስማዓ ዶ ተራእዩኒ እኳ ከምዚ ፌሮ ሒዞም እንዳጠቕዑ ቅበሉና ወወወወወወወወ
8: ኣታትም ገዛካ ተኻሪ ዘሎ ጋዜጠኛ ደ የለን ንዕኸታይ ደሊኻ ንዑኸ ገዛ ዲኻ ካልእ ክድንሎ ደሊኻ እንታ ሃንጎሪ ማ
7: ኣንታ ሓግዘና ንሱ ኮ ንሱ ዝመርሖ ሰሙናዊት መደብ ኣላቶ
8: ሃየ
7: ናብ ዝተፈላለዩ ትካላት እንዳኸደ ከመይ ይሰርሕ ኣባላቱ ብከመይ ይቕበልዎ ዘቕርባ መደብ ኣላቶ ኣብ ቲቪኤረይ
8: ወይ
7: ደውለሉ ሞ ቀድም በቲ ገዛ ክዛርበካ እየ ትብሎ ድሓር ብሜላ ጌርና ንፍትኖ ከምቲ ኮይኑ ግን እዞም ጉጅለና ዓይት ዓመኒ ፈለጠናን ገንዘብ ህባቢና ኣጋግዩ
8: ግደፎ ዶ ገፈሱ ናባይ ግደፎ ብለካ ኣለኹ እዚኣተ ገይርዋ ፅቡቅ ኣይገበራን ከዓ ሰበይቱን ንብረቱን ኣብ ኣፋፊት ካንሸሎ ከፅንዖም እየ
7: ድሓር ከምኡ ተገብርካ ስደየ
8: ሄሎ ሄሎ ጴጥሮስ ወደይ ወወ ደሌካ ኣለኹ ደሌካ ኣለኹ ኣብኣ ምፃ ድሕመርታ ሻንሰት የላ ወ ኣብኣ ምፃ በቃ ቻ ወይ
7: ከምቲ ኣጌርና ትክሪት ከይነብር ሲ
8: እስኪሳ
9: እዋይ እዋይ እዋይ እዋይ እዛ ሽቃ ገይርያ ዘለኹ እንተ ትርእዋ መስ ክገርመኩም እዛ ፈፀጋይ ሲ ሽቃቅ እንዳሆልወልኩ ከለኹ ኣብቲ መስትያት ዝመሰል መንደቕ ኩዕሪ እያ እይ እንተኾንኩ ኣብዚ እንዳዝማምኮ ሰብ ካብ ክበልዕ ክሸይን እዩ
3: ዝመፅእ ሰብ ናብ ዝገዛ ነዚ ፅቡቅ ፍሽኽታይን ነዚ ተሃራፍ ቅርፀይን ክርኢሉ እዩ ዝመፅእ
2: ኣነ ካብ ስራሕ ኣብ ኪራ ክኾን ኣለን እምበር ሕሉፍ ሓሊፍዎም እዞም ዓማዊል እየ ዝብለኩም ኣዛሚት ተዘየላ ናብዚ ምፃእ ክንገድፉ ኢና ዝብ እስራሕ ኣነ ተዘይሃለ ፍዝዝ ቅዝዝ ሃመም ኢላ ያ ትውዕል
4: يا جماعة الكير سقط

0: እናባዳ ፋን ይፃወቱ ወባዕደን ከዓኒ ኣብዚ ኣንዳ ዝማም ዝመፁ ነዛ ፍሉይ ደልዮም ጥራሕ እዩ እምበር ሳሕቲ ከዓኒ ሽወያ ከም መውረዲ ናይ ለማለም ሻይ እዝኾኑ በር ንዓይሎም ይመፁ
1: ኣታ ኣማዊ ዳኒ ቡናይ ኣንስቶም ገዲፎም ማኪያቶ ናይ ለምለም ተወሊፎም ደይኮኑ ድመፁ ኣንዳ ቀንድ እምበር
2: ብወልፊ ማኪያቶ ወይ ንሰባት ተውዛሕዛሕ ዘበልኩ
3: ሓንሳብ ሓንሳብ ዝተሰሚሐልኩም ኣለኹ ዋ እዚ ገዛ ቀንዲ ድፍለጠሉ ብቕልጡፍ ደሊቨር እንዳ ዝማም ሳላእ ዝንፋስ ዝኾነ ቆልዓ ሰተ ክትእዝዛን ጥብ ከብሉልካን ሓንቲኣን እዮም
1: ኣስተዋሪድኪ ብደኡ ክክረዲት ክተመንጢልኪ ብናት ክፍሪታታስ ለለ ክፅዋዕሉ ብናት ቅጫፍ ትፍስ እዚኣቶም ክውደስሉ ኣተ ክንደይ ዓማዊኢሉ ድዮም እዛ ናይ ክሽነኸኮስ በጃኹ ነዛ ኸነ ምስግና ፀውዕልና ዝብሉ ኣነ ደኣ ኸመይ ዝበልኩ ገዳሲት እምበር
4: ዋ ቦሊት ጋዕሩ ዝበልኩም እንተበልኩም ሰብ ክሸይን ኢሉ
1: ድመልስዋኣነ
3: ኸ እዚ ኩሉ ፓርኪንግ ኮለ እንዳበልክሎ ትሕሉ
1: ኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነኣነ ጉጅለ ኣነ ቀዲሐ ክርእኩም ኣተቐርብ ከይስከፉን ዲኹም ሕጂ ቅድሚ ቅሩብ ደቃይቕ ነዚ ኣርቲስት ኣይባሃለ ክትቃወሞ ፀኒሕኩም ሲ ሕጂ ንባዕልኹም በቲ ሕማም ክትጥቅዑ እዋ ንምንታይ እዩ ሰብ ንክዛረብ ንክውደስን ደስ ትብሎ ወይስ ውጥቀት ንትዕቢት ከም ትቐድሞ ኣይትፈልጡን ወይ ድማ ናይታ ኣነ መውደቂቃ ዝኾነት ጎቤዛንታ ኣይትፈልጡን ኢኹም ማለት እዩ
5: ኣነ ይፈልጣን እዩ ንገርናባ
1: ካብ ዕለታት ሓደ መዓልቲ ሓንቲ ጉቤ በረኻ ሳዕር እናበልዐት ንኮላ ኣዕዋፍ ክበራ ረኣየት እሞ ምስኣተን ክትበርር ባህበላ ክትዕዘብን ዘዝተውዕሉ ኣዕዋፍ ድማ ናብኣ ምልስ ኢለን እንታይ ደኣ ናይ ዳ ሓንዲ ከምዚ ጌር ክትጥምትና በላኣ እሞ ምብራር ብጣዕሚ እየ ዝፈቱ ግን መንገብገብ የብለይን በለተን ንሳተን ከዓ ዳሓን ተተፈጥሮ ኢካ ክተልዕል ኢለን መለሰላ ሽዑ ንሳ ግን ሓንቲ ሓሳብ መፀታ ነዛ ዕንጨይቲ ክልቲ ክንሓዝኣ እሞ ኣነ ድማ ክነኽሳ እየ በለተን ብሓሳባ ድማ ተሰማምዓ ከም ሓሳባ ከዓ ምስኣተን ክትበርር ጀመረት ንኩሉ ነገር ድማ ብላዕሊ ኮይና ጠመተቶ በቲ ጥበብ ዝተገረመ ሓረስታይ ድማ ኣታ ክንደይ ጠበባ ነዚ ኣስመንኮን ሓሲቦዋ በለ ሞ ወይ ኣህቦ ክትጎበይ ድማ ክትዛረብ ተሃዊኻ ኣነ ክትብል ነታ ንክሳታ ዝነበረት ዕንጨይ ትፈንወታ ሽዑካ ብህዋ ናብ መሬት ወደቐት ብውንቡ ድማ ሂወት ሓሊፋ ስለዚ ኣነ ምባል መውደቂ ኢኻ ንመጠመት ኢኻ
6: ኣንታር ግድ ንምፃእ ስለ ዝበልካ ናይ መንጎ ስራሕ መፅ ወረ ምስ ደወልካለይሲ ናይ ክራይ ዕለዶ ሕሊፈ ኸውን ዶ ገ ዕለት ርአ
3: ዋ እንታይ ክትሕልፍ ዳ ንስኻ ዶ ተሕልፍካ ኣብ ሰዓታ ንኻ ንስኻ ትኸፍል እንታ ንስኻ ዋላ ተሕልፍካ ዘይንተሓጋገዝ ዲና ንሕና
7: ኣይትገርም ድሓርካ ዘይግብኣካ መዓት ኮይኑ ንስኻ ኳ ካብቶም ተኻረይቲ ድምፅኻ ዘይስማዕ ዋ ብዓዲ ቤትካ ምኻ ዝተዓፃፀር
3: ጣሸም ዶ ትፈለጥ ኢኻ ጣሸም ኣይትብል
6: ኣንታ እንታይ ድጋጥ
7: እጥሮስ ዘጋጠመ ነገር የለን ክንተሓጋገዝ ኢና ደልና
6: መስፍን ኮለል እንዶ ይንበል እተን ናይ ገዛ ክራይ ኣቐዲምካ ክፈለና እንድሕር ኮይኑ እቲ ጉዳይ ኣነ ተን ገንዘብ ተማሊእ ኢልኩም ኣለኩ ዘረባ ከማ ይትወሱ
3: መን ኢሉ መን ኢሉ ኣቱ እቶ ሓዞ ኣነ ከማ ንውስኸካ ኣነ በካ እጥሮስ ጋዝ ኣነ በካ ከማ ንድያ ሓዝ
6: ሓንታል ናይ ምንታይ ገንዘብ ትበልለካ ኣነ ይርዳእኒ ዘሎ ካብ መዓስዮ ኣካራያይ ንተኻራያይ ገንዘብ ዝህብ ስምዑን እዩ መፀዊዒኹም እንድሕር ዘይነገርኩምና ኣነ ኣብ መንጎ ስራሕ መፅእ ስለ ዘለኹ ገዲፈኩም ክኸይ
3: መስፍን ክሩ ዶ
7: እወ እንታይ መስለካ ካብ ገንዘብ ክሓስካ ድሓን እንታይ መስለካ ኣብታ መደብካ ሲ እዛ እንዳ ሓንጣል እዛ እንዳ ዝመም ኣብታ መደብካ ክትእትወና ዘሊና ድሓርካ ንሪኢ ከለካ እቲ ትካል ከመይ ይሰርሕ እቲ ህዝቢ ከዓ ከመይ ይቀበሎ ሳኣውሲ ትምውዕውዓት ኣድቨርታይ ዝገብረና
6: ዋይዋይዋ እዚ ኩሉ ዘረባ ስነዚ እዩ
3: ዋላ ንኸፍለካ
7: እወ ዋላ ናይ ሽዱሽተ ወርሒ ገዛ ክራይ ከማ ይምሕረካ
6: ኣቶም ስርዓት መግበሩ ኣነ ንገንዘብ ኢለ ሙያይ ድሸይጥ ዓይነት ሰብ ኣይኮንኩ ድሓር እዚ ትብልዎ ዘለኹም ከዓ ከም ዜጋ ይኹን ከም ትካል ዝግባኣኩም መሰልኩም ኢኹም ትሓቱ ዘለኹም ክንዲዚ ምልማን ከማ ኣየድልኩም
3: እንታብርኮ ወዲ ዝገር ኣባስኪእንታብርሳ
6: እዚ ክብለኩም ከለኹ ግን እታ ትካል ሕጋዊ ዝኾነ ኣካይዳ ትኽተል እንድሕር ኮይና ንዓማዊል ፅፉፍ ኣገልግሎት ትህብ እንድሕር ኮይና ጥራይ
7: ሕጋዊ ከመይ መልስ ግን ኣብነት
6: ንኣብነት ፅፈት ናይታ ትካል ከመይ ፅፈታ ፅሬታ ኩሉ ይረአ እታ ትካል ርትዓዊ ዝኾነ ኣገልግሎት ትህብ ድያ ኣይትህብን እዚ ይረአ ሰራሕተኛታት ምስ ዋና ናይ ትካል ዘለዎም ዝምድና ከመይ እዩ ሰራሕተኛታት ንዓማዊል ዝህብዎ ኣኽብሮት

0: እዚ ኩሉ ተገምጊሙ እታ ትካል ናብ መደብ ትቐርብ ማለት
1: በል ክትፈልጥ ክትፈልጥ ኩለን ዘን ክትብለን ፅናሕካ ሓንጣል ዝመጎሰለኒ ዝውደሰለኒ
0: ፅቡቅ ከምዚ እንድሕር ኮይኑ እዛ ትካል ኣብ ዝመፅእ ሰሙን ክነቕርባ ንኽእል ኢና
1: ማለትእየለይ የለይ ዳሕርካ እንታይ ሰራሕተኛታት ምስበልካ ሓንጣል ካብ ምዕር ምስቶም ሰራሕተኛታት ዘሎዎም ቅራሲ ከምዚ ስድራ ቤት እንዲኦም ኮይኖም ዓምና ከማና ይብልዎን እዮም ትገርመካ
2: እንታይ ዳኣ ብሉን
1: ዋ ባባ ንስኸ ንስኸ ድካ ከምዛ ደቁ ርዮ
0: ፅቡቅ
1: መስፍንከ ኣብታ ትካል ንሱ ክብል ከሎ ንሱ ዝህቦም ምክርታት ንሱ ዝህቦም ሓገዛት እንታይ ኢሎም ዝፅውዕዎ
3: ይገርም
1: ኣያ እዛ ድጉሱ ሳቢሎም
0: ፅቡቅ ምትዕላይ ፅቡቅ ምስጋን ኣነ ግን ሕጂ ኣብ መንጎ ስራሕ ስለ ዝመፀኹ ገዲፈኩም ክኸይድ ኣለኒ
1: በቃ ኣነ ከዓ ኩሉ ነገር ኣዳልየ እዮ ክፀኒ በቃ በሳድ ወደይ ወይ ዝሕማ
3: ከመይ ከመይ ባባ
1: ኣያ

0: ዳሊኹም ማዶ ወይ ኣነስ ከመይ ወፂኹም ሃዊኻ ኩዕድ ኣለኹ።
1: ሰላም ከመይ ቀኒኹም ኩብራት ተኸታተልቲ መደብ ከባኹም ናባኹም ልክዕ ሰዓ 6 ኣኺሉ ፈንዎና ንፍልም ኣለና። ንሎሚ ሒዝናልኩም እንቐርብ መደብ ንኡስ መደብ ተሃድሶን ዳግማይ ህይወትን እዩ። ንኡስ መደብ ተሃድሶን ዳግማይ ህይወትን እንታይ ሒዛትልና መፅያት ህሉ እስከ ንተዓዘብ ሰናይ ምክትታል።
2: እንታይ ዝበለ እንታ
3: እዋይ ውርደት እዋይ ዝኽሉ ረአይኒ ወይ ወይ
2: እዎ እዎ መፅ እዩ
4: ካብተለብ ጅና ነጭርካ
3: ልክ ስፐራይዝ እምበር ጌርና
2: ዳፍገብር መፅ ኢኻ
1: ኣንጠል ከም ጌርካ ይጠምተኒ። ናይ ባሓቂ ዲኹም እዚ ሓሶት ዝመልአ መደብኩም ናብ ኤርቲ ፍቐርብ ተፀቢኹም
5: ሕማቕ ሰብኮ ዝገብሩ ኣይርድኦን እዩ
2: ንፅበወ ቲቢኤር ኮ ናይ ህዝቢ እያ
1: መስፍን ብርግፅ ኤርቲቪ ናይ ህዝቢ እያ። ከምዚ ናትኩም ፍረ ዘይብሉ ወደሳ ዝመልኦ መደብ ከተቐርብ ግን ፈፂሙ ዝሕሰብ እዩ።
2: እምበር እዚ ሲ ፍረ የብሉን ኢልካ
5: እወ ፍረ ዘይብሉ ካበይ በቂሉ ከማን ዘይርዳእካ
1: ካብ ባህልና በቂሉ ኮይኑብሎ ኣባ ሓጎታትና ንርእሶም ኣድኒኖም ንካልእ ሰብ ክብሪ ሂቦም ንስኻ ኣባ ተዛረብ ንስኻ ኣባ ትውርፅፅ ንስኻ ኣባ ትልብም እናበሉ ዘረባ ይቀባበሉ ምንባሮም ኢና ፈልጥና።
5: ምናልባት ድማ ናይ ሓለፍትና ከይንብል እቶም ናይ ቀደም ተጋደልቲ ናይ ሕጂ ሓለፍትና ድማ ይትረፍያ ዘይገበርዎ ክጀሃሩን ብሓሶት ክዛርቡን ሲ ነቲ ዝወዓልዎን ዝሰርሕዎን ከማን ንዑ ተዛርቡ ተየልካዮም ኣብ ነንሕዶም ምክብባር ስለ ዘለዎ ኣነ ደኣ ሞ እንታይ ገይረ ንብፃይ ክስቶ በሎ ብፃይ ክስቶ ፅቡቅ ገይሩ እዩ ዝገልፆ ኢሎም ካብ ዘረባ እዮም ዝሃርቡ።
1: ዋላ ነቲ ግድ ንገሩና ዝበልካዮም ነገር ከማ ናይ ሓደ ሰብ ቅፅል ስም ኣይጥቀሙን እዩ። ንሕና ከምዚ ገርና ንሕና ከም ዝሰሪሕና እንተዘይኮይኑ ኣነ ከምዚ ገይረ ኣነ ከም ዝሰሪሐ ሳላይ ከም ዝተፈፂሙ ይብሉን እዩ። ስለዚ ኢና ድማ ዘረባኹም ፍረ የብሉውን ዝብልና እዩ።
5: ብርግፅ ዋላ ነቶም ነዚ መደብ ንክሪእዎ ኢልኩም ዝነገርኩምዎም ቤተሰብኩምን ዕርክትኹምን እንተዝርእዎ ነይሮ ምፈንፈንኹም። ምክንያቱ እዚ ህዝቢ እዚ ኣነ ዘብዝሕን ምውዳእ ዝፈቱን ኣይፈቱን እዩ።
6: ሚካል ኣነ ብዚኣ ነብሲ ሓኺ ከለኹ ተረዲኣት ንላ በቃ
7: ጴጥሮስ ሚካል ፅቡቅ ዘሪብኩም ኣለኹም። ኣነ ድሒረ ከምዝሓሰብኩ ያ ጀማዕት ርክር እዞም ሓለፍትና ገዳይ ኣቦታትና ንዘረባ ብዙሕ ኣይህወኹን እዩ።
5: ሕዚ ሞ ነብሎ እቶም ታሪክ ዝፈፀሙን ዝፍፅሙን ንስ ኢሎም ስራሕ ምገብሩ በዓል ሓወ ቦይ ድማ ዝፈፀሙዎን ዝሰርሕዎን ዘይብሎ ይዛረቡን የዛርቡን።
4: ሚካል ንዓና ሞይ ተሓዙልና ወዲሱና ኢና ተባሂልና
8: ኣነ እምበር ገድድ ሓደ እግሪ ኣብ ጉድጓድ ኣትዩ ኣብ ሓሶት ክርከብ ዘይግባእ
2: እንታይ ክገብር ዝሃንጎሪ ማዝኮ ይጋግን ንትሰልትን እዩ ኣታ ንስኻ ደ ኮንካ ንወዲሰኒ ኢልካ 5,000 ክበካ ዝበልካኒ ሙንስኻ እንዲኻን ቂድካ ናይ ፈለ መዓሳ
5: ድሓን ኣይትበኣስ ሞ እንድሕር ተረዲእና ኮእኹል እዩ። ብዝኾነ ጴጥሮስ ኣብ ኤሪቲቭ ዝመሓላለፍ መደብሲ ብደቂቕ ተመሚ እዩ ዝመሓላለፍ ማለት እዩ።
1: ብርግፅ መስፍን ሓንጣል ኣነ ንህዝቢ እየ ዝሰርሐ ሓንጣል ገዛ ክራይ ክምሕረኒ ኢለ ኣነ ንሙያይ ብገንዘብ ኣይሸጡን እዩ። ስለዚ እየ ድማ መደብኩም ምስ ረኣኽዎ ብገዛእ ፈቓደይ ናብ መመይቲ ቦርድ ከየቕረብኩ በዕለ ይሰሪዘ እያ። ስለዚ ካብ ንቓለ ምልልስ ምህዋኽ ኣቐዲምና ጥዕና ዘለዎ ኣብነታዊ ዝኾነ ስራሕ ክንሰርሕ ንፈት።
6: ሎም መዓልቲ ዓብ ትምህርቲ ኢኹም ሄርኩምና ናብ ቃለ ምልልስ ዘይምህዋኽ
5: እወ ናይ ባሓቂ ናብ ቃለ ምሕተት ዘይምህዋኽ እዩ።
4: እቶም ናብኡ ዝቐርቡ ድማ ዘረብኦም ብሱልን ኣነነት ዘይተሓወሶ ክኸውን ከም ዘለዎ ተማሂርና።
0: ወ ድሓር ከዓ ስለዘሕፍረካ ሓሲኻ ደይ ምዝራብ ተማሂርና ኣለና።
6: ካብ ሓለፍትናን ባህልናን ዝተወስደ ብዙሕ ምስማዕ እምበር ብዙሕ ዘይምዝራብ ሚርኩምና ኢኹም ሞ ይቐናልና።
1: ኣሰውዒልኩምና እንድሕር ኮንኩም ምስታ ኤሪቲ ብትብለጎ ምስኣት መፅእ ፅሕፍቲ እንታይ ኣላ?
0: ወ ቲቪኤረ ትብል ኣላ
1: ኖኖኖኖ ምስኣት መፅእ ፅሕፍቲ ኣብ ታሕቲ
5: ሰርቪን ዘትሩዝ ትብል ኣላ።
1: የቕኒ የለ ሚካል ሓፍተ ሰርቪን ዘትሩዝ ማለት ድማ ንሓቂ ምግልጋል ማለት እዩ። ስለዚ ብዓብዩ መደብና ናይ ሓቂ ኣገልግሎት እዩ ማለት እዩ።
8: እሞዚ ኩሉ ዝሓስናዮ ዝተቆሪፁ እዩ ማለት እዩ።
1: ዎ ተቆሪፁ ኣሎ
2: መስፍን ካብቲ ቀደም ንብሎ ነበርና ኣባገለበል
9: ዎ ወሪድኒ ኣነ ዕደ ዘይርብሕ ሰብ እንዲ
2: ሓቂ መፀት
9: ንስኻኸ ኢልሚሰ
2: ሓቂ ሸ ቀደም በራሕ ሎሚ በራሕ
1: እዚኣ ከንታያ
10: ሰርቪስ ዘትሩዝ

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሳባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣዶ ወንበር ኮሚቴ ያታዊ ትልሂትን ሙዚቃን እየ ራ መንእሳያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ ምዕቃብ ባህሊ እዩ። ባህሊ ክንብል ከለና ኣዝዩ ዝሰፍሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩለትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ ክሳብ ሕጂ መፅኡ ዘሎ ንክሰጋገርን ንኸይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጥሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብዪ ተራ ኣለዎ ብላኣነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ወፃኢታት ኹን ብድኻም ኹን ባህልኩ ኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ ትሽዓተ ብሄርን ኣብ ውሽጡ ዘሎ ኣጋባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ወፃን ንዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላኣነ ሓደ ኣብ ነፍሲ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ከዓ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባ ከዓ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታኻካ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ ድኳና ኣባይቲ ወይ ያታዊ መነባብሮ ናይ ሓደ ሕብረተሰብ ናይ ነፍሲ ወከፍ ዞባ ዘሎ ዘለዋ ብሄራት ነናተን መነባብሮ ኣብ ምንታይ ገዛ ቆመጡ እንታይ ምግቢ ምገቡ ኣብ ውሽጢ ገዝኦም እንታይ ኣቑሑ ትጥቀሙ እዚ ኩሉ ኣብዚ ሎ ማለት እዩ። ሕጂ እዚኣ ብፍላይ ብሓፈሻ ንኩሎም መንእሰያት ብፍላይ ድማ ካብ ኤርትራ ወፃኢ ንዝነብሩ ኣዝያ ኣገዳሲት ባህሊ ከዓ ካብ ወለዶ ናብ ወለዶ ንክሰግር ዓብ ተርዋ ዘለዎ ክቅፅልን ብዝሰፈሐ መንገዱን ብዝሓሸን ክቅፅል ዘለዎ ዓብዪ መደብ እዩ። እዚ ጥራይ ዘይኮነ ከዓ ዋላ ኣብቲ ሓድነት ናይ ህዝቢ ከዓ

ኣነ ስመይ ኣማንኤል ጎይቶም ይበሃል። ካብ ዞባ ደቡብ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታዊ ትሊትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ኣና ኣብዚ እዋን እዚ ማለስ ኩሉ ኣነ ሃባይ ጀሚርካ ክንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራዝ ባህሊ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣዘራርባና ንበሎ ብዓብዪ ከዓ እቲ ክብርታት ናይ ሕብረተሰብ ንክህባርና ኩሉ እዚ ከይጠፍእ ክንፃወቶ ዘለና ተራ ማለት እዩ። ንሕና ከም ዞባ ደቡብ ኩለን ዞባታት ከዓ በቢ ዓውደን ኣብዚ ሃገራዊ ቅልዓት እዚ ዝመፃ ዘለዋ ነዚ ዓይነት ክብርታት እዚ ነቲ ናይ ኣቦታትና ዝነበረ ከመይ ገርና ንዕቁቦ ማለት እዩ። ምክንያቱ ባህልታትና እንድሕር ዓቂምና ክብርታትና ተዓቂምና ሃገራውነትና ዓቂምና ኣለና ማለት እዩ ወይ ሓድነትና ዓቂምና ኣለና ማለት እዩ። ብኡ መጠንካ ኣዘራርባና ንበሎ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣካይዳና ንበሎ ብምሉኡ እዚ መንእሰይ ናቱ ማለት እዩ ንናቱ መሲሉ እንድሕር ከይዱ ሃገራዊ ክብሩ ኩሉ ነቶም ኣቦታትና ነተን ኣዴታትና መሲልና እንድሕር ከይድና ሃገራዊ ክብርታትና ክንዕቅብ ንኽእልና ማለት እዩ። ድሕር ካብ ዝወፃእ ከይድና ግን መንእሰያት ተፀለውቲ እዮም ብቁልጡፍ ካ ብሞባይል ንበሎ ብካልእ ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቅ ኣለና ከም መንእሰያት ማለት እዩ። ምክንያቱ መንእሰያት መጀመርያ ባለካ ካ ትዕቅብ ናትካ ክብሪ ማለት ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ። ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ። ከምቲ ንሕና ካብ ቦታትና ዘምፀናዮም ትልይታትና እንታይ ድምስል ከምዚ ክብሎ ዝፀንዐ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸይድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመይ ኣንጀላ ኣባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ኣራ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እንዳወሃደ ከይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ብሓቂ መንእሰያት እዮም ታራ ክፃወቱ ዘለዎም ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር ኣመፃፅዓቲ ብሄር ከመይ ኣሎ ከመይ ነይሩ ኣብ ምፍላጥ እንዳተዳሕሰ ትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናዕታዊ ኣካይዳ ብመፅናዕታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ እንዳምሕዳስ እንዳሕድስና ክንሰራሕ እዩ ዝግባአና ኣብዚ ግዜ ማለት እዩ ባህሊ ማለት ክብሪካ ክብሪ እዩ ባህሊ ክብሪ እዩ ባህሊ ዘሎ ሓደ ሰብ መለሊ ባህሊ እዩ ዝለለ ሕጂ ኣነ ኣንጀሎ እንተኮይነ ኩናማ የ ኩናማ ብምዃነ ክኮርዕ ኣለኒ ኣነ ህዘን ዘለኹ ኩናማ ዘሎ ባህሊ ብኣ እንዘይ ክብሪ እንዘይተሰሚዕኒ ወላ ሓንቲ ናተይ ምንነት ትርጉም የብሉን ማለት እዩ

0: ምስ ትሕሶታት ስመደማ ገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብናዮም መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለዩ ቦታታት ኬንያና ናባኹም እነቕርቦ ዘለና ሕጂ እውን ከምዚ ትርእዩኑ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ ባህሊ ኣብ መንእሰያት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል ሕጂ እውን ደጊምና ምክተልኩም ምሳና ክኸውን ብክብሪ ይዕድም።
1: ባህሊ ምትእሳር ኣለዎ። ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ። እቲ ባህሊ ኸዓ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ቅሳነት እዩ። ሓደ ሰብ ሲ ኣብቲ ዘለዎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ። ቁሱን ብምህላዊ ኸዓ ኣብቲ ጥዕና ሓጋዝ ይኸውን ይኽእል እዩ። ካልኣይ ልክ እቲ ባህላዊ ልምድታት ኣሎ። ባህላዊ ልምድታት ሕጂ ብእግሪ መንገዲኻ ሳዕበናቱ እንዳገለፅካ ክተኸይድ ከለካ እውን ኣቡታት ሕጂ ኣብቲ ናይ ምሪት ክኣት ከሎ ወይ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት ባዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣቡታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፈለጥ ማለት እዩ።
0: ኣረይ ፅቡቅ ከም ዝበልከ ባህሊ ኣብ ነፍሲ ወከፍ ሙያ ወይ ድማ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ። ኣራይ ጂሚ መንእስያት ከ ከምዚ ክትብሎ ዝፀናሐካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል?
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለናዮ ቁሸት ወግዒ ኸዓ ናይ ዳጉ ወግዒ ሒዝና መፂና ሕጂ ባህሊ ሓደ ካብቲ ክውርስ ዝግባእ ባኢታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንሰይካ ዝያዳ ፈሊጡ ንብቲ ድሕር ዝምፅ ዘሎ ዋለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ ነገራት ንድሕር ከም ዝላቱ ንድሕር ኣንፀባሪግካዮ እቲ ምንሰይ ፈሊጡ ዝያዳ ክከታተል ይኽእል እዩ። እቲ ዘሎ ዋለዶካ ክወርስ ይኽእል እዩ።

0: ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለምለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንሕና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን የጥፋናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብላልና ወይ ብካልኦት ኣይተፀላናን ማለት ኣይኮነን። ሕጂ መንእሰያት ከም መንእሰያት ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢካ ብመን መፅእ? ብመንእሰይ እዩ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪት ተተመሊስና ገዛ ይነበረ፣ ገለ ይነበረ፣ ክዳን ኣይነበረ፣ ገለ ይነበረ። ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳኔ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ። እቲ ፅቡቕ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገጥፎ እዩ ዘለካ። ስለዚ መንእሰያት መፅእና ተረክበ ኢልና ቴክኖሎጂ ኹን ወላ ካልእ ምዕባሌታት ብኣገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን፣ ግን ብኣገባብ መንነትና ከየጥፋእና፣ ባህልና ከየጥፋፍና፣ ክብርታትና ከየጥፋእና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግባአና። ሰብሲ ካልእ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል እንተኮይነ ደሓን ኣለና ክንብል ንኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን መበልካ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ንእሽተይ ቆልዓ ንድሕራምቲ ኸ ኣብዚ እንታይ እዩ ዝመስል ብሄር ናና ብሄራት ናና ትሽዓት የት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዙ እዩ ዝኸይድ ካብዚኣ ሕጂ እዚ ኣቕሊልና ክንሪኦ የብልናን ማለት እዚ ቅርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ ይመስላ ኣብዚኣ ቆልዓ ተምፂኻዮ ሓደ ነገር ሒዙ እዩ ዝኸይድ ማለት እዩ። ብኡ መጠን ከዓ እንዳዓበዮ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደሓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብው ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽከዓና ክእል እዩ ማለት እዩ። ንፅባሕ ንዎ ግን ንወለዶና ኹን ንዓና ኹን ፅቡቕ ኣይኮነን። ስለዝኾነ ኣብ ደሓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ። ካብዚ ንላዕሊ ከዓ ሓይልና ክንወፅእ ኣለና ማለት እዩ።

ሕጂ ኣብዚ ግዜ ባህሊ ምእቃብ እዚ ፌስቲቫላትን ዓበይቲ በዓላትን ባህሊ ክንድህስስ ዝገብረና እምበር ኣብ ኖርማል ግዜ ሰብ ብዛባ ባህሊ ዝገዲ ሰብ ኣብዚ ግዜ ቁርብ ጎዲሉ ኣሎ ግን ሓንቲ ጉዳይ ወይ ሓንቲ ባህሊ ከምዚ ናይ ፌስቲቫል እንድሕር ተዳልዩ ወይ እንተሎ ሰብ ተብተቢሉ እተን ባህሊ ኣበይ ከም ዘሎ እንታይ እንታይ ገብር ከም ዘለዎ ኣብዩ ዝጉይ ሕጂ ከምዚ ዓይነት ኩነታት ጥራሕ ደይኮነ ኣብ ዘለዉ ግዜ ኣብ ዝኾነ ግዜ ብዛባ ባህሊካ ክትሓስብ ኣለካ ብዛባ ባህሊ ከመይ ጌርካ ክትዕቅብ ኣለካ ከመይ ጌርካ ክተምፅ ኣለካ ኣበይ ኣበይ እንታይ ይገብር ከም ዘሎ ብዙ ምፍታሽ የድልየና ስለ ዘሎ ኣነ ኣብዚ ግዜ ሲ ቁርብ ካብ ዝነበሮ ደኺሙ እዩ ዝብል ታራ መንእሰያት በፀፈት መንእሰያት ክለብ መንእሰያት እዩ ኣብዚ ታራ ክፃወት ዘለዎ ካልኣይ ነገር ከዓ ባህልን ስፖርትን ትበሃል ኣገደስቲ ሰባት ብዛባ ባህሊ ተገዳስነት ዘለዎም ሰባት ኣቂቡ ኣበይ እንታይ ይገብር ከም ዘሎ ከይዶም ፈቲሾም ብሰነድ ክሕዙ ከም ዘለዎ እዩ ብድምፂ ይኹን ብቪድዮ ይኹን ብፅሑፍ እቲ ዘለና ባህሊ ኣብ ምእቃብ እዘን ዝበልኩኺ ትካላት እየን ታራ ክፃወቱ ኣለዎ እሱ ጥራሕ ዘይኮነስ ዓበይቲ ሰባት ኣለዉ።

0: አብ ከተማታት ደይኮነስ አብ ገጠራት አብ ቤተሰቡ ብዛዕባ ባህሊ መፅሓፍቲ እዮም ንሶም ንኦም ደ ተጠቂምናዮም ይኸዱ ስለ ዘለዉ ኣብ ከባቢታት ዘለዎ ቦታታት ዓድታት እንዳኸድና ከመይ ገርና እቲ ባህሊና ክንእቅብ ከም ዘለና ክንሰርሕ ከም ዘለና መንእሰያት ጥራሕ እያ ዝብላኒ ማለት እዩ
1: መንእሰያትኩም እንታይ ክንፀታይ ተራ ክንገብራና ሕጂ ስኻ ከመንእሳይ ብዙ ክትብሎ ፀናሕካ ባህሊ ንኩሉ ካብቶም ዓበይቲ ሰሚዕጋስ ኣብ ምንፅብራቅ ወይ ድማ ንዑ ንምግላፅ ዝርከበለካሞ መንእሰያት ክገብርሎም ባህሎም ክዕቁቡ እዚ ክትገልፆ ፀናሕካ ኩሉ በተሕላፍ ሓበሬታ ገረ ሕጂ በቲ ናይ ቴክኖሎጂ ዝበሃል ነገራት ንኩሉ መንእሰይ ወላብቲ ርሑ ገጠራ ዘሎ ፀሊልና ኣሎ ስለዚ መንእሰያት ነቲ ባህሊ ቦታትና ክንዕቅቦ እንታይ ና ክገብር ዘለና ትብል ስኻ ከመንእሰይ
2: ሕጂ ከም መንእሰይ እዛ ክዛረባ ከሎ መጀመርታ እዚ ዘለናዮ ፌስቲቫል ሓደ ዕላምኡ እንታይ እንዳሕርልና ዕላምኡ እቲ ኩሉ ሰብ ባህሊኡ ንምሕዳስ ባህሊኡ ንምውራስ ባህሊኻ ካሊእ ብሕራት ንምፍላጥ ሕጂ ልክዕ መንእሰያት ካ እንታይ ክገብሩ ኣሎ ኣብዘ ዘለናዮ ሃገራዊ በዓላት ኣሎ ቀነ መንእሰያት ናይ ሃማማት ኣሎ ቀነ ተምሃር ኣሎ ልክዕ እዚያን ሕጂስ ኣብ ሕብረተሰብ ኣብ ውሽጢ ሕብረተሰብ ዝካየድ በዓላት እዩ ኣብዚ በዓላት ከ እቲ ባህሊ ብዘለኻዮ ኩለን ክትቕርቦ ትኽእል ኢኻ ሕጂስ እተን መሳርሕታት ቀደም ዝነበረ ከም ምሪት እንዳሕር ኣቕርብካዮ ኣብዚ ዝኾነ በዓላት ኣብ ሃገራዊ በዓላት ይኹን ወላ ናይ ቀነ መንእሰያት ይኹን ቀነ ተምሃሮ ይኹን ኣብ ውሲ ከም ምሪኢትን ከም ኤግዚቢሽን ክትቕርቦ ከለኻ ወላ ብህሩ ይኹን ዘይፈለጥ ክፀንሕ ስለ ዝኽእል ኣብ ኤግዚቢሽን ኤግዛምፕል ሕጂ ኣብ ኤግዚቢሽን ሕጂ ኩሎም ነቲ መሳርሒታት ብቆርበ ዝስራሓ ብዕንጨይቲ ዝስራሓ እንድሕሪ ኣቕርብካዮ ወላ ሓትትካዮም ዘይምልሱ እውን ኣሎ ሕጂስ ሓትትካ ዘይምልስዎ ከም ዘሎ እዳፈለትካ ሕጂ እንድሕር ሸልልካዮ ባህልካ እንዳጠፍ ይኸይድ ከምኡ ንኸይኸውን ኩሉ እቲ ናይ ባህሊ ነጥፈታት ከም ምርኢት ኣብ ኤግዚቢሽን ኣብ ዝኾነ በዓላት ክረአ ኣሎ ኣብ ዝኾነ በዓላትካ እቲ ሃገራ እቲ ባህላዊ ወግዒታትካ ከም ምርኢት ከም ድራማ ዓይነት ይኹን ወላ ከም ግጥሚ ይኹን ወይ ዝኾነ ከም ምርኢት ናይ ባህሊ ትሕዝቶ ኩሉ ዘሎ ዘማለአ በዓላት ኣብ ውሽጢ ሕብረተሰብ ኮና እንድሕር ኣካይድናዮ ኩሉ ግዜ መሰረት መን እዮም መሰረትካ እቶም ዘና ኣሱ ደቂ 6ዱሽተ ዓመት ከወት ሕዝና እንድሕር ክነውርሶም እንድሕር ፈቲና እሶም እንዳ ዓብዮ ምስ ከዱካ ሽዑ ድሕሪኦም ዘለዉካ እንዳወርሲ ዝኸዱ ባህሊ ንኸውርስ ወይካ ባህሊ ንኸይተርፊ ክነስርሕ እንትኾና ግን ኩሉ መንእሰይ ተረብኡ ምዃኑ ፈሊጡ ኣብዘ ዘለናዮ ብዘ ዘለናዮ ዓቕሚ ገሊያ ብፅሑፍ ገሊኣኻ ካብ ሰብ እንዳወሰድካ ገሊኣኻ ትፈልጦ ትኸውን ትኽእል ዘላ ኩሉ ሲ ኣኻኽብካ ኣብ ሓደ ምሪት ክትሪኦ ከለካ ንኩሉ ሰብ ይዕጉቦ እዩ ንኩሉ ሰብካ ክብርፍ ስለ ዝኽእል ኣብዘ ዘለናዮ ቦታ ኣብዘ ዘለናዮ ዓቕሚ ኣብ ኩሉን ቅነ ዝካየድ ዘሎ ተሳተፎ ናይ ባህሊ ክህሉ ኣሎ
1: ኣዝዩ ፅቡቅ መግለፂ ጅሚ በዚ ኣጋጣሚ ኣነዋእዘ ከመስግነካ ድ ንስኻ ከም ሓደ መንእሰይ እንደገና ሞያዊ መንእሰይ ኮንካ ኣብ ባህሊ ዘለካ ተገዳስነት ዓብዩ ነቶም ከመሃል ብድሕሪካ ዝመፁ ንኣሸ ወለዶታት ተሰጋግሮ መሃልካ ኣዝየ ዘመስግነካ ንዓመትካ ባህሊ ስፍሕ ዝበለ ፕሮግራማት ወይ ድማ መደባት ርስመፁካ ተስፋ ይገብር ይኣምነለ
3: ክብሮት ተኸታተልትና በዚ ዝፀንሐ ካብ ዝተፈላለዩ ቦታታት ኮይና ክነዘራርቦም ዝፀንሐና መንእስያት ኩላትና መንእስያት ኣብ ባህሊ ዘለና ተራን ሓላፍነትን እንታይ ምዃኑ ተረዲና እቲ ንደልዮ ወይ ድማ እቲ ናብ መፃ ወለዶታት ክመሓላለፍ ዘለዎ ፅቡቅ ባህሊ እንብሎ ንምዕቃብ ሓላፍነት ኩላትና ክንስከም በዛ መደብ ተማሂርኩም ክትኮኑ ተስፋ ይገብር ሕጂ ድማ ናብቶም ዝተረፉ መረባት ማገር የስክረኩም።

0: በልሀይ ጉሩሽ ከንደ ከማታት ከስካያት ሰራውን ህሌከ ብሉ ቤለከ ኩፈ ወዴኩ ደልአና ቤለካ ተጥሩ ከሪያ ህሌከ እንደይኩ
1: ማሐሰን ይተሐመግልሊ ከፈትረክ በልክ ምን አደብከ ቀይርክ ሑድ ዋዴት የለክ ሞዴኮ ካነ
0: እየትሰል ህሌከ አርብሐት ከሰል እለ ቤት ዲባክም ግራብ ክሩይ እንደ ወዴከኒ ጎማት ኢኮን ወርሐመት ኢኮን ሓለት ናስ ውሲት ታንወሱ ለዲብሌና
1: ማ አንቀስኮ ምንኪ እላ አንቀስኮ በሊኒ
0: አላብ ከብጀት ሃጌካ ይህሌኮ ውማቅጠንየ አልሐምድልላ እፈድል ውላጄ ለበስኮ ወፀጎብኮ እንተ ላኪን እሊ ሽቕል ሽቕል ካቱ ውሓተ ርያ ሙኑ ይሕና እምበል ሕግላን እምበል ብከይር ውላድ ነብር ህሌና
1: በኪትና ውላድ ሰድዩ አልሓምድልላ ውላድና ምን ሰደና ሰኔና ወገረምና ኣዘተ መውድዑ ክእተ ይግልየ እሸፍግ ኣለየኮ
0: እሸፍግ ለየኮ ይቲ ይበለኒ እሊ ማ ኣሎ ውላድ ነድኡ ህለው ምን ላ ውሓር እደየካ ይትክረድ ይቡ እብላካ ኣለየኩ ደወልታ ክትሓርጥ ውትገይስ ጠርካ ስነየካ ኣቡ
1: ይሀይ ዝዑኪት ኣብዝሒ ሓረ ኣነ መብድያይ ኣነ ወመሰርትካይ ልእለ ወደ እንደ ፈጠንኮ ወድያ ፈጅርታ ትዕሰኒ ይወደ
0: እንደ ፈጠንካ ምን ወደ ግልህዳይ ፀመር ወይትቃውሓካ መግሀፍ ማል ሓልፈየካ ከመገፍ ንፅምፅለየካ ኣስቡሕ ኣስቡሕ ክልፍድ ክትትባጠር ህለየካ ግል እስይ ትፅመር
1: ኣመንቱ ብላሂ ብድሓንክኩም ይህለየኪ እዚ ሄድብ ፀመር ትሸከክ ይነህለየኪ ምን በይለኪ ተልህግ ኣላ
0: ኖሸ ርአ ውሳምዕ ኣለየኩም

0: ስምዓና ሓሰን ወልየ ኣብኡካ ቆልሉ ልልሰምዓካት ውሕና ልእላ ብየላሊ ይበል እቲ ማሕከመ ትግንሽከዩ
1: ድሓን ቀደም ማሕከመት ግያስና ኣምና እቡ ምገቢ ሰኒ ወይ ኣምና እቡ ምገቢ ግልየ ዘውምኑ
0: ኢልእምን እብላካልዩ ወኣና ሸዋሂድ ብየ ኢትፍራ ገድአምካ
2: ሰኒ ውዕላማ ሓሰን ኮፈ ዋዓልካ ዓረፍካ ማሚ
1: ዓረፍኮ ጉሩም ህለየኮ እንተ ላኪን ኣብይግኣካ ሚተእፈክና ወደየከ
2: ምወደየኮ
1: ምኩም ወደየካ የትስአልለየካ እላተ እም የተጋጽካለ እሚነት ሒማካ ጠላምካ ውብለህበት ወደ ሙላትከ ተልሄየከ
2: ሓሻዕ ወልላ ኣነ ኣማነት ይጠላምኮ ውብደምኩም ይተለየኮ እምከ ኖሰ ሸጣን መስካያ ወታመ ተለየቱ
0: ሸጣን እካ መስካ እንታት ማማዓድ ግዲድ ኣብካ ተህድግሌ ሕና ውንታየ ማሕከመት ግልትፈናቴናቱ እደ ሓርይት ይብል
2: ኣነ ለላ ገሄር ንጋር ምንሃላ ወልየ ግልይት ነፍዕ ሓጀት ምን ሽቁል እንደተዓጠላ ወከሳረት ገበይ ራያ ማእሰደሮ ትሌጣት
1: እምየ እንደጠላምካ ውማልና እንደተልሄካ ይትነፍዕ ሓጀት ትብላ እተያህለ ለማ ልግሉን ለክዓልና
2: እት መዓላህ ዋዕላ
1: እተያህለ ኣካብካ እና

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሰላም ዝኸበርኩም ተኸታተልትና ከመይ ትውዕሉ። ፍርቂ መዓልትን ፈረቓን ኣኺሉ ንሎም ረቡዕ 12 ናሕሰ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ። እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ኣብ ፀጋታት ኣከባቢ ውሕሳት ጠቃቅማ ክዝውተር ሚኒስትሪ መሬት ማይን ኣከባብና ዝኻኺሮም። ኣብ ዞባ ማእከል ብቕድሚ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት በፂሖም። ኣብ ዞባ ዓንሰባ ኣፍልጡ ሕብረተሰብ ኣብ ዕቀበ ቱሪዝማዊ ፀጋታት ክብርኽ መዘኻኸር ቀሪቦም። መንግስቲ ኮሎምብያ ንሮራታት ጎላን ከም ልዑላዊ ግዛኣት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነን የገጢምዎም። መንግስቲ ታይላንድ መጥቃዕትታት ፎክስ ብረት ንምግታእ ፍቓድ ብሕታዊ ዋነት ብረት ከም ዘወንዘፉ ሓቢሮም። መንግስቲ ቤልጅየም ኣብ ወተሃደራዊ ምህዞ ናይ ኣስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጦም። ዝርዝር ዜና። ፀጋታት ኣከባቢ ሓለኽትን ተበላሸውትን ብምዃኖም ውሕስ ኣገባብ ኣጠቃቅማ ክዝውተር መዘኻኸር ቀሪቦም። ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ፀብጻብ ኣሎ ጴጥሮስ መንግስት ከቕርቦ እዩ።
1: ፀጋታት ኣከባቢ ተፀንቀቕቲ ተበላሸውትን በረስትን ስለ ዝኾኑ ውሕስ ኣጠቃቅማ ክዝውተር ኣብ ሚኒስትሪ መሬት ማይን ኣከባብን ግዜያዊ ሓላፊ ክፍለ ኣከባቢ ኣቶ ክብሮም ኣስመሮም ኣዘኻኺሩ። ኣከባቢ ተዳህሰስትን ዘይተዳህሰስትን ህወታውያንን ዘይህወታውያንን ብሰብ ዝተሰርሐን ተፈጥሮኣውን ኮይኑ ዲጋታት፣ ወደባት፣ ፅርግያታት፣ ህንፃታትን በዓትታትን ኣኽራናትን ውሓይዛትን ሜዳታት ጫካታትን ካልእን ከም ዘጠቓልል ኣረጋጊፁ። እቲ ክፍሊ ኣከባቢ ጠቀስ ሓበሬታን ዳታን ብምድላው ከከም ኣገዳስነቱ ናብ ህዝቢ ከም ዝርግሕ ዝጠቐሰ ኣቶ ክብሮም ኣብ ዝሓለፈ ዓመታት ብዝተካየደን ምሕደራ ድርቕ ጉሓፍ ዝምልከት መፅናዕቲ ኣብ ዓበይቲ ከተማታት 70 ሚታዊት ጉሓፋት ዝምሽምሽ 18 ሚታዊት ድማ ፕላስቲክ ምዃኑ ፍሊጡ። በዚ መሰረት ኤርትራ እታው ሰደድ ምዝርጋሓን ምጥቃምን ፕላስቲክ ንምቁፅፃር ሕጋዊ ምልክታ ቁፅሪ 99/2024 ኣብ ግብሪ ውዒላ ትሰርሓሉ ከም ዘላ ብምሕባር ምስ ሚኒስትሪ ሕርሻ ብምትሕብባር 364 ቶን መዓልቱ ዝሓለፈ ፀረ ባልዕ መድሃኒት ንወፃኢ ሃገር ተለኣይኹ ከም ተወገነ ከምኡውን 100 ቶን ዝተፈላለየ ጓሓሳት ከም ተቐብረን ከም ተቓፀለን ውሑድ ድማ እንደገና ተመስርሒ ዳግም ኣብ ጥቕሚ ዝውዕለሉ ባይታ ከም ተራሕወ ገሊጹ። ንኩነታት ብከላ ኣየር ከተማ ኣስመራ ኣመልኪቶ ኣብ ዝሃቦ ሓበሬታ ካብ 2019 ክሳብ 2024 ኣብ ዝተካየደ መፅናዕቲ ብዘይካ ኣብ ወርሓት መጋቢትን ሰነን ብሰንኪ ካምሲን ዝኽሰት ብከላት ፀዓቂ ተጓዳእቲ ጋዛትን ኣሰካፊ ከም ዘይኮነ ብምጥቃስ እቲ መፅናዕቲ ኣብ ከተማ ኣስመራን ካልኦት ከተማታትን ሃገርና ቀፃሊ ምዃኑ ሓቢሩ። ኣብ መወዳእታ ኣቶ ክብሮም ኣብ ምዕቃብ ሓመድን ማይን ምግራብን ዳግመ ምግራብን ዝሰላሰል ዘሎ ስራሕ ብዝለዓለ ናህሪ ክቕፅልን ንኩሉ ኣካል ሕብረተሰብ ብዘሳትፍ መንገዲ ክውደብን ተላብዩ።
0: ኣብ ዞባ ማእከል ብቕድመ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት ከም ዝበፅሐ 81 ናሕሳብ ዝተካየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ጋዜጠኛ ቤትኤል ሰሎሞን ዘዳለወቶ ፀብጻብ ኣሎ ሳምራዊት ሊቪዮ ክተቕርበልና እዮም።
2: ኣብ ዞባ ማእከል ኣብ ዓመታት ትምህርቲ 2025 2026 ብቕድመ ትምህርቲ ንመባእታ ናይ ዝሰገሩ ተምሃሮ መጠን 98.5 ሚታዊት ከም ዝበፅሐ ኣብ ዝተኻየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ኣብቲ ጨንፈር ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ መኽፈቲ ቃል ውፅኢት ትምህርቲ ንምብራኽ ኣብ ዝካየድ ዘሎ ፃዕሪ ተሳትፎ ወለዲ ተምሃሮን መምህራንን ክሕይል ኣዘኻኺሩ። በብኣሃዱ ኣብ ዝቐረበ ፀብጻባት ብቕዓት ትምህርትን ተምሃሮን ክብ ንምባል ንዝግበር ዘሎ ፃዕሪ ንምድራዕ

0: ድኻማት ኣላሊኻ መሰረታዊ ለውጢ ንምምፃእን ኣብ ኣገልግሎት ቅድመ ትምህርቲ ወፍሪ ካብ ዝጅምር ተሳታፍነት ተምሃሮ ኣብ ውሽጢ ዓመት ብ6 ሚታዊት በዝሒ መምሃራን ከ ብ30 ሚታዊት ክብ ከም ዝበለ በሪሁ ንብቓዓት ትምህርቲ ብሓፈሻ ብዝምልከት መጠን ምሕላፍ ካብ መባታ ክሳብ 11 ክፍሊ 89.3 ሚታዊት ክበፅሕ ከሎ መጠን ምቁራፅን ምትራፍን ኣብ ድሓን ደረጃ ከም ዝርከብ ኣብቲ ፀብፀባት ተጠቒሱ ተሳተፍቲ ድሕሪ ዘካየድዎ ዘተንክትዕን ኣብ ኣመዳድባ መምሃራን ኣተኩሮ ክግበር ብቕዓት መምሃራን ንምዕባይ ስልጠናታት ክወሃብን ብግቡእ ክግምገምን ፅበት ፅገናን መምሃሪ ክፍልታት ቆላሕታ ክግበረሉ ከምኡ እውን መንበሪ ኣባይቲ መምሃራን ክሕሰበሉ ዝብልን ካልእ ርእቶታትን ኣቕሪቦም ኣብ ምምሕዳር ዞባ ማእከል ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ገርግሽ ኣብ ዘስምዖ ቃል ትምህርቲ መሰረታዊ መሰል ዜጋታት ስለ ዝኾነ መንግስቲ ዓብይ ኣተኩሮ ሂቡ ይሰርሓሉ ከም ዘሎ ብምግላፅ ብቕዓት ትምህርትን ትሕተ ቅርፂ ንምምሕያሽ ተራ ኣመሓደርትን ኮምን ክዓዝዝ ኣተሓሳሲቡ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ መወዳእታ ትምህርቲ ብውህደት እንተተሰሪሕሉ ዝዕውት ወፍሪ ህንፀት ሃገር ከም ዝኾነ ብምጥቃስ ብቑዓት ዜጋታት ንምፍራይ ኣብ ቅድመ ትምህርቲ ተበጋጊሱ ዘሎ ወፍሪ ክዕወት ናይ ኩሉ ኣካል ዕዮ ገዛ ከም ዝኾነ ኣገንዚባ ኣብ ዞባ ማእከል 175 ናይ ቅድመ ትምህርቲ 103 ናይ መባእታ 51 ናይ ማእከላይ ደረጃ 22 ድማ ናይ ካልኣይ ደረጃ ብጠቕለላ 354 ኣብያተ ትምህርቲ ኣለዋ
1: ናብ ካብ ዞባ ዓንሰባ ዝመፀና ዜናዊ ፀብፃብ ምስ ንሰግር ድማ ኣብ ዞባ ዓንሰባ ኣፍልጦ ሕብረተሰብ ኣብ ዕቀበ ቱሪዝማዊ ፀጋታት ንምብራኽ ዕቱብ መደባት ክትግበር ከም ዘድሊ መዘኻኸር ቀሪቦም ወኪል ኤሪና ኣብ ፀገርግሽ ተስፋ ማርያም ብመልክዕ ፀብፃብ ዘዳልዎ ትሕዝቶ ኣሎ ኣርሴ ማስመሮም ክተቕርበ እያ
2: ቱሪዝማዊ ፀጋታት ብግቡእ ተዓቂቦም ናብ ወለዶታት ንክመሓላለፉን ምንጭ ቁጠባዊ ኣታዊታት ክኾኑን ምእንቲ ኣብ ምብራኽ ኣፍልጦ ሕብረተሰብ ዘተኮረ ስራሓት ምክያድ ኣገዳሲ ከም ዝኾነ ኣብ ምምሕዳር ዞባ ዓንሰባ ዋና ዳይረክተር ክፍሊ ቱሪዝም ኣቶ ሳልም ዓሊ ገሊጹ እዚ ዝተገልፀ ብ8/9 ነሓሰ ኣብ ንኡስ ዞባታት ገለብን ዒላ በርዕድን ብዛዕባ ዝርከብ ቱሪዝማዊ ፀጋታት ዳሰሳዊ መፅናዕቲ ብምግባር ምስ ነበርቲ መራትን ደቂ ዓንዱ ናብ ዝተኻይደ ርክባት እዮም እቲ ዳሰሳዊ መፅናዕቲ ነቲ ድሕሪ ምፍራስ ናርእስ ኣብ 1988 ከቢድ ምርብራብ ዝተኻየደሉ ግንባር ሮራ መንሳዕን ኣብኡ ዝርከብ ታሪካዊ ሓድግታትን ኣብ ከባቢ መራትን ደቂ ዓንዱን ዝርከብ ሓደጋ ምፅናት ኣንፀላሊዎ ዘሎ ሃብቲ ገረብን እንስሳ ዘገዳምን ከምኡውን ኣብ ከባቢ ቤልታ ዘሎ ቀይሕ እምኒ በረድ ዝሸፈነ ነይሩ ስነ ጥንታዊ ኣሰራት ተፈጥሮኣዊ ፀጋታት ሃይማኖታዊ ቦታታት ብዙሕነት ባህልን ያታን ስነ ጥበባዊ ፍርያትን ካልእን ካብቲ ፍሉይ ፀጋታትና ምዃኑ ዝሓበረ ኣብ ክፍሊ ቱሪዝም ሓላፊ መፅናዕትን ምክህታል ፀጋታትን ኣቶ ፍስሓ ሃብተ ሕብረተሰብ ፍሉይ ኣሰራት ምስ ዝረክብ ንዝምልከቶ ኣካል ዘድሊ ሓበሬታ ብኣጋ ከመሓላልፍ ኣብ ደረጃ ምፅናት ዝርከብ ጥንታዊ መቦቅላዊ ኣግራብ ግቡእ ክንክን ክግበረሉ ባህልናን ስነ ጥበባዊ ፍርያትናን ድማ ቀፃልነቱ ብዘውሕስ ኣገባብ ክዝውተር ተላብዮም ኣብ ክፍሊ ቱሪዝም ሓላፊ ፍቓድ ስራሕን ቁፅፅራዊ ብቕዓት ትካላት ቱሪዝምን ኣቶ ሃብተ ጋብሪ መንግስቱ ብወገኑ ትካላት ንባህልናን ያታናን ዘላልዩን ክብርታትና ዝሕልውን ከምኡውን ኢንዱስትሪ ቱሪዝም ሃገርና ኣብ ምምዕባል ድፊኢት ዝፈጥሩ ክኾኑ ከም ዝግባእ ኣተሓሳሲቡ
1: ኣብ ንኡስ ዞባ ማይ ምነ እትርከብ መረበር ፈልሲ ኣትኳሮ ጠለባት ገረብቲ ዘማልእ ምድለዋት ብምግባር መረባት ምግራብ ንምዕዋት ልዑል ኣስተዋፅኦ ትገብር ከም ዘላ ተሓቢሮም እታ መረበር ፈልሲ ሎሚ ዓመት ን30 ነጥፈታት ምግራብ ልዕሊ 170,000 ፈልስታት ከም ዘዳልወት መብዛሕትኡ ከዓ ምስቲ ከባቢ ሰማዕ 22 ዓይነታት መበቀላውን ዘይመበቀላውን ኣግራብ ከም ዝኾነ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ መዓሾ ጎይቶም ገሊፆም እቲ ፈልስታት ድሮ ብውልቀ ገረብትን ወፋሮ ክረምታዊ ልምዓትን ኣብ ቀላጥ ቦታታት ሕዛእትታትን ናይ እምነት ቦታታትን ይትከል ከም ዘሎ እውን ብተወሳኺ ኣረዲኦም እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ፀሮና ተዋፊሮም ዘለዉ ተምሃሮ ክረምታዊ ልምዓት ንዝተዋህቦም ዕማማት ምዕቃብ ማይ ንሓመድን ብግቡእ የሰላስሉ ከም ዘለዉ በዓል ሞያ ሕርሻ መሃንድስ ዜና ግርማይ ሓቢሮም እቶም ተምሃሮ ኣብ ምስራሕ ዛላታትን ከትርታትን ምትካል ፈስታትን ምኮስኳስ ኣግራብን ከምኡ ውን ኣብ ምፅጋን ዛላታትን ከትርታትን ይነጥፍ ኣለዉ ዘጊድ ድማ ኣስታት 30 ኪሎ ሜትር ቅናታዊ ዛላታት 549 ሜትሮ ክቦ ከትርታት ከምኡ ውን ልዕሊ 900 ንፈልሲ ዘገልግል ጎዳጉዲ ከም ዝዓመሙ ክፍለጥ ተኻኢሉ ኣሎም ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ መንግስቲ ኮሎምብያ ንሩራታት ጎላን ከም ልዕላዊ ግዝኣት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነኔ ገጢምዎም ሚኒስትሪ ጉዳያት ወፃኢ ሶርያ ትማሊ 11 ናሕሰ ኣበ ዘውፅኦ መግለፂ እቲ ስጉምቲ ንኣህግራዊ ሕጊ ዝፃረር ንዲፕሎማስያዊ ዝምድና ሃገሩን ኮሎምብያን ድማ ኣብ ሓደጋ ዘእቱ ምዃኑ ኣጠንቂቖም ኣሜሪካ ብ 219 ንሮራታት ጎላን ከም ልዕላዊ ግዝኣታት እስራኤል ኣፍልጦ ምሃባ ዝፍለጥ ኮይኑ ኮሎምብያ ኣብቲ ጉዳይ ተመሳሳለ ስጉምቲ ዝወሰደት ካልአይቲ ሃገር ኮይና ኣላ እስራኤል ንሮራታት ጎላን ኣብ 1967 ብውግእ ጎቢጣ ብምሓዝ ኣብ ትሕቲ ቁፅፅራ ድሕሪ ምእታዋ ኣብ 1981 ንምሕደርኡ ዝምልከት ሕጊ ከም ዘተኣታተወት ጸብጻባት የረድኦም ይኹን እምበር ባይቶ ጸጥታ ውድብ ሕቡራት ሃገራት እቲ ስጉምቲ ንሃገራዊ ሕጊ ዝጥሕስን ዘይቅብሉን ምዃኑ ብምጥቃስ ክቃወም ጸኒሑሎም እስራኤል ኣብ ሶርያ ጥራይ ዘይኮነት ኣብ ፍልስጤምን ሊባኖስን እውን ናይ ምስፍሕፋሕ ፖሊስታት ትኽተል ከም ዘላ ዝፍለጥ እዮም መንግስቲ ታይላንድ መጥቃዕትታት ፎክስ ብረት ንምግታእ ንፍቓድ ብሕታዊ ዋነት ብረት ከም ዘወንዘፎ ሓቢሮም እቲ መንግስቲ ነዚ ስጉምቲ ዝወሰደ ኣብ ዝሓለፈ ሰሙን ኣብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ 8 ሰባት ድሕሪ ምቕትሳሎም እዮም ብዘይካዚ መንግስቲ ታይላንድ ብዘይ ሕጋዊ መንገዲ ብረት ዝሓዙ ዜጋታት ክረክብዎ ብሕጋዊ መንገዲ ዝወነንዎ ድማ ኣብ ህዝባዊ ቦታታት ሒዞምዎ ከይንቀሳቐሱ ኣዚዝዎሎም ታይላንድ ኣብ ዞባ ደቡባዊ ምብራቅ ኤስያ ብብዝሒ ብሕታዊ ዋነት ብረት ኣብ ቀዳማይ ደረጃ ከም እትስራዕ ዝጠቕሱ ጸብጻባት ኣብቲ ሃገር ልዕሊ 10 ሚልዮን ጠበናጁ ኣቢድ ሲቪል ውልቀ ሰባት ከም ዘሎ የረድኦም ብሕታዊ ዋነት ብረት ብደረጃ ዓለም ካብ ቀንዲ ጠንቅታት መጥቃዕትታት ፎክስ ብረት ምዃኑ ይጥቀሳሎም መንግስቲ ቤልጅዮም ኣብ ዝቕፅል 10 ዓመታት ኣብ ወተሃደራዊ ምህዞ ንያስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጦም እቲ ካብ መወዳእታ 226 ክሳብ 235 ዝትግበር መደብ ወተሃደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድልዳልን ዘመናዊ ንምግባርን ዝዓለመ ምዃኑ ሚኒስትሪ ምክልኻል ቤልጅዮም ሓቢሮም ብመሰረቲ መደብ ቤልጅዮም ኣብ ነብሲ ወከፍ ዓመት ኣስታት 400 ሚልዮን ዶላር ንወተሃደራዊ ምርምርን ምህዞን ክስሊዓም መንግስቲ ቤልጅዮም ኣብ ዝሓለፈ ወርሒ መጋቢት ንወተሃደራዊ ወፃኢታት ሃገሩ ናብ ልዕሊ 200ታዊት ካብ ጃምላ ሃገራዊ እቶቱ ክብ ከም ዘበሎ ዝዝከር እዮም ጀርመን ብሪጣንያ ፖላንድን ሮማንያን ዝርከበን ሓያሎ ሃገራት ኤውሮጳውን ወተሃደራዊ ወፃኢታት ናይ ምዕባይ ስጉምትታት ክወስዳ ጸኒሐን ኣለዋ ጸጥታ ኤውሮጳ ብፍላይ ድሕር ምውላዕ ኩናት ዩክሬን እናንቆልቀሎ ብምምፅኡ ሃገራት ዞባ ዓቕሚ ምክልኻልን ከደንፍዓ ከም እተገደደ ጸብጻባት ይጠቕሶም ኣብ 225 መጠን ተጠቃምነት ከሰል ብደረጃ ዓለም መጠን ኣወሰኽ ከም ዘየርአየ ጸብጻባት ኣህግራዊ ወኪል ፀዓት ሓቢሮም መጠን ተጠቃምነት ከሰል ብባዶ ነጥብ 500ታዊት ብምውሳኽ ኣስታ 9 ቢልዮን ቶን ከም ዝበጽሐዮም እቶም ጸብጻባት ዝጠቕሶም ይኹን እምበር ምስ ምምዕባል ተሓዳሲ ፀዓት ጠለባት ከሰል ክሳብ 230 ብልዕሊ 300ታዊት ክጐድል ከም ዝኽእል እዩ ግምታት ዘሎም ብከላ ኣየር ንምንካይ ተጠቃምነት ከሰል ክጐድል ክቐርብ ጸንሐ ኣህግራዊ ፀውዒታት ከምቲ ዝድለ ክትግበር ከም ዘይጸንሐ እዩ ዝጥቀስ ከሰል ካብ ቀንዲ ጠንቅታት ብከላ ኣየር ምዃኑ ዝፍለጥ እዮም ኣብ መንጎ ኤውሮጳዊ ሕብረትን ብራዚልን ኣርጀንቲና ኡሩጓይን ፓራጓይን ዝሓቆፍ ቀፅሪ መንኮርኮስ ዝተኸተመ ናፃ ንግዳዊ ስምምዕ እወንታዊ ውፅኢት ክርከቦ ከም ዝጀመረ ብራዚል ሓቢራ ብራዚል ናብቲ ሕብረት እትገብሮ መጠን ሰደድ ኣብ ውሽጢ ዝሓለፈ ክልተ ኣዋርሒ ጥራይ ብልዕሊ 400ታዊት ከም ዝዓበየ ገሊጽ ኣላ ኤውሮጳዊ ሕብረት እውን ምስተን ሃገራት ዘካይዶ ንግዳዊ ምልዋጥ ኣብ ወርሓት ሰነን ሓምለን እወንታዊ ገስጋስ ከም ዘመዝገበ ኣፍሊጦም እቲ ካብ ዝሓለፈ ወርሒ ግንቦት ተግባራዊ ዝኾነ ስምምዕ መጠን ቀረፅ ብኣስታ 90ታዊት ብምጉዳል ንንግዳዊ ምልዋጥ ክልቲኦም ወገናት ዘደንፍዕ እዮም እዚ ድማ ድሕሪ ናይ 25 ዓመታት ዝርርብ ዝተኸተመን ብደረጃ ዓለም ዝዓበየን ስምምዕ ናፃ ንግዲ ንሳዕቤናት ናይቲ ኣሜሪካ ኣብ ልዕሊ ክልቲኦም ወገናት እትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል እውን ይሕበር ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 300ታዊት ጃምላ ዓለማዊ እቶትን ይሽፍኖም በዚ ድማ እዚ ንግዳዊ ስምምዕ ኣብ ምድንፋዕ ቆጠባ ክልቲኦም ወገናት ዝህልዎ ተራ ቀሊል ከም ዘይግመት ክኢላታት ክእምቱ ጸኒሖም ኣለዉ ኣውስትራልያን ቪየትናምን ኣጠቓላሊ ስትራቴጂካዊ ዝምድንአ ንምስፋሕ ክሰርሓ ተሰማሚዐን። እቲ ስምምዕ ፕሬዚደንት ቪየትናም ቶ ላምን ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዘን ትማሊ 11 ናሕሰ ኣብ ካምቢራ ርእሰ ከተማ ኣውስትራልያ ኣብ ዘካየድዎ ዝርርብ ተበፂሖም። ክልቲኦም መራሕቲ ኣብቲ ኣጋጣሚ ኣብ ምምዕባል ፅላታት ምክልኻል፣ ፀጥታ፣ ቁጠባ፣ ቴክኖሎጂን ምግታ ክሊማዊ ምዝባልን ዘተኮረ ስምምዓት ከም እተፈራረሙ ሓቢሮም። ብዘይካዚ ክልቲኤን ሃገራት ኣብ ዕደናን

ጥረድን ብርቂ ማዕድናት ክተሓጋገዛ ምዃነን ኣብቲ ርክብ ኣፍሊጠን ኣለዋ። ኣብ 2015 ልዕሊ 14 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ዘካየዳ ኣውስትራልያን ቪየትናምን ኣብዚ ዓመት እዚ ናብ 20 ቢልዮን ዶላር ክብ ንምባሉ ይስርሓ ከም ዘለዋ ሓቢረን። ዜና ንምዝዛም ቀንዲ ኣርእስተ ዜና ደግመልኩም። ኣብ ፀጋታት ኣከባቢ ውሑሳት ጠቓቕማ ክዝውተር ሚኒስትሪ መሬት ማይን ኣከባብን ኣዘኻኺሮም። ኣብ ዞባ ማእከል ብቕድመ ትምህርቲ ናይ ዝሓልፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት በፂሖም። ኣብ ዞባ ዓንሰባ ኣፍለጦ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ክብርኽ መዘኻኸሪ ቀሪቦም። መንግስቲ ኮሎምብያ ንሮራታት ጎላን ከም ልዑላዊ ግዛኣት እስራኤል ኣፍለጦ ምሃቡ ካብ ሶርያ ኩነኔ ገጢምዎም። መንግስቲ ታይላንድ መጥቃዕትታት ፎክስ ብረት ብምግታእ ብፍቓድ ብሕታዊ ዋንነት ብረት ከም ዘወንዘፎ ሓቢሮም። መንግስቲ ቤልጅም ኣብ ወተሃደራዊ ምህዞ ንያስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጦም። ዜና ተዛዚሙሎ ብርህማዓልቲ

0: ሰላምን ጥዕና ንምነ ዝኸበርኩም ተዓዘብትና ከመይ ብዒልኩም ዕለታዊ ዜና ስፖርት ሒዝና ቅድሚ ኣለና ንምክህታልኩም ብኸብሪ ንዕድም።
1: ክረምታዊ ውድድር ግራስሮት ካልኣይ ዙርያ ይቕፅል። በዚ መሰረት ትማል ሰለሳ ኩዕሶ እግሪ ናይ ትሕቲ 15 ዓመት ኣብ 4 ሜዳብ ዝቐፅለሉ ፈለማት ዝተረኸባ ጋንታ ቲራቨሎን ፓራዲዞን ክኾና ከለዋ እዚ ግጥም ድማ ብናይ ሓባር ውፅኢት 2-2 ተዓፅዩ። ቀፂለን ዝተረኸባ ድማ ጋንታታት ኣባሻውል ንሰረጀቓም 5 ብባዶ፣ ገዛ ባንዳን ማይ ተመናይን 1-1፣ ጋላ ነፍሕን ዕዳጋ 5-1 ብባዶ፣ 4 ኣስመራ ንሰንበል 5-1፣ ፀፅራትን ማእኸል ከተማን 1-1፣ ጎዳይፍ ንኣኸይ 4-1፣ በሪኽ ድማ ንገጀረት 1-1 ብዝኾነ ውፅኢት ተፈላለየን። ኣብ ናይ ደቂ ኣንስትዮ ድማ 4 ኣስመራ ንኣኽሪ 4-1፣ ጎዳይፍ ንፓራዲዞ 3-0፣ ኣባሻውል ንበሪኽም፣ ከምኡ ድማ ማይ ተመናይ ንዕዳጋ 5 ድማ 4-0 ብዝኾነ ውፅኢት ስዒረንን። እዚ ክረምታዊ ውድድር ሎም ረቡዕ ብናይ ኩዕሶ እግሪ ትሕቲ 17 ዓመት ኣብ 4 ሜዳ ቐፂሉ ክውዕል ምዃኑ እውን ህዝባዊ ርክባት ተኽሊት ኢሳቅ ሳንዲያጎ ሓቢሩ። ውሽጣዊ ውድድር እዚ ሓይሊ ኣየር ኤርትራ ይቕፅል። ብረቡዕ 5-1 ዝፈለመ ውሽጣዊ ውድድር ሓይሊ ኣየር ኤርትራ ትማሉ 3 ብግጥማት ኩዕሶ እግርን ኩዕሶ መረብን ኣብ ሜዳ ማዓስከር ሓይሊ ኣየር ኤርትራ ቀፂሉ። ኣብቲ ዕለት ፈለማ ዝተረኸባ ናይ ኩዕሶ እግሪ ጋንታት ደቂ ኣንስትዮ መሰረተን ፈንቅልኒን ነይረን። እዘን ክልተ ጋንታት ሚዛናዊ ግጥም ከካይዳ ንከለዋ ኣብ መበል 23 ከምኡ ድማ 29 ደቂቕ ጋንታ ፈንቅል ብመንገዲ ኤልዳና ክንፍን ደይልና ገብረትንሳኤን ሽቶ ረኸበት። ተፃወቲ ጋንታ መሰረት ድማ ኣብ መበል 33 ደቂቕ ብመንገዲ ሲሞና ገብረዮና ሽቶ ብምርካብ ንውፅኢት ናብ 2-1 እኳ ተፅብቦ ማዕረ እቲ ገብራ ሽቶ ግና ይረኸበትን። ፀወታ ድማ ብዓወት ጋንታ ፈንቅል 2-1 ተዓፅዩ። ቀፂላ ዝተረኸባ ጋንታት ዊናን ሕድርኒን ነይረን። ተፃወቲ ጋንታዊና ኣብ ቀዳሚይቲ ደቂቓ ዝግጥም ብመገዲ ፎርትና ሽቶ ረኺበን መወሶም። ነታ ሽቶ ተመዝገበተን ካሕውያ ፃወቲ ሕድሪ ኣብ ከቢድ ስራሕን ፀሚደን ሰይጥወን ድማ በል 7ይ ደቂቕ ብመገዲ ሚካኤል ሚካኤል ተማዓራርያ። እዚ ግጥም ናብ ዕረፍቲ ቅድሚ እታዊ ጋንታ ሕድሪ ፍፁም ቅላዕ እኳ ረኺባት እምበር ክትጥቀመላ ግን ኣይከኣለትን። ብድሕዚ ድማ ተወሳኺ ሽቶ ብዘይምንባሩ እዚ ግጥም ብናይ ሓባር ውፅኢት 1-1 ተዛዚሙ። ኣብቲ ዕለት እቲ ኩዕሶ መረብ ናይ ደቂ ተባዕትዮ እውን ተኻይዱ ነይሩ እዩ። ፀሓይ በርቅን ሓሊበት ሮኬት ድማ ንፅንዓት ብተመሳሳሊ ውፅኢት 2-2 ስዒረነን። ውሽጣዊ ውድድር እዚ ሓይሊ ኣየር ኤርትራ ሎም ረብዑን ቀፂሉ ክውዕል እዩ። ፌደሬሽን ኩዕሶ እግሪ ኤርትራ ዝወደቦ ስልጠና መንእስያት ድያኑን ተዛዚሙ። ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ክኢላዊ ዓቕሚ ሙያ መንእስያት ድያኑ ንምዕባይ ካብ መላእ ሃገር ዝተዋፅኦም 31 ደቂ ኣንስትዮን ዝርከብኦም 58 መንእስያት ክቦ ፀንሐ ናይ 4ይ ዓመት መደብ ስልጠና ብ1

0: ሸውዓተን ሓሰ ዛዚሙም እዚ ኣብ መደባት ውድድር ግራስሮት ክልዕ ድማ 14 ክሳብ 17 ዘሎም ሕፀት መንስያ ድያኖ ንምምላእ ከምኡ ንብቕዓት ተቃት ድያኖ ንምፍራይን ዓሊሙ ብሃገራዊ ኢንስትራክተራት ድያንነትን ኣካላዊ ብቕዓትን ዝተኻየደ መደብ ክልሳ ሓሳብን ግብራዊ ናይ ስልጠና ከምኡን ንኣካላዊ ብቕዓት ልምምዳ ተጠቓለዩ ነይሩ። ኣመዛዝም ናይቲ ሓለፍቲ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ዝተኽብሉ ኣጋጣሚ ምክትል ፕሬዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ተስፋ ሚካኤል ብርሃነ ብዘስምዖ ቃል ሰልጠንቲ ዝረኸቡ ናይ ስልጠና ዕድል ተጠቂሞም ብዲስፕሊንን እሩም ስነ ምግባርን ተሰኒዮም ብቑዓት ተካኣት ናይቶም ሕጂ ኣብ ስራሕ ዘለዉ ድያኑ ክኾኑ ፅቢት ከም ዝግበር ብምግላጽ ኣብ ኩሉ ጉዕዞኦም ደገፍን ምክትታል ፌደሬሽን ከም ዘይፍልዮም ድማ ኣረጋጊጹም። ሰልጠንቲ መንስያት ኣብ ዝሃብዎ ርእቶን ተዝወሰድዎ ስልጠና ብግብራዊ ስራሕ ዝያዳ ንምዕማቕ ሰፊሕ ናይ ምድናይ ባይታ ክፍጠረሎም ተላብዮም። ኣብ ምዛም እቲ መደብ ዝሳተፍ ዝተዳለወ መልቐት ምስክር ካብ ኢድ ኣቶ ተስፋ ሚካኤል ብርሃነን ዋና ፀሓፍ ፌደሬሽን ኩዕሶ እግሪ ኤርትራም ኣቶ ሙልጌታ ገብረትንሳኤን ተዓዲሉ። ቻምፒዮን ኩዕሶ እግሪ ደቂ ተባዕትዮ ከተማ ከረን ብ9 ናሓስም ኣብ ስታድዮም ከተማ ከረን ግጥማት ኣብ ዝቃጸለሉ ዳር ሰላም ክትዕወትን ከላ ደንደንን ገዛ ዋንዳን ድማ ነጥቢ ተማቒለን ፈለማ ዝተረኸባ ጋንታተ ዳር ሰላም ምስ ደሴት ኮይነን ካብ ፈለማ ዳር ሰላም ብሓይል መጥቃዕቲ ብምብጋስ ካብ ዑስማን መሓመድ ሸቶ ረኺባ ቕልጡ ፈርሕነት ሓዘት። ጋንታ ደሴት ድማ ፀኒሓ ካብ ዮሃንስ ባህል ልብሸቶ ረኺባ ነዝግጥም ማዕረገ በረቶን ንዕረፍቲ ድማ ሓደ ብሓደ ኣተዋን። ኣብ ካልኣይ ብረ ጋንታ ዳር ሰላም ኣከታቲላ ካብ ኤም ሁስንን ዑስማንን ክልተ ጉላት ብምውሳኽን 3-1 ትመርሕን ከላ ጋንታ ደሴት እውን ብመንገድ ናት ናይ ኪዳን ሓንሸቶ ረኺባ ንውፅኢት ናብ 3-2 ኣፅበበቶም። ቀፂላ ጋንታ ዳር ሰላም ዓዳልነታ ብምሕያል ብመንገዲ ቲም ኣብ ብሉፅ ቁመና ዝርከብ ኣጥቃዓያ ዑስማን መሓመድ ሸቶ ብምዝጋብ ሃትሪክ ሰሪሑ ንጋንቱም 4-2 ዕወታ ክኢልዋን ናይ ዝግጥም ድማ ብሉፅዋታ ኮይኑ ተሸሊሙን። ቀፂል እውን ናይ ዝሓለፈ ዓመት መቀናቐንቲ ዝኾና ጋንታት ደንደን ኣንጻር ገዛ ባንዳይን ተራኺበን ቀዳማይ ኤብረ ዘንክልተ ጋንታት ማራኽን ሓይል መጥቃዕቲ ስራይ ፀወታ ኮይ እምበር ሸቶ ግን ኣይተመዝገቦን ባዶ ባዶ ድማ ዓረፈም። ኣብ ካልኣይ ብረ እውን ንተዓዘት ዝመስጠ ምንቅስቓስ ብምንፅብራቕም ገዛ ባንዳ ካብ ኣዝሆር ኢብራሂም ሸቶ ብምርካብ ክትመርሐን ከላ ጋንታ ደንደን ድማ ኣይዶንጌትን ካብ ፈደን ፍረዝጊ ብመንገዲ ቕላዕ መፅዓት ሸቶ ብምዝጋብ ንፀወታ ማዕራርየቶም። ብድሕዚ ድማ ዝተራእ ሸቶ ብዘይ ምንባሮም እዚ ግጥም ብናይ ሓባር ውፅኢት ሓደ ብሓደ ተዓፅዎም። ናይ ጋንታ ገዛ ባንዳም ኣዝሆር ኢብራሂም ድማ ዝግጥም ብሉፅ ፀወታይ ኮይኑ ተረቑሑም። ፈደርሽን ክዕሶ እግሪ ንኡስ ዞባ ተሰነይ ብምክንያት ቻምፒዮን ክለባት ውድድር ሰሪዖም። ፈደሬሽን ኩዕሶ እግሪ ንኡስ ዞባ ተሰነይ ብምክንያት ቻምፒዮን ክለባት ናይቲ ንኡስ ዞባ ንሓደ ወርሒ ዝቕፅለ 6 ክለባት ቀዳማይ ዲቪዥንን ተካእቲ ክለባትን ብክልቲ ፆታ ዝሳተፈ ውድድር ብ10 ናሓሰ ጀሚሮም። ኣብቲ ዕለት ፍለማ ዝተረኸባ ጋንታት ሰቲትን ኣረሽድን ክኾናን ከለዋ ኣብዚ ግጥም ድማ ጋንታ ሰቲት ብመንገዲ ኣጥቃዓ መሓመድ ብርፅ ሸቶ ብምዝጋበ ንዕረፍቲ ሓደ ባዶ መሪሓ ወፀት። ኣብ ካልኣይ ብረ ዝግጥም ረስቱን ወሲኹ ክምለስን ከሎ ጋንታ ሰቲት ድማ ብመንገዲ ፀወታይ ዓድል ካልኦት ሸቶ ብምውሳኽ ጋንቱኦም 2 ባዶ ክመርሓ ክኣላም። ብድሕሪ ዝምድብ ግዜ ኣኺሩ ተወሳኺ ግዜ ምስ ተረኣየ ጋንታ ኣርሽድ ሓንሸቶ ተመዝግብን ከላም ካብ ስዕረት ግናይ ምጠተትን እዚ ግጥም ብዓወት ጋንታ ሰቲት 2-1 ተዓፅዎም። እዚ ግጥም ሎም ረቡዕ ጋንታት ባርካ ምስ ጋንታ ኣዳል ብዘካየደኦ ግጥም ቀፂሉ ክውዕል ምዃኑ እውን ዝበፅሓና ሓበሬታ ኣረድዩም። ኣብ ሃገራ እውን ከምኡ ናይ ምሕዝናት ግጥማትን ድሕሪ ምፅናሕ ክለባት ናብ ስሩዕ ግጥማትን ኣብ ዝምለሳሉ ዘለዋ እዋን ማሕበር ኤውሮጳ ዝሰርዖ ግጥማት በቲ ዓመታውን ናይ ዝሓለፈ ዓመት ዕውታት ቻምፒዮንስ ሊግ ኤውሮጳን ኤውሮጳ ሊግን ዝኾና ብዘረኽቦ ሱፐር ካፕ ተሰሜ ፀወታ ዝፍልም ኮይኑ ናይዚ ዓመት ግጥም ሱፐር ካፕ ድማ ሎም ረቡዕ ምሸት ፓሪስ ሴን ጀርመን ኣንጻር ኣስቶን ቪላም ኣብ ሳልዝበርግ ብዘካይዶ ፀወታ ክስነድ እዩ። ዕወት ቻምፒዮንስ ሊግ ኤውሮጳ ፒኤስጂ ድሕርቲ ኣብ ወርሒ ግንቦት ንኣርሰናል ረቲዓ ጎብለል ኤውሮጳ ምዃና ንኻልኣይ ተኸታተል ዓመት ናብ ፀወታ ሱፐር ካፕ ትቐርብ ዘላ ኮይና ዝሓለፈ ዓመት እውን ኣንጻር ካልእ እንግሊዛዊት ክለብ ቶተንሃምያ ተረኺባ ነይራን ብፍጹም ቅላዕ ድማ ተዓዊታ ምንባራ ዝዝከርን። ድሕሪ ነዊሕ እዋን ፅሚ ዋንጫ ብኣላይነት ኡናይ ኤምሪ ተኣምረታዊ ጉዕዞ ኣሕሊፋ ቻምፒዮን ኤውሮጳ ሊግ ክትከውን ዝኽእል ኣስቶን ቪላ ብወገና 3 ወርሒ ድሕሪ እዚ ታሪኻዊ ዓውታ ካልእ ኤውሮጳዊ ፅዋእ ንምልዓልያ ሎም ምሸትን ፀወታ ክትቀርብ እንተኾነ እዛ ብዘለዎን ዓቕሚ ምስ ተመዝናብ ካልኣይ ደረጃ ትሕዝ ጋንታ ከዋኽብቲ ኣባላታ ኣብ ርእሲ ምፍናዋ ኣብ መሳርዓ ዘለዉ ከም ኦሌ ዋትኪንስ ኮንሳን ሓላው ልደታ ማርቲነዝን እውን ናይ ዋንጫ ዓለም ዕረፍቲ ክሳብ ሕጂ ተዋሂብዎም ብምህላው ንዝፅበያ ናይ ሎም ዕዮ ገዛ መሊሱም ዘኽብዶዩም ዝረኸቡ ዕድል ሸለሊሉ ክሓልፍ ዘይረአ ሉዊስ ኤንሪከ ብወገኑ ንኦስማን ደንበለ ባርኮላ ደዚር ድወን ካልኦትን ናብ መሳርዑ ክመልሶምን ከሎ ነቲ ዝሓለፈ ሰሙን ዘፈረሞ ኣባል ኣስቶን ቪላ ነበር ሉካስ ዲነ እውን ተማሊእዎ ብምህላዉ ኣብ ሓፂር ግዜ ኣንጻር ናይ ቅድም ክለቡ ክትፃወት ከኽእሎ እዩ። زن كلتا بازيان بلحتن كفوتنا يمتك عامر زونن اعلان تنزل لها كلابات اب تاريخان اب عامتا ودر تلشح عسان 24 حاموشتن اب رعف تسامة تشامبينز تيك اوروب انا فلم اوان كرخبان كلوام اب تنا كلتا اقرد قوتها دما بي اس جي بدمر وزئت حاموشة باربعة تعاويتام ازانا يقد امار اين من بارني زكر ابز كرامات بزحنا عرق صراحات زي كايرت بي اس جي ن اكليش لوكاس دينان كالوتنا اشو تساوتنا فري مخط الدالون كلام فيلا دما كان بعلى جوا غومزن غارناتشون زي امسلو مكرات تساوتنا مسار عاوسي خيان تداليا زلام نايفت سامة قد ام سوبر كاب زوننو حقي مدب قزي بني حبر وزئت مزودة بغت تنافس امكلا عزاءاتو كوينو زي ببزحي ن champions league اوروبا تعاويتان زي مسأ كلابات لعلاوة ايد كحزالو زي الرأي ودر دما بعاوة باريسين جيرمن كزازة ميو زي بزحة معكنات زينا قمت هي بنالو زي اللوام
1: بارك صوركم تعزتنا تحسنا زودين لنا مسخاتكم تسنحكو فيدال قبر هواتي نمك تاكم دقين معنا مسجن بواقناي السلام.

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳለያ ዘላ ኣብ ሞባይልና ዘላ ክንገብራ ዝግበኣና ኣብ ማይ ፋይልስ ካብ ዘሎ ኣማራፂ ኮይኑ ብዙሕ ግዜ ንሕና ዘየድልየና ኣፕሊኬሽን ዘየድልየና ስእሊ ዘየድልየና ቪድዮታት ወይ ካልእ ነገራት ንድምፂ ስሞ ሞባይልና ግን ኣይትጎድልን። ሓደ ሕቡእ ግን ክንከፍቶ ዝግበኣና ንዑ ምስ ከፈትናዮ ጥራይ ኣዝዮም ብዙሓት 6,700,9,500 ልዕልዩን ዝኸውን ስእልታት ዝተቐመጦ ቦታ ኣሎ። እዚ ስእልታት ተቐሚጥዎ ዘሎ ቦታ እንተ ዘይደምሲስናዮ ናይ 4-5-6 ልዕሊዩን ጂቢ ቦታ ናይ ሞባይልና ክሕዝ ኽእል እዩ። ነዚ ከመይ ጌርና ንድምስሶ ቀዳመይ ተዳልያ ዘለያ ብከምዚ ስዕብ ተዳልያ ኣላ። ሕራይ እምበኣር ቀዳመይቲ ንሪኣ ኣማራፂ ኣብ ማይ ፋይልስ ዘሎ ኣማራፂ እዩ። ኣብ ማይ ፋይልስ ምስ ንመፅእ ሓደ ኣዝዩ ኣገዳሲ ኣማራፂ ኣለና። መጀመርያ ናብዛ ላዕሊ ሴቲን ትብልና ኣለትና ናይ ሴቲን ምልክት ምናልባት ኣብናትኩም 3 ነጥቢ ክትከውን ትኽእል እያ። ናብኣ ምስኣተና እዛ ሾው ሂድን ሲስተም ፋይልስ ትብል ደላ ኦን ጌይረ ኣለኹ። እዚኣ ኦፍ ክትፀኒሐ የብላን ናብቲ ንደልዮ ዘለና ምእንቲ ክንከይድ እዚኣ ኦን ክትከውን ኣለዋ። ብድሕሪኡ ክንምለስ ኢና። ናብዚኣ ምስ ተመለስና ናብ ኢንተርናል ስቶሬጅ ኣቲና ሙቪስ ትብል ክንርኢና ኢንተርናል ስቶሬጅ ሰርች ክንብላ ንኽእል ኢና። ሙቪስ ትብል ንመፂና ናብ ሙቪስ ንኣለዋ። ኣብ ሙቪስ ምስኣተና ኣብታ ላዕሊ እታ ሾው ሂድን ፋይልስ ዝበልናያ እዛ ታምብ ናይልስ ትብል ደላ ማለት እዩ። ናብኣ ክንኣቱ ኢና። ናብ ታምብ ናይልስ ምስኣተና ኣብዚ ትሪእዎ ዘለኹም ከባቢ ሰለክት እንተደኣ ገይረዮ ከባቢ 633 ፋይላት ኣለኒ። እዚ 633 ስእልታት ሳምሰን ባዕሉ ካብቲ ንሰርሖ ካብቲ ንሪኦ ካብቲ ንውልዖ ቪድዮታት ዝወስዶም ስክሪን ሾትስ እዮም ማለት ወላ ሶም ሃልዮም ኣይሃልዮም ወላ ሓደ ዘገድሰ የብሉን እንትርፎ ቦታ ክመልእ ኣለና ማለት እዩ። ስለዚ ነዚኦም ደሊት ክንብሎም ኣለና። ምናልባት ኣብ ናተይ ኣብ ዝተወሰነ ግዜ የፅርዮ ስለ ዝነበርኩ ውሒዱ ኣሎ ክኸውን ይኽእል። ኣብ ናትኩም ልዕሊ 6,500 ኣብ ናይ ገሊኹም ከም ዝፀንሕ ርግፀኛ እየ። ስለዚ እዚ ብምሉኡ ድሊት ኦል ክንብሎ ኣለና። በዚኣ ድሊት ኦል ንብሎ ሽዑ ናብ ሪሳይክል ቢን እዩ ዝኸይድ። ካብዚ ወፂኡ ማለት ተደምሲሱ ማለት ኣይኮነን። ተመሊስና ናብ ኢንተርናል ስቶሬጅ ምስኣተና ብስታሕቲ ሪሳይክል ቢን ትብል ናለትኒ። ናብ ሪሳይክል ቢን መፅ ሰለክት ምስ ገበልክዎ እንደገና ከምዚ ትሪእዎ ዘለኹም 634 ፋይላት ብምሉኡ ክድምሰስ ኣለዎ ማለት እዩ። እዚ እንተደኣ ተደምሲሱ ሞባይልና ቅልጣፈ ትውስኽ፣ ካብቲ ዝነበራ ቦታ ውን ናይ ከባቢ 3-4 ጂቢ ክትውስኽ ትኽእል ማለት እዩ። ስለዚ እተን ኣገዳሲት ካብ ዝበሃላ ኣብ ፋይል ማናጀር ካብ ዘለዋና እዚኣ ቀዳሚት እያ ማለት እዩ።

ካልአይቲ ተዳልያ ዘላ ቁርብ ኣዘናጋዒት ትመስል ደስ ትብለካ ሕብእቲ ኣማራፂ ከዓ ሞባይል ቻርጅ ኣብ ንገብረሉ ግዜ ቻርጅ ገይራ ዶ ኣይገበረትን ገመድና ድዩ ወይስ ቻርጅ ኢምፖርት ድዩ ወዘተ ንብል ኢና። ብዙሕ ግዜ ንሞባይልና ግን ከነዛርባ ኢና ሎ ማዓንቲ ብኸመይና ነዛርባ እንተ ደኣ ቻርጅ ገይራ ወይ ቻርጅ እንተ ደኣ ኣትያ ቻርጅ ኮይና ኣለኹ ወይ ቻርጀር ኮኔክት ኮይኑሎ ቻርጀር ተላጊቡሎ ዝብል ድምፂ ከምትህበካ ክንገብር ኢና። እዚ ኣዝዩ ብዙሕ ኣማራፅታት እዩ ዘለዎ። ብኸመይና ክንገብሮ ንኽእል ሕጂ እውን ስዒቡ ተዳልዩላ። ሕጂ ንሪኣ ኣዝዚ ኣገዳሲት ኣማራፂ ከዓ ሞባይልና ቻርጅ ኣብ ነእትወላ ግዜ ቻርጅ ትገብር ከም ዘላ ባዕላ ብድምፂ ክትነግረና ትኽእል እያ። ምክንያቱ ሓንሳብ ሓንሳብ እቲ ቻርጅን ኬብል ክኸውን ይኽእል ፀገም ወይ ቻርጅን ፖርት ክኸውን ይኽእል ወይ የእቲናያ ኢልና ከድና ክትኣብየና ትኽእል እያ። ስለዚ እዚኣ ኣገዳሲት ኣማራፂ ኮይና ረኺበይ ኣለኹ እሞ ከዓ ሕብእቲ ምስ ምዃና መጠን ክንፈልጣ ኣዝዩ ኣገዳሲ እዩ። ስለዚ መጀመርያ ናብ ሴቲንግ ክኣቱ እየ። ናብ ሴቲንግ ምስ ኣተኹ ኣብዚኣ ሞድስ ኤንድ ሩቲንግስ ትብላላ። ሞድስ ኤንድ ሩቲንግስ ኣብዚ እዚ ዘሎ ስሊፕ ቲያትር ድራይቪን ወዘተ ድብል ዝተፈላለዩ ሞዳት እዩ ወይ ሞድስ እዩ። ብድሕሪ ናብ ሩቲንግ ክንኣቱ ኢና ንየማ ናለት። ኣብ ሩቲን ምስ ኣተና እዚ ኣቐዲመ ጥቀመሉ ስለ ዝነበርኩ እዩ ድሊት ክብሎ እዮ ከምብሓድሽ ሰት ክንገብሮ። ስለዚ ሞድስ ኤንድ ሩቲንግስ ትብል ኣብዛ ናይ ተደመሮ ምልክት ክንመፅ ኢና። ሕጂ እንታይ ትብል ዘላ ኢፍ ከምዚ እንተደኣ ኮይኑ ዘን ከምዚ ግበር ይክብላ። ሕጂ እንታይ ማለት እየ ብዙሕ ኣማራፅታት እዩ ዘሎ ደድ ጥዕመኩም ክትፍትንዎ ትኽእሉ ኢኹም። ኣነ መሪፅ እያ ዘለኹ ግን እንተደኣ ቻርጅን ኬብል የእትየ ቻርጅ ትገብረ ከም ዘለኽ ብድምፂ ንገርኒ ትብለ። ስለዚ ኣድ ዋት ዊል ትሪገር እንትብል ሕቶ ንታሕቲ ወሪደ ኣብዚኣ ቻርጅን ስታተስ ትብላላ። ቻርጅን ስታተስ ገይረ ኣለኹ። ክልተ ዓይነት ቻርጅን እዩ ዘሎ። እቲ ሓደ ብዋይር ብገመድ ንገብሮ፣ እቲ ሓደ ከዓ ብዘይ ገመድ ንገብሮ። ኣብ ክልቲኡ ንገርኒ ኢለ ኣለኹ። ስለዚ ቻርጅ እንተደኣት እዩ ዘንዋት ዘን ኢለ ንገርኒ። እንታይ ማለት እዩ ትነግረኒ? ብኖቲፊኬሽን ኖቲፊኬሽን ኢለ ሸው ካስተም ኖቲፊኬሽን ትብል ሰለክ ትገብር። ብድሕሪኡ እንታይ ክትብል ኣለዋ? ኣብዚኣ ሕጂ ዩር ፎን ኢዝ ቻርጅን ትብለኒ። ዩር ፎን ኢዝ ቻርጅን ኢለ ኣለኹ። ዋላ ክትፍለጠለይ ምእንታን እሱ ክብላ እየ። ኣብዚኣ ሕጂ ነዚ ከተንብቦ እያ። ኣብዚኣ ሪድ ዲስ ኖቲፊኬሽን ላውድ ትብል ደላ ግድን ኦን ክገብር ኣለኒ። ምክንያቱ ዓዊላ ከተንብበለይ ምእንታን ኣብዚኣ ዳን ወዲእ ኣለኹ። እዚኣ ምስ በልኩ ብድሕሪኡ ግድን ክገብራ ዘለኒ ከዓ ሴቭ ሴቭ ምስ በልኩ እንደገና ሓንቲ ኣላትኒ ንታሕቲ ወሪደ ኣብዛ ሰማያዊት ቲክ ኮይና ትርእዋ ዘለኹም ትሕቲኣ ናይ ድምፂ ምልክት ኣላ። እሳ ከዓ እቲ ድምፂ ክትነግረኒ ስለ ዘለዋ ድምፂ የእትየላ ኣለኹ ማለት እዩ። ድምፂ የእትየላ ዳን ወዲእ ኣለኹ። ስለዚ ሴፍ ኮይና ካብዚ ክወፅእ ክእለ። ኣብዚ ምስ ወፃኹ ሕጂ እንተደኣ ቻርጅ ክገብራ እያ ሞባይለይ እንታይ ክትብል እያ ክትርእዋ ይኹም? ዩር ፎን ኢዝ ቻርጅን ክትብለና እያ ማለት እዩ። ዩር ፎን ኢዝ ቻርጅን እሱ ኢላላ ማለት እዩ። ስለዚ ከምዚ ዓይነት ምልክታት ክትህበና ትኽእል። ዩር ፎን ኢዝ ቻርጅን ኢላ ትንላ። ስለዚ ኣብ ዝኾነ ግዜ ሶኬት ኣብእቱ ኣቢልኩም ላብ ትኸዱ ወይ ቻርጅ ኣብ ትገብሩዋ ግዜ ትገብር ከም ዘላ ጀሚራ ከም ዘላ ክትሕብረና ትኽእል ኣገዳሲት ኣማራፂ እያ ማለት እዩ።

ንካ ክትፅውዓካ ከላ ቅሩብ ገለ ዋንነት ትስማዓካ ኸውን ወይ ሓፍትኻ ወይ ማሓዛኻ ኮይና ትስማዓካ ትኸውን እታ ሞባይል ኣዝያ ፅበቕቲ ኣማራፂት ከም ዝረኸብኩም ኣርግፀኛ ሳልሰይትን ሕጂ እውን ካብአን ብዘይንእስ ኣዝያ ኣገዳሲት ምናልባት ብዙሕ ሰብ ተጠቂምላ ክኸውን ዘይክእል ኢለ ዝሓስበ ከዓ እዚ ሜንተናንስ ሞድ ማለት እዩ። ንሕና ከም ቴክኒሽናት ብዙሕ ግዜ ሰብ ሞባይል ናባና ከምፃእ ከሎ ገሊኦም ኣዝዩ ኣገዳሲ ዶክመንት ኣለኒ ሞ ምሳይ ኮንካ ስራሓ ያብለካ፣ ገሊኦም ኣስጊርካዮ ምፃእ እሞ እዚ ክንሰርሐልካ ትብሎ ወዘተ ኣሎ። ምክንያቱ ኣብ ሞባይል ዘሎ ሰነዳት ብዙሕ ምስ ምዃኑ። ሳምሰንግ ግን ነዚ ዝኸውን ኣማራፂ እውን ገይርልና እዩ። እዚ ሜንተናንስ ሞድ እዩ ዝበሃል። ሞባይልካ ንቴክኒሽን ቅድሚ ምሃብካ ክትጥቀመሉ ዘለካ ማለት እዩ። ስለዚ ኣብ ሜንተናንስ ሞድ ኣትያላ ኩሉ ሰነዳትካ ዶክመንትካ በቲስኻ ዝገበርካዮ ፓስወርድ ተሓቢዩ ኣሎ። ስለዚ ክትቦ ከለካ ሞባይል ክሪኣ ክእል እዩ፣ ቻርጅን ፖርት ክቅይር፣ ክፍትን፣ ኩሉ ነገር ክገብር ክእል እዩ። ኣብቲ ገሊ እዩ ማለት እዩ። ንኣብነት ፓወር ተባላሻ ተመፅያ ሙሉእ ናይ ሶፍትዌር ፅገና ዘድልዮ ተኮይኑ ወዘተ ምናልባት ኣይ ከምዚ ዓይነት ኣማራፂ ኣይጥቀመሉ እንትኸውን ግን ነቲ ዘገድስ ከም በዓል ስፒከር ክትቅይር፣ ማይክሮፎን ስክሪን ክትቅይር ንዝተባላሸዎ ነገር ወዘተ ወዘተ ንዝኾነ ነገር ግን ኣዝዩ ንብዙሕ ዝበሃል ኣማራፂታት ትጠቅም እያ እሞ ከመይ ጌርና ሞባይልና ናብ ሜንተናንስ ሞድ ነእትዋን፣ ከመይ ጌርና ኸ ካብ ሜንተናንስ ሞድ ነውፃን ዝገልፅ ሓፂር ትሕዝቶ ኣዳልየ ኣለኹ። ሕጂ እውን ናብኡ ከብለኩም እየ። ሕራይ እምበር ሕጂ እውን ናብታ ሳልሰይቲ ዝተገልፀት ንምኻድ ሕጂ እውን ናብ ሴቲን የኸኣቱ ሴቲን ምስ መፀኹ ኣብዚኣ ኣብ ናይ ገሌና ባትሪ ኤን ዲቫይስ ኬር ትብል ክትብሉ እያ። ኣብ ገለ ከዓ ዲቫይስ ኬር በይና ባተሪ በይና ክትብሉ ትኽእል እያ። ኣብ ናተይ ዲቫይስ ኬር ትብል ኣብዚኣ ነለት። ኣብ ዲቫይስ ኬር ምስ መፀኹ ንታሕቲ እንተደኣ ወሪደ ኣብዚኣ ሜንተናንስ ሞድ ትብል ኣላ። ሜንተናንስ ሞድ ኣብ ሜንተናንስ ሞድ ምስኣትኹ ተርንኦን ክብላ እየ ተርንኦን። ስለዚ ኣብዚኣ ተርንኦን ክብላ እየ ሪስታርት ክትገብረ ስለዚ እታ ዝሓሸት ሪስታርት ዊዝኣውት ክሪኤቲንግ ሎግ ተበልናያ ትሓይሽ ምክንያቱ ክትሰልጠና ግድም ስለ ዝኾነት ስለዚ ሪስታርት ምስ በልክዋ ሪስታርት ክትከውን እያ ማለት እዩ።

ኣብዚ ሕጂ ስዊች ኢንቱ ሜንቴናንስ ሞድ ትብል ኣላ። ናብ ሜንቴናንስ ሞድ ኣቲና ኣለና። ሕጂ ኣብዚ ሜንቴናንስ ሞድ ኣብ ታሕቲ ትብል ኣላ። እዚ እንታይ ኢና ንብል ዘለና? ንኣብነት ኣብ ጋለሪ እንድሕር ዳ ኣትዩ ቴክኒሽን ወይ ዝኾነ ሰብ እዛ ሞባይል እዚኣ ሜንቴናንስ ሞድ ምስኣተኹ ድሕዛ ሰብ ናተይ ውልቃዊ ሰነዳት ክርእየለይ ኣይክእልኒ ማለት እዩ። ክጥቀም ግን ክእል እዩ። ንኣብነት ካሜራ ክገብር ክእል እዩ፣ ቪድዮ ክስእል ክእል እዩ፣ ክዕሪ ክእል እዩ፣ ክፍትን ክእል እዩ ዝፀገኖ ወይ ዝገበሮ ነገር። ስለዚ ኣገዳስነት ናይ ሜንቴናንስ ሞድ ነቲ ናትካ ፕራይቨሲ ዝበሃል ማለት እዩ፣ ነቲ ናትካ መሰል ብሕተውነት ወይ ሰነዳትካ ንዓኻ ጥራይ ንክትገብሮ ማለት እዩ። ካብዚ ከመይ ጌርና ንወፅእ ምስ ንብል ሕጂ ካብ ሜንቴናንስ ሞድ ከመይ ጌርና ንወፅእ እንትብል ቀላል እያ። ናብዚ ንታ ስዋይፕ ምስ ገበርና ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ስለዚ ኣብኣ እንተደኣ ክሊክ ገይረ ኣብዚኣ ኤግዚት ትብል መፅያ ማለት እዩ። ስለዚ ኣብኣ ክሊክ ገይረ ኤግዚት ክብል ይኽእል። ከም ተወሳኺ መራፂ ከዓ ከምታ ዝገበርና በታ ዝኣተናያ ከዓ ናብ ሴቲን መፅ ናብ ዲቫይስ ኬር መፅ ኣብኣ ናብ ሜንቴናንስ ሞድ ምስ መፃኹ ኤግዚት ክብላ ክእል ማለት እዩ። ስለዚ ሕጂ እውን ኤግዚት ምስ በልክዋ ሪስታርት እያ ክትገብር። ኮድ ከዓ እቲ ፓተርን እናተይ ከዓ ትሓተና፣ ሕጂ ፊንገር ፕሪንት ትሓተንላ፣ ፓተርን እናተይ ከዓ ትሓተና ማለት እዩ።

ግንባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ትታሕቲ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። ግንባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ትታሕቲ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። ናብቲ ብካልኣይ ደረጃ ተዳልዩ ዘሎ ብኸመይና ሓንቲ ሞባይል ብፍላይ ኣብ ሳምሰንግ ሞባይል ፌክ ድያ ኦሪጂናል ንፈልየሉ እንተ መፂና ኣብዝሓለፈ እዋን ሓንቲ A16 እዚ ዓይነታ ሞባይል ረኺበ ነይረ። ሓንቲ ከዓ S20 እዚ ዓይነታ ሞባይል ማለት ናይ ኤስ ኮይና ኤን መፅን። ስለዚ ክትሪኦ ከለካ እዚአን ኤስ ሳምሰንግ እዩ ተፃሒፍዎን ኤስን ኩሉ ነገራትን ክትሪአን ከለካ ካብተን ከመአን ዝኣመሰላ ዝፈለየን ዋላ ሓደ የብለን። ምስ ረኣኻየን ግን ውሽጠን ናይ ብሓቂ ሳምሰንግ ኣይነበራን። ምናልባት ከምተን ናይ ኤስኪው ዝበሃላ ብሕሱር ንረኽበን ሞባይላት ከመአን ከይኮና ኣይተርፍን ውሽጠን ማለት እዩ። ስለዚ እዚ ተጠቀምናሉ ብኸመይ እዩ ኩላትና ክንጥቀመሉ ምእንታን። ንኣብነት እዛ ሒዝያ ዘለኹ ትርእይዋ ዘለኹም ሓንቲ ካፍተን ኦሪጂናል ትመስል ግን ኦሪጂናል ደይፀንሐት እያ። ብኸመይ እዩ ንዝብል ሕቶ ሙሉእ መደብ ኣዳለየ ኣለኹ። ሕጂ እውን ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክትታል ራይ እምበኣር ከምዚ ኣቐዲምና ክንገልፆ ፀንሕና ሓደ ዌብሳይት ተጠቂምና ከመይ ጌርና ሓንቲ ሞባይል ብፍላይ ሳምሰንግ ኦሪጂናል ደ ኣይኮነትን ንፈልጥ ኢና ክንርኢ። ነዚኣ ንምርኣይ ቅልል ዝበለ መስርሕ እዩ ዝሓትት። እዚ samfw.com/ኢሚ ኢልና ምስኣተና እዚ ዌብሳይት እዚ ብዛዕባ ሳምሰንግ ሞባይላት ኣዝዩ ዓበይቲ ሓበሬታታት ዝህብ ናይ ሶፍትዌራት ዓይነታት ዝህብ ድላይካ ሶፍትዌራት ናይ ሳምሰንግ ትረኽበሉ እዩ። እዚታት ከምኡ ክኸውን ከሎ ኣብዛ ታሕቲ ኢሚ ቸክ ትብላላ። ኩላትና ከም ንፈልጣ ንዝኾነት ሞባይልና እንተ ደኣ *06# ኢልና ጠዊቕና እቲ ኢሚ እዩ ዝመፀና። ስለዚ ኢሚ እንድሕር ደኣ ርኢናዮ እታ ኢሚ ኣብዚኣ ነእትዋ ማለት እዩ። ንኣብነት እዚ ቅድሚ ሕጂ ድፈቶንኮ ኢሚታት ኣብ ታሕቲ ትርእዎ ኣለኹም። ናይ ሓንቲ እዛ A16 ሞባይል ሓንቲ ሰብ ሒዛ መፅያትኒ ድሓር እዛ A16 ምስ ረኣኽዋ ግን ናይ ባሓቂ ሳምሰን ኣይኮነትን ፌክ እያ ኖኖ ኣነ ካብ ፅቡቅ ቦታ እየ ገዚአ እያ ገለ ኢላታ ብደገ እያ ገዚኣ ተመስለኒ። ስለዚ እሞ ሳምሰን ከም ዘይኮነት ብኸመይ ኣረጋግፀልኪ ኢለ እታ ኣብዚ ፅሒፈ እያ እታ ኢሚ። ስለዚ ኢሚ ክንፅሕፍ ንኽእል ኢና 35634 27 1583 እዚኣ እያ። ስለዚ እዚኣ ፅሒፈ እንተ ደኣ ቸክ ኢንፎርሜሽን እንተ ደኣ ኢለያ ኣብዚኣ ንሪኣ ኣለና። እዚ ቸኪን ትብላላ ቸክ ኢንፎርሜሽን። እንተ ደኣ ሳምሰንግ ኮይና ልክዕ ከተምፃለያ ካልእ ጥዒቲ እውን ከርአኩም እየ ከመይ ጌርና ከም ዝሰርሐ። ስለዚ እዚ ኩሉ ቸክ ጌራ እዚኣ ረኣይዋ ኢሚ ወይ ከዓ ሴራል ናምበር ኢዝ ኢንቫሊድ ኦር ኖት ሳምሰንግ ዲቫይስ። ንዓና ግን እዚ ኣብ ሓንቲ ሳምሰን እዩ ፀኒሕና። ስለዚ እዛ ሰብ ሒዛታ ድመፀት እዚኣ ኢሚ ዘላታ ኦሪጂናል ኣይኮነትን ማለት እዩ። ካልእ እንድሕር ዳኣ ርኢና ካልአይቲ ከዓ S24 ኢላ ዝመፀት ከኣላ ሕሰቦ S24 ክንብል ከለና ካብተን ዝኸበራ ሞባይላትን ነዚኣ እስከ ከዓ ንእትዋ ካልኣይ ግዜ እዚኣ እውን *06# እንተ ደኣ ገይረ እዚ ኢሚ ንሪኦ ኣለና እዚኣ ከዓ 35 82 34 ኣብዚ ፈቲናያ ስለ ዝነበርኩ ኣብዚ መፂላ ኣሎ እዚኣ እውን ንርኣያ ቸክ ኢንፎርሜሽን ንበላ። ስለዚ ሰብ S24 ኢሉ ወይ A16 ኢሉ ወይ A15 ኢሉ ወይ ሳምሰን ኢሉ ብሓፈሻ ውሽጣን ግን ሳምሰን ደይኮነ ክገዝእ ብብዝሒ ክረአ ስለ ዝኽእል ንሕና ከም ሞያውያን ህዝብና ንሕግዘሉ ክንሕግዝ እውን ግቡእና ስለ ዝኾነ ኩላትና ሞያውያን ንፈልጦ ኢና። ግን ገለ ካልኦት እውን ወላፍቲ ሞያ ዘየለኹም samfw.com/ኢሜልና እዚኣ ምክንያቱ ነፃ እዩ። ካልእ ብዙሕ ኣማራፂታት እዩ ዘለዎ ግን እዚኣ እያ እታ ንዓና ተገድሰና። ስለዚ እዚኣ እንድሕርኢና እዚኣ ከዓ እንታይ ትብላላ
ኢሚ ኦር ሴሪያል ናምበር ኢዝ ኖት ኤ ሳምሰንግ ዲቫይስ። ሕጂ ኣብዚኣ ሓንቲ ካልእ ሞባይል ክህበ ንኣብነት ኣብዚኣ እንድሕር ዳ ርእናያ ስታር ሃሽ 06 ሃሽ ኢለ ናተይ ሓንቲ ሞባይል ክህበ ጥዒት ሳምሰን ኢለ ዳሓስባ 35 35 01 35 35 01 እዚኣ እንተ ዳ ርእናያ ሕጂ እቲ ሓቀኛ ሳምሰን እንተደኣ ኮይና ሳልሰይቲ ፈተነ ንፍትና ኣለና እቲ ኢንፎርሜሽን

ኣብ ዝመፀና ሓበሬታ ረኣይዋ። እዛ ሞባይል እዚኣ ዜድ ፎልድ 6 ምዃና ጋላክሲ ዜድ ፎልድ 6 ምዃና እዚ እቲ ሞዴል ናታ እዩ። ኣበይ ዓዲ ወይ ንመን ዓዲ ተሰሪሓ እዛ ሞባይል እዚኣ ካብ ትስራሕ 365 መዓልትታት ገይራ ኣላ ወይ ሓደ ዓመት ገይራ ኣላ። ፕሮዳክት ዝተሰርሐትሉ ወይ እዛ ሞባይል ዝተሰርሐትሉ ዕለት 16 ወር 1/2025 ምዃኑ ይነግረና ኣሎ። ስለዚ እንተ ደኣ ጥዒቲ ሳምሰንግ ወይ ጥዒቲ ሞባይል ኮይና እታ ኢሚ ምሳብናያ ኣብዚኣ ኩሉ ከምፀና እዩ። ካብዚ እኒሄው ካልእ ሓበሬታታት እውን ኣለዎ፣ ግን ብውሕዱ በዛ samfw.com/ኢሚ ጌርና ሓንቲ ሞባይል ኦሪጂናል ዲ ኣይኮነትን ብፍላይ ሳምሰን ማለት እዩ ኣይኮነትን ክንፈልጠላ ንኽእል ሓንቲ ኣዝዩ ኣገዳሲት ኣማራፂ እያ። ናብቲ ተዳልዩ ዘሎ ሳልሳይን ናይ መወዳእታ ንክፋል ምስ ንኸይድ ድማ ኣማራፂታት ኣብ ሞባይል ምስ ንመፅ እምበኣር ክልተ ኣማራፂታት ኢና ቐሪብና ዘለና። እቲ ቐዳማይ ኣብ ሳምሰንግ ዝርከብ ሓደ ካብ ሂድን ኦፕሽንስ ወይ ሕቡኣት ኣማራፂታት ዝበሃል ክኸውን ከሎ፣ እቲ ካልኣይ ድማ ኣብ ሬድሚ ዘሎ ብሰከንድ ስፔስ ዝፍለጥ ኣብ ዝሓለፈ ግዜ ከመይ ጌርና ከም ጥቀመሉ ሒዘልኩም ክቐርብ እየ ኢለኩም ዝነበርኩ እዩ። ክልቲኡ በብሓደ ብከምዚ ዝስዕብ ተዳሊዩሎ ሰናይ ምክትታል ሕራይ እምበኣር ንሎማዓንቲ ኣብ ዝሓለፈ እዋን ኣብ ሳምሰን ዝረኣናዮ ነይሩ ብዛዕባ ቻርጅ ክትገብር ከላ ሞባይልካ ቻርጅ ትገብር ከም ዘላ ዝነግር ኣማራፂ ብዙሓት ሰባት ከም ዳሓተትኩምኒ እሱ ጥራይ ደይኮነ ብዙሕ ነገር ኢኻ ክትገብር ትኽእል። ንሎማዓንቲ እንተ ደኣ ቴክስት መፂካ ከመይ ጌራ ቴክስት መፂካ ኣሎ ኢላ ከም ትዛረብ ክንገብራ ኢና። ስለዚ ነዚ ንምግባር መጀመርያ ኣብ ሴቲን ክኣቱ እየ። ኣብ ሴቲን ምስ ኣተኹ ኣብዚ ሞድስ ኤንድ ሩቲንስ ዝብላ ኣሎ ኣብዚ እናሃለና ሞድስ ኤንድ ሩቲንስ ምስኣተና እዞም ዝተፈላለዩ ሞዳት ኣለው ሩቲናት ከዓ ኣለው ማለት እዩ። ስለዚ ኣብቲ ኣዋኣቲና ኣለና። ኣብዚ ምስኣተና ኣብዛ ታሕቲ ሩቲንስ ትብላ ኣላትና ናብ ሩቲን ምስ መፀና ሕጂ ኣብታ ላዕሊ ተደሙራኒ ሕጂ ገይረላ ስለ ዝፀናሕኩ እዚ ክድምስሶ የ ከም ብሓድሽ ምእንቲ ክንጅምሮ ስለዚ ዋላ ሓደ የብለይን ማለት እዩ። ናብ ተደመሮ መፂና ኢፍ ዘን ድብላ ደለዋ እንታይን ብዙሕ ኣማራፂ እዩ ዘለዎ ብዙሕ። ስለዚ ኣብ ዝሓለፈ ቻርጅ ንርኢና ሎ ማዓንቲ ከዓ እቲ ናይ ቴክስት እንተደ መፅካ ቴክስት ሜሴጅ መፂካ ኣሎ ኢላ ዓብላ ከም ትነግረካ። ስለዚ ኢፍ ብላ ኣሎ እንተ ቴክስት መፂኒ ዘን ንገርኒ የ ክብል ደልየ። ስለዚ ኢፍ ኢለ ኣድ ዋት ዊል ትሪገር ትብላ ኣላ። ኣብዚኣ መፅ እንታይ ክብለ እንተ ደኣ ቴክስት መፂኒ ካብዚ ዘሎ ኣማራፅታት ሕጂ ብዙሕ ክንመርፅ ንኽእል ኢና እንታይ እደሊ ዘለኹ እዩ ዝምልከት ከምዚ ትሪዮ ዘለኹም ብዙሕ ኣሎ ሜሴጅ ረሲቭድ ትብላ ኣላ። ካልእ ብዙሕ ናይ ኤክሰርሳይዝ ወዘተ ወዘተ ዝኩሉ በብሓደ ክትርእይዎ ኣብታ ድላይኩም ክትገብሮ ትኽእሉ ኢኹም እንተ ደኣ ሜሴጅ ረሲቭድ ኢለ ኣለኹ። ስለዚ ኤኒዋን ዝኾነ ሰብ ድ ዋላስ ናይ ገለ ሰባት ጥራይ ንኣብነት ኣብ ናይ ገለ ሰባት ጥራይ መፂና ከይሓልፈና ንብሎ እንተ ደኣ ኣሎ ስፔሲፊክ ሰንደርስ ክንመርፅ ንኽእል ኢና። ኣነ ኤኒዋን መሪፅ ኣለኹ ብዚኣ። ስለዚ ኣብዚኣ ዳን ክብለ ማለት እዩ ኤኒ ሜሴጅ ካብ ዝኾነ ሰብ ኢለ ኣለኹ ዳን። እዚኣ ምስ ወዳእኹ ሽዑኡ ካልእ እውን ክውስኽ ክኽእል እያ ከምቲ ብቐዳማይ ዝበልናዮ ቻርጅን ክኸውን ንኽእል ካልእ ክኸውን ንኽእል። እንተ ደኣ ሽዑ ዘን ክብለ እንተ ደኣ ቴክስት መፂኒ ዘን ኣብዚኣ ተደመሮ ክትወቐ ዘን ኖቲፊኬሽን ኣብዚ ታሕቲ ወሪድና ኖቲፊኬሽን ትብል ክንደሊና ኣብዚኣ ኖቲፊኬሽን ትብል ንህለት ኖቲፊኬሽን ሾው ካስተም ኖቲፊኬሽን ክብለ ብድሕሪኡ እንታይ እያ ክትብል ትደልያ ዘለኻ ቴክስት ኣራይቭድ ወይ ከዓ ሜሴጅ ረሲቭድ ክብላ ክእለ ሜሴጅ ረሲቭድ። ስለዚ እንተ ቴክስት መፂኒ ሜሴጅ ረሲቭድ ክትብለ ኣብዚኣ ክንርስዓ ደይብልና ሪድ ዲስ ኖቲፊኬሽን ኣላውድ ትብል ደላ ኦን ክንገብር ኣለና። ስለዚ ኣብዚኣ ዳን ኢልና ወዲእና ዳን ኢልና ምስ ወዳእና ኣብ ታሕቲ ሴቭ ክንብል ኣለና ሴቭ ኢለ ኣለኹ። ኩሉ ግዜ ብዛ ታሕቲ ምስ ወረድና ሽዑ እታ እዛ ናይ ድምፂ ምልክት ኣብዚኣ ትረኣየና ደላ እዚኣ ክንርስዓ የብልናን ኣብኣ ቲክ ክንገብር ኣለና። ስለዚ ወዲእ ኣለኹ ዳን ኢለ ማለት እዩ። ስለዚ ሜሴጅ ረሲቭድ ሴቭ ድላትንላ እንተ ደኣ ቴክስት ሜሴጅ መፂኒ መልእኽቲ ክትነግረኒ ኢኻ ማለት እዩ።

ስለዚ ናብታ ካልይቲ ምስ ንመፅኣ ከምዛ ትሪእዋ ዘለኹም ሬድሚ እያ ዘላ። ናብ ሬድሚ መፂና መጀመርያ ኩሉ ግዜ ናብ ሴቲን ኢና ንመፅእ። ኣብ ሴቲን ምስ መፀና ንታሕቲ ውረድ ኢልና ኣዲሽናል ሴቲን ትብል ኣላትና። ኣዲሽናል ሴቲን ምስ በልና ሕጂ እውን ንታሕቲ ክንከይድ ኢና። ኣብዚኣ ሰከንድ ስፔስ ትብልናለት ጠዊቕና ኣለና። ሰከንድ ስፔስ ምስ በልና ሕጂ ተርን ኦን ሰከንድ ስፔስ ክብላ ኣይነበራን። ሕጂ ካልኣይ ሰከንድ ስፔስ ክሬት ትገብራላ ወይ ትኸፍታላ። ሕጂ እቲ ሰከንድ ስፔስ ዝበሃል ኣክቲቬት ይኸውን ኣሎ። ኣብዚ ከም ዝረአየና ደሎ ክልተ ኣካውንት ካብ ናብ ክንቅይር ንኽእል ምዃንና እያ ተረአየና ደላ። ብድሕሪኡ ኣፍታ ኮንቲኒዩ ትብል ክንከይድ ኢና። ኮንቲኒዩ ስለዚ ሴት ናው ትብል ኣማራፂ ላትኒ ሴት ናው ክብላ የ። ኣብዚ ሕጂ ናይ ተቐዳሜቲ ዝነበረት ንፓተርን ክባ የ ናይ ተቐዳሜቲ ፓተርን ይበይ ኣለኹ። ሕጂ ካልአይቲ ኣካውንት ክኸፍት ስለ ዘለኹ ኖርማል ኤል ኢልና ኮንፊርም ክንብል ኢና ማለት እዩ። ስለዚ ሓዳሽ ከፊትና ኣለና። ኣብዚ ፊንገር ፕሪንት ነታ ካልአይቲ ተድልየካ ድያ ኢላትና ኣየድልየና ኒ ስኪፕ ክብላ የ። ስለዚ ሓደ ነገር ከፊትልና ኣሎ ማለት እዩ። እዚ እቲ ሓደ ኣካውንት እዩ። ካልኣይ ኣካውንት ከዓ ክህልወና እዩ ማለት እዩ። ስለዚ ስዊች ትብል ኣላትና እንተደኣ ናፍቲ ሓንቲ ደሊና ስዊች ኣካውንት ክንብል ኢና። ኣብዚ ሕጂ ናይ ተቐዳሜቲ ፓስወርድ ሂብና ኣለና። ስዊች ክንብል ተደ ኮይና እቲ ቀዳማይ ኣካውንት ሂብና ኣለና ማለት እዩ። ሕጂ እንተደኣ ወሊዕና በታ ፓወር ወሊዕና ጥፊእና እየ ናፍቲ ካልአይቲ ትኸይድ። ከምዚ ወሊዕና እንተደ ጥፊእናየ ከዓ ናፍቲ ካልአይቲ ንኸይድ። እዚኣ ሕጂ ናይታ ካልአይቲ ክንከፍት ኢና ማለት እዩ። ስለዚኣ ናይታ ካልአይቲ ከፊትና ኣለና። በታ ቀዳሜይቲ ምስ ሃብናያ ፓስወርድ ናፍቲ ካልአይቲ ከዓ ሂብናየ መሊስና። ስለዚ ብከምዚ ኣገባብ ጌርና ካልአይቲ ኣካውንት ዝህልወና ክልተ ግዜ ኣብ ሓንቲ ሞባይል ኮይኑ ክልተ ዝተፈላለዩ ዶክመንታት ህልወና ወይ ድማ ሰነዳትና ንቐምጠሉ ቦታ ህልወና ማለት እዩ።

ናብ በታ ኣቐዳሚ ክንጅምር ኣልት ሽፍት ምስ ዲ እንተደኣ ጌርና ዕለት ክትመፀና እያ። ኣልት ሽፍት ሒዝና ዲ እንተደኣ ጌርና ዕለት ትመፀና። ስለዚ እዚ ሾርት ካት እዩ። ኣብ ክንዲ ኢንሰርት ኢልና ናብ ዴት ንኸይድ ብሾርት ካት ክንጥቀመሉ ንኽእል ማለት እዩ። ካልአይቲ ኣልት ሽፍት ምስ ቲ እንተደኣ ጌረኻ ህሉ ሰዓታት ነግረና ማለት እዩ። ህሉ ሰዓታት ነግረና። ነጠብጣብ እንተደኣ ክንገብር ደሊና ወይ መስመር እንተደኣ ክንገብር ደሊና ከዓ ሰለስተ ግዜ ናይ ዝጎደሎ ምልክት እንተደኣ ጌርና እሞ ኢንተር እንተደኣ ሃሪምና ራእይዋ ሓደ ክልተ ሰለስተ ኢንተር እንተደኣ ኢለ ሓንቲ መስመር መፅያት እንላ። ሰለስተ ግዜ ኢኳል ገይረ ኢንተር እንተደኣ ኢለ ከዓ ክልተ መስመር ክመፀና እዩ። ሓደ ክልተ ሰለስተ ኢለ ኢንተር ኢለያ ክልተ መስመር መፅያትኒ። ካልእ ሰለስተ ግዜ ናይ ኮኸብ ምልክት ኣብያ ደላ ሽፍቲ ጌርና ቁፅሪ 8 ማለት እዩ። ሽፍቲ ጌርና 8 ሰለስተ ግዜ ኮኸብ ክገብረ ሓደ ክልተ ሰለስተ ኢንተር እንተኢለ ከዓ ነጠብጣብ ሕንፃፅ መፀኒ። መሊሰ ሃሽ እንተደኣ ጌረ ሰለስተ ግዜ ኸ ሽፍት ሰለስተ ማለት እዩ። ኣብ ልዕሊ ሰለስተ እያ ደላ ሃሽ እንተደኣ ሰለስተ ግዜ ጌረ እያ ሽፍት ኢለ 1 2 3 ኢለ እንተደኣ ኢንተር ኢለያ ከዓ ሰለስተ ሕንፃፅ ድምቕ ዝበለ ይመፀና። ናይ ከቢብ ምልክት እንተደኣ ደሊና ኸ ከቢብ ምልክት እንተደኣ ደሊና ሰርክል ማለት እዩ። ሕጂ ብዚኣ 25 ኢኤፍ ክገብረ 25 ኢኤፍ ኢለ ኣልቲኤክስ እንተደኣ ኢለያ ከባብ ትመፀና። ናይ ስሉስ ኩርናዕ እንተደኣ ደሊ ኸዓ 25 ቢ 3 ክገብረ 25 ቢ 3 ኢለ ኣልት ኤክስ እንተደኣ ኢለ ከዓ ስሉስ ኩርናዕ ትመፀና። ካልእ ርቡዕ ኩርናዕ ወይ ስኩር እንድሕር ደሊ ኸዓ ርቡዕ ኩርናዕ ወይ ስኩር እንተደኣ ደሊ ኸዓ 26 10 ኢለ ኣልት ኤክስ እንተደኣ ኢለ ኸዓ ርቡዕ ኩርናዕ ወይ ስኩር መፅያት ንላ ማለት እዩ። ካልእ ንዝኾነ ንፅሕፎ ነገር እንተደኣ ክንድምስስ ደሊና ኩላትና ከም ንፈልጣ ንኣብነት ደሊት ኢለ ሌተር እንተደኣ ኢለ ወይ ከዓ ደሊት ዎርድ እንተደኣ ኢለ ከዓ ከምታ ኩሉ ግዜ ንፈልጣ እንተደኣ ስፔስ ወይ ባክ ስፔስ እንተደኣ ከይደ እዚ በብሓደ ክድምስሶ እየ። እንተደኣ ዎርድ ኩላ እዛ ዎርድ ክድምስሳ ደሊ ከዓ እንታይ ክጥወቀ ኮንትሮል ክጥወቀ ማለት እዩ። ኮንትሮል ገይረ ድሊት እንተደኣ ኢለ ከዓ ዎርድ ብዎርድ ይኮነለይ ማለት እዩ ኮንትሮል። ካልእ ከምዚ ትገብሮ ዘለኹ ስክሪንና እንድሕር ዳኣ ሪከርድ ክንገብር ደሊና ስክሪን ሪካርድ ንመምሃር ክኸውን ክእል። ከምዚ ዝገብሮ ዘለና ከዓ ዊንዶውስ ምስ ጂ እንተደኣ ገይረ ዊንዶውስ ምስ ጂ እንተደኣ ገይረ ከዓ እዚ ምልክት ናይ ሪካርድ ክመፀለ እዩ። ነቲ ዝደልዮ ከዓ ክጥቀመሉ ይኽእል ማለት እዩ። ካልእ ክህልዋና ካብ ዝኽእላ ዝተፈላለያ ሲምቦልስ ከዓ ናይ ኢድ እንዳፀሓፈ ምልክት እንተደልየ ንኣብነት 270 ዲ ክገብረ 270 ዲ ጌረ ኣልቲ ኤክስ እንተደኣ ጌረ ከዓ እዛ ምልክት እዚኣ ትመፀለይ ማለት እዩ። ስለዚ ዝተፈላለዩ ምልክታት ወይ ሲምቦላት ብሾርትካት ክመፅእ ከም ዝኽእል ኢና ንርኢ ዘለና። ምናልባት ናይ ነብሪ ምልክት እንድሕር ደሊና ኸ ናይ ነብሪ ምልክት ሓደ ኤፍ 405 ጌረ ኣልቲ ኤክስ እንተደኣ ኢለ ከዓ ናይ ነብሪ ምልክት ይመፀኒ። ካልእ ምናልባት ፍርቂ ወይ ሃፍ ሓደ ብልዕሊ ክልተ እንድሕር ክንገብር ደሊና ኸ ቢ ዲ ኢለ ኣልት ኤክስ እንድሕር ገይረያ ሃፍ ትመፀለይ ወይ ፍርቂ ትመፀለይ። ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኸ ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኸ 21 55 ገይረ ኣልት ኤክስ እንተደኣ ኢለያ ኸ ሓደ ሕምሲት ትመፀለይ። ካልእ ብዙሕ ግዜ ክንጥቀመላ ካብ ንኽእል ከዓ ናይ ራይት ምልክት እያ። ናይ ራይት ምልክት ራይት እንተደኣ ክገብር ደሊኻ 27 14 ጌረ ኣልት ኤክስ እንተኢለያ ራይት ክትመፀለያ። ኤክስ ናይ ኤክስ ወይ ሮንግ ምልክት እንድሕር ደሊኻ
27 16 ገረ alt x እንተራ ገረኻ ናይ x ምልክት መጻን ማለት እዩ። ካል ብዙሕ ግዜ ኪቦርድና እንደዳ ኣቢና ወይ ኪቦርድ እንተዳ ገለ ቃላት ወይ ፊደላት ስኢናዮም ኦን ስክሪን ኪቦርድ ኣለና። ኣብዚ ምናልባት ኦን ስክሪን ኪቦርድ ኢልና ተፅሒፍና ኣብዚ ክመፀ ንኽእል እዩ። ኦን ስክሪን እንተዳ ኢለ ኦን ስክሪን ኪቦርድ ኣለና። ግን ነዚኣ ከመይ ገይረ ብሾርትካት የምፃ እንተዳ ኢለ ከዓ ኮንትሮል ምስ ዊንዶው ምስ ኦ ብሓንሳብ እንተዳ ጠዊቀየን ኦን ስክሪን ኪቦርድ ክትመፀኒያ። ስለዚ ኮንትሮል ምስ ዊንዶው ምስ ኦ እንተዳ ጠዊቀ ኦን ስክሪን ኪቦርድ መፂንኣሎ ከም ዝትሪእዮ ዘለኹም ኣብዚ ክፅሕፍ ክእል ማለት እዩ። ካልእ ናይ ኣብ ሽንቲ ቤት ኣብ ወዘተ ንጥቀመሉ ናይ ወዲ ምልክት እንተደኣ ደሊኸ ናይ ወዲ ምልክት እንተደኣ ደልየ 1 ኤፍ 6 ቢ 9 ገይረ ኣልት ኤክስ እንተደኣ ገይረ ናይ ወዲ ምልክት ይመፀኒ። ናይ ጓል ምልክት እንተደልየ ከዓ 1 ኤፍ 6 ቢ ኤ ይገብር። ነዚኣ ገይረ እንተደኣ አልት ኤክስ ገይራ ከዓ ናይ ጓል ኣንስተይቲ ምልክት ይመፀኒ ማለት እዩ። ስለዚ ዝተፈላለዩ ናይ ሾርት ካትስ ኣለውና ኣብ ዊንዶውስ ኣብ ማይክሮሶፍት ኦፊስ ዎርድ ክንጥቀመሎም ንኽእል ኢና ማለት እዩ። ንሎም ዓንቲ ኣዳልዮም ዝነበርኩ 20 ዝተፈላለዩ ምልክታት እምበኣር ብከምዚ ሾርት ካት ተጠቂምና ክንገብር ንኽእል ማለት እዩ። ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ

መደብ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅ ደሎ ሰሙን ብኻልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን። ሰናይ ቀና።

0: ኣለኹም።
1: ግለሊ በርናመጅና ኣህምያት እንዳሃብካ ዲብ ስቱድዮና ምንመፀካብ ድግማ ንእግል ሓምዳካ ፈተ ኣርእስ ተበርዕ ደም ኣህምያቱ ፋይሕ ምንማቱ ምስል እላ ዝህልትና ወቃት ደም ሚቱ ኣህምያቱ ሚታ መንፋዕቱ ኣህምያቱ ሚታ ኣቦግና
0: ቀደም ከሎ ንስሪ ዘና ንሓምደኩም እግል ከሉ ተቐይረት ናይ ኣምር ግትሻዓብና ክድምፃእ ፍሃመት ክትዕበ ተቐይረት ናይ ጠቢዓት ክትደው ሸቆል ህልየኩም ንሓምደኩም እንከሎ ደም ባህለት ኣርውሓትታ ኣርውሓት ናይ ረቢ ህያብታ ሰበት ከዓ ኣዳም ሰኒ ግል እምበር ኦር ብዓፌቱ ግል እምበር ሓቆ ከዓ ደም ምንኩሉ ላ ዝተሓዝዮ ደም ሓቆ ይረከብካ ደም ምና ጎረብካ ሓቂ ንቕሳ እለ ዝመፃካ በሽክለት ሞትታ ሰበት ግአት እሊ ሞት እሊ ግልና ቅሶ ደም ተበርዓት እንደወዴና እኩሉ ኣካን ናይ እሊ ዓድና ገይስ ለና ሸቅ ለና ኩሎም ሎም ተበርዓት ደም ሀ ግን ሓምዶም ንቀድር ሰበት ከዓ ደም ቀይሕ ፈሳሲ ብሎ እታ ጎረብ ናይ ወድ ኣዳም ሌጣቲ ትረከብ ልገበት ፋብሪከት ወላ ብዕድ ዝክ ኣዘ እግል ሸቀ ይቀድራኒ ሰበት ከዓ ደም እግል ሸዓብ ደም እግል ሕሙም ደም እግል መጀርሒን ደም እግል እማት ደም እግል ኣጀኒት ትሃብ ሓቆ ከዓካ ደም ምን ኣዳም ክትርከብካ ምን ኣዳም ትትረከብ እንደይኮ ብዕድ ለማፅኣ ደም እግል ኣዳም እግል ግባእ ይቀድር ሰበት ከዓ መንፋዓት ናዩ ሚቱ ሓቆ ቤልኪ መንፋዓት ናይ ደም እታ ጎረብና ደም ምን ነፋዓና እሊ ቀይሕ ደም እምብሎ እታ ጎረብና ዝሃላ ክልአ ክፋላት ቡ ሓተ ማያዊ ክፋል እምብሎ ፕላዝማ እላ ካልኣይተ ዋህታት ደም እምብሎም ሎም ቀያሕቲ ዋህታት ደም ብሎም ፀዓዲት ዋህታት ደም መርጋእቲ ደም ብሎም ለው ማለት እዩ ኣብሓተ ሓተ ነፈር ሓምስ እስግ ስስ ሊትሮ ደም እታጎረብቱ እሊ ዋጅብቱ ሮታምም ነፈር ምን ሓምስ እስግ ስስ ሊትሮ ደም እግልቡ ዋጅብቱ ህቱ ሌጣ ኣይኮኒ ምና ሚዛነት ናይ ጎረብካ ሰማን ምምኢት ደምቱ እግሊ ክተእምሮ ብካ እሎም ዋሃየታት ደም እምሎም እሊ እታ ዓጭም ናይና እታ እንጉዕ እምብሎ ዲቦቶም ዝተዓቡ ዝፈጠሩ ንብሎም ሰበት ከዓ እሎም ዋህታት ደም ቀያሕቲ ዋህታት ደምቶም ሰሮም ፃዓዱ ዋህታት ደም ብሎም ሰሮም ሄ ፕላትሌት ብሎም ወይከዓ መርጋእቲ ደም እንደቤልና ንሰሚዮም ምንዶም ሄ ልፕላዝማ ልትበሃል ሃላ ፕላዝማ ሚቱ ሓቆ ቤልክኒ እሊ ፈሳሲቱ እናታ ደምና ዝሃላ 54 ምን ምእት ለፀብጣ ፈሳሲ ብሎቱ ኣይዋ እሊ ምስ ሸቀ እሎም ዋህታት ደም ብሎም ህሌና እታ ፕላዝማቶም ላዓል ቦትሓ ትብልብሎ እታ ጎረብና እሊ ጋዛት ንብሎ ኦክሲጅን ካርቦን ዳይኦክሳይድ እታ ጎረብና ምን ሳምቦ እስክ ኣካሊታት ዋህታት ንብሎም ግልብፃሕ ኩሉ ግያሴት ናዩ እታ ፕላዝማቱ ፕሮቲን ምን ዳዋ ንረክቦ ግሉኮስ ምኖ ንረክቦ እንዛይማት ሎም ኩሎም ሎም እብደምቶም ላዓል ቦትሓ ትብልሉ እታ ላዝተሓዝዮ ጎረብና እግልብፅሑ ደም ናይ ሽቁልቱ ምን ኩሉ ሄ ልዓበ እታ ቀያሕቲ ዋይታት ደም ብሎም ወይ ከዓ ኣርቢሲ ኢልና ሰሚዮም ሂሞግሎቢን ንትበሃል ቀይሕ ብኣ ተሃላግሎም እሊ ሂሞግሎቢን ሚቱ ሓቆቤልኪ ኦክሲጅን ወ ካርቦን ዳይኦክሳይድ እንደራፍዓ ምን ሳምቡ እስክ ዋህታት በፅሕ ምና ዋህታት ጎረብና ለትነፍዓቡ ካርቦን ዳይኦክሳይድ እስክ ሳምቡእ ላመፅኦ እሊ ሓቆ ይህለት ትንፋስ ይህለት ባህለቱ ትንፈስ ሓቆ ይህለት ጎረብ ይህለት ደም ሓቆ ነቕሳ ኣዳም ሕያይ ግልግባእ ይቀድር ኩሉ ርእሱ ሞት ግትምፃእ ትቀድር ሰበት ከዓ ደም ምን ኩሉ ላዝተሓዝዜና እግል ኩሉ ሽቁልና እግል ኩሉ ንሕና እግል እምበር ንሕና እባ
1: ግንሽቀ
0: ልገበል ግባእ ግንሽቀ ንጊስ ብሂወት
1: ኣብሓያትና
0: ግን እምበር ደም ትላስተሓዝየና ሰበት ከዓ ደም ምንኩሉ ላስተሓዝየካ ደም ግትንበር ቀድር ደም ሓቆ ያህለት ደም ሓቆ ነክሰት ላኪን ግትንበር ይትቀድር ሰበት ከዓ ሓማይ ምሃለው ኣጀነት ልግባ ኣባይ እማት ትለያ ዶር ሕርስ ወቐት ሕርስ ሓቆ ሕርስ ደም ብዙሕ ሓቆ ነቕሴን ሓቆ ጌሳ ደም እግል ርከባ በ እግልሊ መንፍዓትሊ እንደበልና ኣሎም ደም ዝበርዑ ነፈር ሚቶም ዝሸቁ ምና ጎረቦም ዝሃላ ደም እብኒ ሳኔት እግል ኣዳም እግል ይሄ እታ ናይ በዲሩ ለዓላት እግል ምፃእ ደም ግል ዝበርዑ ቦም ተበርዓት ደም ደንበ ኩሉ ግዜ ምብሃለታ ተቒረት ናይ ጠቢዐት ተሰሓዝየና ኣተኣምሮ ላስተሓዝየካ ፋሃም ላስተሓዝየካ ሰልፊ ግተኣምሮብካ ሚቱ ደም ግተኣምሮብካ ሚ መንፍዓቱ ደም እታ ጎረብና ግተኣምሮብካ እሊ ሓቆ ይኣመርካ ደም ግትበራዕ ቀድር ደም ግትበራዕ ምንኩሉ ይሄ እንሳኔት ላስተሓዝየካ እንሳኔት ሓቆ ኣላብካ ደም ግትበራዕ ቤሎካ ምገብእ ኩሉ እርሱ እታ ባንከት ደም ይትገይስ ወላ ይትበርዕ ሰበት ገት ደም ክትበራዕ ምላስተሓዝየካ ሓቆቤልክኒ ፍሃም ላስተሓዝየካ ኣምር ላስተሓዝየካ እሊ እግንሽቀ ሚኒስትሪ ዜና ዝወድዮ ዝሃላ እታ ተፈላለየ ምትብልዮሊ ፍንቱይ ትግራይ ትግባእ ኣብ ትግርኛ ሸቆ ዝሃላ እግል ሸዓብና ኣፋሞት ኣእምሮት እግል ዕበ እሊ ላዓበት ምንትብልዮ ምስጋና ብና ንሕና ኣዘማ ብልግ ንግስትን ሓድል ህልና
1: ሕቱ ዋጅብና ተይኮን ኩልና መስለ ግንሽቀብና ተበርዕ ደም እግልሚቱ ኣዳም ደም ለልትበራዕ ግልሚቱ ለልትበራዕ ወምዶል ለልትበራዕ
0: ኣዳም ምዶል ለልትበራዕ እሊ ኣዳም ዶል ግርበላዕ ቀደም ኩሉ ሕያይ እግል ግባእቡ ሕያይ እግል ግባእቡ እንሳኔት ድማ ኣላሃላ እግሉ እምበል እንሳኔት ሕያይ ምንገብእ ሕያይ ማ እምበል እንሳኔት እግል ግባእ ይቀድር ክሌቱ ምስሊ ግልምፃእቡ ምስሊ ግልጊስቡ ሰበት ከዓ እንታ ደም ክትበርዕ ላስተሓዝየካ ኣላ ሚቱ በልክ ምገብእ ቀደም ኩሉ ደም ትበራዕ ነፈር ምላስተሓዝዮ ዕምር ናዩ ዕምር ናዩ ምን 16 ስቲን ዝሃላ ደም ግልበራዕ ቀድር እሊ ደም ልትበራዕ ምን 16-60 ዕምር ንብሎ ዝህለና ኣወል ልትበራዕ ነፈርቱ ቀደመዮም ትበራዕ ዓልካ ምገብአ እስ ክሳብዒን ክትፈራዕ ትቀድር ካልኣይ ደም ክትበራዕ ሚዛነት ናይካ ሚዛን ናይ ጎረብካ ካምሲን ኦ ምንላዓል ግትግባእ ብካ እሊ ሓቆይ ዓሬካ እግትበራዕ ይትቀድር እብሚ ሰበብቱ ቤልክኒ ምገብእ እታ ጎረብካ ዝሃላ ደም እባ ሚዛነት ናይካ ንሕና ንኣምርሮ ካም ገብእ ደምብካ ካም ሊትሮ ተሃላ እታ ጎረብካ እባ ሚዛነትካ ንኣምርሮ ነፈር 4 ወስዕ ጋኣ ምገብእ እግትበራዕ ይትቀድር ንብሎ እግልሚ ድቤልክኒ ምገብእ እታ ጎረቡ ዝሃላ ደም ምና ላህለት ደም ናዩ ሓቆት በርዓ እግል ኣርውሓቱ መሽክለት ግልምፃእ ቀድር ምኑ ሰበት ገት ሚዛኔት ምና ካምሲን ወላዓል ሓቆ ይግአት ምና ሓተት ምገብእ ወይ ከዓ ዳሃረት ምገብእ ኩሉ ርእሱ ግትበራዕ እታ ናይ ቃኑን ባንከት ደም ይገብእ እላ ሳልሳይት ሂሞግሎቢን ንብሎ ህሌና ሂሞግሎቢን እሊ ቀይሕ ደም እታ ቀያሕቲ ዋይታት ደም ዝሃላ ንብሎ እቱማ ንጀርቦ ሓቆ ትጀርቦ እሊ ሂሞግሎቢን ሓቆ ምና ሕና ንሓዝዮ ሓቆ ተሓተት ወይ ከዓኒ ዳሃረት እግል ትበራዕ ይትቀድር ካምታ ነፈር ላወለት ኣንስ ዝግባእ ወተባዕን ዝግልበርራዕ ካምቲ ላስተሓዝዮ ሓቆ ቤልኪ ወለት ኣንስ 10 ነቕጠት 5 እግትግባእባ ምና ተሓተት ወዳሓረት ምገብእ ኩሉ ርእሲ ይትበራዕ ምና ወተባዕን ሄ 13.5 ግልግባእ ብቱ ምና ሓቆ ድሓረት ኩሉ ርእሱ ይትበራዕ ምባህለቱ ምና ታሓት ገአት ምገብእ ይትበራዕ ቤልና ምገብእ ሕሙም ህለየካ ባህለት ይኮኒ اللي تا غروب كالهلا هيموغلوبين منا

0: ባንክ ቀደም ዲ ብሰለስ ኣካን ፈናትዮ በለት ፀዓዲ ሴላት ደም ቀሒ ሴላት ደም ወፕላትሌታት ወፕላዝማ ለማይ በንበንከርዮ ዲ ባንክ ቀደም ዘለለት ፈናት ሓረ ሓኪም ዲ ዝኣዝዝ ዲ በሃልና እላ ሓዘይኮ ትለልብል በለት ኣው ደም ካምል ሀ ሓ ዘገብ
1: ሓኪም ሓማይ ምሃላው ግሉ ይኮን እታ ስብዳልየት እሊ ሓኪም ወደ እሊ ነፈር ምላ ተሓዝዮ ማ ዓይነት ደም ሚ ጅንስ ደም ብትሉ ብቱ እላ ነፈር ሚ ጅንስ ደም ደብልቱ እንደ ቤላ ኣኽር የምክን እሊ መሽክለት ናይ ሊ ነፈር ል ሓማይ ምታ ሆስፒታል ኣለው ሓቲ ግልግባ ይቀድር ሓቲ ነፈር ፕላትሌት ኣላስ ተሓዝዩ ሃላ ባህለቱ ሚቱ መሽክለት በል ክንገብእ ምናጎረቡ ብዙሕ ደም ልገይስቡ ገበይ ሃላ ባህለቱ ሕዳም ፕላትሌት ቡ ባህለቱ ኣዋ ረግእ ይሃላ ሌጣ እንደይገብእ እተፈናታ ምትብሎ መሽክለት እሊ ሕማም ግልምፀቡ ሓተ ፕላትሌት ላስ ተሓዝዮ ጋ ምገብእ ምና ፕላትሌት ዝለሂቦ እግል ነፈር ደም ነቕሰይ ምገብአ እላ ኣርቢሲን ብሎ እቱ ዝለሂቦ የምክን እሊ ነፈር እሳት ነዳ ምንገብእ መሽክለት ናይ ኤሌትሪክ ብዕድ ረክበይ ምገብእ ማ ፕላትሌት ተሓዝዮ ፕላዝማ ተሓ

ዓይነት ደም ፋርዕ ደም ኩሉ ተኣምሮ ምስላ ኣብ ክቱብ ፀብጦ ኣታወቐትላ ኤ ፕላስ ኣስሓዘዮ ምገብእ ምኖም ኤ ፕላስ ለገኦ ነፈር እንደላኬት መትበር ኣደም ደወደት እግላ ሕሙም ኣጊት ግተይቦ ትቀድር እሊ ኣላሓተ ገበይ ዋድያሙ ሂለና ተባሃለቱ ላልዓበት ሀ ናይ WHO ቃኑን ኩሉ ለትበር ዓደም እቲ ባንክ ደም እንተኣታ መርመራ እቲ ባንክ ደም እግሊደ ቡ ሙናሓር እሊ ደም እታ መሰለን ኣንሰባ ምንበ እብ ከረን ሓተ ናይ ዲስትሪብሽን ሰንተር ገብእ ፍሪጅ ዝሃላቱ ስኒ ዝገብኣ እቱ ግልፅናሕቦ መነ ናቕፋ ነፈር ሓቆ መፃ ደም ላዝተሓዝዮ ምን ኣፍ ዓበት ነፈር ሓቆ መፃ ደም ላዝተሓዝዮ ምን ሓጋዝ ዎ ባኩል ሃላ ርጥ መፃ ገብእ ደም ላዝተሓዝዮ ዲቡ ደም ግልፅናሕቦ እሊ ግልግባእ ባንከ ደም ዝሸቀየ ደም ኩሉ ደም እግለን እስራ ወስዕ ሆስፒታላት ዝሃለያ እባ ቃንናዩ እባ ክቱብናየን ደም ኩሉ ዲበን ግኣዮ ወዛዕ ባሃለቶ እሊ ሰበት ከዓ ትሊ ወቕትሊ ኩሉ ደም ላዝተሓዝዮ ነፈር ባንከ ደም ትሊ ይኮን መፅእ እታ ሆስፒታላት ትመፅእ እታ ሆስፒታላት ከመፃ ለሆስፒታል ዝሃለ ሃኪም ማ ዓይነት ጅንስ ደም ላዝተሓዝዮ እንደረኣያ ኣከር ምእኖም ባኩል ሃላ ባንከ ደም ምሽ ሰቀ መስለኪ ሰልፍ ንሕና ባፅዕ ንገይስ ባካል ሃላ ርድ ንገይስ ስክ ሓይሊ ባሕር ንበፅሕ ስክ ሓይሊ ኣየር ንበፅሕ ኩሉ ድዋራ ሃላ ኩሉ ተበርዓ ደም ወደ ኣኸር እሊ ተበርዓ ደም ዝወዳ ንሕና ወደ መርመራ ንዲወደና ውፅኢት ናዩ እግሊ ዞባ ንሀይቦ እሊ ዞባ ምስሊ ሆስፒታል ነገኣ ምስል ኩሉ ጅንስ ደም ንሪኦ እሊ ማሕበር ወለታውያን ለገስ ደም ብሎም ምስሎም ደገኦ እሊ ደም እታ ኣካኖም ከምሃላ እታ ለዝተሓዝየ ወቕት ምኖም ደላኮ ምኖም ደም ደነስኦ እግሊ ሓማይም እግሊ ስደው እግሊ ሓማይም ደም እግሊ ሂቦም እሊ እታ ሽቑልና ኣትያ ለሃላ ሽቑል ትባሃለት

251650 ናቕፋ ዝግመት ዕንወት ይወሪዱ። ብዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብጻብ ተቐቢልና ኣሎና። ሕጂ እውን እቶም ብቐጻሊ እንጠቕሶም ዘለና ጠንቅታት ሓደጋ ሕጂ እውን ኣብ ዝተጠቕሰ ዕለት እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለው። መስመርካ ዘይምሓዝ 21 ሓደገኛ ኣመራርሓ 19 ቀዳምነት ዘይምሃብ 36 ብዘይ ኣገባብ ንድሕሪት ምምላስ 18 ርሕቐትካ ዘይምሕላው 30 ንኣጋር ቀዳምነት ዘይምሃብ 17 መስመርካ ዘይምሓዝ 21 ጉድለት ጥንቃቐ 19 ኣዝዩ ተፀጊዕኻ ምሕላፍ 19 መስተሰቲኻ መኪና ብምምራሕ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ኣተኪርና ብፍሉይ ክንሰርሕ ከም ዘለና እውን እዚ ረኺብናዮ ዘለና ስታስቲካዊ ፀብጻብ ክረዳኣና ዝኽእል ኣብነት እዩ። ኣብ ሴማፎሮ ብዝሕ ዘለዎ ጥሕሰታትን ከምኡ ውን ሓደጋታት ተዓዚምና ነርና ኣብ ዝሓለፈ እዋን። ኣብኡ ዝነበሩ ጥሕሰታት እንታይ እዮም ዝመስሉ? ኣብኡ ብሰንኪቲ ጥሕሰታት ዘጋጠሙ ሓደጋታት ከ እንታይ ሓደጋታት ክንዕዘብ ክኢልና እውን ኣብ ዝስዕብ ቪድዮታት ተኸታቲልና ክንምለስ ኢና። ናብኡ ከስክረኩም።

ብከላ ማለት ንጹህ ከባቢያዊ ተፈጥሮ ብኬሚካላዊ ካብ ኣገልግሎት ወፃኢ ኮይኖም ዝጓሓፉ ነገራት ክባላሾ ከሎ እዩ። እዛ እንነብረላ ዓለም ብዙሓት ዓይነታት ብከላ ኣለዋ። ገለ ካብኣቶም ንምጥቃስ ብከላ ኣየር፣ ብከላ ማይ፣ ብከላ መሬት ወዘተ ክጥቀሱ ይኽእሉ። ብከላ ኩሉ ግዜ ጎዳኢ ኣዕናዊ ሃሳይ ምዃኑ ኩሉ ሰብ ዝርድኦ ሓቂ እዩ። ኣብዚ ግዜ ኣብ ዓለምና ብሰንኪዞም ኣብ ላዕሊ ተጠቒሶም ዘለዉ ዓይነታት ብከላታት ዓመታዊ ህይወት ኣማይታ ሸሓት ፍጡራት ይጠፍእ። ብከላ ባሕሪ ኣብዚ ግዜ ሓደ ካብቶም ንዓለምና ኣጋጢሞማ ዘለዉ ዓበይቲ ቡድሆታት እዩ። ውቅያኖሳትና ብክልተ ዓይነት በከልቲ ነገራት ኣዕላሊቆም ይርከቡ። ንሳቶም ድማ ካብ ኢንዱስትሪታት ዝጓሓፍ ኬሚካላትን ካልኦት ጓሓፋትን እዮም። ኬሚካላዊ ብከላ ኣብ ጥዕና ደቂ ሰባትን ኣከባብን ከምኡውን ቁጠባዊ መድያትን ኣዝዩ ኣዘራ ብዛዕባ ኮይኑኣሎም። ሓደ ካብዚ ዓይነት ብከላ ዝብገሰሉ ቀንዲ ኣገባብ ሓረስቶት ዝጥቀምሉ ድኹዕ ኮይኑ ኣብ ግዜ ክራማት ብዝናብ ተሓፂቡ ብመልክዑ ሕጂ ናብ ውቅያኖሳት ይኣቱ። ከም ውፅኢቱ ድማ ፀዕቕ ናይ ኣብ ውቅያኖሳት ዝርከቡ ከም በዓል ናይትሮጅን፣ ፎስፎረስ ዝኣመሰሉ ማዕድናት ልዕሊ ዓቐን ይኸውን እሞ ሰበባ ባሕሪ ከዓ ይፍጠር። እዚ ሰበባ ባሕሪ ዘምፆ ጥዕናውን ኣከባብያውን ጎድናዊ ሳዕብን ድማ ኣብ ዘቤታዊ ምግፋፍ ዓሳን ቱሪዝማዊ ኢንዱስትሪን ዓብ ሃስያ ይውርድ።

0: ብከላብ ሓሪ ልክዕ ከምቶም ካልኦት ብከላታት ብምትሕዋስ ጓሕፍን ኬሚካልን ዝፍጠር ኮይኑ መብዛሕትኡ ግዜ ካብ መሬት ናብ ባሕሪ ብዝኣቱ በከልቲ ነገራት ይፍጠር። ብከላብ ሓሪ ዝፈጥሩ ነገራት ካብ ዝተፈላለዩ ከባቢታት ብመልክዕ ውሕጅን ህቦብላዊ ንፋስን ተጓሒጦም ናብ ባሕሪ ወይ ውቅያኖሳት ብምእታው ነቲ መስርሕ ናይ ብከላ ይፍፅሙ። ኣብዚ እዋን ወዲ ሰብን ዝተፈላለያ ኢንዱስትሪታትን ኣብ መዓልታዊ ንጥፈታት ብብዝሒ ዝጥቀምሎም ዘለዉ ነገራት ሓደ ፕላስቲክ እዩ። ፕላስቲካዊ በከልቲ ነገራት ናብ ውቅያኖሳት ዝውሕዝሉ መገዲ ብዙሕ ኮይኑ ሓደ ካብኡ ብውሕጅ ተባሓጊጎም ዝኣትውን ከምኡውን ኮነ ኢልካ ናብ ባሕሪ ዝጓሓፍን እዮም። ኣብዚ ዓውዲ ዝተኻየደ መፅናዕትታት ከም ዝሕብሮ ካብ 1960 ጀሚሩ ዓቐን ናይ ፕላስቲካዊ ጓሓፍ ኣብ ኣትላንቲካዊ ውቅያኖስ ብ3 ዕፅፊ ወስኺ ኣርእዩ። እዚ ዝኾነሉ ምኽንያት ድማ ተጠቃምነት ፕላስቲክ ካብ ሓደ ግዜ ዘይሓልፍ ምዃኑ እቲ ዝጓሓፍ ዓቐን ከኣ ማዕረ ማዕርዩ ስለ ዝበዝሕ እዩ። ንኣብነት ሓደ ካብቶም ኣብ ምፅናት ዝርከቡ ማያውያን ፍጡራት ዝኾነ ጎብየ ባሕሪ እንተወሲድና ካብቶም ብቐጻሊ ዘዘውትሮ መግቢ መለግለጋይ ዓሳ ዝበሃል ኮይኑ ምስ ፕላስቲክ ዝመሳሰል ምስልን ቅርፅን ስለ ዘለዎ ብጌጋ ይምገብዎ ሞ ኣብ ኣካላቶም ንነዊሕ ዓመታት ይኽዘን። ብተመሳሳሊ ፕላስቲክ ምስ ሓቐቐ እቲ ካብኡ ዝወፅእ ኬሚካል ዘለዎ ጣዕሚ ወይ እውን ሽታ ምስ ኣዕዋፍ ባሕሪ ዝምገብኦ ዓይነት መግቢ መሳሰል ሓደሓደ ግዜ እውን ዝተጓሓፈ ወይ ካብ ስራሕ ወፃኢ ዝኾኑ ናውቲ መግፈፊ ዓሳ ኣብቲ ላዕለዋይ ክፋል ናይ ባሕሪ ንነዊሕ እዋን የንሳፍፉ ሞ ንብዙሓት ዓሳታትን ማያውያንን መጥበውትን ልክዕ ከመፃወድያ ኣብ ማዕልታዊ መነባብሮኦም ዕንቅፋት ክኾንዎም ይኽእልዎም።
1: ባሕርታትን ውቅያኖሳትን ናይ ዝዓለም ዳርጋ

ሲ ዝዓበየ ስፍሓቶም ሲ ዳርጋ 70 ሚታዊት ናይ ዝዓለም እዩ። ስለዚ ንዘበናት ዝኣክልካ ደቂ ሰባት ዳርጋ ኣብ ውቅያኖስ ዝጓሓፍ ጓሓፍ ሲ ዝኾነ ኢፌክት የብሉን ኢሎም እዮም ዝሓስቡ ነይሮም። ስለዚ ካብዚ ብምብጋስ ከዓኒ ኣሎ ዝበሃል ኢንዱስትሪያዊ ኬሚካላትን ዘቤታዊ ጓሓፍን ናብ ውቅያኖሳት ክጓሓፍ ክኢሉ ማለት እዩ። ሕጂ ዝጓሓፍ እዚ ከዓ ምስ ግዜ ኣብቲ ባሕሪ ማለት እዩ ምስ ብዙሓት ማዕድናት እንዳተበለ ማለት እዩ ናብ ሰበባ ባሕሪ ዝቕየር። ሰበባ ባሕሪ ከዓኒ ከምቲ ንፈልጦ ኣብቶም ሂወታውያን ኣብቶም ማያውያን ሂወታውያን ንብሎም ዘለና ማለት እዩ ብዙሕ ጉድኣት ከውርደሎም ስለ ዝኽእል ኣቢሉ ከዓ በቲ ናይ መግቢ ሰንሰለት ንላዕሊ እንዳደየበ ናብ ደቂ ሰባት ክሓልፍ ስለ ዝኽእል ማለት እዩ። እዞም ካብ ኢንዱስትሪታትን ካብ ዘቤታዊ ጓሓፍን ዝተጓሕፉ ጓሓፋት ማለት እዩ። እቶም ኬሚካላት ኣብ መወዳእታስ ናብ ደቂ ሰባት እውን ክበፅሑ ስለ ዝኽእሉ እዩ ከም ብድሆ ተሓሲቡ ብዙሕ እውን ኣዛራቢ ኮይኑ ዘሎ ማለት እዩ።

0: ፕላስቲክ ንኽሓቅቕ ዝወስደሉ ግዜ ኣዝዩ ነዊሕ እዩ። እዚ ማለት ክሳዕ ዘመናት ዝወስደሉ ግዜ ኣሎ። ምስ ምንዋሕ ግዜ ድማ እቶም ማያዊ ህወታውያን ምስ መግቢ ሓዊሶም ዝወስድዎ ዓቐን ሕቃቕ ናይ ፕላስቲክ ብሰንሰለት መግቢ ተሓጊዙ ካብ ሓደ ዓሳ ናብ ካልእ ዓሳ ክመሓላለፍ ከሎ ዓቐን ናይቲ ሕቃቕ ፕላስቲክ ብዕፅፊ እናወስኸ ይኸይድ። ፕላስቲካውን ኬሚካላውን በከልቲ ነገራት በዞም ኣብ ላዕሊ ተጠቒሶም ዘለዉ ምኽንያታት ኣብ ማያዊ ኣከባቢ ሰፍ ዘይብል ጉድኣት የውርዱ። ሳይንሳዊ መፅናዕቲ ከም ዘረጋግፁ ድማ እዞም በከልቲ ጥረ ነገራት ብሰንሰለት መግቢ ተሓጊዞም ኣብ ዝለዓለ ደረጃ ማለት ኣብ ኣካላት ወዲ ሰብ ምስ ኣተዉ ምስኡ ተኣሳሲሮም ዝመፁ ብዙሓት ጥዕናዊ ፀገማት ይኽትሎም። ንገለ ካብኣቶም ንምጥቃስ ድማ ሕማምን ሽሮ፣ መጠናዊ ፀገም ኣብ ስርዓተ ምክልኻል፣ ናይ ባህሪ ምልዋጥ፣ መውሓድ ዘርእን ካልእን ከስዕቡ ይኽእሎም። ክሳዕ ዝቐረበ እዋን ደቂ ሰባት ውቅያኖሳት ኣዝዮም ሰፋሕቲዮም ኢሎም ብምሕሳብ ንውቅያኖስ ንዘመናት ከም ሓደ ምቹእ መጓሓፊ ቦታ ክጥቀምሉ ፀኒሖምን ኣለዎን። ናብዚ መደምደምታ ክብፅሖም ዝኽኣለ ቀንዲ ምኽንያት ድማ ስፍሓት ባሕርን ውቅያኖሳትን 70 ሚኢታዊት ክፋለ ናይ መድረኽ ዝሽፍን ምዃን እዩ። ስለዚ ዓቐን ናይቶም ናብ ባሕሪ ዝኣተዉ በከልቲ ነገራት ምስ ዕብየት ናይ ባሕሪ ኣረኣይኻ ዳርጋ ውሑዱን ኣብ ግምት ዚኣቱን እዩ። ካብዚ ዝተበገሰ ኣተሓሳስባዩ ድማ ዓለም ለኻዊ ተቐባልነት ብምርካብ ኣሎ ዝበሃል ዓይነት ጓሓፍ ብዘይ ዝኾነ ርህራሀ ናብ ባሕሪ ውሒዙን ዝውሕዝ ዘሎን። ምስ ግዜ ግን ገለገለ ሃገራት ሳዕብየን ናይ ብከላ ክርድኦ ብምጅማርን ኣፍ ደገ ባሕርን ንምክልኻል ስጉምቲ ክወስዳ ጀሚረን።
1: ገላ ባሕሪ ብክልተ ነገራት እዩ ዝመፅእ። ቀዳማይ ብኢንዱስትርያዊ ኬሚካላት፣ ካብ ኢንዱስትሪ ዝጓሓፍ ኬሚካላት ማለት እዩ። ካልኣይ ከዓኒ ዘቤታዊ ጓሓፍ ማለት ኮኔልካ ትጎሕፈሎ ከይፈለጥካ እውን ኣብ ምስኻ ምስ ጓሓፍካዮ ዘቤታዊ ጓሓፍ ንብሎ ዘለና ፕላስቲክ ዘጠቓለለ ማለት እዩ። ስለዚ እዚኢታት ወይ ብንፋስ ክኣቱ ክእል ናብ ባሕሪ ወይ እውን ብውሕጅ ብመልክዕ ውሕጅ ማለት እዩ፣ ውሕጅ ሒዝዎ ክኣቱ ክእል እዩ። ስለዚ እዞም ማያውያን ህወታውያን ንብሎም ዘለና ከዓ ፕላስቲክ እንድሕር ተመጊቦም እንታይ እዩ ንክሓቅቕ ነዊሕ ግዜ ስለ ዝወስደሉ ኣብ ኣካላቶም ይኽዘን እምበር ኣይሓቅቕን እዩ። ስለዚ ብዙሕ ከሸግሮም ይኽእል እዩ ማለት እዩ። ከይሓቀቀ እውን ካብ ብሰበት ሰንሰለት ናይ መግቢ ገይሩ ናብቶም ዝለዓሉ ዘለዉ መጥበውቲ ንብሎም ማያዋን መጥበውቲ ንብሎም ማለት እዩ ናብኦም ውን ክበፅሕ ስለ ዝኽእል ማለት እዩ። ካልኣይ ከዓኒ እዞም ገፈፍቲ ዓሳና ብፍላጥ እውን ብዘይፍላጥ መግፈፍ ዓሳ ኣብ ባሕሪ ነዊሕ ግዜ ክፀንሕ ይኽእል እዩ፣ ወይ ዝተጓሕፈ ወይ እውን ዝጠፍኦም ለ ማለት እዩ። ስለዚ ኣብቲ ላዕሊ ስለ ዘንሳፍፍ እንታይ ዝገብሮም ነቶም ዓሳታት መዓልታዊ ምንቅስቃሳቶም ወይ ነቶም ማያውያን መጥበውቲ ክኾኑ ይኽእሉ ጎብየ ባሕሪ ክኸውን ይኽእል ማለት እዩ። ኣብ መዓልታዊ ምንቅስቃሳቶም ዕንቅፋት የምፃሎም፣ ብኡተታ ሒዞም ክንቀሳቀሱ ይክእሉን ገለ ብዙሕ ነገራት ከጋጥሞም ይኽእል እዩ ማለት እዩ። ስለዚ ኣብዚ ሕጂ እዋን ብዙሕ ብፍላይ ኣብ ዝናትና ባሕሪ ክንሪኦ ኣብ ዝናትና ማያዊ ክፋል ክንርኢ ከለና ዝተጋነነ ተርእዮታት የለን። ግን ከዓ ሓደ ግዜስ ከም ዘሸግሮም ነቶም ማያውያን መጥበውቲ ብፍላይ ጎብየ ባሕሪ ብፍላይ እዞም ንብሎም ዘለና ፕላስቲክ ይኹን እዚ መግፈፊ ንድግደፍ ደሎ ባሕሪ ዕንቅፋት ከም ዘምፃሎም ዝርዱ ነገር እዩ ማለት እዩ።

0: ብከረብ ሓሪ ምሉእ ብምሉእ ክትዓልዮ ኣዝዩ ከቢድን ዘይከኣለን እኳ እንተኾነ ከተጉልሎ ግን ይከኣል እዮም። ገለ ኣብነታት ካብቶም ብከላ ባሕሪ ንምጉዳል ንጥቀመሎም መንገድታት ድማ ዳግማይ ተጠቃምነት ናይ ፕላስቲክ ምዕባይ ክጥቀስ ይኽእል። ብመንግስታዊ ትካላት ክውሰዱ ዝኽእሉ ስጉምታት እውን ኣለዉ። ንኣብነት ካብ ጥቕሚ ወፃኢ ዝኾኑ ኬሚካላት ኣብ ክንዲ ናብ ውቅያኖሳትን ባሕርታትን ዝኩሓፉ ከም እንደገና ኣብ ጥቕሚ ከም ዝውዕሉ ምግባር እዩ። ነቶም ኣዝዮም ካብ ጥቕሚ ወፃኢ ዝኾኑ ወይ እውን ናይ ግድን ክጓሓፉ ዘለዎም በከልቲ ኬሚካላት ድማ ካብ ማያዊ ኣካል ኣዝዩ ዝረሓቐ ግቡእ መጓሓፉ ቦታ ክዳለወሎም ይግባእ። እዚ ስጉምቲ እዚ ድማ ብከላ ከም ዝጎድል ይገብር። ከም ውፅኢቱ ንማያዊ ኣከባቢ ብከፊል ንመጻኢ ክነውሕሶ ንኽእል።
1: ብሓፈሻ ዓለም ለኻዊ ሕጊ ዝፀደቑ ኣለዉ። ሓደ ካብኦም እንታይ እዩ? ፕላስቲክ ንከይንጥቀም ዝእገድ ሕጊ ኣሎ ኣብ ዓለም። ሕጂ እንታይ እዩ? ዝኾነ ድፊኢት የብሎን። ምክንያቱ እንታይ እዩ? ውቅያኖሳት ወይ ባሕሪ እንተርእናዮም ኩሉ ሻዕ ናይ ህዝቢ ዋንነት እዮም፣ ናይ ውልቀ ዋንነት ኣይኮነን። ስለዚ ናይ ህዝቢ ዋንነት እንተኮይኑ ወይ ናይ ኩሉ ዋንነት እንተኮይኑ ከዓ ሰብ ከም ድሌቱ ክጉሕፍን ከም ድሌቱ ክገብርሲ ይኽእል ይባሕሪ። ሕጂ ምስኡ ተኣሳሲሩ ዝመፀ ግን እንታይ ኣሎ? ዓለም ለኻዊ ሕጊ ኣብ ገለ ሃገራት ዝፀደቐ ሕጊ ኣሎ። ምእጋድ ፕላስቲክ ዝኾነ ነገር ንከይጥቀም ህዝቢ ምእጋድ ወይ ከዓ ኣብ ሓደ ውሕስ ዝኾነ ምጉሓፍ ቦታ ምጉሓፍ ማለት እዩ። ካልእ ከዓኒ ዳግማይ ተጠቃምነት ናይ ኢንዱስትሪ ካብ ኢንዱስትሪ ዝጉሓፍ ኬሚካላት ከዓ ዳግማይ ክንጥቀመሉ ምግባር ከዓ ሓደ ክስታይ ክኾን ይኽእል ማለት እዩ። ስለዚ ከምዚኢታት ሕግታት እንዳተጠቐምና ወይ ከዓ እቲ ዝዓበየ ነገር እንታይ እዩ? ኣዌርነስ ምፍጣር፣ ነቲ ሰብ ምምሃር ማለት እዩ። ፅሬት ንኸካይድ፣ ኣብ ባሕሪ ንኸይጉሕፍ፣ ሓሓሊፉ እውን ንዝረአ ነገራት እውን ባዕሉ ምስ ሓላፍነት ወሲዱ ሲ ነቲ ዘሎ ጉሓፋት ኣኪቡ ድዩ ከቃፅሎ ወይ ኣብ ውሕስ ቦታ ድዩ ክጉሕፍ ወይ እውን ከምኡ ክገብር ተዘይክኢሉ ከዓ ንዕኡ ዝቕፅዕ ሕጊ ዝስገድድ ማለት እዩ። ከምኡ እውን ክንገብር ንኽእል ኢና ማለት እዩ። ገለካ እውን ምጥቃስ እምበር ብዙሕ ብዙሕ ነገራት ክንገብር ንኽእል ኢና። እታ ቀንዲ ዝብላኣነ ግን ኣዌርነስ ምፍጣር እዩ። ነቲ ሰብ ንኸይጉሕፍ ትምህሮ ማለት እዩ። ምስ ግዜ ከዓ ከም ልምዲ ወሲዱ ውሕስ ዝኾነ ጓሓፍ ናይ ምጓሓፍ ክስታይ ክወስድ ይኽእል እዩ ማለት እዩ።
0: ኣብ ሃገርና ኤርትራ እውን ዋላ እኳ ማዕረ እተን ምዕብላት ሃገራት ዝተጋነነ ተርእዮ ብከላ ባሕሪ ኣይሃሉ ሓሓሊፉ ግን ከዓ ኣዝዩ ኣሰካፊ ተርእዮን ጓሓፍን ልምዲ ምጓሓፍን ኣብ ገማግም ባሕሪ ደሴታት ይረአዩ። ስለዚ ነዚ ሓሓሊፉ ዘጋጥም ተርእዮ ብኣግኡ ንምውጋድ ከም ንቕሓት ህዝቢ ኣብ ብከላ ባሕሪ ምዕባይ ህዝቢ ዝመርሖ ከባብያዊ ፅሬት ምክያድ፣ ቁፅፅር ምግባር፣ ህዝብን በፅሓትን ዝግልገልሉ ናይ ጓሓፍ ባጎንታት ምቕራብን ካልኦትን ዝኣመሰሉ መፍትሒታት ብምግባር ብከላ ባሕሪ ከይሰዓረረ ንምቁፅፃሩ ይከኣል።

በረድ ኣብ ዓሳን ዘለዎ ምቆት ኣዝሒሉ ከይባላሾ ንምዕቃብ ንዕብየትን ቀጻልነትን ደቀቕቲ ተሃዋሳውያን ኣዝሒሉ ናብ ዜሮ ብምውራድ ካብ ምብልሻው ይከላኸል።

ገፈፍቲ ዓሳ ቅድሚ ምግፋፎም በረድ ጥዒኖም ናብ ባሕሪ ክወፍሩ ግድን ይኸውን። በረድ ንዝተገፈፈ ፍርያት ዓሳ ከይተባላሸወ ናብ መመስርሒ ቦታ ንክበፅሕ ወሳኒ ተር ኣለዎ። ንሎም እምበኣር ኣብ ወደባይት ከተማ ምፅዋዕ ትረኪነን ዝርከባ ሓደሽቲ ማሽናት መፍረ በረድ ዝደስስ ትሕዝቶ እዩ ክህልወና ሓቢርና ንከታተል። ሚኒስትሪ ሃብቲ ባሕሪ ንዝነበረ ዋሕዲ ፍርያት በረድ ንምፍዋስ ጽፉፍን ዝተመሓደረ ኣገልግሎት ንገፈፍቲ ዓሳ ንምሃብ ኣብ ውሽጢ 24 ሰዓታት 2 ነናይ 20 ቶን ብድምር 4 ቶን በረድ ዘፍርያ ማሽናት ተኺሉ ኣብ ስራሕ ይርከብ።

0: ወደብ ኣገልግሎት ስራሓት ዓሳ ብማእከልነት ሚኒስትሪ ሃብቲ ባሕሪ ብ1995 ዝተመሰረተ ኮይኑ ንባሕርን ዝወፍሩ ገፈፍቲ ዓሳ ዝግባእ ኣገልግሎት ንምሃብ ዕለታዊ ውልዳቱ ኣርሒቡ ይዕድል። ንዝህቦ ኣገልግሎት ምስ እንርኢ
1: ቀዳምነት በረድ ነተን ኣብ ባሕሪ ዝነጥፉ ጀላቡ በረድ ማይ ከዓ ምስም ሒዞሞ ዝኸዱ ኣብዚ ከዓ መቶረ ክበላሸ ይኽእል እዩ። እተን መቶረ ክልተ ዓይነት እየን፣ ኣውትቦርድ ኢንቦርድ። ሕጂ ክሬን ኣላ 2.5 ቶን ክሬን፣ እዚኣ ከዓ ናቶም እያ ሶም ይጥቀሙላ ማለት እዩ። ሕጂ እትንህቦ ሰርቪስ በረድ ማይ ናይ ክሬን ሰርቪስ ከዓ ንህበ ኣብዚ ትካል ማለት እዩ።
0: እዛ ኣብ ወደብ መራገፍ ዓሳ ዘላ ማሽን ቀንዲ ዕማማ ገፈፍቲ ዓሳ ናብ ባሕሪ ንክወፍሩ ሒዞሞ ዝገሹ እኹል በረድ ኣብ ምፍራይ ትነጥፍ። ኣብ ትካል መመስርሒ ዓሳ ኤሪፊሽ ተደኪና ንዘላ ማሽን ብግዲኣ ገፈፍቲ ዓሳ ሒዞሞ ንዝመፁ ምህርቲ ዓሳ ተቐቢላ ኩሉ ዘድሊ ናይ ምምስራሕ መስርሕ ሓሊፉ ብግቡእ ቆርበትን ካልእ ዘየድልን ክፍሊ ኣካላት ዓሳ ተኣልዩ ስጋ ጥራይ ማለት ፍሌቶ ዓሳ ኮይኑ ብበረድ ተደብሪቡ ናብ ዝሑል መኽዘን ይሓልፍ። እዘን ናይ በረድ ማሽን ምስቲ ዘፍሪኦ ብዝሒ መጠን በረድ ንገፈፍቲ ዓሳ ዓብ መስተርሆ ፈጢረናሎም ይርከባ።
1: ሚኒስትሪ ነዚ ምስተሰውዓለ 4 ቶን ዘፍርያ ማሽናት ሓደሽቲ ኣብ ምምፃእ ዓብ ኣበርክቶ ሰሪዑ። ዋላ ሕጂ እንታይ ሽግር ነይሩ? እቲ ዓሳ ክራገፍ ከሎ በረድ ካብዚ ናብቲ ዝራገፈሉ ቦታ በረድ ካብዚ ይኸይድ ነይሩ። ኣብዚ እዋን እዚ ግን ካብዚ ፅዒኖም ይኸዱ ኣብታ ዘራገፉላ ከዓ ማሽን ተተኺላላ ሓዳሽ ማ 20 ቶን ትፍሪ ኣብ 24 ሰዓት እታ ኣገልግሎት ዝረኽቡላ ቅድሚ ሕጂ ማሽናት ዝነበራ እታ ካብ ባሕሪ ምስ መፁ ዘራገፉላ ኣብኣ 20 ቶን ኣብዚኣ 20 ቶን ምስተን ዝነበራ ማሽናት ማለት እዩ። ዋላ እተ ናይ ቀደም ፀጊንካ ኣብ ስራሕ ከም ዝኣትዋ ተገይሩ ኣብ ስራሕ ኣለዎ ማለት እዩ።
0: ገፈፍቲ ዓሳ ንስራሕ ዝወፍሩሉ እዋን ኣብ ሓደ ግዜ ስለ ዝኾነ ምስ ምምፃእ እዘን ሓደሽቲ በረድ ዘፍርያ ማሽናት ንዝነበረ ምድንጉያት ኣብ ምቅላል ዓብ ተራ ተፃዊተን ኣለዋ።
2: ዝወፍሩሉ ሰዓታት እቶም ገፈፍቲ ዓሳ ዝወፍሩሉ ሰዓታት ውሱን እዩ ማለት እዩ። እዚ ከዓኒ ምስ ኩነታት ናይ ወርሒ ምቕልቃል ናይ ወርሒ ዝተሓሓዝ እዩ። እጂ እዞም ልምዳውያን ገፈፍቲ ዓሳ ናትና ንብሎም ኣብቲ ወርሒ ዝወፃትሉ ግዜ በረድ ናይ ምምክዛን ድሌት ኣለዎም። እቲ ፀልማት ኣብ ዝኾነሉ ግዜ ከዓ ናይ ባሕሪ ናይ ምውፋር ማለት እዩ። ስለዚ እቲ ጠለባት ኣብ ሓደ ግዜ ኣብ ሓፂር ግዜ ይመፀካ ማለት እዩ። ሓፈሻዊ ግን እንድሕር ዘርጊሕካ ግን እዘን ማሽናት እዚአን ዘይሰርሓሉ ሰዓታት እውን ኣሎ ማለት እዩ። ጠለብ ተሳኢኑስ ዘይሰርሓሉ ግዜ እውን ኣሎ ማለት እዩ። ብሓፈሽኡ ግን እኹል በረድ ኣለና ክንብል ንኽእል ማለት እዩ።
3: ኣባራት ድማ እንክትስ ጌ ነመየ መስ ግና እንኪ በረድ
4: ቅድሚ ሕጂ ሓንቲ በረድ እተፍሪ ማሽን ስለ ዝነበረት ሪጋ ይበዝሓና ነይሩ። ብኡ ከዓ ንባሕሪ ንክንወፍር ንፅገም ነርና። ሕጂ ግን ምስ ምምፃእ እዚን ሓደሽ በረድ ዘፍርያ ማሽን ንወፍርናን ዕዮናን ዓበ ኣሳልጦ ገይረናልና ይርከባ።

0: ብሓፈሻ ብረድ ንኽስራሕ ጥዑም ማይ ምጥቃም የድሊ። ነቲ ማይ ኣብ ነፍሱ ዘሎ ምቆት ቅድሚ ምስሓሉ ኣብዘን ኣዝሓልቲ ኣትዩ ይዝሕል። እዘን ኣዝሓልቲ ኣብ ውሽጢ ማሽን ዝገጥማ ኮይነን ካብ 34 ዲግሪ ሰንቲግሬድ ክሳብ 36 ዲግሪ ሰንቲግሬድ ዝፀንሖ ምቆት ማይ ናብ 5 ዲግሪ ሰንቲግሬድ ቀይረን ናብቲ ዝስርሐሉ ማሽን የእትውኦ። ኣብቲ መስርሕ ምስ ኣተወ ቁሩብ ማጨው ነቲ ማይ ጥዑም ይንፀገሉ። እቲ ዝንፀገሉ ማጨው ኣብቲ በረድ ዝስርሐሉ ቦታ ጥዑም ማይ ጥራይ እንተደኣ ኮይኑ ናይ ምጭብባጥ ባህሪ ስለ ዘለዎ ብተወሳኺ ድሩቕ ኮይኑ ብመልክዕ ሕጡብ በረድ ከይወፅእ ቁሩብ ማጨው ይንፀገሉ እሞ ንምፍርካሽ ድማ ማሽን ኣይትሽገርን። በረድ ተሰሪሐ ንኽውዳእ ካብቲ ዝነበሮ 5 ዲግሪ ሰንቲግሬድ ናብ ኣሉታ 7 ዲግሪ ሰንቲግሬድ ኣብፅሓ ናብ መወዳእታ መስርሑ ተብፅሖ። በረድ ብክልተ መልክዑ ክፈሪ ይኽእል፣ ብሕጡብ በረድን ብጥሑን በረድን። ግፈፍቲ ዓሳውን ገፊፎም ኣብ ዝኽዝንሉ ቦታ ከይሕዘሎም ንምስብባር ከየሸግሮም ጥሑን በረድ ዝያዳ ይጠልዉ። ጥሑን በረድ ንገፈፍቲ ዓሳ ብዘይፀገም ዓሳ ገፊፎም ከይተባላሸወ ክዚኑ ንኸምፅእዎ ይሕግዞም።
1: እዚ ትካል ቀንዲ ዕላሙኡ ንምኽዛን ናይ ዓሳ ተባሂሉ ዝስራሕ በረድ እዩ።

0: ኣብዚ ሓደ ነገር ኣሎ። ንሱ ከዓ ዓሳ እንድሕር ክትክዝኖ ኮንካ ዋላ ዝሑል ይኹን ማይ ዘለዎ ክኸውን የብሉ እቲ በረድካ ማለት እዩ። እቲ በረድ እንድሕር ኣ ማይ ኣለዎ እቲ ቶም ሰለስ ናይቲ ዓሳ ማይ ኣብዞርብ ናይ ምግባር ባህርያት ኣለዎ። ስለዚ እንድሕር ኣ ከምዚ ኮይኑ እቲ ዓሳ ይባላሾ ማለት እዩ። ስለዚ እዚ በረድ እዚ ማይ ዘይብሉ በረድ ጥራሕ ክሳብ ኣሉታ 7 ዝበፅሕ ዲግሪ ሰንቲግሬድ ንሓደ ዓሳ ብፅቡቅ ክዕቅቦ ዝኽእል ዓይነት በረድ ይስራሕ ማለት እዩ። እቶም ካልኦት በረድ ኢልና ንፅውዖም ሓፈሻዊ ግን መዝሓሊ ልስሉስ መስተ ክኸውን ይኽእል ዋላ ንኮንክሪት ተባሂሉ ዝዳለዎ በረድ ኣሎ ማለት እዩ። ስለዚ ትናትና ፍሉይ ዝገብሮ ነቲ ዓሳ ከይተበላሸወ ማይ ዘይብሉ በረድ ምቕራብ ማለት እዩ። እቲ በረድ ንባዕሉ እውን ኣዝዩ ዝሕል ዝበለ ስለ ዝኾነ ነቶም ንኣሹ ዘይረኣዩና ተሃዋስያን ናይ ምቕታል ባህርያት እውን ኣለዎ ወይ ድማ ናይ ምድንዛዝ ባህርያት ኣለዎ። ስለዚ ጨው እንድሕር ጌርና ኣሎ ከዓ ዝያዳስ ነቶም ተሃዋስያን ሲ ንኸይራብሑስ ጠጠው ነብሎም። እቶም ዘለውና ልምዳውያን ገፈፍቲ ዓሳ ዋላ እውን ዘን ብኮርፖሬሽን ተታሒዘን ዘለዋ ጀላቡ ኩሉ ግዜ ዝመርፅዎ ዓይነት በረድ እዚ ጥሑን በረድ እዩ። ምክንያቱ ከም ዝበልናዮ ሓንሳብ ከዘንካዮስ ምቁራፅ ኣይድልካኒ ኣልዒልካ ትጥቀመሉ ዓይነት እዩ። እቲ ብሎግ ተኮይኑ ግን ንዕኡ ዘሳልጥ ማሽነሪ የድልየካ መጠኑ እውን ጉልበት የድልዮ ማለት እዩ። ስለዚ ዳርጋ ዝያዳ ዝመርፅዎ ክትሪኦ ከለካ ሓፈሻዊ እዚ ዓይነት በረድ እዩ ማለት እዩ። ጥሑን ዝበልናዮ ተርእናዮ ኮይና ዋላ ክወርድ ከሎ ከምዚ ጥሑን ነገር እዩ ዝወርድ ማለት እዩ። ርጉዲ ከዓ ዳርጋ ርቐቕ ዝበለዩ ሕጂ ብኢድካ ዋላ ተጨፍለቅካያስ ይጭፍለቕ ካልኣይ ከዓ ከምኡ ክገብር ዝገብሮ ከዓ እቲ ተን ጨው ዓንቲ ወይ ዝገለፅናየን ተን ቁሩብ ጨው ንነፅገን ከዓ ንሰን ከዓ ከምኡ ንክኸውን ተራለወን ማለት እዩ። ስለዚ እዚ ድሕር ክትክዝኖ ተደሊካ ክሳብ ዝደለኸዮ ጨፍሊእካ ክትክዝኖ ትኽእል ኢኻ ማለት እዩ። እቲ ሕጡብ በረድ ግን ዋላ እንድሕር ቆሪፅካዮ ሓደ ቅርፂ ምስ ሓዘ ካብኡ ንታሕቲ ቅርፂ ንክሕዝ ኣሸጋሪ ማለት እዩ።
1: ንገፈፍቲ ዓሳ እቲ ኣገዳስን ቀንዲ መሳርሒኦም በረድ እዩ። እዚ ብምዃኑ ድማ ኣፍራይነት ገፈፍቲ ዓሳ ንክዓቢ ቀረብ በረድ ምዕባይ ይፅንሓለይ ዘይበሃሉ ዕማም እዩ።
2: ትካል ናገፈፊ ዓሳ ብጣዕሚ ነቲ ዝሰርሓሉ ዘሎ ስራሕ ንዕኡ ዓብዪ ኣስተዋፅኦ ይገብረሉ ማለት እዩ። ብኡ እዩ በዚ በረድ ተጠቂሙ እዩ እቲ ጥሉል ዓሳ ዘምፅእ ብኡ ከዓ ስድረኡ ያናቢ ንኣገልግሎት ንስራሕ የብለሉ ማለት እዩ። ኣብቲ ስራሕ ዝነጥፈሉ በረድ ዓብዪ ኣስተዋፅኦ ኣለዎ ማለት እዩ። እቲ ቀድሚ ሕጂ ዝነበረ በረድ ሪጋ ገለምታት ብዙሕ ሪጋ ገለምታት ነይሩ ማለት እዩ። ኣብቲ ዓሳ እተርከበሉ ወቅትታት ኣሎ ብጣዕሚ ኣብቲ ወቅትታት ቁሩብ ሃስያ ነይሩ ማለት እዩ። እዚ ትካል ካብ ዝስራሕ ግን ብጣዕሚ እቲ ዝነበረ ፀቕጥቅጥ ኣፍኪስዎ ይርከብ። እቲ ገፋፊ ዓሳ ዳይሬክትሊ መፅኡ ፀዒን እዩ ዝኸይድ ክንብሎ ንኽእል ማለት እዩ። ኣብዚ እዋን እዚ
3: በረድ ተልሁ በረድ ተለፋክ ገዱ በረድ ተለፈደ በረድ ተለ
4: ምስቲ ኣገዳስነት ናይ በረድ ሕጂ ተተኺለን ዘለዋ በረድ ዘፍረያ ማሽናት ንገፈፍቲ ዓሳ ንባሕሪ ንምፍዋ ዝነበረ ፀገማት ብ99 ሚእታዊት ኣቃሊላናና ይርከባ። እወ ንባሕሪ ንዝወፍር ወፋራይ ብዙሕ እዩ ዘልዮ። ሓደ ንወፍሪ ኣገዳሲ በረድ እዩ። ምስኡ ከዓ እኹሉን ብቑዑን ሬተታት ጥዑይ ተላጃ ክህልወካ ይግባእ። እዚ ተሃሊካ ብዘይፀገም ወፊርካ ምህርቲ ሒዝካ ንክትመፅእ ኣይትሽገርን።
3: ኢላ በረዳይ ኣፋልት ሽብካ እንተለየን ፈለንታ ባዕዚ ሽብካ ለካል ተላጃ ተለየን ፈለንታ ተላጃ ለካል በረድ ዋፊክ ተለኪ በዲታ ማታሚተን ድዕታ
1: መሳርሒኻ ንነዊሕ ግዜ ከገልግለካ ዝግባእ ክንክን ክትገብረሉ ኣለካ። ብቐጻሊ ክንክን እንተ ደኣ ጌርካሉ ኣብ ስራሕካ ኣሳልጦ ምፅኡ ካብ ዘይተደለየ ሃልክን ብኽነትን የድሕነካ።
0: ተኣፋፊ ስራሕ እዩ። ምክንያቱ ቀጻሊ ዘሎ ጠለብ ከተማልኦ ትክእል ኣለካ። ኣብዚ ትካል 24 ሰዓት ዝሰርሑ ሰባት ኣለዉ ማለት እዩ። 3 ሽፍቲ ኮይኑ 24 ሰዓት ቀጻሊ ስራሕ ስራሕ እዩ ማለት እዩ። እዚ ነቲ ንበረድ ንምፍራይ ክኸውን ከሎ ኣብቲ ልሙድ ሰዓታት ናይ ስራሕ ሰዓታት ከዓኒ ንቅድመ ፅገና ዝበሃል ኣሎ። እቲ ነገር ከይተበላሸወ ከሎስ ንዑ ናይ ምሕካም ማለት እዩ መዓልታዊ ንጥፈታት ኣሎ። ስለዚ ናይ ማያት ናይ መስመር ናይ ማያት ኣለና። ቀጻሊ ክንክን ዝደሊ ናይ ምዕባስ ባህርያት ኣለዎ። እዚ ማይ ጨው ወይ ከዓ ባሕሪ እዩ። ካብኡ እቶም ናይ ባሕሪ ሸል

0: ደስ ገለ ዝበሃሉ ኣለዉ። ንሶም ኣብቲ ናይ መስመር ናይ ማያት ናይ ምሽፋን ባህርያት ኣለዎም። ስለዚ ቀጻሊ ብስሩዕ ብውጥን ዘለዎ ማለት እዩ ስራሕቲ ስራሕ እዩ ማለት እዩ። ኣብዚ ሕጂ ሓፈሻዊ ከምዚ ትሪእዎ ዘለኹም ዚ ሕጂ መፅእ ዘሎ ማሽን ነዚ ባህርያት እዚ ክፃወር ዝኽእል እዞም ዘለዉና ሂሚዲቲ ንብሎም ሙቐት ጠሊ ተባሂሎም ኣብዚ ከባቢና ዘለዉ በዞም ኩነታት እዚኦም ተመሪፁ ዝተዓደገ ንብረት እዩ። ዚሕጂ ሓድሽ ማሽን ንሪኦ ዘለና ስለዚ ናይ ምምራት ተኽእልኡ ዝተሓተ ማለት እዩ። ነዊሕ ከይመረተ ክፀንሕ ዝኽእል ዓይነት ማተርያል እዩ ተጠቂምናሉ ዘለና ዚ ማሽን እዚ ክስራሕ ተጠቂምሉ ዘሎ ማለት እዩ። ስለዚ እዚ ደሓን እዩ ማለት እዩ። ኣብ ቅድማ ቢለን ዝነበራ ማሽናትና ግን ሓሊፉ ናይ ምምራት ነገራት ይረአ እዩ። ንዑ ንምሕካም ከዓ ቀጻሊ ዘዝመረተ ክእል ኣለዎ።
1: ሚኒስትር ሃብቲ ባሕሪ ካብ ፅባሕ ናፅነት ምህርቲ ዓሳን ክዓቢ ዝተፈላለዩ ናይ ልምዓት መደባብ ብምሕንፃፅ ኣውራ ንገፈፍቲ ዓሳና ኣብ ምስልጠንን ምዕጣቕን ክስርሕ ፀኒሑን ኣሎ። እዘን ተተኺለን ዘለዋ በረት ዘፍርያ ማሽናት መቐፀልታ ናይቲ ልምዓታዊ መደባት ኮይነን ፀጋታት ባሕርና ኣብ ውሕስነት መግቢ ንዘለዎ ኣበርክቶ ንምዕባይ ዕዙዝ ኣበርክቶ የህልወን።

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንፀንሑ መደባት ኤሪ ቲቪ ተኪና ከም ቆፀራና ሰዓትና ስለ ዝኣኸለ ንምዝናይኩም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ከነቐርብ ኢና። ንስኻትኩም ውን ነቶም ቀሪብናዮም ዘለና ናይ ሎም ሰሙን ትሕዝቶታት ደርፊ ምሳና ሓቢርኩም ክትከታተልዎም ብኦም ኣቢልኩም ድማ ክትዛነዩ ተስፋ ይሙሉ እዩ። ንሎሚ ሰሙን ከም መኽፈቲ ቀሪበልኩም ዘለኹ ደርፊ ከላልየኩም። ንሎሚ ቀሪብያ ዘለኹ ደርፊ ካብ ናይ ሃገርና ውፅእ ኢልና እንግሊሽ ደርፊ ቀሪብና ኣለና። ናይ ድምፃዊት ብሂወት ሎሚ ምሳና ዘየላ ማለት እዩ። ድምፃዊት ዊትኒ ሂውስተን ሓንቲ ካብተን ዓበይቲ ድምፃውያን ናይ ዓለምናኣ ንሕጂ ቀሪብናያ ዘለና ደርፊ ኣውል ዳንስ ሰምባዲ እትብል ሓንቲ ካብተን ተዘከርቲ ደርፍታት ማለት እዩ። ንዓኣ ከም መኽፈቲ ቀሪብና ኣለና። ብኣ ክንጅምር ኢና። ክትከታተሉና ደጊመ ብክብሪ ይቀድም።

ክቡራትን ክቡራን ተኸታተልትና ከም ዝተዓዘብኩሞ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ዝተዓዘብኩማ እንግሊሽ ደርፊ ኢና ናይ ሎሚ ሰሙን ትሕዝቶና ጀሚርና። ካብዚ ብምቕፃል ቀሪብና ዘለና ደርፊ ሃገራዊ ደርፊ ክትከውን እያ። ናይ ድምፃዊ ዳዊት ተኽሊ ሰንበት ሽላን ኣብ 32 ዓመት በዓል ናፅነት ሃገርና ዝደረፋ ፀሓይ እትብል ክትከውን እያ። ሙሉእ ትሕዝቶ ኣናባኹም ክትቀርብ እያ። ካብኣ ቀፂላ እውን ቀሪብና ዘለና ደርፊ ኣብ 2015 ዝቐረበ

ተደርፊ ክትከውነ ብድምፃዊት ሰናይት ኣሚነ ለሚነይ እትብል ፍቅራዊት ደርፊ ኣቀዲማ ከምቲ ዝበልኮ ሃገራዊት ደርፊ ድምፃዊት ዳዊት ተክሊ ሰንበት ክትልወና ተኸታቲለን ድሕን ምቕራበን ደጊመ ክምለሰኩም

ክቡራትን ክቡራን ኣፍቀርቲ ትሕዝቶ መደብር መትደጊምና ተመሊስናኩም ኣለና። ቀፂለን ዝቐርባ ደርፍታትና ንምልላይ ሓንቲ ናይ ድምፃዊ መንግስትኣብ ገብሪ ገርግሽ ካብ ደርፍታቱ ሓንቲ ቀሪብና ኣለና። መንግስትኣብ ኩልና ከም ንፈልጦ ብኩናማን ትግርኛን ዝደርፍ ድምፃዊ ሃገርና እዩ። ኣብዚ ዝሓለፈ እዋን እውን ደርፉ ተዓዚብና ኢና። ብዳዊት ደርፊ ደሪፉ ነይሩ ንዓይና ቀሪብናያ ዘለና። ንምሉእ ትሕዝቶ ናባኹም ከቅርባ እየ። ካብኣ ቀፂልና ቀሪብናያ ዘለና ናይ ድምፃዊ ምርሃዊ ተወልደ መድህን ካብ ደርፍታቱ ኣብ 218 ዝደረፋ ሃዳን ዓይኒ እትብል ፍቅራዊት ደርፊ ክትህልዋና እያ።

ሓዳን ዓይነት ደርፊ ተኸታቲልኩም ክቡራትን ክቡራንን ተኸታተልትና ብድምፃዊ ምህራዊ ተወልደ መድህን ዝቐርብ ዘሎ ደርፍታት ከመይ ትከታተሉ ኣለኹም ክቡራትን ክቡራንን ተኸታተልትና የዛኔኩም ክህሉ ተስፋ ይሙልዩ ብምቕፃል ዘለዋና ደርፊ ከላልየኩም ክልተ ክኾነ ዕን ከምዚ ክቐርብ ዝፀንሐ ማለት እዩ። ሓንቲ ኣፍሮ እትብል ናይ ድምፃዊት ሄለን ጳውሎስ ካብ ደርፍታታት 2017 ዝሰርሐታ ስራሓ ክትከውን ከላ ካብ ቀፂላ ውን ቀሪበያ ዘለኹ ደርፊ ናይ ሕማመይ እትብል ብድምፃዊ ዮሴፍ ተኽላይ ዝተደርፈት ደርፊ ክትልወናያ ናይ ዮሴፍ ተኽላይ 4 ማለት እዩ። ተኸታቲለ ንድሕር ምቕራብን ደጊመ ክምለሰኩም እየ። ሕጂውን ምክትታልኩም ምስትሕዝቶ መደብ ህርመት ክቕፅል ብክብሪ ይዕድም።

ድምፃዊ ኢሳዕቆባይ ክቡራትን ክቡራንን ተኸታተልትና ኣብ ዜማ ከምኡውን ብሓንቲ መሳርሒት ሙዚቃ ሃገርና ዝሰርሕ ኣብ ዝተፈላለየ ደርፍታት እውን ዝተዓዘብናዮ ሓደ ካብ ስነ ጥበባውያን ሃገርና እዩ መንእሰይ እውን ንሕጂ ቀሪብና ዘለና ደርፊ ካብ ስርሑ ኣብዚ ሒዝናዮ ዘለና ዓመት ናይ 2026 ዝሰራሓ ደርፉ ክትከውነ ሃነኒ ትብል ደርፊ ኢና ቀሪብና ዘለና ፍቅራዊት ስራሓ ካብኣ ቀፂልና ናብ ድሕሪት ቁሩብ ክንምለስ ኢና ናይ ድምፃዊ ተክለ ተስፋ ዝጊ ደርፊ ክንጋብዘኩም ኢና ፍቅረይ ተለመኒ እትብል ካብተን ተዘከርቲ ደርፍታት እያ እዘን ደርፍታት ተኸታቲለን ድሕር ምቅራበን ድጊመ ክምለሰኩም

ክቡራትን ክቡራንን ተኸታተልትና ቁርብ ንድሕሪት ተመሊስኩም ናይ ድምፃዊ ተኽለ ተስፋ ዝግደርፊ ኣስተማቂርኩም ክትኮኑ ፍቕረይ ተለመኒ ተስፋይ ሙሉእ እዩ። ከምዚ ተዓዘብኩማ ቁርብ ንድሕሪት ምልስ ኢልና ከነቕርቦ እንደሊ ደርፍታት ብዓይነቱ ኳሊቲኡ ማለት እዩ ቁርብ ጉድል ዝበለ ስለ ዝኾነ ብቐፃሊ ነቲ ደርፊ ናባኹም ኣይነቕርቦን ኢና። እንተኾነ ግን ርዱእ ስለ ዝኾነ ኣብ ዝተፈላለዩ እዋናት ሕልፍ ሕልፍ ኢልና ከምዚ ዓይነት ደርፊ ናባኹም ንቐርብ ኢና። ንሕጂ ቀሪብናያ ዘለና ደርፊ እውን ከላልየኩም ናብ መንእሰይ ድምፃዊት ሳባ ዓንዲ ማርያም ክንሰግር ኢና። ናይ ሳባ ካብ ደርፍታታ ድገመኒ እትብል ፍቕራዊት ደርፊ ኢና ናባኹም ከነቐርብ። ካብ ቀፂላ ናይ ኩናማ ደርፊ

ክቡራትን ክቡራንን ተኸታተልትና ክልተ ደርፍታት ኣከታቲልና ኣብ ምዝዛም ማለት እዩ ቀሪብናልኩም ኣለና። ሰዓታትና እውን ናብ ምእካል ይገፁ ስለ ዝኾነ ንሕጂ ቀሪብናየን ዘለና ደርፊ ሓንቲ ፍቅራዊት ደርፊ ናይ ንሆም ገብርኤስ ካብ ደርፍታቱ ዝኽሪ እትብል ኣብ 224 ዝሰርሓ ክትከውን ከላ ካብኣ ቀፂላ ቀሪብናያ ዘለና ደርፊ ናብ ድምፃዊ ጣዕመ ወልደ ሚካኤል ካብ ደርፍታቱ ናይ ትግርኛ ደርፊ ማለት እዩ ሂወተይ እትብል ናብኹም ክቐርብ እየ። ተኸታቲለ እንድሕር ምቕራበን ንምዝዛም ደጊመ ክመለሰኩም ሕጂ እውን ምሳና ሕበሩ።

ናይ ሎሚ ሰሙን ትሕዝቶ መደበርመት ከመይ ተዓዚብኩሞ ክቡራትን ክቡራንን ተኸታተልትና ሰዓትና ስለ ዝኣኸለ ዝቐረብናዮ ደርፍታት ዛዚብና ኣሎና ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ የረኽበና። ክሳብ ዝመፅእ ሰሙን በቢዘለናዮ ወገን ሰላምን ጥዕናን እንኽልና ሰናይ ክራማት ክኾነልና ድማ ንምነ። ምስ ተርፉ መርባት ኤሪቲቪ ክገድፈኩም።

ዲጋ ሸቆት ካብ ቀረብ ናብ ልምዓት ግደማይ ንህላውን ቀጻልነትን ሕብረተሰባት ብቐሊል ዝግለጽ ኣይኮነን። ብዘይ ማይ ልምዓት ክህሉ ዝሕሰብ ኣይኮነን። ማይ ምስጢር ምንባር እዩ። ልዕልን ትሕትን መሬት ዝርከብ ኩሉ ዘስተንፍስ ፍጡር ኣብ ማይን ምስ ማይን ዝህልዎ ምትእሳር ኣዝዩ ሓያል እዩ። ማይ ካብ ስትዮ መናጻጽሂ ናብ ኩሉ ጽላት የገልግል። ዓንዲ ሕቆ ቁጠባ ዝኾነ ሕርሻ ብዘይ ማይ ትርጉም የብሉን። ካብ ኣግሮ ኢንዱስትሪ ክሳብ እቲ ዝረቐቐ ዘመናዊ ቴክኖሎጂ እውን ብዘይ ማይ ስጉሚ ፍሕት ክብል ዝኽእል ኣይኮነን። ማይ ኣብ ማሕበረ ቁጠባዊ ልምዓት ብሓፈሻ ልዕሊ ኩሉ ከዓ ቅሳነት ኣእምሮ ሕብረተሰብ ፈጢሩ ዓይነት ህይወትን ደረጃ ከመሓይሽን መነባብሮ ከማዕብልን ዝኽእል ኣገዳሲ ባእታ እዩ። ስለዝኾነ ቅረብ ማይ ንምውሓዝ ዝተፈላለየ መደባት ዕቃበ ማይን ሓመድን ብዘይ ምቁራፅ ክቕፅል ግድን ዝኸውን። መኽዘናት ማይ ብምስሳን ውሕልል ምሕደራ ብምክያድ ንዘላቕ ምዕባለ ምስራሕ ግድነታዊ ዕማም ይኸውን። ህዝብን መንግስትን ኤርትራ ነዚ ኣተሓሳስባ እዚ ብዝለዓለ ደረጃ ስራሕ ንምትርጓም ክሰርሑን ጸኒሖምን ኣለዉ። ኣብየ ከባቢታት ኤርትራ ዝተሃንፁ ዓበይቲ ማእከሎትን ዲጋታትን ራህያታትን ህያው ኣብነት እዮም። ምምራቕ ዲጋ ሸቐት እውን ኣብዚ መቓን እዚኣ ትረአይ። እዚ መደብ እዚ እውን ወከልቲ ኣገልግሎት ዜና ዞባ ማእከል ጋዜጠኛ ዮናታን ይዕብዮን ሰኣላይ ዮሃንስ መብራቱን ኣብቲ ቦታ ተረኺቦም ነይሮም።

0: ዲጋ ሸቆት ኣብ ምብራቃዊ ኣፃድፍ መምሕዳር ከባቢ ጉልዕያት ማሕደር ጉልዒ ሓንቲ 17 መምሕዳራት ከባቢ ጋላ ነፍሕያ ጉልዒ ኣብ ላዕለዋይ ክፋል ምብራቃዊ ኣፃድፍ ካብ ፅፍሒ ባሕሪ 1700 ክሳብ 1900 ሜትሮ ልዕሊ ፅፍሒ ባሕሪ ካብ ኣስምራሕ 11 ኪሎ ሜትር ሸነኽ ምብራቕ ርሒቓ ትርከብ። መልክዕ ምድሪ ንመጠንን ዝርግሕን ዝናብ ወሳኒ ግደ ከም ዘለዎ ዝተፈልጠ ሓቂ እዩ። ነበርቲ ጉልዕ እውን ብሰንኪ እቲ ነዊሕ ፀዳፍን ዘይምቹ ቅርፂ ምድርን ብሓፈሻ ማይ ንምዕቋርን ንውሽጢ ምዝራቑን ዝነበሮ ትሑት ዓቕሚ ድማ ብፍላይ ከቢድ ሽግር ደርቅን ሕፅረት ማይን የጋጥም ነበረ።
1: ሓፈሻዊ ክትሪኦ እቲ ቦታ መንበሪ ናይ ህበይ እምበር መንበሪ ናይ ሰብ ኣይመስልን ነይሩ ኣብ ግዜኡ። ሎሚ ግን እንሆ ሜዳ፣ እንሆ ዲጋ፣ እንሆ ሕርሻ ይብለና ኣሎ ማለት እዩ። ፅቡቅ ንርኢ ኣለና።
2: ዲጋ ምስ ረኸብና ሓፅብታት ምስ ተረኸበ ንሃለና ሕጂ ኣብ ፅቡቅ ኩነታት ንርከብ ኣለና። እምበር ቀደም ኩዒትካ ንድሕር ማይ ተኸልኪልና ማዕፆ ድበሃል ብሕቆና እንዳፈራህና ሽልብ ግልብ እንዳበልና ኢና ነምፅኦ ነርና ኣብ ግዜ ፀላኦ ከሎ። ድሕሪኡ ግና ግዜና ናፅነት ምስ ረኸብና ብዕድግና ብሰብና ኣብ ገዛውትና ኣብ ደገና ብሰብ ብህዝቢ ተኳዒቱ ይመፅ ነይሩ። ሕጂ ከዓ እንዳማዕበለ መፂድና ከዓ ብዲጋ እናተመሓየሸልና ከይዱ ብዛዓዲ ማይ ብትሕቲ ማይታ ምሉእ እዩ። ግና ዝሰርሖን ዝኩዕቶን ስለዝደሊ ምኩዓትን ምእላይን ስለዝደሊ ትሕቲ ማይ ትሕቲ ባይታ ስለዝነበረ ሕጂ ግና ኣብ ዝበቅዕ ስለዝተረኸበ ማይ ልዕሊ ባይታ ስለዝኾነ ኣብ ቅቡእ ኩነታት ንርከብ ኣለና።
0: ማይ ከዚንካ ናብ ዝተፈላለየ መዓላ ንምውዓል ግን ካብ ምሕሳብን ተበግሶ ካብ ምውሳድ ኣይደቀሱን። ናብ መንግስቲ ጠለቦም ብምቕራቡን ዲጋ ክስራሐሎም ሓቲቶም ኣብ ግዜኻ ኩሉ ተፈጺሙሎም። ሸቐት 21 ሜትሮ ቁመት፣ 8.9 ሜትሮ ጎኒ፣ 80 ሜትሮ ሰንጣቂ ዘለዋ ዲጋ እዮም። ናይ ተፋሰስ መተንፈስን ዓቐን ቁመት 8 ሜትሮ ይበጽሕ። ንውሓት መሰረት 15 ሜትሮ እዩ። እቲ ስራሕ ተፈጺሙ፣ ንምረቓ እውን በቒዑ። እቲ ምረቓ እውን ኣብ ከባቢ እታ ራህዋን ቅሳነት ኣእምሮን ፈጢራ ናብ ዛዕበየ ቁጠባዊ ልምዓት ከተምርሖም እትኽእል ዲጋ ሸቆት እዩ ተሰላሲሉ። ላዕለዎት ሰበስልጣን መንግስትን ግንባርን ህዝቢ እቲ ከባቢ ዕዱማት ኣጋይሽ ሰራዊት ልምዓትን ኣብቲ ቦታ ተረኽቡ። ሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ ከዓ ሪቫን በቲኹ ብዕሊ ንዲጋ ሸቆት መሪቕዎም። ስሩዕ መደብ ኣብቲ ሸውዓተ ኣፋርስ ዘጋልብ ስሉም ዳስ ቀጺሉ። ኣብ ማሕዳር ምምሕዳር ከባቢ ጉልዒ ኣቶ መሓመድ ስዒድ መሓመድ እውን ብዛዕባ ሓፈሻዊ ህይወት ነበርቲ ጉልዕን መነባብሮን ከምኡ እውን ንመስርሕ ህንፀት ዲጋ ሸቆት ኣጠቓላሊ ናይ መኽፈቲ ቓል ኣስሚዑ።
3: ዝኸበርካ ጀነራል ፊሊጶስ ወልደ ዮሃንስ፣ ዝኸበርካ ዋና ኣካያዲ ስራሕ ዘቦ ማእከል ኣቶ ዘርኢተ ወልደ ብርሃን፣ ዝኸበርካ ኣቦወንበር ጉዳያት ግደፍ ኣቶ ዩሱፍ ሳይቅ፣ ዝኸበርካ ኣቦወንበር ባይቶ ዘቦ ማእከል ኣቶ ኣብርሃም ሰመሬ፣ ዝኸበርኩም ሓለፍቲ መንግስትን ግንባርን ማሕበራትን፣ ዝኸበርኩም መራሕቲ ሃይማኖት ህዝቢ ጉልዒ፣ ኣብዚ ሎሚ ዕለት ዝምረቕ ዘሎ ዲጋ ሸቆት ጉልዒ ብከቢድ ወፃኢታት መንግስቲ ኮይኑ ብሓያል ጉልበት ሰራዊት ንልዕሊ 4 ወርሒ ብዘይ ዕርፍቲ ተሰሪሑ ተዛዚሙ። ኣብ መምረቕታ በፂሕና ዮሃና ንሓይልታት ምክልኻል መንግስትን ንህዝቢ ጉልዒ ኣብ 221 ዓባይ ዲጋ ማዕፆ ሰሪሕና ኣመሪቕና። ትሕቲ ዲጋ ዝርከብ ቦታታት ማይ ነቲዑ፣ ዒላታትና ማይ መሊኡ፣ ጀራዲን ፍሬታት ሒዙ፣ ብወገን ህዝብና እውን ልዕሊ ዲጋ ዓብዪ ናይ ምዝላይን ክትርታትን ኣካይድና። ምግራብ እውን ልዕሊ 150,000 ቀላሚጦስ ተተኺሉ ኣብ ፅቡቕ ደረጃ ኣሎ። እዚ ዲጋ ሸቆት እውን ልዕሊ ዲጋ ከትርታትን ዛላታትን ገይርና ማይ ኩዖ ኣብ ምፍዋስ ንርከብ ኣሎና። በዚ ዕድላት ተጠቒምና ትሕቲ ዲጋ ዘሎ ናይ ልምዓት ቦታታት ጀራዲን ፍርያት ክንልምዕ ምዃንና በዚ ኣጋጣሚ ይገልጸልኩም። ብሕጂ እውን ከም መደብ ካብ መንግስትና ንፅበዮ ዓበይቲ ሩባታት 1 ጥርቀ፣ 2 ሩባ ምብራቅ ግመል፣ 3 ፀባታት ዲጋ ክስራሐና ብትሕቲ እዘን ቦታታት ሰፊሕ ናይ ልምዓት ቦታታት ስለ ዘለና ክግብረልና ንሓትት። ብወገን ህዝቢ እውን ንዚ ዝተጠቕሰ ፍግሪ መሬታትን ከትርታትን ዘላሃትን ክንገብር መብፅዓና ኣቱ። ኣብ መደምደምታ ንዚ ኩሉ ዕድላት ዝተገብረልና ንመንግስትናን ሰራዊትናን ምምሕዳር ዘቦ ማእከል ነመስግን። ዘለዓላማዊ ዝኽሪ ንሰማዕታትና ዓወት ንሓፋሽ።

0: ኢንጂነር ኣብርሃም ዳንኤል ሓላፊ ጨንፈር ሕርሻዊ ትሕተ ቅርፂ ዞባ ማእከል እዩ። ኣብ ስነ ስርዓት ምምራቕ ዲጋ ሸቐት እውን ኣጠቓላለ ሓበሬታ ኣቕሪቡ። ብመሰረት ሓበሬታ ኢንጂነር ኣብርሃም እዛ ብምምሕዳር ዞባ ማእከል ሚኒስትሪ ሕርሻ፣ ሚኒስትሪ ምክልኻል፣ ምክትታል ፕሮጀክትታት ዓዳሃሎ ዝተሳለጠ ዲጋ ሸቐት ብልዕሊ 7 ሚልዮን ናቕፋ ወፃኢታት ተገይሩላ። ካብቲ 300 ሄክታር ማይ ኩዖ ን8 ሄክታር መሬት ብመስኖ ከተልምዕን ንጥሪትን ዘቤታዊ ኣገልግሎት ዝውዕል ልዕሊ 83,000 ሜትር ኪዩብ ማይ ክትክዝን ትኽእል።
1: ብኣጠቓላ እዚ ጋ 16,514 ሜትር ኪዩብ መጠን ዘለዎ ስራሕ ኮይኑ ነዚ ንምስራሕ ድማ 47 ኪሎ ሜትር ንቦታ ስራሕ ዝእቱ መገዲ ተሰሪዑን ተፀጊኑን 1800 ሜትር ኪዩብ ናይ ምፅራይ ቦታ ስራሓት ተኻይዱ 4271 ሜትር ኪዩብ መሰረትን ኣብይት ምንትን ሓመድን ጅሁራን ብሓገዝ ኤክስካቫተር ብጉልበትን ተፀሪጉ 2636 ሜትር ኪዩብ ሑፃ ሃሊኹ እዚ ብሓለቓ ጠቃሊ ቤት ፅሕፈት ሓለቓ ጠቃሊ ዝታፍን እዚ ማእከልን ድመፀና 9 ብያጆን ኣብ ግምዘ ኢኻ ማለት እዩ 8481 ሜትር ኪዩብ እምኒ ሃሊኹ 4558 ኩንታል ስሚንቶ ኣብ ስራሕ ውዒሉ 102 ሜትር ኪዩብ ጃያ እውን ኣብ ስራሕ ውዒሉ ማለት እዩ። ተንዲኖ ብዝምልከት 296 ኪሎግራም በብ ዓይነት መጠን ዘሎ ተንዲኖ ድማ ኣብ ኣገልግሎት ውዒሉ ኣሎ ማለት እዩ። ማሸር ብዝምልከት ካብ መገዲ ምፅራቅ ጀሚርካ ስጋብ ኣብ ዲጋ ዝነበረ ጅሕሮ መላይን ምንምእካብኒ ዶዘር 250 ሰዓታት ሎደር 53 ሰዓታት ኤክስካቫተር

0: ባታትን ከትርታትን ብምስራሕ ክፍውሶን ይግባእ ዝበለ እውን ኣመሓዳሪ ንዞባ ጋለ ነፍሒ ኣቶ መሓሪ ዮሃንስ እዩ።
1: ህዝባውን ጉባኣቱ ከማልእ በዚ ኣጋጣሚ ልዋይ መሓላለፍ ኣቐድም ኣቢሉ ኣብዚ ከባቢ ብመንግስትን ህዝብን ዲጋ ማዕፆ ተሃኒፃ ኣብ ምዕቃብ ሓመድን ማይን ዓብ ኣበርክቶ ትገብር ከም ዘላ ዝፍለጥ እዩ። ኣብ ልዕሊ ዲጋ እውን ከትርታትን ምግራብን ተኻይዱላ እዩ። እዚ ዲጋ እዚ ስለ ዝተሃንፀ ትሕተ ባይታዊ ማይ ሃብቲሙ ኣብ ፍረታትን ጀራዲንን ግብራዊ ውፅኢት ኣርእዩና ኣሎ። ሕጂ ድማ ንስራሕናይ ዝሓዳስ ዲጋ ሽቆት ትሕተ ባይታዊ ማይ ከህብትሞ ስለ ዝኾነ ኣብ ትሕቲኡ ዘሎ መሬት ሕርሻኹም ኣዋሃይትኩም ጀራዲን ክትገብሩ የዘኻኽር። ኣብ ምህናፅ ዲጋ ሽቆት ማለት ጉልዒ ዓበ ኣበርክቶ ዝገበሩ ሓይልታት ምክልኻል ሚኒስትሪ ሕርሻን ፕሮጀክቱ ዓድሃሎን ከምኡውን ምምሕዳር ዞባ ማእከል ምስ ኣካላቱ ካልኦት መሃንድሳትን ሞያውያን ዓብዪ ክብርን ምስጋናን ይብፅሓዮም። ክብርን መጎስን ንስዋኣትና ስዋኣትና ብስራሕ ይደበሱ ዓወትና ሓፋሽ።
0: መንግስቲ ባህርያዊ ሃብቲ ንምስሳን መነባብሮ ህዝቢ ንምምሕያሽን ወፍሪ ምዕቃብ ሓመድን ማይን ቀዳምነት ብምሃብ ዝለዕለ ክስርሓሉ ጸኒሕሎም። ካብዚ ብምብጋስ ጥብ ዝበለት ማይ ንምዕቃብ ዓበይቲ ማእከሎትን ንኣሹን ዲጋታትን ራህያታትን ብምህናፅ ከምኡውን ዛላታትን ከትርታትን ብምስራሕ ኣግራብ ብምትካል ዕውት መደባት ልምዓት ምክያድ ይርከብ። ኣብቲ ኣጋጣሚ ዋና ኣካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ቃል ምምሕዳር ዞባ ማእከል ኣስሚዑም
2: መጀመርታ ነቶም ለይትን መዓልትን ብተወፋይነትን ጽንዓትን ነዚ ዲጋ ኣብ ምምራቕ ዘብጻሕኩሞ ምዑታት ኣባላት ሓይልታት ምክልኻል ክፍለ ሰራዊት 1953 እንኳዕ ፍረ ጣመኹም ኣርኣየኩም። ነበርቲ ህዝቢ ጉልዒ ኸዓ ንነዊሕ እዋን ሃረር ዝበልኩሞ ዲጋ ብምዝዛሙ እንኳዕ ሓጐሰኩም ዮሃና። መንግስቲ ባህርያዊ ሃብቲ ንምስሳንን መናብሮ ህዝብን ምምሕያሽን ወፍሪ ምዕቃብ ሓመድን ማይን ቀዳምነት ብምሃብ ብዝለዓለ ክሰርሓሉ ጸኒሑን ይሰርሓሉ ኣሎም። ካብዚ ብምግጋስ ጥብ ዝበለት ማይ ንምዕቃብ ዓበይትን ማእከሎትን ንኣሽቱን ዲጋታትን ራህያታትን ብምህናፅ ዛላታትን ከትርታትን ብምስራሕ ኣግራብ ብምትካል ዕውት መደባት ልምዓት ኣብ ምክያድ ይርከብ። እዛ ሎሚ ንምርቓ ዘለና ዲጋ እውን ተመሳሳለ ኣበርክቶ ክህልዋ ምእንቲ ክፍሊ ሕርሻን መሬትን ቀጻሊ ምክታልን መጽናዕትን ብምግባር ብግቡእ ትሕቲ ባይታዊ ትሕቲ ዲጋ ዘሎ ክለምዕ ዝኽእለሉ መንገዲ ክትፈጥሩ ከዓ ግድነት ክኸውን ይግብኦ። ህዝቢ ጉልዒ ኸዓ እዛ ሎሚ ተመሪቓ ትርከብዋ ዘለኹም ዲጋ ንነዊሕ ግዜ ኣገልግሎት ምእንቲ ክትህብ ብኽኢላታት ሕርሻን ኣመሓደርቲ ከባብን እንዳተመራሕኩም ልዕሊ ዲጋ ዘሎ መሬት ዛላታትን ከትርታትን ብምስራሕ ከምኡውን ብምግራብ ብዘየቋርፅ ከባቢ ናይዛ ዲጋ ከተልምዕዎን ክትፍውስዎን ይግባእ።

0: ኣብ 221 ተመሪዑ ናብ መዓላ ዝውዕለ ዲጋ ጉልዒ ቁመት 14.5 ሜትር ጎኒ 47 ሜትር ልዕሊ 110 ሜትር ኪዩብ ማይ ይሕዝ። እቲ ዲጋ ኣብ ዝተፈጸመሉ ንህዝብቲ ከባቢ ብሓፈሻ ንነበርቲ ጉልዒ ሕልሚ ኮይኑ እዩ ተሰሚዒዎም። ምኽንያቱ ማይ ዓዲ ዘገድፍ ዓዲ ዘትክል ሓይሊ ስለ ዝውንን። ኣብቲ ናይ ምምራቕ ኣጋጣሚ ዝተረኽቡ ሰባት እውን ነዚ ቓል እዚኦም ደጊሞም ነይሮም።
1: ልካ እዚ ዲጋ እዚ ከም ህዝቢ ኮይኑ ሰሚዕና ከምዚ ኢሉ ክሰርሕ እዚ ኩሉ ክንደይ ወፃያት ክንደይ ፃዕሪ ተገይርዎ እንተኾነ ግን ፍረሲ ዋኣትና ንበልዕ ሰት ኣለና ሕጂ ናና ሕጂ ከዓኒ ተሪፉ ዘሎ ሓንቲ ነገር እዚ ድጋ እዚ ውሕጅ ለሚ ኮይኑ እምበር ቀደም ባሓለ መዓልቲ ድበት ክመልእ ይኽእል እዩ እተ ደይተሰርሑ ብላዕሊ ድበት ክመልእ ይኽእል እዩ እምበር ፅብሉ እዩ ተሰርሑ ከፈርስ ማለት ዘበት ግን ድጋ ድበት ካብ መልእ ንጠራጠር እዚ ከዓኒ ዓድን መንግስትን ተሓጋጊዙ ብላዕሊ ክሳብ ዝባን ጋራዲንን

0: ተተዓጊቱ ግዜ ክወስድ ይኽእል እዩ።
1: ምስኡ ድማ ንብል ንሕና እቲ ፀገማትና እንታይ እንተዳኢልና ሕደሽታ ስለ ዘየለ እታ ዓቕምና እንታይ እያ ሰብ ኩሉ ፈፋውሪኮ እዩ ዕንጨይቲ ከልከላ ንብል ነዚ ዕንጨይቲ ከባና ንክቁረፅ እዚ ዕንጨይቲ ጠጠው ንክብለልና መንግስቲ ምስ መንግስትና ቀዳምነት እንታይ ይብሉ ኣብቲ መፅሓፍና ኣልሓጠብ ላየፍና ወሳሕቡ ላያቕና ይብል እቲ ዕንጨይቲ ኣይጠፍን እዩ እቲ ንዑ ዝሰርሕ ድማ ኣይሓልፈሉን እዩ
0: እዚ መሬት እዚ ዋናካቱ ዝጠፉ መሬት እዩ ኩሉ ገረብ ይነሩ ብፍሓምን ብዕጨት ግና እበርሳሉ ክሰዓልኒ መንግስቲ ንሰምዖ ኣለና ብራድዮ ኩሉ ሻዕ ክነግርብ ክነልምዕ እብል ኣሎ እዚ ህዝቢ እዚ ከዓኒ ይቅርትት ኣሎ እዚ ሓደ ነገር ክምሃ ዘለዎ እንተኾነ መሬትና እዩ ክብረትና እዩ በዕልኻና ክንገድፎ ኣብ ካልእ ክነተኩር ይግባአና እዩ ከምኡ እንተኾነ መንግስቲ ቆልሓታ ክግበሮ ኣለዎ
1: ሕጂ ዋላይ መንግስትና ሎሚ ከምዝ ተጀሚሩ ዘሎ ሙሉእ ሓገዛት ክግበረልና እዚ ትብልዎ ዘለኹም ኩሉ ዛላታት ባዕልና መገበርናዩ ግን ዓቕሚ የብልናን መንግስትና በዚ ቀልጠፈ ክረድኣና ብዝያዳ እዚ ዕንጨይቲ ዝበሃል ከምዚ ልብና ክጠፍእ ንደልዩ ኣለና ንምንታይ መሬትና ኣብሪስና ንሕና ኣይተዓወትናን።

0: ዲጋ ሸቆት ካልእቲ ዲጋያ ንህዝቢ ጉልዒ ህዝቢ ከባቢ ምምሕዳር ጉልዒ ብሰርሕ ሕፅረት ማይ ከቢድ መናብሮ ክሕልፍ ይግደድ ነይሩ። ኣደራዕ ሽግር ዝተሰከማ ኣዴታት እውን ማይ ንምጉራት ነዊሕ ኪሎ ሜትራት ይጓዓዛ ምንባረንን ህወተን ብፈተነ ይሓልፍ ምንባሩ ነበርቲ ይሕብሩ። ኣብቲ ዕለት ዝተረኽቡ እውን ነዚ ሓቅታት እዮም ደጊሞም።
1: ንሕና ሽግር መዓት ነይርና ማለት እዩ። ናይ ማይ ሽግር ስለ ዝነበረና ፅምኡ ማይ ካብ ርሑቕ ማይ ገበሪትና ስለ ነብል ነበርና ሕጂ እዚኣ ዚጋ እዚኣ ዕብ ጠቕሚ ክንረኽበላ በዓል ተስፋን በዓል ምሉእ ሕልና ኢና ማለት እዩ። ሳላ እዚኦም ሰራዊት እዚኣቶም ንሕና ሳላ ደቅና ሓሊፍልና ሓምዲላ ከዓ ኣብዚ ደረጃ እዚ እዚ ዲጋ ዝሰሪሖምና ብውስጣትን ሕጉሳትን ኢና ማለት እዩ። ስለምንታይ እዚ ዓዲ እዚኣ ሓንቲ ይነበራኒ ቀልሓታ ከማና ኣይነበራን ሕጂ ግን ኣብ ቀልሓታ ምግባራን ኣብ ከምዚ ምብፅሓን ደስ እናበለኒ እየ ዛረብ ዘለኹ ማለት እዩ። ሕጂ ብከምዚኣ መሰረት ናይ ብሓቂ ጠቕሚ ኣለዋ ማለት እዩ። እዚኣ ዲጋ እዚኣ
2: ማይ ብጣዕሚ ንሽግር ነርና ቀዳመይቲ ዚኣ ዚጋ ተሰሪሓ ኣይረብሓትን እዚኣ ብድሕሩ ግን ኣብዚ ናይ ትኽል ተሰሪሓ ሳ ኣልሚዕና ማይ ከዓ ተሓጊስና ብጣዕሚ ከመጠን ንላዕልሕ ተሓጊስና ኢና ብፍርያት ትካል ዝኸውን ብዝኾነ ተሓጊስና ኢና ካብዚ ንዮ ወላ ሓንቲ የብናን እንሻላ ከዓ ከዓ ነዚኣ ከምኣ ትኾነና ከዓ ንትምናይ ንሓጎስ
3: እሞ ክስርሓልና እዩ ማለያ የብሉን ሓጎስናስ ማለያ የብሉን ምክንያቱስ ካብቲ መፃበኦ ዝነበርናዮ ኣብ ራህዋ በፂሕና ኣብ ተስፋ በፂሕና ከምዚ ኢልና ክንርኢ ከለና ሰሓባ ሓጎስ እዩ ዝስምዓና እጂ ከዓ ብዕንበባን ብፍረን ክትዕንብበልና እታ ዲጋ ማይ ክትመልኣልና ዓድና ለምለም ክትኮነልና ክትፅገነልና ኢና ንምነ
4: ንመጎያ ካብዚ ንታሕቲ ማይ ንጓዓዝ ነርና መንኪና እንተኾነ ወይ ንዚ ቦታ ዝዘረፍ ኣብዚ ክትበፅሕ መንኪና ዝተሓርስ ሰበይቲ ተሸኪምናያ ወይ ብፀሎት ወይ ብእንዳ ክዳን ምህረት ገርና ተሸኪምና ነውፅኣ ነርና ሕሙምና ከምኡ ንኸይድ ነርና ሎሚ ግን ኣልሓምዱላ ዓብ ናፅነት ልዕሊ ናፅነት ረኪብና ኢና ንሕና ኣልሓምዱልላ ሕጂ ከዓኒ ከምዚ እሶም ዝብሉና ከዓኒ ማይ ንክዓቑረልና ብትሕትኡ ከዓኒ ጀራዲን ገርና ነፍስና ንክንኽእል እንሻላ ከምቲ እሶም ከዓ ዝበሉና ከዓኒ ክንዕቁቦ ክንጋርዶ ክንዝንድሎ ውፍያት ኢና ብጉሳት ኢና ዘለና ከብ ዘላቶ ከምዛ ትርእዮ ዘለኹም ልዕሊኡ ክነልምዓ ኢና ኩላ ርኣይዋ ዘጎቦ እዚኣ ኩላ ኩሉ እዚኣ ልዕሊ እዚ ክነልምዓ ኢና ብድሕሪ ሕጂ እንሻላ

0: አልሐምዱሊላህ ረብ አልዓለሚን። እዚ ሎሚ ንሕና ረኺብናዮ ዘለና ብድሆ ካልእ ኣይረኸቦን። አልሓምዱሊላህ ኮሪዕና ኢና ብውላድናን ብሕዋትናን በቦታትናን። እዚ ኩሉ መኪትናዮ ኣብዚ በፂሕና ዘለና ዕድል እዚ አልሓምዱሊላህ ረብ አልዓለሚን። ገመል ተፃዒኑ ኣይሓልፍን እዩ ነይሩ ንደንበሽቆት። ሎሚ ግዳ ንዘን ብድሆ እዚአን ንማይ ክንረክብ ንዲጋ ክንረክብ እቶም ኣቦታትና ዓበይቲ ደፅንሑና ንእሽተናን ዓብናን ሓንቲ ኢድ ኮይና ደፅናሕናዮ ገረብና ንዕኡ ፀሪግና ምስ ውላድና ኣብዚ ዝበፃሕና ሓደ ዕድል እዩ። አልሓምዱሊላህ ረብ አልዓለሚን።
1: እቲ ኩልኩም ዕዱማት ሰብ ኸይር ኣብዚ መፂኹም ኣብዚ ንሕና ረህዋን ኸይራትን ዝረኸብናሉ ዕለት ምሳና ሓቢርኩም ዝውዓልኩም ብሽመይን ብሽም ህዝቢ ጉልዒ የመስግን ኣፂለውን። አልሓምዱሊላህ ንሕና ካብ ፅምኢ ረዊኢና ኣፍርያት ክንበፅሕ ኢና። እዞም ደቅና ድማ እዞም ረሃፆም ዘፍስስ ዝነበሩ እዚ ዕድምን ያ ረቢ መርዓኦምን ኸይራቶም የርእየና እናበልና ኩላትኩም ኣብዚ ንዓና ኣብዚ ሓጎስናን ኣብዚ ኸይራትናን መፂኢኹም ምሳና ሓቢርኩም ዝውዓልኩም ብሽመይን ብሽም ህዝቢ ጉልዒ የመስግን ያ ረቢ ዓፍያን ድሓን ይሃበናን ይሃብኩም። ንሕና ድማ አልሓምዱሊላህ እንሻ ላህ ብዓቕምና ዝኾነ ይኹን ፍርያት ክነፍሪ ሰብ ምሉእ ተስፋ ኢና። ብኤሌክትሪክ እንተኾይኑ ርቡሓት ኢና፣ ብትምህርቲ እንተኾይኑ ርቡሓት ኢና። ቁሩብ ንዓና ስክፍታት ዝኾነና መንግስትና ሕጂ እውን እዛ መንገዲ ክዕርየልና እንታይ ይብሉ ትግራይ ክምስሉ ከለዉ ቁሩብካ ይርሓቅ ቁሩብካ ልርሓቅ ኣካል ብሎ ኣስመራ ምሳና ስለ ዘላ እዛ ፅርግያ ብዝከኣል ዓቕሚ ክንሕገዝ መንግስትና ኣብ ቅንድኹም ተጠውና ኣለና። ዕድመን ጥዕናን ይሃብኩም ኣማን ይሃባና ድዓ ንገብር። ወሰላሙ ዓለይኩም ወራሕመቱላህ።
2: ፅምብል ምረቓ ዲጋ ሸቆት ብናይ ምስጋናን ኣፍልጦን መደብ ቀፂሉ ኣብ ምስራሕታ ዲጋ ልዑል ኣበርክቶ ንዝነበሮም ኩሎም ኣካላት ሽልማት ተዓዲሎም።
3: ኩባንያ ህንፃ ሰገን
2: መንግስቲ ኤርትራ ብመትከል ንስራሕን ባህል ዓያይነትን ብዝለዓለ ብቕዓቲ ዝስርሐሉ ነቲ ሕብረተሰብ ኤርትራ ኣብ ዝሓለፈ ነዊሕ መዋእል ኮስኪሱ ዘልምዖ ኣተሓሳስባ እውን ናብ ነገራዊ ሓይሊ ክቕይሮ ተራእይን ይቕፅልን ኣሎ። ወትሩ ንስልጡን ባህሊ ስራሕ ይስርሐሉ ነፍሲ ወከፍ ዜጋ ርእሰ ተኣማንነት ከጥሪ ይድረኽ ርእሰ ምኽኣል ኣውራ ክብርታት ክኸውን ከየቋረፀ ይድረኽ
4: ብህዝቢ ተዕቀብ ኽባእ ካብ ዝኾነ ነገር ውሕዥ ከይኣትዋ ዝኾነ ነገር ተዕሽሙ ከይከውን ክትዕቀብ ኣለዋ። ህዝቢ እዩ ዝዕቅባ ከዓ ህዝቢ ምስ ዓቀባ ኢኻብ ትብፃሕ ትበፅሕ እምበር ሰቂኢልካ ዲጋ ሰሪሕና ኢልካ ይትገድፎን ኢኻ ሰብ መስኣለ ዮ ምስ ዓቀቦ ግና ዛህላእታ ትኸውን
5: እንታይ ካብ መሓላልፊ ደሊ መስለካ ብዛዕባ እዚ ዲጋ እዚ ፅሬቱን ናይ ኩነታት ናይ የንታ ሽሙኡን ኩሉ ክትትል ተገይሩሉ ብልዕሊ ብላዓሊ ዛላ ተገይሩሉ ሰብ ክጥንቀቐሉን ንሕና ክንረብሓሉ ስለ ዝኾና ብከዓ መሰረት ከዓ ተስፋን ድሌትን ኣለኒ ማለት እዩ
2: ከምኡ ክንዲ ዝኾነ ሎሚ ኣብ ገጠራትን ከተማታትን ብውልቀን ብኮምን ኣተስፋዊ ዕዮታት ይንፀባረቕ ኣሎ ምስራሕ ዲጋታትን ልምዓት ትሕተ ዲጋታት እውን ኣብ ቁጠባዊ ህወት ሕብረተሰብ ውሑስ መኣዛዊ መግቢ ንኩሉ ኣብ ኩሉ ብዓብዩ ኣብ ምርግጋዕ ዕዳጋ ክህልዎ ዝኽእል እጃም ቀሊል ኣይኮነን ስለዚ ድሕሪ ምስራሕ ዲጋ ዝቕፅል ናብዮትን ክንክንን ዝዓበየ ስራሕ ከም ዝጠልብ ዘከራኽር ኣይኮነን
6: ብምሕዳር ዝዋመክል 1,424,376 ንኣፋ ውፃኢ ተገይሩ ብምስትሕሻ ንተንዲኖን ንስሚንቶን ተዋህበና ማለት እዩ እዚ ከ ኣብ ገንዘብ ክትመን ከሎ 2,32,119 ንኣፋ ግምገም ኣበርክቶ ምክታል ፕሮጀክት ዓዳሃሎ እንተርእና ከዓ ንማሽነሪ ቀረብ እዙን ብገንዘብ ክግምገም ከሎ 3.156 ሚልዮን ይኸውን ማለት እዩ ብሓፈሽ እዚ ፕሮጀክት እዚ ካብ ተጀሚሩ ስጋዕ ዝውዳእ 8,168,214 ንኣፋ ወዲኡ ማለት እዩ
7: ክሳብ ሕጂ ተኸፊሉ ዘሎ ግን 18 ሚልዮን ኣከባቢ በፂሑ ኣሎ እዚ ህዝቢ ከዓኒ ክዕቅባ ክእል ኣሎ ክዕቅባ ንድሕር ኮይኑ እንታይ ክገብር ኣሎ ቀፃሊ ምክትታል ናይዚ ተፋሰስ ማለት እዩ ኩሉ ግዜ ኣብ ዲጋ እንታይ ዘጋጥመና ተፋሰስ እንድሕር ብግቡእ ደይተሰርሐ ድበት እያ ትመልእ ድበት እንድሕር መሊኣ ከዓ ትርጉመ የብላን መፃወቲ ኩዕሶ ሜዳ ኮይና ትርፍ እዚ ነገር እዚ ንኸይከውን ግን ቀፃሊ ምክትታል ኩሉ ዝፈረሰ ዛላ ተሎ ክፅግኖ ዝፈረሰ ኸትሪ ተሎ ክፅግኖ ክብል ከለኹ ሕጂ ክስራሕ ዝተሰርሐ ከዓ ኣሎ ብብዝሒ ማለት እዩ ምናልባት ለዘበን ተሰሪሑ ምስ ወደአ ክረምቲ ምስ ሓለፈ ጣም ንወሰከፍ ክረምቲ ምክትታል ክህሉ ክእል ኣሎ ዕቱ ምክትታል ገይሮም ዘዝተበላሾ ነገር እናፀገኑ ከዓኒ ኣብ ኣገልግሎት ንክውዕልን ካብ ድበት ከዓኒ ነፃ ንክኸውንን ዓብ ፃዕሪ ይሓቶም ነዞም ዓዲ ማለት እዩ
8: ብዙሕ ትፅቢት ኣለና ምክንያቱ ንሕና ተፈትርታት ብሕልና ንከላኸሎ መደብ ኣለና ትሕትኡ ዘሎ ከዓ ንሕቲ ባይታ ማይ ምስ ሃብተመ ንራድ እንድ ካልእ ምህርትና ክንፍሪ ከዓ ድልዋት ኢና

0: እዚ ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ረቡዕ 12 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ኣርሴ ማስመሮም ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃኒ ኢና ንምክትታልኩም ብክብሪ ንዓደምና ብቐንዳ ኣርእስተ ዜና ንፍልም። ኣብ ፀጋታት ኣከባቢ ውሕስ ኣጠቃቅማ ክዝውተር ሚኒስትር መሬት ማይን ኣከባብን ኣዘኻኺሩ። ኣብ ንዞባ ቁርደት ኣብ ምድንፋዕ ዝምድናታት ዕዮ ዘተኮረ ኣስተምህሮ ተዋሂቡ። ኣብ ንዞባ ማይ ምነ መደበር ፈልሲ ኣትኳሮ ጠለባት ገረብቲ ንምምላእ ትነጥፋላ። ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቃት ሽበራውያን ከም ዝቐተለ ሓቢሩ። ሰሜን ኮርያ ሎሚ 12 ነሓሰ ተወሳኺ ፈተነ ባለስቲክ ሚሳይል ከም ዘካየደት ገሊጻ። ቬነዙዌላን እስራኤልን 17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድንአን ናብ ንውር ንምምላስ ተሰማሚዐን። ዝርዝር ዜና ፀጋታት ኣከባቢ ሃልኽትን ተባላሸውትን ብምዃኖም ውሕስ ኣገባብ ኣጠቃቅማ ክዝውተር ሚኒስትሪ መሬት ማይን ኣከባብን ኣዘኻኺሮም። ወኪል ኤሪና ዮናታን ዕብዮ ዘዳለወ ፀብጻብ ኣሎ ጴጥሮስ መንግስት ከቕርቦ እዩ።
1: ፀጋታት ኣከባቢ ተፀንቀቕቲ ተበላሸውትን በረስትን ስለ ዝኾኑ ውሕስ ኣጠቃቅማ ክዝውተር ኣብ ሚኒስትሪ መሬት ማይን ኣከባብን ግዜያዊ ሓላፊ ክፍለ ኣከባቢ ኣቶ ክብሮም ኣስመሮም ኣዘኻኺሩ። ኣከባቢ ተዳህሰስትን ዘይተዳህሰስትን ህወታውያንን ዘይህወታውያንን ብሰብ ዝተሰርሐን ተፈጥሮኣውን ኮይኑ ዲጋታት፣ ወደባት፣ ፅርግያታት፣ ህንፃታትን በዓትታትን ኣኽራናትን ውሓይዛትን ሜዳታት ጫካታትን ካልእን ከም ዘጠቓልል ኣረጋጊፁ። እቲ ክፍሊ ኣከባቢ ጠቀስ ሓበሬታን ዳታን ብምድላው ከከም ኣገዳስነቱ ናብ ህዝቢ ከም ዝርግሕ ዝተቐሳእተ ክብሮም ኣብ ዝሓለፈ ዓመታት ብዝተካየደ ንምሕደራ ድርቕ ጉሓፍ ዝምልከት መፅናዕቲ ኣብ ዓበይቲ ከተማታት 70 ሚታዊት ጉሓፋት ዝምሽምሽ 18 ሚታዊት ድማ ፕላስቲክ ምዃኑ ፍሊጡ። በዚ መሰረት ኤርትራ እታው ሰደድ ምዝርጋሕን ምጥቃምን ፕላስቲክ ንምቁፅፃር ሕጋዊ ምልክታ ቁፅሪ 99/2024 ኣብ ግብሪ ውዒላ ትሰርሓሉ ከም ዘላ ብምሕባር ምስ ሚኒስትሪ ሕርሻ ብምትሕብባር 364 ቶን መዓልቱ ዝሓለፈ ፀረ ባልዕ መድሃኒት ንወፃኢ ሃገር ተለኣይኹ ከም ተወገነ ከምኡውን 100 ቶን ዝተፈላለየ ጓሓሳት ከም ተቐብረን ከም ተቓፀለን ውሑድ ድማ እንደገና ተመስሪሑ ዳግም ኣብ ጥቕሚ ዝውዕለሉ ባይታ ከም ተራሕወ ገሊጹ። ንኩነታት ብከላ ኣየር ከተማ ኣስመራ ኣመልኪቶ ኣብ ዝሃቦ ሓበሬታ ካብ 2019 ክሳብ 2024 ኣብ ዝተካየደ መፅናዕቲ ብዘይካ ኣብ ወርሓት መጋቢትን ሰነን ብሰንኪ ካምሲን ዝኽሰት ብከላት ፀዓቂ ተጓዳእቲ ጋዛትን ኣሰካፊ ከም ዘይኮነ ብምጥቃስ እቲ መፅናዕቲ ኣብ ከተማ ኣስመራን ካልኦት ከተማታትን ሃገርና ቀጻሊ ምዃኑ ሓቢሩ። ኣብ መወዳእታ ኣቶ ክብሮም ኣብ ምዕቃብ ሓመድን ማይን ምግራብን ዳግመ ምግራብን ዝሰላሰል ዘሎ ስራሕ ብዝለዓለ ናህሪ ክቕፅልን ንኩሉ ኣካል ሕብረተሰብ ብዘሳትፍ መንገዲ ክውደብን ተላብዩ።
0: ኣብ ዞባ ማእከል ብቅድመ ትምህርቲ ናይ ዝሓልፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት ከም ዝበፅሐ ትማሊ 11 ሓሳብ ዝተካየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ጋዜጠኛ ቤትኤል ሰለሞን ዘዳለወቶ ፅብጻብ ሳምራዊት ሊቪዮ ተቐርበ።
2: ኣብ ዞባ ማእከል ኣብ ዓመታት ትምህርቲ 2025 2026 ብቅድመ ትምህርቲ ናብ መባእታ ናይ ዝሰገሩ ተምሃሮ መጠን 98.5 ሚታዊት ከም ዝበፅሐ ኣብ ዝተካየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ኣብቲ ጨንፈር ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ መኽፈቲ ቃል ውፅኢት ትምህርቲ ንምብራኽ ኣብ ዝካየድ ዘሎ ፃዕሪ ተሳትፎ ወለዲ ተምሃሮን መምህራንን ክሕይል ኣዘኻኺሩ። በብኣሃዱ ኣብ ዝቐረበ ፀብጻባት ብቕዓት ትምህርትን ተምሃሮን ክብ ንምባል ንዝግበር ዘሎ ፃዕሪ ንምድራዕ ድኻማት ኣለሊኻ መሰረታዊ ለውጢ ንምምፃእን ኣብ ኣገልግሎት ቅድመ ትምህርቲ ወፍሪ ካብ ዝጅምር ተሳታፍነት ተምሃሮ ኣብ ውሽጢ ዓመት ብ6 ሚታዊት ብዝሕ መምሃራንካ ብ30 ሚታዊት ክብ ከም ዝበለ በሪሁ። ንብቕዓት ትምህርቲ ብሓፈሻ ብዝምልከት መጠን ምሕላፍ ካብ መባእታ ክሳብ 11 ክፍሊ 89.3 ሚታዊት ክበፅሕ ከሎ መጠን ምቁራፅን ምትራፍን ኣብ ደሓን ደረጃ ከም ዝርከብ ኣብቲ ፀብጸባት ተጠቒሱ። ተሳተፍቲ ድሕሪ ዘካይድዎ ዘተን ክትዕን ኣብ ኣመዳድባ መምሃራን ኣተኩሮ ክግበር ብቕዓት መምሃራን ንምዕባይ ስልጠናታት ክወሃብን ብግቡእ ክግምገምን ፅበት ፅገናን መምሃሪ ክፍልታት ቆላሕታ ክግበረሉ ከምኡ እውን መንበሪ ኣባይቲ መምሃራን ክሕሰበሉ ዝብልን ካልእ ርእቶታትን ኣቕሪቦም። ኣብ ምምሕዳር ዞባ ማእከል ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ገርግሽ ኣብ ዘስምዖ ቃል ትምህርቲ መሰረታዊ መሰል ዜጋታት ስለ ዝኾነ መንግስቲ ዓብያ ተኩሮ ሂቡ ይሰርሓሉ ከም ዘሎ ብምግላፅ ብቕዓት ትምህርትን ትሕቲ ቅርፂ ንምምሕያሽ ተራ ኣመሓደርትን ኮምን ክዓዝዝ ኣተሓሳሲቡ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ መወዳእታ ትምህርቲ ብውህደት እንተተሰሪሕሉ ዝዕውት ወፍሪ ህንፀት ሃገር ከም ዝኾነ ብምጥቃስ ብቑዓት ዜጋታት ንምፍራይ ኣብ ቅድመ ትምህርቲ ተበጋጊሱ ዘሎ ወፍሪ ክዕወት ናይ ኩሉ ኣካል ዕዮ ገዛ ከም ዝኾነ ኣገንዚባ። ኣብ ዞባ ማእከል 175 ናይ ቅድመ ትምህርቲ፣ 103 ናይ መባእታ፣ 51 ናይ ማእከላይ ደረጃ፣ 22 ድማ ናይ ካልኣይ ደረጃ ብጠቕላላ 354 ኣብያተ ትምህርቲ ኣለዋ።
0: ኣብ ንዞባ ቁርደት ብጨንፈር ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ዝተወደበ ኣብ ምድላል ዝምድናት ዕዮ ብሓፈሻ ኣብ መንጎ ሰራሕተኛታትን ኣስራሕትን ክህሉ ዝግባእ ናይ ስራሕ ዝምድና ድማ ብፍላይ ዘተኮረ ኣስተምህሮ ተዋሂቦም። ኣብቲ ብ6 ሓሰን ሰራሕተኛታትን ወነንትን ትካላ ዝተዋህበ ኣስተምህሮ ሓላፊ ኣሃዱ ዕዮ ኣቶ መብራህቱ ረዘነ ኣብ ዘመሓላለፎ መልእኽቲ ወነንቲ ትካላትን ኣስራሕትን ዕቤት ትካላ ብቕዓ ሰራሕተኛታት ዓይነት ኣቕርቦትን እንግዶትን ከም ዝምርኮስ ተገንዚቦም ኣብዚ መዳይ እዚ ፀቒጦም ክሰርሑ ኣተሓሳሲቦም። ቀዳማይ ዳኛ ቤት ፍርዲ ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ኣቶ ተኽለ ኣከሎም ብወገኑ ሰራሕተኛታት መሰላቶም ተሓልዩ ብዘይኣድልዎን ውሕስነቱ ብዝተሓለወ ኣገባብን ዝዓይሉ ባይታ ክፍጠረሎም ሰራሕተኛታት ድማ ዝሕተትዎ ጉቡኣት ብምምላ ንዕቤት ትካሎም ብትግሃትን ተወፋይነትን ክሰርሑ ከም ዝግባእ ብምግላፅ ብፍላጥ ኮነ ብዘይፍላጥ ኣብ ልዕሊ ሰራሕተኛታት ዝፍፀም ኣድልዎ ወይ በደል ሕጋዊ ስጉምቲ ከም ዝኽትል ገሊፆም። ኣመሓዳር ንዞባ ቁርደት ኣቶ ኢሳቅ ጥዑም ድማ እቲ ኣስተምህሮ ኣብ ዝምድናታት ዕዮ ንዝፀንሐ መረዳእታ ብምብራኽ ኣብ መንጎ ሰራሕተኛታትን ኣስራሕትን ዝኽሰቱ ክርክራት ኣብ ምፍታሕ ልዕላ ዝተዋፅኦ ከም ዝህልዎ ብምጥቃስ ብቕፃሊ ክካየድ ኣዘኻኺሮ። ኣብ ንዞባ ማይ ምነት ትርከብ መደበር ፍልሲ ኣትኳሮ ጠለባት ገረብቲ ዘማልእ ምድላዋት ብምግባር መደባት ምግራብ ንምዕዋት ልዕላ ዝተዋፅኦ ትገብር ከም ዘላ ተሓቢሮም። እታ መደበር ፈልሲ ሎም ዓመት ንዝሰላሰል ንጥፈታት ምግራብ ልዕሊ 170,000 ፈልሲታት ከም ዘዳለወት መብዛሕትኡ ከዓ ምስቲ ከባቢ ዝሰማማዕ 22 ዓይነታት መበቆላውን ዘይመበቆላውን ኣግራብ ከም ዝኾነ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ መዓሾ ጎይቶኦም ገሊፆም። እቲ ፈልሲታት ድሮ ብውልቀ ገረብትን ወፋሮ ክረምታዊ ልምዓትን ኣብ ቀላጥ ቦታታት ሕዛትታት ናይ እምነት ቦታታትን ይትከል ከም ዘለው ብተወሳኺ ኣረድዮም። እዚ ከምዚ ኢሉ እንከሎ ኣብ ንዞባ ፀሮና ተዋፊሮም ዘለው ተምሃሮ ክረምታዊ ልምዓት ንዝተዋህቦም ዕማማት

ጠቃማ ማይን ሓመድን ብግቡእ የሰላስሉ ከም ዘለዉ በዓል ሞያ ሕርሻ መሃንድስ ዜና ግርማይ ሓቢሮም። እቶም ተምሃሮ ኣብ ምስራሕ ዛላታትን ከትርታትን ምትካል ፈልስታትን ምኮስኳስ ኣግራብን ከምኡ ውን ኣብ ምፅጋን ዛላታትን ከትርታትን ይነጥፉ ኣለዉ። ዛጊ ድማ ኣስታት 30 ኪሎ ሜትር ቅናታዊ ዛላታት 549 ሜትሮ ክቦ ከትርታት ከምኡ ውን ልዕሊ 900 ንፈልሲ ዘገልግል ጎዳጉዲ ከም ዝዓመሙ ክፍለጥ ተኻኢሉ ኣሎ። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትልኩም ክትቅፅሉ ደጊምና ብክብሪ ንዕድም። ሰራዊት ማሊ ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ሸነኽ ሃገሩ ብዘካየዶ ሰፊሕ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዝቐተለ ሓቢሮም። እቲ ስርሒት መልሰ ግብሪ ናይቲ ኣብ ወተሃደራዊ መደበር ዝተኻየደ መጥቃዕቲ ምዃኑ ኣዘዝቲ ሰራዊት ተሃገር ገሊፆም። በቲ ስርሒት ብርክት ዝበለ ኣፅዋርን መካይንን ከም ዝማረኸ ሰራዊት ማሊ ኣፍሊጡሎም። ኣብቲ ኣጋጣሚ ዛጊት ቁፅሮም ዘይተጠቕሰ ብርክት ዝበሉ ወተሃደራት ማሊ ከም እተቐትሉ ተቓሊሖም። ንሰራዊት ማሊ ዒላማ ዝገበረ ሽበራዊ መጥቃዕቲ ዛይዱ ከም ዘለ ዝጠቕሱ ፀብጻባት ብ18 ሓምለ ብዝተፈፀመ መጥቃዕቲ ብውሕዱ 30 ወተሃደራት ከም እተቐትሉን ልዕሊ 60 ከም ዝቆሰሉን የረድኦም። ዕጡቃት ወገናት ኣብ ዝሓለፈ ወርሒ መያዝያ ማሊ ብዘካየድዎ ዝተዋሃደ መጥቃዕትታት ሚኒስተር ምክልኻል እቲ ሃገር ዝርከቦም ሓያሎ ሰባት ከም እተቐትሉ ኣይርስዕን። ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ወጢነንኦ ዘለዎ ሓባራዊ ወተሃደራዊ ልምምድ ሎሚ 12 ነሓሰ ፈተነ ባለስቲክ ሚሳይል ኣካይዳ። እቲ ሚሳይል ሃገሩ ክመጻ ዝኽእል ፀጥታዊ ስጋት ንምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ኣፅዋር ከም እትፍትን ኣጠንቂቑሎም። ኣሜሪካን ደቡብ ኮርያን ካብ 17 ክሳብ 27 ነሓሰ ዝቕፅል ዓመታዊ ወተሃደራዊ ልምምድ ከካይዳ ወጢነን ከም ዘለዋ ዝፍለጥ ኮይኑ ኣብዚ ልምምድ 10ታት ኣሸሓት ወተሃደራት ከም ዝሳተፉ ገሊፀን እየን። ሰሜን ኮርያ ነቲ ልምምድ ብኣግኡ ከም ዝኮነነቶ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይፀሉ ሓቢረን ኣለዋ። ሓባራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀጥታዊ ፀገም ሓውሲ ደሴት ኮርያ ምዃኑ እያ ሰሜን ኮርያ ትወቅስ። ቨነዙዌላን እስራኤልን ን17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድንአን ናብ ንቡር ንምምላስ ከም እተሰማምዓ ገሊፀን። እቲ ስምምዕ ሚኒስትርታት ጉዳያት ወፃኢ ክልቲአን ሃገራት ከካይድዎ ድሕሪ ዝፀንሑ ርክባት ከም እተበፅሐ ተሓቢሮም። ከም ኣካል ናይቲ ዲፕሎማስያዊ ስምምዕ ቆንስላዊ ንጥፈታት ክጅምራ ምዃነን ኣፍሊጠን ኣለዋ። መንግስቲ ቨነዙዌላ ነቲ እስራኤል ኣብ ልዕሊ ፍልስጥማውያን እትኽተሎ ፖሊሲ ብምቅዋም ኣብ 2009 ምስቲ ሃገር ዝምድንኡ ከም ዝበተኸ ፀብጻባት የረድኡ። ኣብ ሪፓብሊክ ደቡብ ኣፍሪቃ ኣብዚ ሕጋዊ መዕደኒ ፕላቲንየም ብዘጋጥመ ሓደጋ ምህማም መሬት ብውሕዱ 14 ሰባት ከም ዝመቱ ካብቲ ከባቢ ዝተፈነወ ዜና ኣርድዮም። በቲ ሓደጋ ዝተደብዩ ወገናት ክህልው ስለ ዝኽእሉ ቁፅሪ ምዉታት ክዛይድ ተኽእሎ ከም ዘሎ ሰመዚ ደቡብ ኮርያ ኣፍሪቃ ኣሚቶም ኣለዉ። እዚ ደቡብ ኣፍሪቃ እዚ ሕጋዊ ዕድና ጠንቂ ሰባውን ቁጠባውን ክሳራታት ኮይኑ ከም ዘለዮም ፀብጻባት ናይቲ ሃገር ዘረድኦም። እዚ ከምዚ ኢሉ እንከሎ ትማል 11 ነሓሰ ኣብ ዚምባብዌ ብዘጋጥመ ሓደጋ ምጥሓል ጃልባ ብውሕዱ 15 ሰባት ከም ዝሞቱ ተቓሊሖም። እታ ጃልባ ልዕሊ 9 ሰባት ፅዒና ኣብቲ ምስ ዛምቢያ ዘዳውብ ቀላይ ካሪባ ትንቀሳቐስ ኣብ ዝነበረትሉ እዋን ነቲ ሓደጋ ከም እተቓልዐት ተገሊፆም። ጠንቂቲ ሓደጋ ሕማቅ ኩናት ኣየር ክኸውን ከም ዝኽእል ኣፈናዊ ግምታት ከም ዘሎን ብዛዕባኡ መርመራ ይካየድ ምህላውን ተሓቢሮም። መንግስቲ ኮሎምቢያ ንሮራታት ጎላን ከም ልኡላዊ ግዛት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነን የገጢመዎ። ሚኒስትሪ ጉዳያት ወፃኢ ሶርያ ትማል 11 ሓሳብ ዘውፅኦ መግለፂ እቲ ስጉምቲ ንኣህጉራዊ ሕጊ ዝጻረር ንዲፕሎማስያዊ ዝምድና ሃገሩን ኮሎምቢያን ድማ ኣብ ሓደጋ ዘእቱ ምዃኑ ኣጠንቂቖም። ኣሜሪካ ኣብ 2019 ንሮራታት ጎላን ከም ልኡላዊ ግዛት እስራኤል ኣፍልጦ ምሃባ ዝፍለጥ ኮይኑ ኮሎምቢያ ኣብቲ ጉዳይ ተመሳሳሊ ስጉምቲ ዝወሰደት ካልአይቲ ሃገር ኮይና ኣላ። እስራኤል ንሮራታት ጎላን ኣብ 1967 ብውግ ጎቢጣ ብምሓዝ ኣብ ትሕቲ ቁፅፅራ ድሕሪ ምእታዋ ኣብ 1981 ንምሕደሩኡ ዝምልከት ሕጊ ከም ዘተኣታተወት ፀብጻባት የረዶም። ይኹን እምበር ባይቶ ፀጥታ ውድብ ሕቡራት ሃገራት እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስን ዘይቅቡልን ምዃኑ ብምጥቃስ ክቃወሞ ፀኒሕሎም። እስራኤል ኣብ ሶርያ ጥራይ ዘይኮነት ኣብ ፍልስጥኤምን ሊባኖስን እውን ናይ ምስፍሕፋሕ ፖሊሲታት ትኽተል ከም ዘላ ዝፍለጥ እዩ። መንግስቲ ታይላንድ መጥቃዕትታት ፎኪስ ብረት ንምግታእ ንፍቓድ ብሕታዋነት ብረት ከም ዘወንዘፎ ሓቢሮም። እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብ ዝሓለፈ ሰሙን ኣብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ 8 ሰባት ድሕሪ ምቕታሎም እዮም። ብዘይካዚ መንግስቲ ታይላንድ ብዘይሕጋዊ መንገዲ ብረት ዝሓዙ ዜጋታት ከረክብዎ፣ ብሕጋዊ መንገዲ ዝወነንዎ ድማ ኣብ ህዝባዊ ቦታታት ሒዞሞ ከይንቀሳቀሱ ኣዚዝሎ። ታይላንድ ኣብ ዞባ ደቡባዊ ምብራቅ ኤስያ ብብዝሒ ብሕታዋነት ብረት ኣብ ቀዳማይ ደረጃ ከም እትስራዕ ዝጠቕሱ ፀብጻባት ኣብቲ ሃገር ልዕሊ 10 ሚሊዮን ጠበናጁ ኣብ ኢድ ሲቪል ውልቀ ሰባት ከም ዘሎ የረድኦም። ብሕታዊ ዋንነት ብረት ብደረጃ ዓለም ካብ ቀንዲ ጠንቂ መጥቃዕ

አታትፎክስ ብረት ምዃኑ ይጥቀስ። መንግስቲ ቤልጅየም ኣብ ዝቕፅል 10 ዓመታት ኣብ ወተሃደራዊ ምህዞ ናይ 15 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። እቲ ካብ መወዳእታ 2026 ክሳብ 2035 ዝትግበር መደብ ወተሃደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድላልን ዘመናዊ ንምግባርን ዝዓለመ ምዃኑ ሚኒስትሪ ምክልኻል ቤልጅየም ሓቢሮም። ብመሰረት እቲ መደብ ቤልጅየም ኣብ ነፍሲ ወከፍ ዓመት 400 ሚልዮን ዶላር ንወተሃደራዊ ምርምርን ምህዞን ክትስልዕ እያ። መንግስቲ ቤልጅየም ኣብ ዝሓለፈ ወርሒ መጋቢት ንወተሃደራዊ ወፃኢታት ሃገሩ ናብ ልዕሊ 200 ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዩ። ጀርመን፣ ብሪጣንያ፣ ፖላንድን ሮማንያን ዝርከበን ሓያሎ ሃገራት ኤውሮጳ እውን ወተሃደራዊ ወፃኢታትን ናይ ምዕባይ ስጉምትታት ክወስዳ ፀኒሐን ኣለዋ። ፀጥታ ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን እናንቆልቆሎ ብምምፅው ሃገራት እቲ ዞባ ዓቕሚ ምክልኻለን ከደንፍዓ ከም እተገደዳ ፀብጻባት ይጠቕሱ። ኣብ 2025 መጠን ተጠቃምነት ከሰል ብደረጃ ዓለም መጠና ወሰኽ ከም ዘርኣየ ፀብጻባት ኣህጉራዊ ወኪል ፀዓት ሓቢሮም። መጠን ተጠቃምነት ከሰል ብ0.5 ሚታዊት ብምውሳኽ 19 ቢልዮን ቶን ከም ዝበፅሐዮም እቶም ፀብጻባት ዝጠቕሱ። ይኹን እምበር ምስ ምምዕባል ተሓዳስ ፀዓት ጠለባት ከሰል ክሳብ 2030 ብልዕሊ 3 ሚታዊት ክጎድል ከም ዝኽእል እዩ ግምታት ዘሎም። ብከላየር ንምንካይ ተጠቃምነት ከሰል ክጎድል ክቐርብ ፀንሐ ኣህጉራዊ ፃውዒታት ከም ዝድለ ክትግበር ከም ዘይፀንሐ እዩ ዝጥቀስ። ከሰል ካብ ቀንዲ ጠንቅታት ብከል ኣየር ምዃኑ ዝፍለጥ እዩ። ዜናታት ንምዝዛም ቀንዲ ነጥብታቱ ኣብ ፀጋታት ኣከባቢ ውሑስ ኣጠቃቅማ ክዝውተር ሚኒስትሪ መሬት ማይን ኣከባብን ኣዘኻኺሩ። ኣብ ንዞባ ቁርደት ኣብ ምድንፋዕ ዝምድናታት ዕዮ ዘተኮረ ኣስተምህሮ ተዋሂቡ። ኣብ ንዞባ ማይ ምነ መደበር ፈልሲ ኣትኳሮ ጠለባት ገረብቲ ንምምላእ ትነጥፍ ኣላ። ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዝቐተለ ሓቢሮ። ሰሜን ኮርያ ሎሚ 12 ነሓሰ ተወሳኺ ፈተነ ባለስቲክ ሚሳይል ከም ዘካየደት ገሊጻ። ቨንዙዌላን እስራኤልን ን17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድና እናም ንቡር ንምምላስ ተሰማሚዐን። ንሳዕ ዝተዳለወ ሓፈሻዊ ዜናዊ መሰናዱና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለ ምክትታልኩም ነመስግን ብሮምሰት

0: ከመይ ሓዲርና?
1: ፅቡቅ።
0: ናይ ሎሚ ኣኼባና ሕፅር ዝበለዩ ማለት ሓበሬታ ንምሃብ እዩ። ንስኻትኩም ሓሙሽተ ኹማያውያን ኣዕኑ ዝናር ጥበባት ኢኹም። ኣብ ነብሲ ወከፍ ሃገራውን ህዝባውን በዓላት ንምድማቕ ፍልጠትኩምን ክእለትኩምን ከይበቐኩም ንዝናር ጥበባት ዝወፍኹን ሞያውያን ምዃንኩም ብግብሪ ዘረጋገፅኩም ኢኹም። ኣረ ከምቲ ኩሉ ግዜ ንብሎ ኣብዚ ሃገር ብዙሓት ናይ ስነ ጥበብ ጉጅለታት እኳ እንተሃለዋ ዝናር ጥበባት ድማ ናታተን መተካእታ ደይኮነት መመላእት እያ። ስለዚ ናይ ነፍሲ ወከፍ ስነ ጥበበኛ ኣበርክቶ ንክህልዋ ወትሩ ምስዓትና ኢና። ስለዚ ንመዛዘሚ ዝናር ጥበባት 222 ዝኸውን ስነ ጥበባዊ ፍርያት ካባኹም ስለ ንፅብእ ድልውነትኩም ከተረጋግፅሎ የፀውዐኩም።
2: እሞ ሕጂ እንታይ ክንገብር እዩ ዝድለ ዘሎ?
0: ናይዚ መዛዘሚ መደብ ቴማ ክበኩም እሞ ንህዝቢ ዝምህር ዘዛኒ ዝሕብር መደብ ከትዳልው።
3: ኣብዚኣ እሞ
0: ኣራይ
3: ኣነ ካብ ዝኽበሃል ፀንሕ ፍልይ ዝበለ ርእቶ እዩ ዘለኒ። ኩላትና ብዘለና ሞያውያን ሓደ ዓይነት ኣበርክቶን ብቕዓትን ኣለና ይብልኒ። ስለዚ ኣነ እናተታለልኩ ክነብር ስለ ዘይደሊ ኣነ ብዝሰራሕ ኮን ብፃዕር ኮን ካልኦት ምሳይ ተፀጊዐንኩ ደሰንኩ ምስጎኑ ብፍፁም ኣይፍቅድኒ።
2: ኣባህላኻ
3: ርኢኻ ከምዚ እየ ዝበልኩ ኣባህላይ ከማንቆብኮ ተብሉ

0: ዘይከኣልኩም ሲ ከመልኩም ኢኹም ሳይ ክትወዳደሩ? ስለዚ እዚ ናይ ሎም ዓመት መዛዘሚ ብናይ ቅባ ኤግዚቢሽን ጥራይ እንተዝሓልፍ ንሕና ዓቕምና ብንጡም እንተፈልጠ ኣነ ድማ ኤሪትራዊ ፒካሶ መኻነይ ብግብሪ ኸርእደሉ ኣለኹ።
1: ብናይ ጨው ምንስናስ በርበረ መጎስ ድዩ ዝተባሃለ? ነዚ ኣብ ዓለም ተፈታው እንተባሃ ግን ስራሐይ ሲ ምስ ቅብኣ ከተወዳድሮ ኣታ መመላእታ መደብ ዓምና እዞም ኩሎም ስነ ጥበበኛታት ኢልካ ቀሪብካዮም ዘለኻ ወላ ሓንቲ ዓብስልካን እዩ። ኣነ ባዕለይ ቃውቃው ከብለልካ እየ። ጥራሕ እዚ ናይ ሎም ዓመት መደብ ጥራይና ኣይሃበኒ እምበር እመነኒ ከኩርዓካ እየ።
2: በሉ ከይ ፈተና ክንዛርብ፣ ንስኻትኩም ብዘይ ትልሂት ክወንቲ ኢኹም ኣቦ ጥበብ ትልሂት ኢኖ ዓምና እዛ መደብ ንዓይ ጥራይ ሃበኒ ብትሸዓት ንብሄራትና የረ ንተዓዘብትና ቴስዓ ሰዓታት ኣፎም ጋብላ ክመስል ሃህ ከብለልካ እየ። ቀደም እውን ሞያውያን ምብዛሕ ሽግር ምብዛሕ እንድዩ
3: ስነ ጥበበኛትና ባህልቲ ኩሉ ከም ናይ ኢዱ እንተዝፍደስ ብዕራይ ድቋ ስዋ ምሰት እየ ክበሃል ሰሚዕኩም ዶ ትፈልጡ?
2: እሞ
3: ብልክዕ ንደርፊ ተመሲሉ ናይ ባሓቁኹም ዲኹም ኣብ ቅድሚ ደርፊ ደው ወኢልኩም ተዓፍሩ ዘለኹም ኣተቕርብ ስክሕፈሩ ሙዚቃ እኮ ናይ ዓለም ቋንቋ እዩ ዓምና። እዚኣቶም ብፍፁም እዮም ዘይልኻ ኣነ ናይ ሙሉእ ዓለም ደርፊ ዳልየ ስለ ዘለኹ ወጋሕ ፈታሕ ከብለልከ እቲ ዕድል ንዓይኒ በይን የጥረሃበኒ።
4: ኣንተ ዓሻ ስቕ እንተበለ ለባ መስል ዝበሃል ስሓቅ ባይ ስቕ ስለ ዝበልኩም ዘይኮነስ ኣነ እዛረበልኩም ስለ ዝነበርኩ በየ ዕሽነትኩም ድንቁርናኹም ከፈለጥክዎ ፀኒሐ።
5: እንታይ
4: እወ መረ ብተከዘተዕበ ከም ዝበሃል መደብ ድማ ብኣይ ብድራማ እዩ ዝምዕርግ። ንስኻትኩም እኮ ብኣይኹም ትዕበየ ነርኩም። ኣነ እኳ የ ነጋሪት ታሪክ፣ ኣነ እኳ የ መሓላለፊት መልእኽቲ፣ ኣነ እቲ ዋና ፀብሒ፣ ንስኻትኩም ድማ ቅመማት ኢኹም። ቅመም ዶ ንብየ ንብላዕ እዩ ኣቱም ቅመማ ቅመም ኣርባዕተ ቅመማት እኳ ኢኹም ሸውዓተ ኸማን ዘይመላእኩም
0: ኣንቱም ሰባት ንምንታይኹም ግን ነብስኹም ተታልልዋ? ኣነ እኳ የና ዓለማ ብሓንቲ ደራጅ ዘምፃ ባምቡላታት ኣነ ኸማኻትኩም ተዓዘብቲ ብሳሎን ኮፍ ኢሎም ኣራጢጦም ዝዕዘቡን ይመስለኩም? እናዞሩ ደው ኢሎም እናሰጎዱን እዮም ዝዕዘቡኒ። ንዓይኒ በይነዮም ደቂ ሰባት ተኣምር ከም ዝሰርሕ ዝኣምኑለይ ኣታ ኣነ ኮ ኣነ ዋና
2: ንሕና
0: ኣኻረይቲ
1: ኣታ ፅግዕተኛ ነቲ ኣበርሲኢ ከም ብልጫ ሓሲብካ እዮም። ዘይተወደን ሕቶ ዘድልዮን ስለ ዝኾነ ኮ እዮም ናባኻ ዝመፁ። ነቲ ውድእ ስራሐይ ዝኸተቆናፅቦ ብግጥሚ እምበር ብቕብኣ ዝነብዕ ከርኢኻ ዶ ትፈልጥ ኢኻ? ስማዕ ዓምና፣ እዛ ናይ ሎሚ ዓመት መደብ ጥራይን ኣይሃበኒ እምበር ብዘለኒ ትሕዝቶታት ገይረ ንኽብሪ ዝናር ጥበባት ሰማየ ሰማይ ካዕርቦ እየ።
2: ዋይ ኣዲ ሰማይ ሰማይ ካኢላ ኣብዚንጎ ተሰቒሉ እዩ ክተርፍ። ዓምና በዚኣቶም ከይ ትደናገር፣ እቲ መደብ ኩሉ ንዓያ ረክበኒ እሞ ብብሄራትና ገይረ ርጡብ ድንቂ ሳዕስዐ ተኣምር ከርእካን ከላ የካኒ
3: ስቶፕ ኣትቕርብ እስካ ሕፈሪ ብናይ መንደርፊ ክትላ ይደሊኽ ወይስ ከም ፅልልቲ በይነ ክሳዕስዒ ስምዑ ባ ብደርፊ እምበር በናታትኩም ወያ ኮንሰርት ክሓልፍ ኢኹም ትፈልጡ?
4: ኦፋ እጆኹም እስከ ናብ ቀልቢኹም ተመለሱ። ንስኻትኩም እኮ ሽዑ ተራይኹም ኢኹም ሽዑ ትሃፉ ናይ ምዝንጋዕ ጥራይኹም። ኣነ ኮ ተዓዘብቲ ንሽዑ ተዘናጊዖም ንሓዋር ድማ ኣብ ከብሒ ልቦም ዘስፍሩኒ ተውለ ረብሓይ ዘለኒ
6: እሞ ሕጅስ ነዚ ዓብ መደብ በበይንኹም ክትሽፍኑን ከተማዕርግዎን ትኽእሉ ኢኹም
4: ብልክ
6: ብኸመይ?
2: ኣነ ብኳስቴራ ሸሊል ሶምያ ኩርዳት ሓንበለ ወዘተ ናቕረብኩ ነዞም ብቐታ ዝከታተሉኒ ዘለዉ ኣብ መድረኽ ነቶም ብቲቪ ዝከታተሉኒ ዘለዉ ድማ ተስኦም ኣብ ሳሎኖም ኮይኖም ምሳይ ከም ዝለሃዩ ክገብሮም እየ።
0: ኣነ ኸ ብዋተር ከለር ብሪያሊዝም ብኣብስትራክት ብቕርፃ ብስክላቸር እንዳገበርኩ
1: በጃ ኻይለካ እስካ ኣኽለካ ኣቲ ኣነ እምበር ብግጥሚ ብማሰ ብያለኻ ያለኻ ብንካበላ ኣስግነኒ እስከተኣውሎ እስከተኣውሎ እስከተኣውሎ
3: ኣይትሰዶ ኣይትሰዶ ኣይትሰዶ ርኢኺ ብዘይባይ ስለ ዘይኮነልጊ ዜማ ኣይትኽሉ ኣታ ናተይ ከ ዘመናዊ ያታዊ ኢንስትሩመንታል ራኬንራ ጃዝ ብሉዝ ሂፕሃፕ
4: ኣኽለካ ኣኽለካ በጃኻ ኣታ ኣነኸ ትራጀዲ ኮሜዲ ትራጃይ ኮሜዲ ዓይነታት ኮሜዲ ድማ ሜሎድራማ ፋርስ ሳታይር ሲሪየስ ክንዴልካ መቆፀር እዩ።
2: ስቕበል ስቕበል ስቕበል
4: ንስኹ እምበር ስቕበል
3: ሓቂ መጀመርታ ስኽ ስቕበል
1: እስከ ስኻ ስቕበል
0: ንስኹ እምበር ቅድም ስቕበል
3: ስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕ
6: ጥሊት በቃ ኩሉኹም በብተራ ቀፅሎ
1: ንስኻ ኢኻ ድባበይ አንታ እሙን ወሐሰይ ዓብኦም ጽላለይ ድሪ ስልማተይ አታ ጽኑዕ ማዕዶ ዘይትጽበ ምዕዶ ንጸላኢኻ ኣጋዶ ስድርኳ ነይትሰዶ ናይ ኩላትና ማሕፉዳ ዘይርከበካ ዕዳ ንዘይረግአ ጸባ ተዳልወሉ ኣልባ ህዝበይ
3: ድራማ ቐጸለይ
4: ንስኻ ሓደ ዘይትረብሕ ሰብ ኢኻ ግን እንታይ ገይርካ ክንዘፍቀርኩ ዝሕንቀቕኩ ዝኣመንኩ ስጥልመት ኣፍ ዕድለይ ባሲርካዮ ንስኻኩ
3: በቃ ኣይትእመኖም ንስ ይኮነንቲ ሓቂ ኣነ ንድየ ልዕሊ ክብደት ሚዛ ወርቂ እቲ ናይ ውሽጠይ ክገልፀልካ ተሓቂ እውን ከፍለጠካ መይናዕ ክመስን ዝፍት ድሕሪት ንፀርቅኖ ይፍንቀች ዕሽ ውስን የምለስን ኮቶም ጀምሪ ዘክስመኖ ዲ ትሕትዋ
6: በቃ ብድሊት ክንጅምር እንታይ ሃጓፍ ነይርዋ ባዕልኩም ስከገምግምዋ
3: እንታኣንጋ እንተዓምና እዛ እንታይ ሃጓፍ ጥራይ ሃው ዝበለ ፅድፍ እምበር ትልሂት ብዘይ ደርፊ ማለት እኮ ልክ ከምዚ ዓሳ ብዘይ ባሕሪ ወይ ድማ ርግቢት ብዘይ መንገብገብ ማለት ኮን ከምዚ ኢልካስ ሙሉእ መደባት ክሓልፍ
4: እዚ ሞ ምሕፈር ድራማቲክ ፓርት ስለዘይነበራ ኣይመሰጠትን ምክንያቱ ሰባት ንትዛንታይ ምስ ሰባት ትዕልልዎ እምበር ነቲ ምንቅስቃስ ኣይኮኑ
0: የስ ልክዕ ኣለኺ ሕጂ ስእዚ ስራሕ ድ ተቆፂሩ ንኣብነት ባክግራውንድ ስእሊ ስለዘይነበራ ፅቡቅ ጎዲልዋ ትልሂት እኮ ኣብ ሓደ ሌጣ ቦታ ቦሪን እዩ ማለት ሰሓብነት ዝበሃል የብሉን
6: ፅቡቅ ኣለኻ እታ ንስኺ ዘቕረብከያ ግጥሚ ባክግራውንድ ሙዚቃ ስለ ዘይነበረ ስሕያ ዜማን ሙዚቃ እንተዝኣትዋ ምፀበቐት ምበልኩም
3: ሹር
4: ንስ እንዲሞ ተሓቂ
6: እታ ናትኩ ሞኖሎግ እውን ከምኡ ባክግራውንድ ሙዚቃን ሴቲንግ ጎዲልዎ
3: ኤግዛክትሊ
6: እታ ቐብኣ ንበይና እውን ሕልምልም ተባሃለ
3: ሹር
6: እታ ደርፊ እውን ኣፀቢቓ ንክትፅብቕ ክሊብ ማለት ዛንታን ተለይትን ከድልያ እዩ ኣብ መጨረሽኡ ብቕብኣ ዝተስርሐ ሴቲንግ ስለ ዘይነበራ ሰሓቢት ኣይነበረትን ክትብሉ ኢኹም ስለዚ
3: ኣምና
6: ሓንሳብ ኣንነት ትዕቢት ትወልድ ትዕቢት ድማ ንውድቀት ትቕድማ ኣነ ከመፃብዕቲ ናይ ሓንቲ ኢድ እየ ዝምስለኩ እዚኣተን ነንበይነ ነናተን ስራሕ እኳ እንተሃለወን እንተሰሚረን እየን ዝያደ ክድማዓ ዝኽእላ ንስኻትኩም ድማ ሓሓንቲ ኣፃብዕቲ ስለ ዝኾንኩም ፋሓንቴልኩም ከተድምዑ ትኽእሉን ኢኹም ንኣብነት እስከ ንበል ምስ ሙሉእ ኣፃብዕቲ ዘለዎ ሰብ መኣዲ ቐሪበ ብልዑ እንተዝብለኩም እርግፀኛ እየ ሓንቲ ኩላሶ ከይክለስኩም ኢኹም እታ መኣዲ ክትውዳእ ስለዚ ብሓንቲ ኣፃብዕቲ ንተዓዘብትና ኣልሙፁ ክንብሎም እምበር ክንክልሶም ንኽእል ዶ መሉስለይ ንኽእል ዶ
4: ከመይ ገርና
6: እሞ ተዓዘብትና ፅቡቅ ገይሮም እንተዘይኮልሶም ክዓግቡ ይኽእሉ ዶ
4: ከመይ ኢሎ
6: ስለዚ ተዓዘብትና ፅቡቅ ገይርና እንተዘይዕጊብናዮም ከመይ ኢልና ዕውት መደብ ፅቡቅ ስራሕ ስርሒና ክንብል ንኽእል ፅቡቅ ከልኹም ኩሉ ሞያዊ ስርሑ ንዕኡ ማስተርፒስ እዩ ንሱ ጥራይ ኣውራ ጅግና ንፉዕ ብዘይናቱ ተሳትፎ ሃጓፍ ዝፍጠር ናቱ ኢድ ዘይሓለፋ መደብ ዘይትፅብቕ ኮይኑ ዝስምዖ እንተኾነ ግን ኣስተውዕሉ ሕብረት ሓይሊ ክበና ከሎ ምምልላእ ድማ ምልኣት ፈጥረልና
0: ስከስከስከስከ ሓንሰ እንታይ ኢልካ
5: ምምልላእ ምልኣት እዩ
0: ዋው በዚኣ ፍሊትን ፅብቕትን ሓሳብ መፅያትን ስለ ዘላ ካብዚ ምስ ወፃኹ ስኬች ክገብረ እየ
6: መዓስ ንስኻ ጥራሕ ናይ ሎም ዓመት ቴማና ምምልላእ ምልኣት እዩ ስለ ዝኾነ በዛ ቴማ እዚኣ ኩልኻትኩም መደባትኩም ኣዳልዉ በጃኻትኩም ኩሉ ሞያዊ ንሕና እምበር ኣነ ትብል ቃል ካብ መዝገበ ቓላቱ ባሕጊጉ ንኽድርቢ መልእኽትኹም ኣመሓላልፉ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪ ቲቪ ኣብ ምክታ ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ ንሎም እውን ዝተፈላለዩ ትሕዝቶ ዘለዎም መደባት ኢና ቀሪብናልኩም ዘለና ክሳብ ፍፃየ መደብና ምሳና ክትሓብሩ ዕድሜና እዩ።

ዝኸበርኩም ተኸታተልትና ከም ፈላሚት ትሕዝቶ ቀሪባ ዘላ ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን ንሎሚ እውን መበል 13 ክፋላ ክቐርብ እዩ ናብኣ ክሕልፈኩም።

0: ሓንበሉ እቲ ኮም ሱዳን ደረፍዓ ይመፅል ሃላ
1: እሊ ግን ሕው ክታልቀ ወርግሉ ክርዩቱ ማላ ኣልዓስር እናተሰነድ ይቤ
2: ንገሰይኩም መትከማታት ብሩሽ ሓቲ በራምጅ ኣልኩም
3: ዳሓን ተዘለ ደምኑ ካል ኣሎም ወሰዲግ ዳሓን ኣለው
2: ኣሎም ወሰዲግ ማሻላ መርታሒን ኣለው
4: ኣልኩምን ሕፅኩም ቤለዎም ለጀኒ ግዜን ረብ ንባርኮም በስሓና ዲብ ሽዕብ መየና ቤለዎም ፍላን ይቤለዎ ውዕላን ይቤለዎ ወእግል የብላካ ሃለየኩም

0: ده هان هان سامي كليه بقى قصي
1: نوري نوري تجي

0: ድምፂ መግለፂ ቋንቋን ባህሊ ሕብረተሰብን እዩ። ድምፂ ኣብ ኣካላትን ኣእምሮን ኣብ ስምዒትን ኣተሓሳስባን ብእወንታ ይኹን ኣሉታ ዓብ ፅልዋ ኣለዎም። ኣብ ምርብብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ውዘ ተዘሪብሉ እዩ። ካብቲ ብዙሕ ዘይተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
2: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝና ክፀሮ ዘይክእል
3: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል። ካብኡ ዝወፅእ ድምፂ እንድሕርዳ ነቲ ነባሪ ዝርብሻ ኣሎ፣ እዚ ብከላ ድምፂ ይበሃል።
4: ላውደንስ ሬስ ይብልዎዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ወር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ።
5: ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
0: ዘመናዊ መራኸቢ ብዙሃን ምድላውን ህያው ፈነወ ፍጻሜታትን ኣብ ምዕቡል ናይ ድምፂ ምህንድስናን ንድፊ ስቱድዮን እዩ ዝምርኮስ። ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዮም ህዝባዊ ኣዳራሻት ፅሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
3: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን፣ ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ችዲ ዝተሰኣለ ስእሊ ሲ እንድሕርዳ ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕርዳ ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ሪሞት ካሒዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድና ትግደድ ኢኻ።
4: እቲ ድምፂ ኩሉ ዜ ብህላይ ኣብ ክልተ ኢና ንመቕሎ፣ ኣብ ፊዚካል ኤንድ ኢንተርናል ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተኮይኑ ከባቢ 68 ዲቢ ክኾኑ ኣለዎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተኮይኑ ግን ልካ ኣብዚኣናብነት እዚኣ ሲልን እዚ ንዓለ እንተላ ዚሮያ እታ ዝለዓለት ዓቕን ልዕሊ ዚሮ እንተሓሊፍካ እታ ድምፂ ጭጭታይ ኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ እዩ ክኸውን ዘሎ።
2: ሓንቲ ገዛ ክትለኽያ ከለኻ ድምፂ ዝውሕድ ኢኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተራ ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይዚ ናይ ዓድና ክሪኦም ከለና እቶም መብዛሕትኦም ናይ ቀደም ዝነበሩ ዲዛይን እንትገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕትኦም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም እቲ ናይ ሩፊን ነቲ በሎፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ክዓቁር ብዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ተብሎ
4: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ እዘዛሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ንሕና ኣን ባህሊ ንሓደ ሰብ ክተዘረዶን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐን ኣሎ። ዓቐኑ ዓቂንካ ልክዕ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልክዕ ከዓ እቲ ካልእ እቲ መዋዕውዕድ ንገለን ከዓ ልክዕ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።
0: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ፅልዋ ኣብ ጠባያት ዓብ ፅልዋ ናይ ምስማዕ ተኽእሎ ምዝራግ ብሕታውነት ምዝራግን ምብልሻውን ኣከባቢ ብዓብኡ እውን ማዕከን ዕግርግር የሰስን።
3: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ዘይኮነ ብስነ ስርዓት ክመሃሮን ክፈልጦን ክኽእል ኣለዎ። ምክንያቱም ሓደ ምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብሎ ከለኻስ ሜቢ ናይ ቴሌቭዥን ጋዜጠኛ እንተኮይኑ ብጣዕሚ ዘገድሶ ስእሊ ናቱ ከመይ ኣሎ፣ ክዳኑ ከመይ ኣሎ፣ ፀጉሩ ከመይ ኣሎ እዩ። ሕጂ ኩሉ ከዳድንኡ ፅቡቕ መፂኡ

0: ዳኣ ድምፁ ትኽክል ዘይኮይኑ ሲ ንመን ሞ ሜሴጅ ከመሓላለፍ ንመን መልእኽቲ ከመሓላለፍ። ስለዚ እዚ እሱ እውን ጋዜጠኛ እውን ብዛዕባ ሳውንድ ብስነስርዓት ክመሃር ክኽእል ኣለዎ። ኣቀማምጣ ማይክሮፎን ክኽእል ኣለዎ። ክንደይ ኢንች ክርሕቕ ኣለዎ ክፈልጥ ኣለዎ። ሕጂ እዚ ብጣዕሚ ኣገዳሲ እዩ ንኣንባባይ ማለት እዩ።
1: ኣብ ብዙሕ ውርያት ንርኢና ኣዴታት ቆልዑት ሓቂፈን ሓዚለን ይስዕስዓ። እቲ ቆልዓ ምናልባት ክበክ ክእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
2: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት ክትኣቱ ከለካ ሳ ኮፍ ኢልካ ምስ ሰቢኻ ዲስካ ክትህዲ ኢልካ ክዛርብ ትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩካ እቲ መሳርሒ ዝጥቀምሉ ዘለዉ ንዓኻ ሰርቪስ ክገብሩሎም ዘለዉ ክቡኻ ዝገብሮ ዘለዉ እዚ ንኻ ዝሸግረካ በዛ ሕጂ ኣብ ዝኾነ ብና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ እሱ ሕጂ እንታይ ትኾነካ ትድምፂ ልዕሊ ኣቕማ ኾነካ
1: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብ ታእዝኒ እተኣቱ ሙሉእ ብሙሉእ ነታ እዝኒ ኣይትገጥማን እያ ገለ ጋብ ህብልዎ ሞ ብንፁእ ትድምፂ ኣይሰምዖን። ስለዝኾነ ድምፂ ዓው ክብል ይግደድ።
3: ካብቶም ናይ ስምዒት ህዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእሲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾነ እዝኒ ግን ክትዓፅ ይትኽእልን እያ እንዳኸድካ ከለካ ሓደ ብርቱዕ ድምፂ መፅካ ዋላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ከጋጥመካ ይኽእል እዩ።
1: ኣብ ሓደ መዘናግዒ ቦታ ባር በሉ ዋላ ናይት ክለብ በሉ ዝኾነ ሰብ እንተ ዓው ኢሉ ዝያዳ ፃዕሪ ገይሩ ይዛረብ እንተ ሃልዩ ባክግራውንድ ረበሻ ኣሎ፣ ካብ ብድሕሪት ረበሻ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሓት ክንብል ንኽእልና ዳፋ ጉሮሶ ንኣብነት ኣብ መደበር ተሪኢካ ሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገበር ሰብ ኣይትርኢን ኢኻ።
2: ንኣብነት ጀነተራት ኣለዋ። እዚ ጀነተር መፅአን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገረ ሰሪሖምን ኣለዋ። ሳይለንሰር ብሎ ናብዚ ዝመፃ ዘለዋ ማለት ሰብ ሕጂ ኣብኡ ስፖንጅ ኣሎ። እቲ ስፖንጅ ተገይሩ ዘሎ ነቲ ድምፂ ንዕገት ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪ ክገብረ ሰርቪስ ክገብረ ላ ከሎ ፅመ ሰበላ እቲ ስፖንጅ ኩሉ ብቅሮም ክሉ ይጓሓፍ እዩ። እሱ ይጠቕማ ኣይርድኦን ሰብ ኣይርድኦን። ሕጂ ስለዚ እሱ ናይ ድሕነት ስለዝኾነ ከምታ ዘላታ ክተጥቅማ ኣለካ።

0: ብርቱዕ ድምፂ ናይ ድቃስ ግዜ ከም መዛበል ይኽእል። በንጻሩ ምጡን ድምፂ ሙዚቃ ምዝህሉ መሃዝነት የባራትዕ፣ ጥዑይ ኣካላት ከም ዝህልወና ይገብር፣ ጸቕጢ ደም ይከላኸል፣ ቀንዛ ኣካላት ይፍውስ።
1: እዞም ናይ ሃያ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስትያንና ከምኡ ውን ጸኒሑ ጸኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለኻ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕቲ እዮም ኣብኡ ደለዉ ከ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቓት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቕ ከይዶም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገጹ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንሪኦ ከለና ብከላ ድምፂ ንብሎም መዕቀን ኣለዎ። ንሕና ምስልም ዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዑን እንድዩ ሰላት ሰብ ክሰግድ ነተን ናይ ቤተ ክርስትያና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቁሩሕ ዝኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገል እዩ ኣቲና ብውልቂ ንሕግዞም ቤተ ክርስትያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረእኽዎሉ ብቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቐምኩም ዝሓሽ ብንቕሓት ግን
2: ኢና ኢል ተይልና እቲ ሆስፒታል ሳውን ፕሮቨድ እዩ ኩሉ እቲ ገዛ ብረት ካብቲ በለፎን ዋላ እዚ ኣብ ዘለናዮ ገዛ ኣብ ልዕልና ዘሎ እንተርእናዮ ናይ ሳውን ፕሩፍ ዲዛይን እንትኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ትቐንዘልዮ እምበር እቲ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰባት ኪሩ ትምህርቲ ክከታተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣለዎ። ኖይዝ ዝኾነ ተናወፅ ድምፂ ክሰምዕ የብሉ ኣብ ትምህርቲ። ኣብ ሆስፒታል ከዓ እንታይ ኣለ ፍሪኮንሲ ትሑት ፍሪኮንሲ ማእኸላይ ፍሪኮንሲ ላዓል ፍሪኮንሲ ዝበሃል ኣሎ። እቶም ትሑት ዝኾነ ፍሪኮንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረቦ ዝኽእሉ ትራፕ ንእምሮ እዩ ንእምሮና ሲ ማሳጅ ኣእምሮ እዩ ፔሽንት ንሕ

ምሲ ዝፍውስ ድምፂ እዩ ማለት እዩ። ህዝባዊ ቤት ንባብ ነዛ ፒሽክንደላ ንምሳለ ኣብነት እንተወሲድናያ ኣብ ፅርግያ እያ ዘላ ሕጂ ኣብ ፅርግያ ከተቐመጠ ተቐሚጣ እቲ ውሽጣ እንታይ ክትገብረ ኣለካ ክሰርሓ ከለኻ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ ወረዲ ዝፀንሐት ገዛያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላይ ትኽእልና ግን በቲ ስታንዳርድ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እቲ ገዛ ከዓ ከምኡ ኣይኮነን

0: ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስብለካ ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ይኽእል እዩ፣ ኳሊቲ ሳውንድ ክስራሕ ይኽእል እዩ። ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዲፊኒሽን እዩ ኩሉ ስቴሽንስ። ሕጂ ንሕና ግን ኤሲዲ ኣለና ኤችዲ ኣለና። ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮሳት፣ ኣረብሳት፣ ናይልሳት እንድሕር ንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን። ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል። ሕጂ ናይዚ ዲፈረንስ ግድን እዩ ኣብ ኦን ኤር ምስገደ ድምፂ ክጎድልን ክዓብ ከምቲ ናይቲ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ። ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ። ሕጂ በዚ ተኸኣለና መጠን ኣብ ስእሊ ጥራይ ኣይኮነን። ኦፍኮርስ ኣብ ድምፂ እውን ኣሎ፣ ኣብ ስእሊ እውን ኣሎ። ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል ኮሚታት እውን ስለ ዘለዎ ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲምንታይ ኢኻ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ።
1: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓይዙ ድመፅእ ሃስያ መጀመርያ ንኣብታ 4000 ፍሪኩንሲ ሕርዝ ኣብ ብዙሕ ግዜ ትድኽመት ትመፅእ ዳሓረይ ቀስዳ በለ ነጋ ናብ ኩሉ ይኸይድ። ጠረ ቀፃሊ ምክትል ዝገብር ትኮይኑ ሓደ ሰብ ነዚ ቼክ ዝገብር ትኮይኑ ዓመታዊ በለው 6 ወርሓዊ ድዩ ከከምቲ ናይቲ ስራሕ መዓስ እታ ምጉዳል ትጅምርላ ክሪኦ ይኽእል እዩ። ሽዑ ከዓ ትግቡእ ምክንኻን ዲ ክገብር ከወግድ ዘለዎ ጠቃቐዲ ክገብር ዘለዎ እሱ ከከምቲ ናቲ ሃስያ ክቸክ ክግበር ይኽእል እዩ ማለት እዩ። እዚ ልምዲ እዚ ግን ክሓድር ኣለዎ፣ ዓቐን ከም ዝግበር ክፈልጥ ኣለዎ፣ ብመንጠርካ ክቸክ ክግበር ኣለዎ።

0: ብከላ ድምፂ ፀዓቂ ትራፊክ ድምፂ ንኣሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል። ብከላ ድምፂ ናይ ህንፃታት ከ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል። ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ይኮነን።
1: ነፋሪት ብገስ ከላሲ ልዑል ኢንተንሲቲ ኣለዎ። ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሙን ክንከላኸሉን ኣለና። ሕጂ ኣብ ዓድና ፅቡቅ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቓስ ረባሺ ዝኾኑ የብልናን። ግን ምስ ሕጂ ምስ ዕቤት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቅ እዩ ንብል። ካብኡ ናብኡ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለኻ። ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ ኣብ ዓድና ዝመፅ ኤርፎን ብዋግኡ ሕሳር እንተ ኮይኑ እቲ ኳሊቲ ማዕረክ እንደ ሕሳር ክኸውን ምግማቱ ኣይፅግመናን። እቲ ሳውንድ ስፒከርስ ንባዕሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲ ኡ ከመይ እዩ?
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስማዓናነ ማለት መንታርቦ ኢልካ ንድሕር ደኣ ኣብ ጉግል ኣቲ ከዓ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል ኣብዚ ዓድና ግን ማዕለያ ደይብሉ መንታርቦ ኣሎ እንደ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘሎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ። ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዓት ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሉ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ። ቅድሚ እቲ ንብረት ምምፅኡ ግን እዚኻ ምፍላጥ የድሊ መንባብ የድሊ ማለት እየ ፈልጦም ትክእል ኣለካ ቀድሚ መምፅኦም መፅኻ ሽዑ ኣይና ይሕሹና ምስ ሃገርና ኸ ከመ እዮም።
3: ብዛዕባ ናይ መንታርቦ እንተበፂና መንታርቦ ኣብ ሃገረ ቻይና ኣብ 2006 ኣጊዶም እዮም ክያቱ። እቲ ምክንያት እንታይ እዩ? እቲ ልክ ንፁር ዝኾነ ድምፂ ኣይሰምዐን እዮም ጭጭታይ ዘሎ ዓብታይ ዘሎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት የብሉን ተባሂል እዩ እጂ ከምዛ ወደ ቅስሙ ክብላ ፀኒሐ ሃይ ፍሪኮንስ ሎ ሚድ ፍሪኮንስ ሎ ሎው ኣብዚን ሰለስተንሲ ኳሊቲ የብሉን ተባሂሉ ተኣጊዱ እዩ ማለት እዩ።
4: ኣብ ገሊእ ሰምዖ ኳጃነ ኣብ ሓደ ቦታ ሰምዓ ነረ ንእሽቲ እንቲ ናይ ሳውንድ ስፒከራት ረእክቦን ፊልተር ዝኾነ በ ኮንፈርት ዝስምዐካ በቃ ንእሽቲ እየን ተዓበየ ኮይኑ ክንደኸላ ማርተርቦ ይኮን ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘለ ውሽጢ ዘለካለ

0: ኢኩፕመንት እዩ ዘለዎ ካልእ ኣቕሓ እዩ ዘለዎ ውሽጡ ኣብ ደገ እዩ መንተርቦ ዝበሃል ሕጂ እንታይ ማለት ንእሽተይ ጠፊዩ ሕጂ ንእሽተይ ከላ እቲ ድምፃ እቲ ምዕዋር ድምፃ ናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ክሰምዖ ወላ እቲ ማይክሮፎን ሒዘ ዝዛረብ ዘሎ ሲ ኣብ እዝንካ ፅቡቅ ኣትወካ ኣብ ገሊእ ኮትን ወሽኮ ኢኻ ክዛረብ ወላ ከለኾነ ስለዚ እንታይ ማለት እየ እቶም ዝመፁ መሳርሒታት ተራዮም ደረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተጌርካዮ ውሕስነት ኣልወካ ማለት እዩ
1: ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቸክኣፕ ዝገብራ ትካላት ኣለዎ ሕዚ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም ቶም ሰራሕተኛ ዓቐን መረማገለ ይገብሩ እንታይ እዚ ሕጂ ትእዝኒ መዓለ ክንደሂስ ኣለዎ ቸክ ትገብሮ ሞ መዓስ ይስዕብ ኣሎ ዶ ፀገም ኣይስዕብን ዘሎ ብኸመይ ማኔጅ ትገብሮ ትኽእልካ ዕድል ህቦ እዚ ሕጂ ከም ሓደ እወንታዊ ነገር ተረኣዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመክር ማለት እዩ

0: ካብ ብቀንዲ ጠንቅታት ብከላ ድምፂ ካብ ብንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረየ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባሊካ ተኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ከትሰምዕ ኣብ መንጎ ዳ ትዛርብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓዊልካ ኢኻ ትዛርብ ማዕር ክንደይ ትርበሽ ከም ዘለካ ሕጂ ብኡ ክትግምቶ ትኽእል ኢኻ።
2: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተወፅእ ዳርጋ ሓሚምካ ተወፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብተዊ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻካ ድምፂ ክንዛረብ ከለና ዓው እንተኢሉ እቲ ንፁር መልእኽቲ ሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራማሽን ሕጂ ካብታ ነታ ድራምሲ ካብታ ተበላሹ ሓንቲ እያ ታሊከ ድራም ናታ ኣለዋ ክንሰምዓን ከለና ሲ ካርም ከሎ ህም ህም እቲ ህምታ ኣለዎ መቐረትካ ኣለዎ ድራምሽን ከ ከም ኮነ ሕጂ እታ ኮይና ለሚድና እዩ ንበዓልና እቲ ዓውታ ሲ ይልመድ እኮዩ ከምዚኣ ይልመድ ኣብ ውሽጢካ ኣቱ ሱተ ዘይተረኪቡ ተሓምም።
1: ሓንቲ ኣይሮቢክስ ንኣብነት ክትከይድ ኮይና ካብ ናይ ሰዓት ተዋሕደ ሰዓት ሰዓት ሰዓት ንፈረኣን ክከይድ ክእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስ ኣብ ምንቅስቃስ ሙዚቃ የለዩ። እቲ ሙዚቃ ግን ብክልተ ነገር ብሰለስተ ነገር ክንሪኦ ንክእልና። ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ እቲ ደረጁ ቆብታይ ጉደ ዝበለ እዩ ረባሽ እዩ ይርዳእከ እዩ ቶም ኣብ ድሰርሑ ሲ ፊል ትገብረ ኢኻ ረባሽ እዩ ሓደ ዓው ዝበለ እዩ ነቲ ወኒ ንክቅስቅስ ተባሂሉ ዓው ይበል እዩ ዳሕራይ ሰዓት ሙሉእ ካ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
2: እቲ ዓው ድምፂ ንለምድ እሞ ከይተረዳእና ኣወላ ነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅወናትና ከም ሰባት ይፀልወና እዩ። ንኣብነት እዚ እንታይ ገይሮም ኣብ መፅዓቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዓቲ ገይሮም ዓው ድምፂ ዝሰምዓ ብፍላይ እዚ ሮክ ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁ በይኖም ፈልዮምን ህዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይኖም ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈንዮምን ብዓይለን ከመይ ገረኒ ወፃ ፈንዮምን ማለት ሕጂ እተን ቀስ ሙዚቃ ሰምዓ ዝነበራ ቀስ ኢለን ወፅአን ተመራሓርያን ቀስ ብቀስ ወፅአን እተን ዓው ሙዚቃ ሰምዓ ዝነበራ መንገዲ ነናደን ተባኢሰን ሕጂ እንታይ እዩ እንታይ ክብል ደልየ ዓው ንሰምዕ እንተኮይና ወላይ ፀለወና ዓው ንብል ረበሽቲኢኑ ንኸውን ናይ ባእሲ ናይ ዕግርግር ንበዕሉ ድምፂ ይህው ዝአና እዩ ዕግርግር ንዓይ ጥራሕ ስምዑ ንብል ንጅምር ማለት እዩ ቀስልካ ዝዛረብኒካ ብዓው ክትዛረብ ኣለካ ክስምዓ ኣለኒ ከምኡ ኣነኣኒ ንፍየ ኣነ ከምዚ እየ ወላ ናብነት ሪኢኹም እንተኮይንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መደሊ ላቶም እንታይ ኣላቶም ዓስከሪን እዩ ኣብቲ ኣርማናቶም ዘሎ ዋላ እቲ ፀጉሪ ካልእ ዓይነት ማለት ፍንጭርጭር ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ባህርናትና ሲ ይቕይሩ እዩ። ስለዚ ህድእ ኢልና ንሰምዕ እንተኮይና

0: ኣብ ስታድየም ብኣሽሓት ዝቖፀሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድል እዩ። መብዝሕቲ ግዜ ስታድየማት ዓበይትን ከፈታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን መጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎሲ ናይ ድምፂ ሽግር ኣለና ኩሉ ግዜ።
2: ድምፂ ክንብል ከለና ግን ናይ ጋንታ ስራሕ እዩ፣ ቲምወርክ እዩ። ስለዚ ተመላለየካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣደኻ ኹና ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለወ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና፣ ግን ዋላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብካ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለው ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኩለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስዚ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለው ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ተኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስቲ እዩ ዓብዪ ነገር እዩ እንድሕር ንብል ኣለና፣ ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈይ ንሰምዐኒ ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብል ኣለና። እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣለዎት። ቤት ትምህርቲ ድዩ ክህሉ፣ እዚ ሓፂር ኮርስ ድዩ ክህሉ፣ እዚስ ብግቡእ ተረኣዩ? እዚኦም ተካትና ደቅና ሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናህና ሲ መግለፂ ኢና እዩ ኳሊቲ ሳውንድ ክህልዎ ሲ ቲቪ ኤርስ ከምዚ እያ ድምፂ ሓፋሽቲ ከምዚ እያ ኳሊቲ ኣለዎም ክንበሃል ተኮይና ንሕና ክንሰርሓሉ ክንክእል ኣለና። ኣዌርነስ ፈጢርናኸ ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊተ
2: እንታይ እዮም ዝብሉካ ነቶም ክኢላታት ኢንጂነራት ናይ ሳውንድ ሃብታም ናይ ገንዘብ ኢኻ ሃብታም ፀማሚኻ ኸዓ በርከ ንሰብ ኢኻ ትእንግድ ብኩነታት ጥዑንኡ ንኩሉ ነገራት ቀታሊ ኢኻ ድምፂ ካብ ዓቐን ንላዕሊ እንተረ ኮይኑ ይቕትል እዩ። ዝኾነ ሰብ ሪሰርች ክገብር ይኽእል እዩ። ድምፂ ካብ ሕማም ሓሊፉ ቀታሊ እዩ። ኣርባዕተ ሓሙሽተ ሕማማት ክስዕብ ዝኽእል ሓካይም ዝፈልጥዎ ይኽስታ እዩ። ስለዚ እዚ ክሳብ ዝኾነ ተገዲስና ብመፅናዕቲ ተገይሩ ክንፍንዎ ክንክእል ኣለና ማለት እ።
4: ኣብዚ ሕጂ ሓደ ክንርድኦ ዘለና ነገር ምስ ድምፂ ዝመፅእ ምጉዳል እዝኒ ወይ ምፅማም እዝኒ ሓደ ሸዓን ትረኽቦ ነገር ኣይኮነን። ዝኾነ ሰብ እውን ውፅኢቱ

ሽዑን ሽዑን ስለ ዘይፈልጦ ካብቲ ነገር ክእለ ኣይቕሰብን እዩ። ንኣብነት ቃንዛ ተዝገብር ነይሩ፣ መድመይ ተዝገብር፣ ብዙሕ ከምኡታት ነገር ተዝገብር ነይሩ። ካብ ሓደ ክልተ ሰብ ተማሂርካ ካልእ ኩሉ ሰብ ኣብዚ ከምዚ ዓይነት ሽግር ኣይባእተዎን ነይሩ። ፀገም ግን የጋጥመካ ከምዝብሎ ኣይትፈልጥን ኢኻ። ኣብ ዝተናውሐ ግዜ መጀመርያ ነቲ ልዑል ፍሪኩንሲ ምስማዕቲ ሽግር ዳሓራይ ምስማዕኻ ቶታሊ ዳደኸመ ዳደኸመ ከይድ። ኣብዚ ሕጂ እውን ፀቂጢ ክዛረበሉ ዝክደሊ ነገር ምስ ድምፂ ዝመፅእ ምስማዕ ናይ እዝኒ ፍፁም ኣይፍወስን እዩ።

0: መሳርሒታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መፅናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ብምህናፅ ሃገር ቅርጡ ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስናታ ክትሓትል ኣለካ። እንተተባላሽያስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰብላ ማኪና ማኪና ሳውንድ ፕሩፍ እያ። ዲዛይን መጀመርታ ክትግበር ከላ ስቱድዮ እያ። ኣብ ውሽጢ ኹም ካሲ ሪከርድ ተገርካ ድምፂ እንተዓቢርካ መሊእኻ ዝበለፀ ሳውንድ ድምፂ ኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከር እቲ ጎሚኖናታ ለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክፍትዎ ከለዉ ብግቡእ ኣየግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብ ኢቄቀታት ድመፅእ ከምታ ዘላ እንተ ገጢምካያ እታ ንብረት ሰርቪስ ተገርካያ እቲ ሳውንድ ፕሩፍ ኮይኑ ክኸይድ ይኽእል እዩ። ዓቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢልካ ኣለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከለዋ ዓቋር እቲ ድምፂ ገይረ ምሰርሕዎን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሕታት እዩ ዘለዋ። ሕጂ ነቲ ሰምዖ ደለኻ ድምፂ ሰሚዕኻ ኣይናይ ፍሪኮንሲ ይጎዲሉ ኣይናይ እዩ በዚሑ ኢልካ ግድን ኢኻ ፖተንሽዮሜተር ክትጥቀም ኢኳላይዘር ክትጥቀም ከለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእካ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ኣይክእልን እዩ። ምክንያቱ ተበላሽዩ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፀ ዝፍኖ ሕጂ ብኸመይ ጌርካ ተተዓራርዮ ኦረዲ ሪከርድ ኮይኑ ኣሎ ሕጂ። ስለዚ ኣብ ሚክሰር ኢካ ትፃወት ማለት እዩ። ሚክሰር ኢኳላይዘር ተጠቂምካ ተሕፍሶ ተቕጥኖ ከም ድሌትካ ትገብሮ ማለት እዩ። ሕጂ ዓቕሚ ሰብ የለየና ማለት እዩ። መጨረሻ
3: ወለዲ ነቶም ንኣሽቱ ደቅና ኣብቲ ብፍላይ ብፍላይ ምስ ሙዚቃታት ብትሓዝ ዘለዎ ምስ ኦድዮ ቪዥዋል ብዙሕ ግዜ ምስ መብራህቲ ዓይን ኣሎ ምስ ድምፂ ነዊሕ ሰዓታት ዝጥቀሙ ሰባት ጥንቃቐ ክግበርሎም ኣለዉ። እቶም ንኣሽቱ ኣልያ ናይ ስድሮ ምስ ዝደልዩ ወለዲ ናትና ተራ ክንፃወት ኣለና። ካልኣይ እቶም ኣብ ትካላት እቶም ወነን ትካላት ዘለዉ ምስ ድምፂ ተተሓይዙ ዝኸይድ ዳርጋ መከላኸሊ ክቕርቡ ክግደሉ ከም ዘለዎም ክግበር ኣለዎ።
1: ንወዲ ሰብ መቋፀር ኣለዎ። ሕጂ ናይ ነፋሪት ተልና ኣብ እዝንኻ ዝኣቱ መከላኸሊ ኣሎ ፕሮቴክሽን ኣሎ መከላኸሊ ኣሎ። ናይ ዝኾነ ኢንዳስትሪ ከዓ ትካላት ኣብቲ መጀመርታ ክመፅእ ከሎ እቲ ንብረት ናይ ድሕነት ዝብል ስልጠናታት ክገብር ኣለዎም። ብፍላይ ምክንያቱ ሰብ ክነብር እንተኮይኑ ዓይንን እዝንን ክልዎ ቀዳሞት እየን። ነዚአን ፕሮቴክት ክንከላኸል እንተደኣ ኮይና እቲ ናይ ድሕነት ትምህርቲ ኣብ ነፍሰ ከፍ ፋብሪካታት ዝመፅእ ናይ ትካላት ድመፅእ እሱ ናይቲ ናይ ድሕነት መሳርሒ ክንጥቀመሉና ናይ ቀዳምነት ክንጥቀም ኣለና ማለት እዩ። ክንድሕ እንተኮይና ምክንያቱ ኦልሬዲ ወዲ ሰብ ነቲ ጌጋታ ስለ ዘምፆ መከላኸሊ ከዓ እንተገይሩልሃልዩ ነቲ መከላኸሊ ክንጥቀመሉ ክንክእል ኣለና ክንድሕ እንተኮይና ማለት እዩ። እዘይ ኮይኑ ግን እቲ ሊሚቴሽን ናይቲ እቲ ዓቕናቱ ናይ እዝናኸ እንዳደኸመ እንዳደኸበ ናብ ሓደጋ ኣምፃና ማለት እዩ። ስለዚ መከላኸሊ ኢና ክንገብር ምክንያቱ ቅዲምና የለና ኢና ባህርያ እውን ሰብ ዝሰርሖን ኢልና ዛሪብና ብሰንኪ ሰብ ዝሰርሖ ኢና ጠፊእና ዘለና እንተልና ተሸጊርና ዘለና እሱ ከዓ ናይ ድሕነት መሳርሒ ተገይሩሉ እንተልዩ ነተን መከላኸሊ ኣብ ነፍሰ ከብ ስራሕ ንሰርሓ ኣለን ክንጥቀመለን ክንክእል ኣለና ማለት እዩ። ክንድሕ እንተኮይና ናይ ነፋሪት ንበሎ ናይ ፋብሪካታት ንበሎ ኣብ ቤት ናይ ጣሓንቲ ኣለዋ መሽናት ኣብኡ ክንጥቀመሉ ፈረንታያ ንበሎ ኩሉ ክንጥቀመሉ ክንክእል ኣለና መሳርሒ ኣብ መደበር ዘሎ ጨቕጫታ ከምኡ ዘሎ ናይ ኩሎ እዛ ናይ ክልሕሙ ከለዉ ምስ መከላኸሊ ናይ ዓይኒ ገብሪኦም ናይ ፍንጫ ገብሪኦም እዝና ከዓ ከማ ክንጥቀመላ ኣለና።
4: ድምፂ ክንቋፀፀረን እዩ ዘለና እምበር ክቋፀረና የብሉን። ዝበዝሐ ግዜ እንታይ እዩ ብፍላይ መንእስያት ይቋፀረና እዩ እንታይ ንገብር ክንደክም ከለና ከዓ ከይተረዳእና ንእሽ ንውስ

ንውስኽ እንታይ ማለት እዩ ይርዳእና ለ ንደክም ኣለና ስለ ንደክም ስለ ዘለና ንውስኽ ዘለና ክውስኽ ከለና ከዓ ሃስያ ኣብ እዝኒና ሃስያ ኣብ ኣካላትና ሃስያ ኣብ ኩሉ ንፈጥር ኣለና እሞ እዚ ብዕቱ ብርኢና ክንሪኦ ኣለና እቲ ንጥቀመሉ ከዓ እቲ ኢርፎን ድዩ ሄድፎን ከዓ ብልክዕ ድዕድዩ ኣይኮነን ከዓ ክንፍትሾ የግድሰና እዩ።

ክቡራት ተኸታተልትና ካብ ዝቐፅልና እውን ንኡስ መደብ ዕላል ተመክሮ እዩ ክህልወና። ኣብ ናይ ሎሚ ትሕዝቶ ጋዜጠኛ ሓይል ኣብ ኣሰፋው ብዛዕባ ኣብ ባህሊ ምስ ልምድን ኣነባብራን ካልእን ዘተኮረ ትምህርታዊ ሓዘል ዘለዎ መልእኽቲ ምስ ባህሊ ኣተኣሳሲሩ ኣቕሪብልና ኣሎ። እንታይ ትሕዝቶ ሓቢርና ንከኣተሎ?

0: ኣፋዊ ዛንታ ካብ ናብ እናተሰጋገረ እዩ ዝቕጽል። ተባህለን ተገብረን ዝትሕዝትኡ ዕላል ክዕለልን ከሎ ሓንሳብ ሰሚዖም ዘይርስዑ ሰባት ከኣ እንደገና ናብ ካልኦት የሰጋግርዎም። ብኸምዚ መልክዕ ድማ ናብ ንኡስ ወለዶ ይመሓላለፍ። ኣብ መንጎ ክስነድ እንተኽኢሉ ከም ምንጪ ይጥቀስ፣ እንተዘይኮይኑ ግን እቲ እንኮ ምርጫ ኣዘንተውቲ ምርካብ እዩ። ሓደ ካብዞም ኣፋውያታን ዕላልን ኣብ ኣእምሮ ናይ ምዕቃብ ተውህቦ ዘለዎ እምበኣር ተወላዲ ኣርግዛና ንእዞባ እምኒ ሓይሊ ዝኾነ ኣቦ ኣቶ ዓንደ ማርያም ተስፋ ገርግስ እዩ።
1: ሽመዲን ነድክምን ምልጋን ወሊዳ ደካ ኣከለፅን ኣከለፅን ከዓኒ ወዲ መንዩ ወዲ ኣስተናወድ ኣስተናወድ ካ ወዲ ሰርኩ ማዓንኳ ሰርኩ ማዓንኳ ካዓኒ ወዲ ስርብድም ስርብድም ወዲ ልፍድም ልፍድም ወዲ ጅር ገደላ ጅር ገደላ ወዲ ኣንበሳ ጅር ኣንበሳ ጅር ሓዉ ጅራ ተቅጭን ሓዊ ጅራ ተቅጭን እዩ ኣንበሳ ጅር ወዲ ሃፀይ ገብረ ማርያም ሃፀይ ገብረ ማርያም ወዲ ሃፀይ ጠጠው ሃፀይ ጠጠው ወዲ ሃፀይ ትባረኽ ሃፀይ ይትባረኽ ሃፀይ ትባረኽ ወዲ ላሊበላ ላሊበላ ወዲ ቀዳማይ ሃፀይ ገብረ ማርያም ሃፀይ ገብረ ማርያም ወዲ ጃን ስዩም ሓዊ ግርማ ስዩም ጃን ስዩም ወዲ ጠጠው ደም ጠጠው ደም ወዲ ማራ ገብረ ማርያም ወዲ ሃፀይ ወዲ ወዲ ምራራ ገብረ ማርያም ወዲ ምራራ ተኽሊ ሃይማኖት ወዲ ምራራ ተኽሊ ሃይማኖት ምራራ ተኽሊ ሃይማኖት።
0: እዚ እቲ ዝርዝር ወለዶ ዘይኮነ እቲ ዘገርም ነገር ንድሕሪ ተመሊስካ ወለዶታት ኣፅኒዕኻ ኣብ ኣእምሮ ክኽዘን ምኽኣሉን ከምኡውን

ዓቕምን ብቕዓትን ኣእምሮን እዩ። ካብዚ ሓደ ነገር ጠቕሊሉ ንኸይጠፍእ ንዕኡ ዝኾኑን ዝተፈጥሩን ሰባት ከም ዘለዉ ምርዳእ ይከኣል። ኣብቲ ቀደም ግዜ ፍልያ እምኒ ከም መዕቀኒ ሓይሊ እዩ ዝውሰድ ነይሩ። ንብዙሓት ተሸግር እምኒ ክትፈልያ እንተኽኢልካ እቲ ዝሓየለ መንእሰይ ትኸውን። ከሳብ ካልኦት ከምቲ ናትካ ዘይገበሩ ድማ ናይቲ ከባቢ ሓያል ተባሂልካ ትሕፈር። እዚ ኣብ ብዙሕ ከባቢታት ዝረአን ከም መዘናግዒ ዝሕሰብ ዝነበረን ያታዊ ጸወታ እዩ።

0: እምኒ ሓይሊ ዓመት መጽ ኣብ ቀጽሪ ኤክስፖ ትቐርብ እያ። መንስያት ድማ ከም መፈተኒ ብቕዓቶም ሓይሎም ብሓፈሻ ሚዛኖም ዝፈልጡላ እያ። ብዘይካዚ ከም መዋዳድሪት እውን ይርእይዋ እዮም። ገለ ሰባት ካብ መረብ ገለ ድማ ካብ ምዕራብ ከም ዝመጸት እዮም ዘዕልሉ። ኣቶ ዓንዲ ማርያም ከ እንታይ ተወሳኺ ሓበሬታ ክህልዎ ይኽእል?
1: ኣብ መጻጻእታ እምኒ ናይታ እምኒ ሓይሊ ትበሃል መናምፂዋ ሞራጉስ ማጫዳ ተኸላይ ማምፂኦማ ከብቶም ወሲዶምመን ኣብ ኣኸይዶም ረኺቦምመን ዘገል ድንበልህላ ስበሃል ቆፅሊ ጉደ ፈላሲ እሶም መሪሖሞም ብድሕሪኡ ክመፁ ከሎ እታ እምኒ ኣብኣ ረኺብዮማ ምስ ረኽቦ ንመላእ እያ እዛ እምኒ እዚኣ ኢሎም ብልቆታ ፅዒኖም ሳዕሪ መሊኦም ኣብ ብዕራይ ፅዒኖም ኣምፂኦማ ሒ ምሶም ፅዋ ማጫዳ ድ ምስ በለት ተዓዲ ኳላ ንሕና ብዚ ክነት ርፋኢና ኢሎም ላላ ዓይነት ርፋኢና እዚኣ ኣብ ማእኸል ክልቴና እያ ትኸውን። ኣብ ማእኸል መራጉዝን ዶብ ዘላታ ኣብ ናይ ተኸላን ናይ ማጫዳን ብመራጉዝ ዝርኮ ዶብ ብማጫዳ ዓዲ ቆራይ ብተኸላ ኣረጊዚ መክረም ገዛ ጥረ መክረም በዚኣ ኣብታ መንጎዓ ንገሮማ እምኒ ሓይሊ ኢሎም ሰይሞማ ብሓይልና ኣምፂና እየን ኢሎም እንታይ ንበላ ንሰይማ ኢሎም እምኒ ሓይሊ ኢሎማ። ስለዚ ካብ ሊቃውንቲ ዝሰማእኽዎ በዓል መነጊሮምን ይበሃሉ። በዓል ኣቦሓጎይ ኣበይ መርያም ማርያም ኣበይ በላይ ገደላ ክደብዕር እውን ይብሉ ነሮም ከምኡ ኢሎም ተዛሪቦምኒ ምስታ ተወሳኺ ናይ ባሓጎይ ብድሕሪኡ ካበይዳ ሰሚዕኹም ተበልክዎም ንሰም እውን ካኒ ካብ ቀንደኛማ ዘር ኣውሮክ ተኺታ ነጊሮምኒ ይብሉኒ ኣበይ በላይ ከዓ። ስለዚ እዚኣ እዛ እምኒ ሓይሊ ትበሃል ዘላ ጭቃ ዘይኮነሲ ናይ ሙሉእ ሰራይ ሓላፊ ዘገል ድምወልህላ ሰነሮም
0: ኣብ መጻጻኣ ከምዚ ዝሰማዕናዮ ኮይኑ ሓንቲ ካብተን ብዙሓት ንሓይሊ መንእሰያት ዝፍትና ኣእማን እዛ ብእምኒ ሓይሊ ትፍለጥ ኣብ ንኡ ዞባ እምኒ ሓይሊ ትርከብ እቲ ቦታ እውን ብስማ ዝተፀውዐ እምኒ እያ። ቀዳሞት ወለዶታት ንማሕበረ መነባብሮኦም ዘገልግል ሕግታትን ኣገባባትን ንኸውፅኡን ክሰርዑን ነዊሕ ግዜ ዝርርብ ብምክያድ ዓሚቕ ልዝብ ብምግባር ብምምኽኻርን ምምየያጥን እዮም ዝሕግጉ ነይሮም። ውፅኢት ናይዚ ድማ ማሕበረ መነባብሮኦም ዝተሰርዐን ጥዑምን ይኸውን። ኣብቲ ግዜ ተራ ኣዴታት እውን ዓብዪ ከም ዝነበረ ይዝዝንቶም።
1: ኣበ ቅንሓየላ ሕጊ ክሕግጉ ከለዉ እንታይ ገበርኩም ኣበየ ነሩቲ ዓዲ ሕጊ ክሕግግዎ ከለዉ ኣብ ዓዲ ኣጓ ኣማይ ጊፍ ዝበሃል እዮም ሓጊጎም ኣብ ሽዱሽተ ቦታ ሓጊጎም ምጉጣም ሲኢኖም ኣብኣ ግን ገጢም ኣሎም እቶም ሰብኣይ ኣተ ተስፋፂን ዝበሃሉ በዓል ዓዲ ቕን ሓያላ እዮም ነሮም ለባም ሰበይቶም ከዓ ሓያል ለባም ነረን ይብልዎን። ስለዚ የመኽሮኦም እቲ መካቢ ትምፅ ኣለካ ይብልዎ ሰበይቲ እያ ትሕግዘና እምበር ሳ ትምፃእ ኢሎማ ሕጂ እንታይ ኢሎም ይብልዎ ንሰበይቲ እንተዳ ወቂዕዋ ኣብ ገዛእሲ ኣብ ገዛእሲ ሱሳ ይክሓሳ ኢሎም ሽዑ ከዓኒ ሱሳ ከ ፍርቂ ጋር ናይ ሰብ ይነሩ 120 ቅርሺ ባጢራይ ጋር ነሩ ካበይ ከምፆ ክንቀል ወይ ክትብል እያ ወኢላ ኢላ 160 ከስ እዙይ ሓዳር ክፈርስ እዩ ኣይከውን ኢላቶ እንዳራኹን ምናልባሽ ንሱ ፍርቂ ሕልቂ ኣኽላ እዩ ሰብኣይቱ እንተዳ ወቂዑ ንሳ ንውሻጠት ሄደን ንሱ ከዓኒ ንውሻጠ ከያቶ ውሻጠ ኣትዩ እንተወቂዕዋ ግን ሕልቂ ተኣኽሎ እያ 18 ቅርሺ ኢሎም ሓጊጎም።
0: እዚያታ ውዕላል ደቂ ኣንስትዮ ካብ ጥንቲ ኣብ ውሽጢ ሕብረተሰብ ዓብይተራ ተሰማዕነት ኣበርክቶ ብሓፈሻ ሓሳባትን ይስማዕን ኣብ ግብሪ ይሰርሕን ከም ዝነበረ ትርዳእ። ማዕርነት ዝብል ቃል እውን ካብ ቀደም ከም ዝነበረ ተስተውዕል።
1: እተን ሰተኣት ተስዋፅኤን እተን ሰበይቲ ወ ድሕሪኡ ኩላቶም ዓዲ ሕጊ ሓቀን ኢሎም በቃ ኣቕመሙለን በላሕቲ ክነይ በላሕቲ ዝነበረ የን ዝሕግጋ ወ ኣርበረቡ ንሰነቂመናሉ ብልዎ ንሓለዊ ምራኽ ሓንቲ ተኣኽሉ እያ ኢሎም ነሮም እዋ ነውሪ ረቡዕን ዓርብን ንዕኡ ትኩኖ ናይ ተሓላዊ እተን ሓሙሽተ መዓልቲ ንበዓል ጥራይ እተን ክልተ መዓልቲ ከዓኒ ንዕኡ ኣብ ሶምን ሓንቲ ኢልኩም ክትብዎ ዓርቦ ረቡዕ ተባሂሉ በዙይ ከዓ ንሰርዓ ጊጎኖ ባሃል ኣማኺረኖኹም ሰታተ ተስፋፅኤን ቅን ሓየላ ኣብልዎን
0: ኣብቲ ግዜ ማሰን መልቀስን ህቡባት እዮም ነይሮም። ብሓፈሻ ክውደስን ክንቀፍን ክመዓራርን ክእረምን ክስራሐን ክግደፍን ዝተደልየ ሓሳብ ብማሰ ወየ ጭፈራ ዒደረን ካልእን እዩ ዝግለጽ ነይሩ። እቲ ቐንዲ መባሃሃሊ ማዕከን እዩ ነይሩ ክበሃሉ ይከኣል።
1: እዚ በዓል መጫዕራ ንበርካ ኣውለኛ ሃበኒ ትወሊ ማዕሾ ከመኢኻ ድጋት ካዕሳይ በዓል ኣደገልዎ ከመኢኻ ድጋት ካዕሳይ በዓል ኣደገልዎ ልጋዕ ዝደለየ ልጋዕ ዳኣትህቦ ሓረስ ደለየ ሳሕረስ ዳኣትህቦ መንሽር ደለየ እውን መንሽር ዳኣትህቦ ስጋር ዝደለየ እውን ስጋር ዳኣትህቦ ጎይታ ፀባኢኻ ጎይታኻ እጅቦ ማዓንጣኻ ዝናር ዝኸበቦ እስኻ ኣንበሳ ጢቢትካ ወሊቦ ሃላዊ መረብ ኢኻ መጋረጃ ድያቦ ሎሚ ተራኺብና ንህና ለል ዝሃበት ክትበይልዎ ምረፅ ኢሎም ከምዞም ኣርባዓ ብዑር በራዮም ፅቡ ኣይትወሊ ማዕሽ ይበሃል ኣትመርዖም
0: ብዘይካ እዚ ህቡባት ሰባት ብሂወት እንከለዉ ማሰኛታት ይዕዱም እሞ ቅድሚ ሞቶም ሓቀኛ ምስሎምን ተግባሮምን ክሰምዑዎ ይደልዩ። ማሰኛታት ከዓ እቲ ኣብ ባይታ ዘሎ ልክዕ ምስሎምን ተግባሮምን ይገልጽሎም።
1: ኣበይ ናይ ዝጊ ዝበሃል በዓል ጠርቀ ኣመራጉዝ ነበይ ኣድሽሎምን ከዓኒ ንኣቶ ጉብሳ ኣብሎ ኢሎም ሎም ሕጂ እንዳ ኣብሎ በለለይ ኣበይ ናይ ዝጊ ኣብሎ እንደበለለይ ሕጂ ኣቶ ጉብሳ እዩ ካብ ዳሕረ ምስ ቦትኩ ስሒ ወዮ ዘይትብለለ ኢሎሞ ከመኢኻ ጉብሳ ከመኢኻ ፊደል ሃሁ ከመኢኻ ፊደል ሃሁ ኣራኢኻ ኣርሓና ኣራሁ ብመሰለላ ዘይተረከብ ገደል ብጎዞሞ ዘይትብትኽ ዓንዴል ከላ ግዳን በዲልካ ከይትኸውን ከይትብደል ንገዳምካ ዝበል ኢሎሞ ብድሕሪኡ ንሶም ናይ ሽዱሽተ ፅብድ ንኣም ነብሩ ክሂቦም እንዳ ኣም ነብሩ ክፈሊሾም ይበሃል ታ ማሰ ወታ ወየ በዲልካ ከይትኸውን ከይትብድል ክላ ግዳን ቀልጢፍካ ንገዳምካ ዝግበል ኢሎሞ
0: ኣብነት ናይዚ ሰባት እቲ ኮነ ኢሎም ዘፅንዕዎ ጥራይ ዘይኮነ ንእግረ መንገዶም ሕልፍ ክብሉ ዝሰምዕዎ ዘይርስዑ ብዙሓት እዮም። እዚ ተውህቦን ኣስተብሎን ክኸውን ይኽእል እዩ። ብተወሳኺ
2: ክንደይ ዕድመ ጌርካ ኣለኸ እያ?
1: ሰብዓ
2: ሕጂ እሞ እዚ ኩሉ ዛንታታት ብንባብ ድዩ ዝመፅእ ዋላ ብምስማዕ ካብ ዓበይቲ ዝመፅእ ካበይኻ እዚ ኩሉ ዛንታታት ተዋሃሉ ዶ?
1: ሓደ መፅሓፍቲ ይርአ ብዛንታ ከዓኒ ንዓበይቲ ከምዚ ኢለ ከፍ ኢለ የሰምዖም ዝተዛረቡላ ዋላ ደው ኢሎም ድሓን ሃበልና ክብሉ ከለዉ በቃ ሓንጎለ ይቕበሎ ድሓን ሃበልና ኢሎም ንዓዲ ከመስግኑ እውን ከዓነ ንዝኾነ ከምቲ ሓዘን እውን ኣብ ደመራ በቃ ተባህለ በቃ የቕበሎ ኣይሓንጎለይ የፅንዕ ዋላ ኣብ መንገዲ ዝሓልፍ ስኢለ ቀልዓለም ገ ይርዮኒ እንታይ ይብላሉ እየ ዝሰምዕ ዋላ ሕጂ ዋላ ሕጂ

ንባብ ሜላ መጨበጥ ዓወት እዩ። ንባብ መፍትሕ ትምህርታዊ ሓዘል እዩ። ንባብ ጥቕምታትን ክእለታትን ደቂ ሰባት ይመዝን። ንባብ ጥቅውና እዩ። ንባብ ድርኺት ንእወታዊ ማእዝን እዩ። ንባብ ምስትውዓል እዩ። ዘንብብ ይዕንብብ ከም ዝበሃል ሓደ ኣንባባይ ኣብ እወታዊ ኣተሓሳስባ፣ ኣካይዳ፣ ኣጠማምታ ዝለዓለ ኢድ ይሕዝ። እዚ ኩሉ ገለ ካብ ጥቕምታት ንባብ እዩ። ንሎሚ ካብ ዛርስቲ ከይወፃና ነዚ ኣቐዲሙ ክግለፅ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብ ናብን ምስዳድ፣ ትርጉማት ቃላት ብግቡእ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕመረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሕካን ኣዕሚቕካን ብዅሉ መኣዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባእ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቱ ምጽማቕ ኣነጻጺርካ ምርኣይ፣ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምደማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለፁ ዝጸንሑ ኣብ ኣናባኻ ክእለት ዘምጽሩ ኣቑሕታት ክኾኑ ከለዉ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ፣ ሓንሳብን ንዅሉ ሰዓን ንኸተንብበሉ ዝተሓዘአ ፍሉይ ግዜን ቦታን ወስን። ካልኣይ፣ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ክተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከጠቓልሉ ይኽእሉ እዮም ዝበልካዮም ጽሑፋት ዝሓሹን ዝበለጹን ክጠቕሙኻ ስለ ዝኽእሉ መሪፅካ ከተንብቦም እወታዊ ውፅኢት ይርከቦም። ሳልሳይ፣ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታ። ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ፣ ምልከት ቋንቋ ንምዕባይ ነቲ ጽሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ፣ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ ከተንብቦ የድሊ። እዚ ኣብ ጽሑፍ ዘለካ ጣዕምታ ምስቲ ኣቐዲምካ ዝጸንሐኻዮ እቲ ለውጢ ንምግምጋምን ምፍታሽን ይሕግዝ እዩ። ሻድሻይን ናይ መወዳእታን ድማ ዝተፈላለዩ ጠቕምትን ኣገደስትን ዝበልከዮም ዓይነት ጽሑፋት ከተንብብ ኣለካ። እዚ ኩሉ ኣቐዲሙ ክግለፅ ዝጸንሐ ረቑሒታት ንባብ ብግቡእ ምዝትግበር ካብ ዝተፈላለዩ ማሕበራዊ ጸቕጥታት ክና

ክሕልፈካ ይኽእል እዩ። ኣተሓሳስባኻን ኣካላትካን ብዕጋበትን ዕቤትን ሓንጎል ስለ ዝድረኽ እፎይታ ክትረክብ ይኽእለካ። ኣብዚ ምዳይ መፅናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነፅርዎ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሓንጎልካ ዝፀንሐ ፀቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ሂወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸዓ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ። ብሓፈሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ፣ ንፉዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋ መጋእ ከንብቡ ዝኽእሉ ኮይኖም ግን ከዓ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ኸዓ እንትርፎ ኣዋፃፃ ኣካላቶም መልእኽቲ ናይቲ ጽሑፍ ዘይፈልጥ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ ንኽዝግህሩ ይሽገሩ። ንፉዓት ኣንበብቲ መወረቕ ማለት ኖት ዝጥቀሙ፣ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ፣ ርድኢቶም ዘዕብዩ፣ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ፣ ኣብ ኣእምሮም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕብሉ፣ ናይ መስተጻመሪ ማለት ሲንተዛይዝ ክእለቶም ካብ ዘንበብዎ ዘዕብዩ፣ ፈላጣት መቕርብ ኮነ ፈተውቲ ኣዕሩኽ ክገብሩ ዝኽእሉ እዮም። ክቡራት ተዓዘብቲ፣ ኣንበብቲ ንምዃን እንገብሮ ጻዕሪ ዝበለጸ እኳ እንተኾነ ካብኡ ዝበለጸ ግን ንፉዓት ኣንበብቲ ንኽንከውን እነንብቦን እነወርጽጾን ሓሳባት ክህሉ ይግባእ።

ባርከስ እዚ ኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክተልኩም እናምስግና ምስ ኣባላት ስቱድዮ ብምዃን ብሩኽ መዓልቲ

ምስል ንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 158 መጠን ሞት ሓደ ከቢድ መጉዳእቲ 15 ፎክስ መጉዳእቲ ድማ 4 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ድማ 223500 ናቕፋ ዝግመት ዕንወት እዩ። ኣብ ዞባ ደቡብ ዝተኸስተ ቁፅሪ ሓደጋታት 27 እዩ ነይሩ። መጠን ሞት ሓደ ከቢድ መጉዳእቲ 7 ፎክስ መጉዳእቲ ድማ 4 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 86850 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብና ነርና። ኣብ ዞባ ዓንሰባ ዘሎ ስታስቲካዊ ፀብፃብ ከ እንታይ እዩ ዝመስል ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 11 መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 3 ፎክስ መጉዳእቲ ድማ 7 ተመዝጊቡ ንዕዘቦ ኣለና። ኣብ ንብረት ዝወረደ ዕንወት ምስ ንሪኦ ድማ 33700 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ጋሽ ባርካ ዝነበረ ስታስቲካዊ ፀብፃብ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 29 እዩ ነይሩ። መጠን ሞት ሓደ ከቢድ መጉዳእቲ 6 ፎክስ መጉዳእቲ ድማ 32 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 282500 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት 2 ከቢድ መጉዳእቲ 4 ፎክስ መጉዳእቲ 6 ኣብ ንብረት ዝወረደ ዕንወት ድማ 251650 ናቕፋ ዝግመት ዕንወት ይወሪዱ። ብዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ሓደጋታትን ሳዕቤናቱን የለን ዝብል ስታስቲካዊ ፀብፃብ ተቐቢልና ኣሎና። ሕጂ እውን እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ሕጂ እውን ኣብ ዝተጠቕሰ ዕለት እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለው። መስመርካ ዘይምሓዝ 21 ሓደገኛ ኣመራርሓ 19 ቀዳምነት ዘይምሃብ 36 ብዘይ ኣገባብ ንድሕሪት ምምላስ 18 ርሕቐትካ ዘይምሕላው 30 ንኣጋር ቀዳምነት ዘይምሃብ 17 መስመርካ ዘይምሓዝ 21 ጉድለት ጥንቃቐ 19 ኣዝዩ ተፀጊዕኻ ምሕላፍ 19 መስተሰቲኻ መኪና ብምምራሕ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ኣተኪርና ብፍሉይ ክንሰርሕ ከም ዘለና እውን እዚ ረኺብናዮ ዘለና ስታስቲካዊ ፀብፃብ ክረዳኣና ዝኽእል ኣብነት እዩ። ኣብ ሴማፎሮ ብዝሕ ዘለዎ ጥሕሰታትን ከምኡ ውን ሓደጋታት ተዓዚብና ነርና ኣብ ዝሓለፈ እዋን። ኣብኡ ዝነበሩ ጥሕሰታት እንታይ እዮም ዝመስሉ? ኣብኡ ብሰንኪቲ ጥሕሰታት ዘጋጠሙ ሓደጋታት ከ እንታይ እንታይ ሓደጋታት ክንዕዘብ ክኢልና እውን ኣብ ዝስዕብ ቪድዮታት ተኸታቲልና ክንምለስ ኢና። ናብኡ ከስክረኩም።

ከምዚ ክንዕዘቦ ፀናሕና ዝኸበርኩም ተኸታተልትና ኣብ ሴማፎሮ ኣብ እትሰግረሉ እዋን ብእትርእዮ ሸለልትነት ክስዕብ ዝኽእል ሓደጋን ሳዕቢናቱን ከምዚ ክንዕዘቦ ዝፀናሕና እዩ። ስለዚ ኩልና ኣብ ሴማፎሮ ኣብ እንሰግረሉ እዋን ወይ ድማ ናይ ትራፊካዊ መብራህቲ ኣብ እንሰግረሉ እዋን በቲ ኣብኡ ዘሎ ትራፊካዊ ምንቅስቃስ ሓሊና ክንሰግር በዘጋጠሙ እውን መልእኽትና ክነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

special. Toda la vida, aguas me dio.

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር ብቁፅሪ ቴሌፎን 122454 ከምኡ 122474 እትሳተፍሉ መደብና ጀሚሩ ኣሎ። ናይ መልሲ ኣብ መስመር ሰዓታት ወትሩ ቀዳም ድሕሪ ዜና ዓረብ ቀትሪ ተፈኒ ብቐጥታ ተፈኒ ረቡዕ ምሸት ድማ ድሕሪ ዜና ትግረ ዝድገም መደብ እዩ። ኣብ መስመር ሰብ ኣለና። ሄሎ
1: ሰላም። ሄሎ
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣዶናይ።
0: ክልተ ሰባት ዲኹም ዘለኹም?
1: ና ቤና ኣለዎ።
0: ኣብ ክልተ ላይ ናእትና ኣሎ መስለኒ ስቱድዮ ሓንቲ ክንት። ሄሎ ኣዶናይ።
1: ሰማዕካ ኣለ ቤተ
0: ኣረይ። ኣዶናይ ኣዶናይ መን?
1: ኣዶናይ ለምደን።
0: ካበይ ኻ ኣዶናይ? ካበይ?
1: ካባፅ።
0: ከመይ ኣሎ ባፅ? ሃብሪ ኣሎ ዶ? ፅቡቅ ኣይሰማዕካን ኣለኹ። ትሰማዕኒ እተ ኣለካ ወይ ኣብ ንፋስ ዘለዎ ቦታ ካ ዘለካ መስለኒ። ሄሎ ኣዶናይ
1: ሰማዕካ ኣለኹ።
0: ሓራ ይበል ክንፍትን ኢና በዛ ደላ ታ ሞ ክንቁፅሪ መረፃ ብቀዳማይ ደረጃ ካብ ሓደ ክሳብ 1ሰርተ ሸውዓተ ኣራይ ቁፅሪ ሸውዓተ ተስፋ ግብር ትዕወት እዚኣ ምስ ቋንቋ ምትእሳር ዘለዋ እያ። ናይ ትግርኛ ማለት እዩ። መዓር ዝብርብር ሰብ እንታይ ይበሃል?
1: ኣቤት ኣቤት።
0: መዓር ዝብርብር

0: ሰብ እንታይ ይባሃል በትግርኛ?
1: ያን ስራ ደግሞ
0: ማዓር ዝብርብር ሰብ ማዓር ይብርበር ይሓቀይ ተረዲእ ካልዩ ድሕሪታ ሰብ ሕጂ ነቲ ማዓር ዝብርብሮ ሰብ ስም ኣለዎ ወይ መፀውዒ ኣለዎ እንታይ ይበሃል?
1: ማዓር ዝብርብር ሰንካላይ
0: ሰንካላይ ቁኑዕ መልሲ። ፅቡቕ ኣዶናይ ሰንካላይ ይበሃል። 110 ተዓዊት ካለኻ ናብ ካልኣይ ደረጃ ንኸይድ ራይ ቁፅሪ ክትመለፅ ካብ ካልኣይ ደረጃ ካብ 1 ክሳብ 10 ራይ ፅቡቅ ዕድል ምነየልካ። እዚኣ ምርጫ እንድያ? ስለዚ ሓንቲ ዕድል እያ ክትልወካ ፅኒኢልካ ስማዕ። ብዙሕ ግዜ ኣይ ክደጋግመልካ ኒ ምርጫ ስለ ዝኾናት ሓንቲ ዕድል እያ ከዓ ራይ ከም ብበልካ እየ። ኣብ ልዕሊ ዜጋታት ወፃኢ ሃገራት ዝንፀባረቕ ዘይምኹኑ ፅላት ኣድልዎን ተነፅሎን እንታይ ተባሂሉ ይፅዋዕ? ሀ ኣግሮፎብያ፣ ለ ዜኖፎብያ፣ ሀ ኤሮፎብያ፣ መ ዙፎብያ። ኣክሮፎብያ፣ ዜኖፎብያ፣ ኤሮፎብያ፣ ዙፎብያ። ፎብያ ፎብያ ዶ በዚሓ
1: ካብ መንቸ ዝተጉለ ይኽእል ሓንቲ
0: ካብዘና ኣርባዕተ ሓንቲ ኾነ ጉድል
1: ሓንቲ ጉድለ
0: ሓራይ ዙፎብያ ክነ ጉድል ኢና። ስለዚ ዜኖፎብያ፣ ኣክሮፎብያ፣ ኤሮፎብያ ተሪፈና ኣለዋ ማለት እዩ። ዜኖፎብያ ቁኑዕ መልሲ። ስለዚ 330 ኮይኑልካ ኣሎ። ንቐፅል። ፅቡቅ ሕጂ እንተ ተዓዊትካ 880 ክኾነልካ እዩ። እንተ ዘይተዓወትካ ግን እዛ 220 ዝተዓወትካ ወዲላ 110 ክትከውን እያ ማለት እታ ሽልማትካ። ቁፅሪ ምረፅ። ኣዶናይ ቁፅሪ ምረፅ። ኣራይ እዚኣ ምርጫ እንድያ? እዚኣ ኸ ምርጫ የመፅሓትካ ደላ
1: ኣራሽ
0: ምርጫ ግን ኣይኮነ ጉድለልካኒ ኢና ማለት እዩ። እዚኣ ሕ ተጠንቂቕካ መልስ።
1: ሓንቲ
0: ዕድልያ ዘላትካ ክንብበልካ እየ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነበሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ ማዓሳ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነብሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ ማዓሳ። ንፀርተ ድያ ሕጂ ሓቶ
1: ከደገመለ
0: መወዳእታ እያ እዚኣ ክደግመልካ ግዜ ትኸይድ ስለ ዘላ። ኣና ኢላ፣ ረብዓት፣ ዳዳ፣ ማዓሳ።
1: ቆርብ ካሓፈላ ደራበኒ
0: ኣራይ ሓንቲ ደቂቃ ኣላትካ። የላ እዚኣ ዳ ቀዲመ ነጊረካ እ ኣብቲያ ስለ ዘጉደልኩልካ እዚኣ ና ጉድለልካ ይንኽእልኒ ኢና። እታ ግዜ ትቀደካ ኣላ ቅልጥፍ ኢልካ መልስ። ኣለኻ ዶ ሮናይ?
1: ኣለኹ ኣለኹ።
0: እንታይ ኻ ትገብር ዘለኻ ንመንታሕት ወይ እንታይ ናይ መወዳእታ ክደግመልካ በል። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነብሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ።

0: ም ማዓሳ። እንጂ ዓሰርተ ካሊእ እያ ተሪፋትካ ዘላ ኣዶናይ
1: ኣና ኢላ
0: ኣና ኢላ ኣይኮነትን ዳዳ እያ። ስለዚ ኣዶናይ 110 ተዓዊትካ ኣለካ ማለት እዩ። ይቀኒልና ተሳትፎካ ይፈለየና። ኣረኒልና ናብ ካልእ ደዋል ክንሰግር ኢና። ሄሎ
2: ሄሎ
0: ሄሎ፣
2: ሄሎ፣
0: መርሓባ። መልሳ መስመር ምን ክብል?
2: ሳብሪና።
0: ሳብሪና መን?
2: ሳብሪና
0: ካበይ ኸ? ሳብሪና
2: ካብ ሓይሊ።
0: ምን ሓይሊ? ኣራይ ሳብሪና፣ ፅቡቅ ዕድል ምነየልኪ። ኣብ ቀዳማይ ደረጃ ካብ ሓደ ክሳብ 10 ቁፅር ምረፂ። ዘይካ ቁፅር 7
2: ቁፅር 9
0: 9 እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላትኪ። ኣረ ከም ብበልክ ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል? ሀ መስወድ፣ ለ መቕልዒት፣ ሐ ሰርጎ፣ መ ሸሉላ። ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል? ሀ መስወድ፣ ለ መቕልዒት፣ ሐ ሰርጎ፣ መ ሸሉላ። ሰሚዕካ ኣይትፈልጥን ኢኻ ክትግምት እዩ ማለት ዓይነት ቀ ሕራይ መስወድ ኣጉዲልና ኣለና፣ መቕልዒት፣ ሰርጎ፣ ሸሉላ። እታ መስወድ ኣጉዲልና ኣለና። ስለዚ መቕልዒት፣ ሰርጎ፣ ሸሉላ ተሪፈን ኣሎ። ኣራይ ካብታ ግዜ ኸያ ኣለኽ ሳብሪና
2: ኣለኹ።
0: ኣራይ

0: ሰርጎ ኣይኮነትን ሸሉላ እየ ንካሊእ ግዜ ንኣፍልጦ ተኾነኪ ሳብሪና ኣኒልና ስለ ተሳትበኺ ናብ ካልእ ደዋል ክንከይድ ኢና ዶ ናይ 110 ተዓወይት ኣሎ ሳብሪና ኣጋጣሚ ኮይኑ ተዓወተትን ሳልሳይ ደዋል ንከይድ ኣለና። ሄሎ መርሓባ መልሳ መስመር መን ክብል
1: ሰናይት ባረካ ስምረ
0: ሰናይት መን
1: ሰናይትማ
0: ካብ ኣስመራ ኣራይ ሰናይት ፅቡቅ ዕድል ምነየልክ ቁፅሪ መረፂ ኣብ ቀዳማይ ደረጃ ብዘካ ቁፅሪ 7 9
1: ቁፅሪ 5
0: ኣለዎ። ስፖርት ከመይ ኸ ትፍትኒ ኣይትከታተልኒ ብዙ ዜና ናይ ስፖርት ኣይትሰሚዐን ኢኺ
1: ብዙሕ ኣይኮንኩን ስፖርት።
0: ኣበይ ኸ ተድህብ እንታይ ተድህብ ስ ናትከ ሆቢ እንታይ እዩ
1: ብሓን ከምዚ ኣባህሊ ገለ
0: ኣብ ባህሊ ፅቡቅ ኣራይ በሊ እታ ሕቶ ክቅርበልክ እንደ ምርጫ እንድያ ሓንቲ ዕድል እያ ዘላትኪ ተጠንቂቕኪ መልስ እያ ከም ብበልክ ልክዕ ርሕቀት ማራቶን ክንደይ እዩ? ሀ 42 ነጥቢ 1 ባዶባዶ ኪሎ ሜትር ለ 42 ነጥቢ 195 ኪሎ ሜትር ሀ 42 ኪሎ ሜትር መ 42 ነጥቢ 18 ባዶ ኪሎ ሜትር ፅዒቃ ዶ ተሪራ ዶ ገምጋም ትሰሚዐዮ ነርክ ዲኺ ማራቶን ክግበር እንከሎ ኣብ ዝተፈላለዩ ኣጋጣሚታት ክመይ ኪሎ ሜትር ከም ዝጎዩ ለ 42 ነጥቢ 195 ኪሎ ሜትር ቆንዕ መልሲ ብኸመይ ክመሊስ ከ ግምድ ትባህሊ ጠቂሙ ክሎ ናይ ምግማት ክእለት ከ ኣብ ምንታይ ትነጥፊ ኣብ ምንታይ ዓይነት ባህሊ ማለት እንታይ ክትገብሪ ኣብቲ ሆቢናት
1: ኣብ
0: ሳዕሰይት ፅቡቅ ኣራይ ሰናይት ናብ ካልኣይ ደረጃ ንኺድ ዶሞ ወይ ሳኽለና ኣራይ ቁፅሪ ምረፅብ ካልኣይ ደረጃ ቁፅሪ ሓሙሽተ እዚኣ ከማን ምርጫ በፂሓ ትክ ዘላ ዕድለኛ ክትመስሊ እንተ ደይፈለጥክያ ትመልሰ እያ ትፍትኒ ከም ብበልክ ሓደ ካብ ቀንዲ ኣካላት ውድብ ሕቡራት ሃገራት ኣይኮነን ሀ ባይቶ ፀጥታ ለ ሓፈሻዊ ባይቶ ሐ ሴክሬታርያት መ ባይቶ ኣስያን

0: እንታይ ኢልክኒ? ሀ ባይቶ ፀጥታ ሐ እስኪ ኣንብብለይ እታ መልሲ ሀ ዲ ክትብ እንደለኹ ሐ ባይቶ ፀጥታ ድያ ዋላ ሰክሬታርያት ሰክሬታርያት ታሕቶ ፅባይ ተረዳት ክንመስለኒ ሓደ ካብ ቀንዳ ኣካላት ውድብ ሕብራት ሃገራት ኣይኮነን እንድያ ትብል ባይቶ ኣስያ ባይቶ ፀጥታ ና ኣይኮነትን ባይቶ ኣስያን እያ ባይቶ ኣስያን ዝበሃል ካብ ቀንዳ ኣካላት ውድብ ሕብራት ሃገራት ኣይኮነን። ሰናይ ሰናይ ቅሬቱ ካልእ ግዜ ተዕወቲ ተስፋ ንግብር ይቀኒልና ናብ ካልእ ደዋሊ ክንሰግር ኢና። ሄሎ መርሓባ መልሳ ኣብ መስመር
1: ሶፋኒት ሚካኤል።
0: ሶፋኒት ሚካኤል ካበይኺ? ሶፋኒት
1: ደረጃ
0: ኣራይ ሶፋኒት ናይ ሎሚ ብዙሕ ሽልማት ኣይተወስደን ዘሎ ስኺ ኩሉ ክተወስድ የ ተስፋ ንገብር። ኣራይ ቁፅሪ ምረፅብ ቀዳማይ ደረጃ ጓል ክንዲ ዓመት እዮም ሶፋኒት?
1: ጓል 12 15
0: ሰብ ህሉ ዶ ምሳኺ?
1: ኣለው
0: ካባ ክዛዕቢ እዚኣ ምስኦም ተሓጋጊስ ክትምልስ እያ ክትሓይሻ መስለኒ። ኣራይ ከም ብበልክ ካብዞም ስዒቦም ዝስዕቡ ቃላት ኣፋውያታ እቲ ፍሉይ ዝኾነ ኣውፅኢ ካብዞም ስዕቡ ቃላት ኣፋወያታ እቲ ፍሉይ ዝኾነ ኣውፅኢ ሀ ደጉዓ ለ ወየ ሐ መልቀስ መ ኣውሎ
1: መ ኣውሎ
0: ቆንዕ መልሲ ኣይ ማታ ይኹን ከማን ስለምንታይ ፍሉይ ኮይኑ ኣውሎ ቆንዕ መልሲ ንፈቲ ንፈቲ ሶፋኒት ደጉዓ መልቀስን ወየን ናይ ሓዘኒ ኣውሎ ግን ኣብ እዋን ሓጎስን ደስደስን እዩ ኣውሎ ዝበሃል። ስለዚ 110 ተዓዊት ክለኺ ንቐፅል ወስ ንቐፅል ኣይ ኣብ ካልኣይ ደረጃ ቁፅሪ ምረፂ
1: 8
0: ከም ብበልክ የበሊ ንኣህጉር ኤውሮጳን ኤስያን ዝፈልዩ ሰንሰለታውያን እምባታት ወይ ኣኽራናት እንታይ ተባሂሎም ይፅውዑ?

0: ያ ትፍትሽ ዘለኸኝ ሂማላያ
1: ማውንቴን
0: ሂማላያ ኮን ኤሮጳ ያትውለላ ኤሮጳን ኤስያን ዝፈልዩ ያትውለላ ኣብቲ ዶብ ማለት እዩ ሕጂ ኣብ ኤስያ ጥራሕ ኣይኮነን ወይ ኣብ ኤሮጳ ጥራሕ ኣይኮነን
1: ኣሎ።

0: ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ፣
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣፍራሕ ባሃል ካባጫ።
0: ኣፍራሕ መን?
1: ኣፍራሕ ማሕሙድ
0: ካባፀ። ኣሩር ከመይ ኣሎ?
1: ኣብኡ ድሓኒ።
0: ተቐማጢ ድኻ ዘዋሪ ከድከ
1: ተቐማጢ
0: ኣረ ኣፍራሕ በሊ ቁፅር ምረፂ ኣብ ቀዳማይ ደረጃ
1: ቁፅር ሰለስተ
0: ክንደይ ኢልኪ?
1: ሰለስተ
0: ቁፅር ሰለስተ ኣረይ ከም ብበልከ እዚኣ ንክትምልስ እያ። ክልተ ዕድል ክህልዋ እዩ።
1: ክልተ ዕድል
0: ዋ ካብ ኣህጉር ኤውሮጳ ብብዙሕ ህዝቢ ኣብ ቀዳማይ ደረጃ ትስራዕ ሃገር መን እያ?
1: ካብ ምንታይ ወፃይ?
0: ካብ ኣህጉር ኤውሮጳ ብብዝሒ ህዝቢ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ? ምርጫ የብላን። ክልተ ዕድል ግን ኣለ። ካብ ኣህጉር ኤውሮጳ

0: እዚ ህዝቢ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ? ኣፍራሕ
1: ኣሎ።
0: ኣራይ
1: ኢሮፓ
0: መን ኣጆ ፈትነ

0: ቤልጅም ኣይኮነትን ሓንቲ ዕድል ተሪፋ ትክላ ሕጂ
1: መቕርበ ትሕግዘና
0: ከመይ ምኑ ሕግዛ ኢና እዚኣ እንታይ ሓግዘኪ?
1: ዝኾነ ወላ ሂንታበኒ ከተማ ዝኾነ
0: ከተማ
1: ከተማ ባልካኒ ዝኾነ
0: ሓንቲ ሃገር እንደለኪ ድሕርታ ካብተን ከተማ ተቂሰልክ ነቲ ሃገር ተቂሰ እያ ማለት እ ቀልጢፍ ክትምልስ እያ ዲኺ ኣብ ውሽጢ ሓሙሽተ ካሊት ሓንቲ ሂንቲ ክበኪ
1: ሓረ
0: ኣብ ሓሙሽተ ካሊት ግን ክትምልስ እያ ኣለኪ
1: ሓረ
0: እታ ሃገር ካብ ኤውሮጳ እውን ዝዓበየት ሃገር እያ ዝዓበየት ሃገር እያ ኣብ ኤሮጳ ስታ ዝዓበየት ሃገር እያ ከይዳ ተሓሙሽተ ቃሊት እንዳሓንበር ኣብ ዓለም ዝዓበየት ሃገር ከትፈልጥ እያ
1: ኤሽያ
0: ጉሪስ ኣይ ኣክለክ ሕጂ እዚኣ የለ ስሒትክ ኣለኽ ሩስያ እያ ታመልሲ ሩስያ 145 ሚልዮን ህዝቢ ይቕመጥ ኣፍራሕ ወይ ህዝቢ ኣለዋ ንካልእ ግዜ ፍልጠት ትኾነኪ ይቀኒልና ተሳትፉ ኸ ይፈለየና ኣብ መስመር ካልእ ሰብ ኣለና ሄሎ መርሓባ መርሓባ መን ስማን ፈረጅ ካብ ዓሰብ ቆረብ ድምፂ ካወሰኽ ተቢልካልና ነፅባቅ ይሰምዓካን ኣለኹ ኣረ ቁፅሪ ምረፅ ኣብ ቀዳማይ ደረጃ ዓሰብ ከመይ ኢሉ ኣሎ ኩነታት ኣየር ሙቕት በልንኺድ ኣብ ቀዳማይ ደረጃ ቁፅሪ ምረፅ ቁፅሪ ሓደ ከም ብበልካ የበል ዑስማን ሃገራዊ ቤተ መዘክር ኤርትራ መዓስ ብወግዒ ተኸፊቱ ወይ ተመስሪቱ ዓመተ ምህረት እንተና ነጊርካ ና ኣኽእል እዩ ዑስማን ኣላ ሃሎ
2: ኣሎ
0: ንፅር ትርያ ታሕቶ 97 ኣይኮነትን ክልተ ዕድል ክበካ እያ ሕጂ እንተዳ እዚኣ ሓቢረካ እታ ክልተ ዕድል ዝነበረት ናብ ሓንቲ ዕድል ኮነጉድላ ኢና ተሰማማዕ ኣራይ ትሕቲ 97 እዩ ትሕቲ 97 እዩ 997 ኢልካ ንሓቀይ ስለዚ ቅድሚ እዩ
2: 95
0: ኣይ ኮነትን ዑስማን
2: ሓንቲ ዕድል ኣ ሓንቲ ዕድል
0: ኣራይ
2: ኣይ
0: ኮነትን 92 እያ ዑስማን 31 ናሓሰ 992 ኣረ ናብ ካልእ ደዋሉ ክንሰግር ኢና ሄሎ መርሓባ መልሳ መስመር መን ክብል
3: ዮርዳኖስ
0: መን
3: ዮርዳኖስ ወልዱ
0: ካበይ ኸ ዮርዳኖስ
3: ካቤት ንኻ
0: ኣራ ዮርዳኖስ ፅቡቅ ዕድል ምነየልኪ ቁፅሪ ምረፂ ቁፅሪ 2 4 6 10 ኣለዋ እዚኣ ሰለስተ ዕድል ክህበኪ እየ ንክትምልስ እያ እዚኣ እውን ኣራይ ከም ብበልኪ እየ ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ክንደይ ሃገራት ይሓቁፍ ወይ ክንደየን
3: ምሽ ድልሃብ
0: ኣራይ

0: ዓቐብ ጎርዞ ዝኸሎ ሐ ሕጓእና ዝግፈት መ ክሳድ እምባ መቓይሕ ሰ ኩሉ መልሲ እዩ ፀኒልካ ስማዕ ሕጂ ሳልሳይ ግዜ ይደግመልካ ኒሕራይ ሀ ኣሕፍሲ ኮኸባይ ለ ምእሳራርሓ ዓዲ ቁሪ ሐ ዓቐብ ጎርዞ ዝኸሎ ሐ ሕጓእና ዝግፈት መ ክሳድ እምባ መቓይሕ ሰ ኩሉ መልሲ
1: ሓንቲ ዕድል
0: ድ ምርጫ እንዳ ሓንቲ ዕድል እያ ሐ ሕጓእና ዝግፈት ክሳድ እምባ መቓይሕ ኩለን ከተድግመናዮ ክሳድ እምባ መቓይሕ ኣብ ስመጃና ኢልካ እያ መናሴ ኩለን እየ ናብ ስመጃና ዝርከባ ኣሕፍዚ ኮኸባይ ምእሳራርሓ ዓዲ ቁሪ ዓቐብ ጎርዞ ዝኸሎ ሕጓእና ዝግፈት ክሳድ እምባ መቓይሕ ኩሉ መልሲ እያ ምስናይ ቅሬት ሃሊ ግዜ ትዕወት ተስፋ ንገብር ያቐኒልና ናብ ካልእ ደዋሊ ክንሰግር ኢና ሎ ሎ መርሓ መልሳብ መስመር መን ክብል ሚልዮን መን ካበይ ኻ ሙልዮን
2: ካብ ፀሎት
0: ካበይ
2: ካብ ፀሎት
0: ፀሎት
2: ኣስመራ ፀሎት
0: ካብ ፀሎት ሓራይ ሓራይ ሚልዮን ናብ ቁፅሪ 2ልተን ቁፅሪ 6ዱሽተን እየን ተሪፈን ኣለዋ
2: ቁፅሪ 6ዱሽተ
0: ኣረ ቁፅሪ 6ዱሽተ እዚኣ ምስ ታሪክ ምትእሳር ኣለዋ ተማሃራይ ዲኻ ሚልዮን
2: ተማ
0: ትግደስ ዲኻ ታሪክ
2: ድሓ
0: ድሓኒ ኢኻ ሓራይ በልከም ብበልከ እየ ኣብ ብረታዊ ቃልሲ ህዝቢ ኤርትራ ናቕፋ ናፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ጥቐስ ክልተ ዕድል እያ ዘላ ትካ እዚኣ ሓንቲ እንድያ ትግባእ ግን ክልተ ክገብረልካ ኢና ወርሒ ናቕፋን ኣፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ማለት እዩ

Alejandro, muy bien. Ah. እንቦታ ግዜ ትኸይድ እንዳ ደላ ሚልዮን ዒስራ ካሊት ካብ ሕጂ ክፈቅደልካ እየ ሚሊዮን ከዳታ ግዜ ታ ትገብር ደላ ኣበይ ካ ደልያ ደላ ኣበይ ደልያ ኣለካ ወ ሳ ቤት ደልያ ኣለካ ተመልሲ ኣራዮ ፅበየካይ ናራዮ ብዓቕሊ ገለ ትፍትሽ ዘለካ ኢኻ ትመስል ኣራዮ እሞታ ግዜ ከይዳ እንድያ ተመልሲ ክነግረካ ንካሊእ ግዜ ፍልጠት ትኾነካ ከምኡ ትብለና ኮ ከይዱ እቲ ግዜ ወዲኢካ እቲ ግዜ በል ሕጂ ዓሰርተ ካሊእ ክበካየ ታ ግዜ ክእትዋ ኤዲተርና ዓሰርተ ካሊእ ከይዳ ራያ ባዕላ ክትመፅያ ተመልሲ ሚሊዮን ምስናይ ቅረቲ እታ ግዜ ኣኪላ እያ ሲኤኤስ ዝበሃል ኮርት ኦፍ ኣርቢትሬሽን ፎር ስፖርት ዝበሃል እዩ ማለት እዩ ካል ግዜ ክትፈልጣ ዝክራ ተስፋ ንገብር ይቀኒልና ብኣ ክንዛዝም ኢና ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ተዛዚሙ ኣሎ ዝመፅእ ሰሙን ኢና ክንራኸብ ድሓንቀኒ እዩ

0: ዕብያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ኣለኹ።
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: أزو السلام تنا تقبلو فنو أنا منك تالت ركو زخوركم تعزت تنا خم يانت شخوم سعد شعة تاخيلون اليوم روع سرت خلتنا حسس تلالو هاقراون هاقراون زينا تاتعيز لكم كريبا زولوه في المنزومية نمك تالكم بخبرنا عدمكو بغندر استزينا في اللم عبد تسقاتا تاكباب وحسا طاعة مخزوتر منيستر مريت ماينا كبابنا زخاخيرو ኣብዞ ኣጋሽ ባርካ ባህላዊ ውርሻታት ንምስናድ ተራ መንእስያትን ክኢላታትን ክዓዘዝ መተሓሳሰብ ኣቕሪቡ ኣብ ንእዞ ብቑርደት ኣብ ምድምፋዕ ዝምድናታት ዕዮ ዘተኮረ ዝተምህሮ ተዋሂቡ ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዝቐተለ ሓቢሩ ሰሜን ኮርያ ሎሚ 12 ነሓሰ ተወሳኺ ፈተነ ባሊስቲክ ሚሳይል ከም ዘካየደት ገሊጻ ቬኔዙዌላን እስራኤልን ን17 ዓመታት ተበቲኹ ዝጸንሐ ዲፕሎማስያዊ ዝምድና እናም ንቡር ንምምላስ ተሰማሚዐ ዝርዝር ዜና ጸጋታት ኣከባቢ ሃልኽትን በረስትን ብምዃኖም ውሑስ ኣገባብ ኣጠቓቕማ ክዝውተር ሚኒስትር መሬት ማይና ከባብና ዘኻኺሩ ወኪል ኤርና ዮናታን የዕበዮ ዝዳለዎ ጸጸባሎ ጴጥሮስ መንግስቲ ካቕርቦ እዩ
1: ጸጋታት ኣከባቢ ተጸንቀቕቲ ተበላሸውትን በረስትን ስለ ዝኾኑ ውሑስ ኣጠቓቕማ ክዝውተር ኣብ ሚኒስትሪ መሬት ማይን ኣከባብን ግዜያዊ ሓላፊ ክፍለ ኣከባቢ ኣቶ ክብሮም ኣስመሮም ኣዘኻኺሩ ኣከባቢ ተዳህሰስትን ዘይተዳህሰስትን ህወታውያንን ዘይህወታውያንን ብሰብ ዝተሰርሐን ተፈጥሮውን ኮይኑ ዲጋታት ወደባት ጽርግያታት ህንጻታትን በዓትታትን ኣኽራናትን ውሓይዛትን ሜዳታት ጫካታትን ካልእን ከም ዘጠቓልል ኣረጋጊጹ እቲ ክፍሊ ኣከባቢ ጠቀስ ሓበሬታን ዳታን ብምድላው ከከም ኣገዳስነቱ ናብ ህዝቢ ከም ዝርግሕ ዝጠቐሰ ኣተክብሮም ኣብ ዝሓለፈ ዓመታት ብዝተካየደ ንምሕደራ ድሩቕ ጉሓፍ ዝምልከት መፅናዕቲ ኣብ ዓበይቲ ከተማታት 70 ሚታዊት ጉሓፋት ዝምሽምሽ 18 ሚታዊት ድማ ፕላስቲክ ምዃኑ ፍሊጡ በዚ መሰረት ኤርትራ እታው ሰደድ ምዝርጋሓን ምጥቃምን ፕላስቲክ ንምቆፅፃር ሕጋዊ ምልክታ ቁፅሪ 99/2024 ኣብ ግብሪ ውዒላ ትሰርሓሉ ከም ዘላ ብምሕባር ምስ ሚኒስትሪ ሕርሻ ብምትሕባር 364 ቶን መዓልቱ ዝሓለፈ ፀረ ባልዕ መድሃኒት ንወፃኢ ሃገር ተለኣይኹ ከም ተወገነ ከምኡውን 100 ቶን ዝተፈላለየ ጓሓሳት ከም ተቐብረን ከም ተቓፀለን ውሑድ ድማ እንደገና ተመስርሑ ዳግም ኣብ ጥቕሚ ዝውዕለሉ ባይታ ከም ተራሕወ ገሊጹ ንኩነታት ብከላ ኣየር ከተማ ኣስመራ ኣመልኪቶ ኣብ ዝሃቦ ሓበሬታ ካብ 219 ክሳብ 224 ኣብ ዝተካየደ መፅናዕቲ ብዘይካ ኣብ ወርሓት መጋቢትን ሰነን ብሰንኪ ካምሲን ዝኽሰት ብከላት ፀዓቂ ተጓዳእቲ ጋዛትን ኣሰካፊ ከም ዘይኮነ ብምጥቃስ እቲ መፅናዕቲ ኣብ ከተማ ኣስመራን ካልኦት ከተማታትን ሃገርና ቀፃሊ ምዃኑ ሓቢሩ ኣብ መወዳእታ ኣተክብሮም ኣብ ምዕቃብ ሓመድን ማይን ምግራብን ዳግሚ ምግራብን ዝሰላሰል ዘሎ ስራሕ ብዝለዓለ ናህሪ ክቕፅልን ንኩሉ ኣካል ሕብረተሰብ ብዘሳትፍ መንገዲ ክውደብን ተላብዩ
0: ኣብ ዞባጋሽ ባርካ ባህላዊ ውርሻታት ንምስናድ ተራ መንእስያትን ክኢላታትን ክዓዝዝ መተሓሳሰብ ኣቕሪቡ ወኪሌር ናቕዳዊ ተወልደን ዘዳለዎ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ
2: ኣብ ዞባ ጋሽባርካ ዕቑር ባህላዊ ውርሻታት ብምድህሳስን ብምስናድን ናብ ወለዶታት ንምትሕልላፍ ኣብ ዝሰላሰል ዕማም ተራ ሕብረተሰብ ብሓፈሻ ናይ መንእስያትን ክኢላታትን ድማ ብፍላይ ክዓዝዝ ብ11 ነሓሰ ኣብ ባሮንቶ ኣብ ዝተካየደ ርክብ መተሓሳሰብ ቐሪቡ ኣብዚ ክፍሊ ባህልን ስፖርትን ምስ ካልኦት ኣካላት መንግስትን ሕብረተሰብን ብምትሕብባር ኣብ ምዕቃብ ዝጭበጡን ዘይጭበጡን ባህላዊ ውርሻታት ኣተኪሩ ንዘካይዶ ዘሎ ፃዕርን ውፅኢቱን ብምግምጋም ኣብ ናይ መፃኢ መደባቱ ዝዘተየሉ ኣኼባ ዋና ዳይረክተር ናይቲ ክፍሊ ኣቶ እድሪስ ሳልሕ ብክኢላታት ዝምራሓ ኮሚቴታት ብምቋም ብዝካየድ መፅናዕትን ዳህሳስን ብዙሓት ኣብ ሓደጋ ምፅናት ኣንፀላልይዎም ዝነበሩ ባህላዊ ውርሻታት ብግቡእ ተሰኒዶም ኣብ ዞባውን ሃገራውን መድረኻት ክንፀባረቑ ከም ዝበቕዑ ገሊፁ ኣቶ እድሪስ ብተወሳኺ ኣብ ርእስቲ ኣብ ውሽጢ ዞባ ዝግበር ንጥፈታት መፅናዕቲ ዝተገብረሎም ንባህላውን ባህርያውን ፀጋታት ዘላለዩ ትሕዝቶታት ዓመት መፀ ኣብ ሃገራዊ ፌስቲቫል ብመንእስያት ከም ዝቐርቡ ብፍላይቶም ዝጭበጡን ዘይጭበጡን መበቆላውነቶም ከየጥፍኡ ጥበብ ብዝመልኦ ኣገባብ ከም ዝንፀባረቑ ኣብ ዝግበር ዘሎ ፃዕሪ ተራ ሕብረተሰብን ኮሚተታትን ልዑል ከም ዝኾነ ገሊጹ። ተሳተፍቲ ብወገኖም ብደረጃ መምሕዳራት ከባቢ ዝካየድ ባህላዊ ውድድራት ክቕፅልን ክሰፍሕን ተጀሚሩ ዘሎ ባህላዊ ቅነ ብሄራት ክድፋኣሉ ከምኡ ውን ዳሳሳውን መፅናዕታውን ንጥፈታት ብቐፃሊ ክካየድ ዝብል ርእቶታት ብምቕራብ ዕቃበ ባህላዊ ውርሻታት ንዝተወሰኑ ኣካላት ጥራሕ ዝግደፍ ዕማም ስለ ዘይኮነ ተራ ናይ ኩሉ ዜጋ ክዓቢ ፀዊዖም።

ኣብ ንዞባ ኦርደት ብጨንፈር ዕዮን ማሕበራዊ ድሕነትን ዞባ ጋሽ ባርካ ዝተወደበ ኣብ ምድልዳል ዝምድናታት ዕዮ ብሓፈሻ ኣብ መንጎ ሰራሕተኛታትና ስራሕትን ክህሉ ዝግባእ ናይ ስራሕ ዝምድና ድማ ብፍላይ ዘተኮረ ዝተምህሮ ተዋሂቡ ኣብቲ ብ6 ሓሰን ሰራሕተኛታትን ወነንትን ትካላት ዝተዋሃበ ዝተምህሮ ሓላፊ ኣሃዱ ዕዮ ኣቶ መብራህቱ ረዘነብ ዘመሓላለፎ መልእኽቲ ወነንቲ ትካላትና ስራሕትን ዕብየት ትካላ ብቕዓት ሰራሕተኛታት ዓይነት ኣቕርቦትን እንግዶትን ከም ዝምርኮስ ተገንዚቦም ኣብዚ መዳይ ዝፀቒጦም ክሰርሑ ተሓሳሲቦም ቀዳማይ ዳኛ ቤት ፍርዲ ዕዮን ማሕበራዊ ድሕነትን ዘዋጋሽ ባርካቶ ተኽለ ኣከሎም ብወገኑ ሰራሕተኛታት መሰላቶም ተሓልዩ ብዘይኣድልዎን ውሕስነቱ ብዝተሓለወ ኣገባብን ዝዓይሉ ባይታ ክፍጠረሎም ሰራሕተኛታት ድማ ዝሕተትዎ ግቡኣት ብምምላእ ንዕብየት ትካሎም ብትግሃትን ተወፋይነትን ክሰርሑ ከም ዝግባእ ብምግላፅ ብፍላጥ ኮነ ብዘይፍላጥ ኣብ ልዕሊ ሰራሕተኛታት ዝፍፀም ኣድልዎ ወይ በደል ሕጋዊ ስጉምቲ ከም ዘኸትል ገሊጹ ኣብ ማሕዳር ንዞባ ኦርደታቶ ኢሳ ጥዑም ድማ እቲ ኣስተምህሮ ብዝምድናታት ዕዮን ዝፀንሐ መርዳእታ ብምብራኽ ኣብ መንጎ ሰራሕተኛታትና ስራሕትን ዝኽሰቱ ክርክራት ኣብ ምፍታሕ ልዑል ኣስተዋፅኦ ከም ዝህልዎ ብምጥቃስ ብቐጻሊ ክካየድ ኣዘኻኺሩ ኣብ ንዞባ ማይ ምነት ትርከብ መደበር ፈልሲ ኣትኳሮ ጠለባት ገረብቲ ዘማልእ ምድላዋት ብምግባር መደባት ምግራብ ንምዕዋት ልዑል ኣስተዋፅኦ ትገብር ከም ዘላ ተሓቢሩ እታ መደበር ፈልሲ ሎም ዓመት ንዝሰላሰል ንጥፈታት ምግራብ ልዕሊ 170,000 ፈልስታት ከም ዘዳለወት መብዛሕትኡ ከዓ ምስቲ ከባቢ ዝሰማማ 22 ዓይነታት ዘመበቆላውን ዘይመበቆላውን ኣግራብ ከም ዝኾነ ወኪል በዓል ስልጣን ኣግራብን ንእንስሳ ዘገዳምን ኣቶ መዓሾ ጎይቶኦም ገሊጹ እቲ ፈልስታት ድሮ ብውልቀ ገረብትን ወፋሮ ክረምታዊ ልምዓትን ኣብ ቀላጥ ቦታታት ሕዛእትታትን ናይ እምነት ቦታታትን ይትከል ከም ዘሎ ብተወሳኺ ረዲዩ እዚ ከምዚ ኢሉ እንከሎ ኣብ ንዞባ ፀሮና ተዋፊሮም ዘለዉ ተምሃሮ ክረምታዊ ልምዓት ንዝተዋህቦም ዕማማት ምዕቃብ ማይን ሓመድን ብግቡእ የሰላስሉ ከም ዘለዉ በዓል ሞያ ሕርሻ መሃንድስ ዜና ግርማይ ሓቢሮም እቶም ተምሃሮ ኣብ ምስራሕ ዘላታትን ከትርታትን ምትካል ፍልስታትን መኸስኳስ ኣግራብን ከምኡና ምፅጋን ዘላታትን ከትርታትን ይነጥፉ ኣለዉ ዛጊድ ድማ ኣስታት 30 ኪሎ ሜትር ቅናታዊ ዘላታት 549 ሜትሮ ክቦ ከትርታት ከምኡ ውን ልዕሊ 900 ፈልሲ ዘገልግል ጉዳጉዲ ከም ዝዓመሙ ክፍለጥ ተኻኢዱ ኣሎ ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ውፃኢ ሰራዊት ማሊ ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ሸነኻ ጉርቢ ዘካየዶ ሰፊሕ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዘቐተለ ሓቢሩ እቲ ስርሒት መልሰ ግብሪ ናይቲ ኣብ ወታደራዊ መደበር ዝተኻየደ መጥቃዕቲ ምዃኑ ኣዘዝቲ ሰራዊት ተሃገር ገሊፆም በቲ ስርሒት ብርክት ዝበለ ፅዋርን መካይንን ከም ዝማረኸ ሰራዊት ማሊ ፍሊጡ ኣሎ ኣብቲ ኣጋጣሚ ዛጊት ቁፅሮም ዘይተጠቕሰ ብርክት ዝበሉ ወታደራት ማሊ ከም ተቐትሉ እውን ተቓሊሑ ንሰራዊት ማሊ ዕላማ ዝገበረ ሽበራዊ መጥቃዕቲ ዛይዱ ከም ዘሎ ዝጠቕሱ ፀብጻባት ብ18 ሓምለ ብዝተፈፀመ መጥቃዕቲ ብውሕዱ 30 ወተሃደራት ከም ተቕትሉን ልዕሊ 60 ከም ዘቐሰሉን የረድኡ ዕጡቓት ወገናት ኣብ ዝሓለፈ ወርሒ መያዝያ ማሊ ብዘካይዶ ዝተዋሃደ መጥቃዕትታት ሚኒስተር ምክልኻል ተሃገር ዝርከቦም ሓያሎ ሰባት ከም ተቐትሉ ኣይርስዓን ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ወጢኖንኦ ዘለዋ ሓበራዊ ወታደራዊ ልምምድ ሎሚ 12 ሓሰ ፈተነ ባሊስቲክ ሚሳይል ኣካይዳ እቲ ሚሳይል ሃገሩ ክመፃ ዝኽእል ፀጥታዊ ስግኣት ንምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ፅዋር ከምቲ ፍትና ጠንቂቑ ኣሎ ኣሜሪካን ደቡብ ኮርያን ካብ 17 ሳብ 27 ሓሰ ዝቕፅል ዓመታዊ ወታደራዊ ልምምድ ከካይዳ ወጢነን ከም ዘለዋ ዝፍለጥ ኮይኑ ኣብዚ ልምምድ 10,000 ወታደራት ከም ዝሳተፉ ገሊፀን እየን ሰሜን ኮርያ ነቲ ልምምድ ብኣግኡ ከም ዝኮነነቶ ኣሜሪካን ደቡብ ኮርያን ግን ንካልኦት ሃገራት ባእሎታ ከም ዘይፀሎ ሓቢረን ኣለዋ ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀጥታዊ ፀገም ሓውሲ ደሴት ኮርያ ምዃንያ ሰሜን ኮርያ ትወቀስ ቨነዙዌላን እስራኤልን ን17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድና ናብ ንቡር ንምምላስ ከም ተሰማምዓ ገሊፀን እቲ ስምምዕ ሚኒስትርታት ጉዳያት ወፃኢ ክልጥኤን ሃገራት ከካይድዎ ድሕሪ ዝፀንሑ ርክባት ከም ተበፅሐ ተሓቢሩ ከም ኣካል ናይቲ ዲፕሎማስያዊ ስምምዕ ቆንስላዊ ንጥፈታት ክጅምራ ምዃን እውን ኣፍሊጠን ኣለዋ መንግስቲ ቨነዙዌላ ነቲ እስራኤል ኣብ ልዕሊ ፍልስጥማውያን ትኽተሎ ፖሊሲ ብምቋም ኣብ 2009 ምስተ ሃገር ዝምድንኡ ከም ዝበተኸ ፀብጻባት የረድዉ ኣብ ሪፓብሊክ ደቡብ ኣፍሪቃ ኣብዘ ሕጋዊ መዐደኒ ፕላቲንየም ዘጋጠመ ሓደጋ ምህማም መሬት ብውሕዱ 14 ሰባት ከም ዝሞቱ ካብቲ ከባቢ ዝተፈንዎ ዜና ረዲኡ
በቲ ሓደጋ ዝተደብዩ ወገናት ክህልዉ ስለ ዝኽእሉ ቁፅሪ ምዉታት ክዛይድ ተኽእሎ ከም ዘሎ ሰመዝ ደቡብ ኣፍሪቃ ኣሚቶም ኣለዉ። ኣብ ደቡብ ኣፍሪቃ ዘይሕጋዊ ዕደና ጠንቂ ሰባውን ቁጠባውን ክሰራታት ኮይኑ ከም ዘሎ እዮም ጸብጸባት ናይቲ ሃገር ዘረድኡ። እዚ ከምዚ ኢሉ እንከሎ ትማል 11 ንሓሰብ ዚምባብዌ ዘጋጠመ ሓደጋ ምጥሓል ጃልባ ብውሕዱ 44 ሰባት ከም ዝሞቱ ተቓሊሑ። እታ ጃልባ ልዕሊ 110 ሰባት ፅዒና ኣብቲ ምስ ዛምቢያ ዘዳው ቀላይ ካሪባ ትንቀሳቀስ ከም ዝነበረትሉ እዋን ነቲ ሓደጋ ከም ተቓልዐ ተገሊጾም። ጠንቂ እቲ ሓደጋ ሕማቅ ኩነታት ኣየር ክኸውን ከም ዝኽእል ኣፍናዊ ግምታት ከም ዘሎን ብዛዕባኡ ምርምራ ይካየድ ምህላውን እውን ተሓቢሮም። መንግስቲ ኮሎምብያ ንሮራታት ጎላን ከም ላዕላዊ ግዛኣት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነን የገጢምዎ። ሚኒስትሪ ጉዳያት ወፃኢ ሶርያ ትማል 11 ንሓሰብ ዘውፅኦ መግለፂ እቲ ስጉምቲ ንኣህጉራዊ ሕጊ ዝፃረር ንዲፕሎማስያዊ ዝምድና ሃገሩን ኮሎምብያን ድማ ብሓደጋ ዘእቱ ምዃኑ ጠንቂቕሎ። ኣሜሪካ ኣብ 2019 ንሮራታት ጎላን ከም ላዕላዊ ግዛኣት እስራኤል ኣፍልጦ ምሃባ ዝፍለጥ ኮይኑ ኮሎምብያ ኣብቲ ጉዳይ ተመሳሳሊ ስጉምቲ ከም ዝወሰደት ካልአይቲ ሃገር ኮይና ኣላ። እስራኤል ንሮራታት ጎላን ኣብ 1967 ብውግእ ጎቢጣ ብምሓዝ ኣብ ትሕቲ ቁፅፅራ ድሕሪ ምእታዋ ኣብ 1981 ንምሕደርኡ ዝምልከት ሕጊ ከም ዘተኣታተወት ጸብጻባት የረድኡ። ይኹን እምበር ባይቶ ጸጥታ ወደብ ሕቡራት ሃገራት እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስን ዘይቅቡልን ምዃኑ ብምጥቃስ ክቃወሞ ጸኒሕ ኣሎ። እስራኤል ኣብ ሶርያ ጥራይ ዘይኮነት ኣብ ፍልስጤምን ሊባኖስን እውን ናይ ምስፍሕፋሕ ፖሊስታት ትኽተል ከም ዘላ ዝፍለጥ እዩ። መንግስቲ ታይላንድ መጥቃዕትታት ፎኪስ ብረት ንምግታእ ንፍቓድ ብሕታዊ ዋነት ብረት ከም ዘወንዘፎ ሓቢሩ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ብዝሓለፈ ሰሙን ኣብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ 8 ሰባት ድሕሪ መቕታሎም እዩ። ብዘይካዚ መንግስቲ ታይላንድ ብዘይሕጋዊ መንገዲ ብረት ዝሓዙ ዜጋታት ክረክብዎ ብሕጋዊ መገዲ ዝወነንዎ ድማ ኣብ ህዝባዊ ቦታታት ሒዞምዎ ከይንቀሳቀሱ ኣዚዙ ኣሎ። ታይላንድ ኣብ ዞባ ደቡባዊ ምብራቅ ኤስያ ብብዝሒ ብሕታዊ ዋነት ብረት ኣብ ቀዳማይ ደረጃ ከም ትስራዕ ዝጠቕሱ ጸብጸባት ኣብቲ ሃገር ልዕሊ 10 ሚልዮን ጥብናጁ ኣብ ኢድ ሲቪል ውልቀ ሰባት ከም ዘሎ ይረድኡ። ብሕታዊ ዋነት ብረት ብደረጃ ዓለም ካብ ቀንዲ ጠንቂ መጥቃዕታት ፎኪስ ብረት ምዃኑ ይጥቀስ። መንግስቲ ቤልጅዮም ኣብ ዝቕፅል 10 ዓመታት ኣብ ወታደራዊ ምህዞ ናይ ኣስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። እቲ ካብ መወዳእታ 2026 ክሳብ 2035 ዝትግበር መደብ ወታደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድልዳልን ዘመናዊ ንምግባርን ዝዓለመ ምዃኑ ሚኒስትሪ ምክልኻል ቤልጅዮም ሓቢሩ። ብመሰረቲ መደብ ቤልጅዮም ኣብ ነፍሲ ወከፍ ዓመት ኣስታት 400 ሚልዮን ዶላር ንወታደራዊ ምርምርን ምህዞን ክትስለያ። መንግስቲ ቤልጅዮም ኣብ ዝሓለፈ ወርሒ መጋቢት ንወታደራዊ ወፃኢታት ሃገሩ ናብ ልዕሊ 200ታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዩ። ጀርመን፣ ብሪጣንያ፣ ፖላንድን ሮማንያን ዝርከበን ሓያሎ ሃገራት ኤውሮጳ እውን ወታደራዊ ወፃኢታትን ናይ ምዕባይ ስጉምትታት ክወስዳ ጸኒሕና ኣለዋ። ጸጥታ ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን እናንቆልቆለ ብምምፁ ሃገራት ዞባ ዓቕሚ ምክልኻልን ከደንፍዓ ከም ተገደዳ ጸብጻባት ይጠቕሱ። ኣብ 2025 መጠን ተጠቃምነት ከሰል ብደረጃ ዓለም መጠና ወሰኽ ከም ዝረኣየ ጸብጻባት ኣህጉራዊ ወኪል ፀዓት ሓቢሮም። መጠን ተጠቃምነት ከሰል ብባዶ ነጥቢ 500ታዊት ብምውሳኽ ኣስታት 9 ቢልዮን ቶን ከም ዝበጽሐዮም እቶም ጸብጻባት ዝጠቕሱ። ይኹን እምበር ምስ ምምዕባል ተሓዳስ ፀዓት ጠለባት ከሰል ክሳብ 2030 ብልዕሊ 300ታዊት ክጎድል ከም ዝኽእል ይግምታት ዘሎ። ብከላ ኣየር ንምንካይ ተጠቃምነት ከሰል ክጎድል ክቐርብ ጸንሐ ኣህጉራዊ ፀውዒታት ከምቲ ዝድለ ክትግበር ከም ዘይጸንሐ እዩ ዝጥቀስ። ከሰል ካብ ቀንዲ ጠንቅታት ብከላ ኣየር ምዃኑ ዝፍለጥ እዩ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ኣብ ጸጋታት ኣከባቢ ብውሑስ ኣጠቓቕማ ክዝውተር ሚኒስትሪ መሬት ማይና ኣከባብን ኣዘኻኺሩ። ኣብ ዞባ ጋሽባር ካብ ባህላዊ ውርሻታት ንምስናድ ተራ መንእስያትን ክኢላታትን ክዓዝዝ መተሓሳሰብ ኣቐሪቡ። ኣብ ንዞባ ቁርደት ኣብ ምድምፋዕ ዝምድናታት ዕዮ ዘተኮረ ዝተምህሮ ተዋሂቡ። ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዝቐተለ ሓቢሩ።
ሰሜን ኮርያ ሎሚ 12 ሓሰት ወሳኺ ፈተነ ባለስቲክ ሚሳይል ከም ዘካየደት ገሊጻ። ቬኔዙዌላን እስራኤልን ን17 ዓመታት ተበቲኹ ዝጸንሐ ዲፕሎማስያዊ ዝምድናን ናብ ንቡር ንምምላስ ተሰማሚዐን። ንሰዓት ዝዝተዳለዎ ዜናታት ተዛዚሙሎ ምስተሮፍ መድባትና ንሓደጎኩም ብወገነይ ሰናይ ምሽት።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ
6: ኢትዮጵያ የባሕር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሰል።
7: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ።
8: እዛ በጣም ትልቅ ሃገር እዩ።
7: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፀርን ፅልዋ ኤርትራ ነይርዎ።
9: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
7: ሃፀይ ዮሃንስ ከም ዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋሽ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ።
10: ቀይ ባህር ማለት
7: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ እዩ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
11: የባህራችን ጉዳይ ተዘብቶብን ንኖራለ እንዴ?
7: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቅልለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
12: የኤርትራ ህዝብና ኤርትራ እንደ ሀገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆን።
13: አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው።
7: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመርሶ ኢና።
14: ስለዚ ከዚ ቀደም የሰራትነው ስህተት ናርም
7: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ አሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
15: ውጊያውን ኣስመራ ምፅዋ ከረን አሰብ ንወስድነት
16: በፍጹም ሰሜንን በጦርነት አናሸንፍም። በሰላም በፖለቲካ መፈታት አለበት።
17: በአንድም በሌላ መንገድም ተሸንፈናል።
7: ተሳዒርና፣
18: ተጨፈጨፍ፣
7: ተዳሂኽና
19: ዓሰመቲና ተነባሮ ዝነበረና ዕላማ ፈርመሽኑ ተወልድሓር ይኾነ ማእኸላት እዩ ለዊስና
14: ሓሳብ ቀርቶ ግማሽ መንገዳት ዝደረሰ
7: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ኣይተበፅሐን
3: 67 ተዋገ የት ነው ያለነዋ
7: 60 ዓመታት ተዋጊና ሕጅበ የለና። ዓባይ በጊዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣሎ። እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ትቕይሩ ኣሎ። መራሒ ብልፅግና ብ23 ጥቅምቲ 2023 ኣባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ፅውፅዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኺ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ። ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርፅ ክግበር መምርሒ ኣመሓላሊፉ። እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልፆ ናይ ሰብ ረብሓ ጉጅልኣ ጠቕዓቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳኣዮ ኣይረዳኣዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ ካብታ ዕለትቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰርፊ ብልፅግናን መሰልቱን ተደጒሉ ከም ዝፀንሐ እሳተ ጎሞራ ተፈጅሮም ባሕሪ ዝብል ክተት ኣውጆም ሰብ ሞያ ሕጊ ታሪክ ፖለቲከኛታት ወተሃደራውያን ኣዘዝቲ ኣመሓደርቲ ጋዜጠኛታት ስነ ጥበባውያን መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ፅውፅዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይረአን ኣሎ
8: የባህር በር ስንል
10: የባህር በርን
20: ኢትዮጵያ ከበር ያስፈልጋታል ባህር በር ካላቸው
21: ኢትዮጵያ የባህር በር ያስፈልጋታል
22: የቀይ ባህር በር ጉዳይ
23: የባህር በር
7: እቶም ትማሊብ ናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተፀቂጦም ብኽቱር ፅልኢ ህዝብን ናፅነትን ኤርትራ ዝኸሓኑ ኣስናኖም ክሕርቅሙን ክቕዝሙን ዝፀንሑ ሕሙማት ነዛ ብመራሒ ብልፅግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ዝተቐብርሉ ጎዳጉዲ ወፂኦም ኣሎና ክብሉ ይረአዩ ኣለዉ በዚ ድማ ኢና ዕየት ዓበይቲ ኣባጊዓ ሒዛ ትጠፍእ ክንብል ዝመረፅና መበገስ ናይ ዝኩሉ ተላዒሉ ዘሎ ዶሮና ዝኾነ መራሒ ብልፅግና ንዘይብሱልነቱ ዝገልፅ ካብ ዝቐረቦም መድረ ክንጅምር
24: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ ዊዝደም ነው ታሪክን ኣነሱ ኔቸር የሰጠችሁን መንሳት ኣይቻልም ኣሉ
7: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ ታሪክ ዘኪሮም ልቦና እዩ ተፈጥሮ ዝዓደለና ክሕደጋ ይከኣልን እዩ እዚ ብልሂቃን ስርዓት ብልፅግና ብዛዕባ ቀይሕ ባሕሪ ከምዝባ ከምቲ ኢሉ እናተባሃለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ ንቀይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል ርእዎ እውን ኣይፈልጥን ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ ስነ ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣበጋዛት ውግእን ተመቓቂላ እትመሓደር ፋሕ ዝበለት ዳኣ እምበር ብባህሊ ቋንቋ ስነ ልቦና ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን ኣሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ን7ተ ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገፀን እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጠርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባት ንሕጂ ኤርትራ እዩ ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብ ዘዘመነ ስልጣኖም ንእታው ኣፅዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝፅሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ 1855 ሃፀይ ቴድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 1876 ሃፀይ ምኒሊክ ናብ ንጉስ እምበርቶ ናይ ጥልያን ከምኡ እውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒሊክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕሉ ጫሌን ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት ምርትዖታት እዮም ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዛእን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልፅግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪክ ናበዮም ክቐብርዎ ደልዮም ህዝባዊ ግንባር ኣብ ታሪኹ መምስ ነፈሰ ንፋስ ምሁታት ኣይኣመሉን ንኹሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግስትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልጽግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪጹ ኣሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልጽግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ኩሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ጽላለ ዘድሃበ መግለጺታት መደረታትን ፍኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም ምጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስፍሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪክ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪክ ዝጣሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረ

0: እታቶም ድማ መግለጽን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
1: በንጉሱ ግዜ እንደምታዩት ቀይ ባህር ጋር ሆኖ ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም።
0: ከምዚ ትርእዎ ንጉስ ኣብ ቀይሕ ባሕር እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብል ኣይንኽእልን ኢና። ከመይ መፅኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃንሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
1: የኢትዮጵያ ታሪክ ኣለ ልትለኝ ኣትስም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በኣሉላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር ኣለ ማለት ነው።
0: ብርግጽ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪክ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሄረናራን ኩነማን ምድረስ ዓፋር ሳሆ ዖናን በሲግድጋን ዓዲ ብርሂም ኦመሓጀር ጾሮና ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪክ የብሎምን። ሃፀይ ሃይለ ስላሴ ብኹር እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፈደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግጽን ን30 ዓመታት ክገዝእን ዝኽኣሉ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዓጺጾም ብመልክዕ ዘይፍትሓዊ ፈደሬሽን ኤርትራ ምስ ኢትዮጵያ ከም እትሓብር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ፣ ብዓብዩ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪቲ ጎበጣ ብ1955-56 ዝተመስረተ ሓይሊ ባዕሪ ኢትዮጵያ ኣባፅዕ ዝተለዓለ ስእሊ እዩ። ብኸመይ መጺኡ ብኸመይ ከይዱ ንዝተባሃለ ድማ ብጎነፅ መጺኡ ብጎነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ጠንቂ ውድቀቱ ከም ዝኾነ ታሪክ የዘኻኽረና።
2: እንደሆነ ብዙ ጊዜ ያው የኤርትራ ጉዳይ እዛም ተወልጅ ስላደኩ ስለማቀቡ ዝም ለበችለተኝነት እንደዚህ የፈለክ የምትረማመድበት ኣደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቕኢልካ ብሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰብ ኣይፈልጦን እዩ። ንእሽቶ ሃገር እያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ጽልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕጽልን ከቋርፅን ጽልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ ብኸምዚ ዝጸላሎ እዩ።
2: 5-6 መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው።
3: በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት ነው።
0: ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያን ኣብ ስልጣን ምምፃእን ምኻድን ምውዳቕን ምትንስአን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፀይ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋፅኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብይ ግደ ተፃዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብይ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንልዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
3: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ሶ ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
0: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ጽልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንጸላልዩሎ
3: ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ።
0: እዚ ዝዛረብ ዘሎ ኣገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተጸቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ዝሓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
1: ኣዶሊስ ሰምታችሁ ይመስል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ እሱንም እንደ ኦፕሽን ማየት ይቻላል።
0: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ እዩ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ ብላዕ ከይበልዎ ፅቡሕሎ ይበለ ይብሉ ቦታትና። መን ምስ ቀረበሎም ዳኣዮም ፅቡሕልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማርፁ ኣብ ውሽጥና ኣትዮም ኣዱሊስ ባፅዕዶ ዓሰብ ምባል ከ በየን ዘፅረይዎ ድፍረት እዩ። ኣብተ ናብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማእታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቅ ጌርካ ምዝኽኻር ኣገዳሲ እዩ።
4: ኣራ ዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
5: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ኣባሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን።
1: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚህ ሕጂ ዘሎ ስምዒታት ክንረሓሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ፣ ሓደ ህዝቢ እዩ። ምግብና እንጌራ ብፀብሒ እዩ፣ ደርፍታትና ሓደ እዩ፣ ኩሉ ነገር ሓደ እዩ።
1: በቀላሉ መመለስ ይቻላል። እዩ
0: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪኽ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ከዋሃድ ኣይከኣለን። ብቀቢላ፣ ብሄር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
6: ቅድሚ ሕጂ እውን እኮ ነጊርናዮም ነርና ኢና። ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና፣ ንስኻትኩም ጎንደር፣ ጎጃም፣ ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ፀሊም ዝርባኹም እንተ ንሕና መረምላይ ዝዓድና ጋሽ ባርካ ዓንሰባ ፃዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ስመራ ፃዕዳ ኢና። ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና። ኣይትቀንዘው ይትሰንዘው ኢልናዮም ነርና ኮ ኢና ይብላ ኣለኹ።
1: ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም አቀፍ ልምምድ ነው።
0: እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
1: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቨንቴክ ኣለ ዓለም ላይ።
7: አጉል ህልም ነው ይሄ፣ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል።
0: አጉል ሕልም እዩ። ቀደም በዓል አላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትን ሃቡና ክብሉ እንዳኣንበር መሬትንኩም ዝብል መንግስቲ ክመፅ

0: ዝመለስ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ
1: ተስፋ ኣድርጎ ለብሔራዊ ችግር እንዳ እንደ ኣማራጭ ኣድርጎ ማውራት ኣጠቃላይ ችግሩን በጣም ብወረደ ደረጃ መመልከት ማለት እዩ።
0: መራሒ ብልፅግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
2: እኔ ኣሁን ኣቅም የለኝም፣ ልጆቼ ይሰሩታል።
0: ኣነ ሕጂ

0: ድሕሪ ድማ እታ ንኩሉ ኢትዮጵያዊ ክትጠብረላ ትኽእል እያ ዝብልዋ መረሳ ሰኒትን መላዓዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘት ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለ ስላሴ ቀይ ባህርኛ ነው ቀይሕ ባሕርናትና እዩ። ስርዓት ደርግ ቀይ ባህራችን በደማችን፣ ቀይሕ ባሕርና ብደምና፣ ኤርትራ ኣትሸጥም ኣትለወጥም፣ ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
1: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘሎ እውን ሓደ ኣብ ዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
0: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆረ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደይሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባ እናበልዐት ሎሚ ዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስስዑን ገባትን ባህርያቱ ከስፋሕፍሕን ንዞባና ናብ ዓዶ ኩናት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ 10 ዕየት ተኸቲሎም ብናይ ሓሶት ትርኻታትን መግለፂታትን ህዝቦም ኣብ ምድንጋር ተፀሚዶም ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህሉ ኩነታት እዛ ብብልፅግና እትመሓዘር ዘለና ናይ ዘመንና ኢትዮጵያ ከም ብዘይ ምኽደን ናብ መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ፅውፅዋይ ሓደ ብሓደ ንርአ።
2: ኢትዮጵያ ከጥንቲ ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚ አለፍ ሲልም
0: ኢትዮጵያ ካብ ጥንቲ ጀሚራ ተጠቃሚት መስመር ቀይሕ ባህር ከም ዝነበረት ዝሕብር መረዳእታታት ኣሎ። ብተወሳኺ ካብ ጥንቲ ምንቅስቃስ መራኸብ ንግዲ ኢትዮጵያ ኣብ ቀይሕ ባህር ጣይ ዝተሓፀረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ ብህንዳዊ ውቅያኖስ ብመስመር ብመራኸብ ይነግዱ ከም ዝነበሩ ታሪክ ነገረና። ሪቻርድ ፓንክርስት ዝተፈላለዩ ፀሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ፣ በርበራ፣ ሞቃዲሾ፣ ጥሪት፣ ቡን፣ ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ፣ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኸላ መራኽቢ ውግእን ንግድን ከም ዝነበረኣ ይነግር።
2: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
3: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
0: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረሮና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
4: ኢትዮጵያ ዝነበረ 4000 ዘመናት ከኣክሱም ስልጣኔ ጀምሮ
0: ኢትዮጵያ ካብ ስልጣኔ ኣክሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
5: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
0: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
6: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
0: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ
6: መሸጋገር ኣለበት ማለት እዩ።
7: በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር
0: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይነግድን ካብቲ ባሕሪ ከም ዘይንጥቀምን ገይሮምን ኣለዉ
7: ኣድርገውናል።
8: እኔ የህግ ምሁር ኣለለዉ ግን በዓለም ላይ ያለ ከማያቸው
0: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ

0: ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ? ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድምንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን፣ ባሕሪ ይኹን ወደብ ናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ።
1: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳለው ካልክ ሓይለኛ ከሆንክ መውሰድ ትችላለ።
2: ኃይሉ የተቋቋመው እንግዲህ በ1948 ዓ ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
0: ሓይሊ ባሕሪ ዝተመስረተሉ ብ1948 ዓ ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሉስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሉስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ እውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብጥታትን መርትዖታትን የብሉን። ካብ ፅፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቆጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
3: ኣፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባሕረ ነጋሽ የተባለው ቀይ ባሕርና ዳርቻው
0: ኣፄ ዮሐንስ ከም ዝሓሰብዎ ኸይሰለጦም ኢጣልያውያን ብምስፍሕፍሖም ባሕረ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ሃፀይ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ። ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልዩን እዮም። ቡን በዕላት ድበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብሪህታት ሂቡ። ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ ሻብዓይ ክፍለ ዘመን ምስ ምእታዊ ፐርሻውያንን ዓራብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ገማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣድሉስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሻውያንን ዓረብን ተደፊኡ ሓንሳብ ንደቡብ ምሳን ቈልቈለ ዳግማይ ናብ ገማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ብሻምናይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቈላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቈላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ ኦቶማን ቱርኪ፣ ምዕራባዊ ቈላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪኽ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንጹር ኣይገልጹን። ከም ኣገላልጾም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም የፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ጸኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ይነበሮን። ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓዝ ዘመን እዩ ነይርዎም? ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ነይራ ድያ? ካብ መዓዝ ዘመን ኢትዮጵያ ዝብል ስያመ ዝተዋህባ? እዚ ኩሉ ሃብትን

0: ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሕ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነመን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከብ ኣይኮነን። ሓቀኛ ታሪክ ኢትዮጵያውያን ንቕይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ። ንዝተወሰነ ዓመታት ንቕይሕ ባሕሪ ተቆጻጺሮም ከም ዝነበሩ ናይ ቀረባ ታሪክ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘን ዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪጹ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን እቲ ሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፀሓናያን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብየትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመጽዋትነትን ልማኖን ኣይተገላገለን።
1: ዓሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መጥመንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር፣ መዕረፊ መራኽብ ውግእ፣ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ጊዜ ሕቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻ ግን የለን።
2: ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢናኣቲና። ሰበ ስልጣንን ልሂቃንን ብልጽግና ኩሉ መጎትኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪክ ይብጻሓና ይክብሉ ጸኒሖም ካልኦት እንተ ተቈጻጺሮሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስ ዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ደቡብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስ ደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
3: ኤርትራ ኢዝ ኖት ፎር ሴይል Eritrea is not for sale, not for Iran, not for Israel, not for the United States, for nobody.
4: አሁን ብርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር ኮነ ነው።
0: በለገስቲ ብረድኤት ዝወር ፖሊሲ ዘለን ሀገር ኮይና ቀለተ ጽበ ህዝብ ሒስካ እንደገና ናብ ኩናት
4: እርጥባን እየጠበቀ የሚኖር ህዝብ ይዘ እንደገና ሌላ ግጭት
0: ንታሪክ ብዝጥዕመው መንገዲ ምጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድርሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህብትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትጽውጽዋ ይቕጽል።
5: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህረ ነጃሽ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙ ንባዕሉ ባሕሪ ነጋሽ እዩ ዝበሃል፣ ብጥንቲ ዝፍለጠሉ። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት
5: ነገራቶች ኣንዷ ነበረች ኣኽሱም።
0: ኣብዚ ድማ ማይ ዘይጣዕመ ታሪክ እንሆ። ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል ዝነበረ ይብለ

0: ናሎ ፕሮፌሰር ኣደም ከማል ባሕሪ ነጋሽ ድማ ኣብ ኣኽሱም ዝነበረ ስልጣኒ ከም ዝኾነ ገሊጹ። ነዚ ዝንቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕሪ ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕሪ ነጋሲ ማለት ኣብ መሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባጽዒ ዝዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ደኣ እምበር ናይ ኣኽሱም ስልጣነ ኣይነበረን ኣይኮነን።
1: የኣሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህረ ልሃበሻ ብሎ ነው አረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕሪ ልሓበሽ ኢሎም እዮም ኣዕራብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጻሕፍቶም ቀይሕ ባሕሪ ኣይብልዎን እዮም፣ ባሕሪ ልሓበሽ ኢሎም እዮም ዝፅውዕዎ። እቲ በሽሓት ኪሎ ሜትራት ዝቝፀር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነድሪ ዘልዕልዎ ዘለዉ።
1: ያ ሁሉ ነው ያጠነ ወይ የምል ነው በቁጭት የምነሳው። ለዚ ነው
2: ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ
0: ቀይሕ ባሕሪ ጥራይ ኣይኮነን። ንኣትላንቲክ ውቅያኖስ እውን ካብ ኣፍሪቃ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም። ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ። ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቀይሕ ባሕሪ ባሕሪ ነጋሽ ባሕሪ ልሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ።

0: ሓያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ብራቮታት እምበርከ ስሎሚ ካብዚ ንትርብል ክትከዱ ስለ ዝኾንኩም ንዅሎም ስድራ ቤትኩምን ኣንስትኹምን ተፋኒኹምሞ ንትመፁ ሱቢቶ።
1: እሺ ጐይታ።
0: ወዲ ኣለኹ እንዲያሙ።
2: ኣይ ረአ ይበሉ ካብታን ፈራሕናያ ከይወፃና ተበጎሲ ኢሎምና ንኺደታ
3: ንኺድ እምበር እንታይ ዳ ክንገብር ኣብ ምንታይ ኣድያና ዳ ክንኣቱ
4: ንኺድ እምበር ካብዚኦም ዳ ፍትሒ ተረኺቦ ንኺድ
2: ንኺድ ወ

0: እዋእ! እዞም ሰብኣይ ደኣኒ ከምዚ ኢሎም ጠፊኦም ትማለ በቕት ትማለ ምስከሉስ ድሓ ይብሉ ገለ ይብሉ እዋይ ኣነ ጉዳእ
1: ማካ ድሓ እንደቐኒኺ
0: ኣልሓምዲላህ ድሓ ንዲኹም ደኣኒ ከምዚኢልኩም ጠፊኹም ቀኒኹም
1: ክላእ ናይ ድሓንን ዘይድሓንን ገዲፍ ክግዳ ተበጎሱ እንዶ ኢሎም ናይ ኣለዉ
0: ናበይ
1: ንትርቡሊ
0: ትርቡሊ እዋ ኣነ ተሓሳረይ እንታ ክንደይ ከፊል ኣይትጉብሮም
1: ድሓን ማካ ንዑ መኸፈሊ ኮፈሊ ዝደይተርፍ ጉዳይ እዩ
0: ሕራይ
1: ማካ ኣይትሕመቕ እጆኹ ኣነ ኸይደ ሸሪናካ ድሓን ወዓሊ ማካ ድሓን ወዓሊ ኣነ ኸይደ ሸሪናየ ድሓን ወዓል ማማየ ድሓን ወዓል ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ ማካ ኣይትሕመቒ ኣይትሕመቒ እቲ ግራት ንኺዳነ ዓርከይ ሕረሰላ ኽብለ ንዕኡ ንመሰለስ ንዋላ ንፍርቂ ተይብኪ ጽቡቕ እንተደይ ኮይኑ ኸኣኒ ዋላ ንብላዕ ሃብዮ ከይደ
0: እምበኣር ከይድኩም ድሓን በሉ ብድሓን ከይድኩም ብድሓን ተመለሱ ረብኻ ምሳኹም እዩ ምሳኹም ኢኹም
1: ኣሚን
0: እዋይ እዚኦም ዝክረግሙ
2: ባሻይ ከመይ ውዕልካ
3: እግዚኣብሄር መስገን
2: ድሓ እንዶ ውዕልካ
3: መስገኖ
2: እዞም ስድራ ተፋኒኻ እዮም ዶ መፅኻ
3: ተፋኒየ እዮም ወ ኣበይ ዳ ክንኣቱ
2: እዋ ኣነኻ ተፋኒየ እዮም እየ መፅሕ ሽምባ ሽንካሓ ኣብዚ ክንራኸብ ኢና ሓሲብና ነርና ግን ጠፊእና ደንጉና ድሓቀ
3: ደንጉና ጥራይ ወረኻ ቕስለና እዩ
1: ወይ ኣነ ኣሕዋተይ ኣይ ከመይ ካሓዲርኩም
2: ድሓ ንዲ ሓዲርካ ከመይ ሓዲርካ
1: ደንጉዮኩም ዶታ
2: ደንጉኻና ጥራሕ እዩ ወረ እንታይ ኢኻ ኹንካ
1: እንታይ ኮይነ ዶይከውን እቲ ምፍልላይ ደቂዕመናታ ተዳናፊቐ
3: ተዳፋኒቕካ ዳ ንሕና ግዳ ሓቦጭቦጭቦጭቦጭ ኢልና ኣሎ ተዳናፊቕና ኩላና
2: እዎ ወርኻብኡ ዝኸፍእ ኸይመፃና ኸሎ ቀልጢሕና ንኺድ
3: ንኺድ ሕረ
0: እዋይ ዝምፍልላይ ክሓስም እወይ ፅምዋ ክሓስም
4: ሓደርክን ማካ ከመይ ኢልክን ሓዲርክን
0: ኣልሓምዲላህ ደሃበየ ድሓን ዲ ሓዲርክን
4: መስገን መስገን ደሓንየ ኣትን ማካ ሓፍተይ እቲ መሃያና ዳ እንታይ ድኣ ወሪድዎም እየ ጓለይ ትቲ እንታይ ድብልዎ እቲ ባልያ መዓስ ዝኣሎም ዝሰዱልና ደቀይ
0: ንድዕሎ እንታይ ከ ፈሊጠ ልክናኒ
5: ኣሰላሙ ዓለይኩም ኣንስቲ ከመይ ውዒልክን
0: ኣልሓምዲላህ ሓበ ሓጅ
5: ንሓን ዘለኹም
0: እቶም ርሕቡ
5: ረሓብ ርከብ ረሓብ ርከብ ባልያ መፅኢክን ኣሎ ባልያ ባልያ ካይ ደንጎይኽን በፅሒፈት ክዳ ኣይቲ ደንጉያ ድሓን ዋዕላ
0: ሕረ ኣበሓጅ ድሓን ዋዕሉ
4: ኣትን ማካ ሓፍተይ እግዚኣብሄር ዶ ሰሚዕና ኮይኑ ድኣ ጓለ ዋይ ብሩኽ መዓልቲ በላ ንዓናይ ንኺድ ንዓናይ
0: ሰይ ኣይ ብርክት እንዲኽን ኣንት ንድሃብ ሓፍተይ ንዓናይ በላ
4: መካ በላ ሕጂ ኣብ ከተማ ምስ ኣተና ሕልፈት እቲ ናብ ለንድን ደለዋ ጥንቅቕ በላ ይኽን
0: ኣጆኹን ነዛ ነፀላኸን ሒዘ ደድሕሪኽን ዘይከይድ
6: እንታይ ፀጎሚ እዩ እዚ ኩሉ ሰብ ልኢኽና ኣለንሲ እንተኮይነን እዚአን ጠፊአን
0: ንሓንኩም ጎይታይ
6: መስገን ድሓ እንደ ውዒልክል ብውፅጋዕ ፅጋዕ በላ ንዕዝከ ስኺ መን ሽምኪ
0: ማካ
6: ማካ ማካ ማካ ማካ ኤኮ ማካ መሓመድ
0: ኣብት
6: መን ሽሙ ሰብኣይኪ
0: እዋይ ጉድመፂኒ እዋይ እንታይ ኣንቲ ክብል ኣቱን ጎይታይ እዚ ደፍተርኩም እሞ ገንፅልዎ ኣስማት ክፅውዑ ከለኹም ኣፍታ ስሙ ምስ በትሓዙ ንስ ይኽብለኩ
6: ኣቲ ክንደይ ኣብዚ ዘለዉ ዚ ደብተር ዘለዉ ኢልካ ክፅውዓልኪ ደሊኺ ንዕስካ ክልትፍና በጃኽለኪ
0: እወይ እንታይ እየ ድብሎ ኣንተ እንታይ ደኣ ክገብር ንዕኡ ትፈልጥዎ እንዲኹም እዚ ቆልዓ ትሪእዎ ደለኹም ቅምጥ ኢሉ ነቡዩ ዝመስል

0: ኣቲ ክንደይ ክንደይ ክንደይ ክንደይ ክንደይ ነዚ ድመስሉ ኣለውና ንዕስ ከበይ ጃቂልናኪ
1: እዋይ ጉድረኪ ኣንቲ እንዳሃበየ እንታይ ለና ክንገብር
2: ኣቲ ንማካ ሓፍተይ እሞ ባዕለይ ዶ ክነግሮም
1: እዋይ እቲ ፍታሕስ ኩሉ ግዜ ካባኸን እንዲ ዝርከብ ንዕነ በላ ንገሮም
2: ጎይታይ ሽምባን ሽንካሓ እዮም ድቦካ
0: እንታይ ዳኣ ከምኡ ደይ ትብላ
2: ኦ ሽም ሰብኣይካ እምበር ዘይስመ ኮይኑ እወን
0: ክላኽላኽላ ኣብዚኣ ጥራይ ፍርሚ ኖ ዶ ትሬ ኳትሮ ፍኒታ ንዕ በዓል ትሪጋ መን ሽም ሰብኣይኪ
2: እዋይ ወይ ለከ ጉድረኺብና ንዕነ በላ ከምታድ ነገርኩል ክንገራለይ
0: እንታ ቐልጥፋና ኣዶ
1: ሕራይ ኣንቱም ጎይታይ ሸቃ ገረዝግሄር እዮም ዝብሃሉ
0: ኣትታይ ዳኣ ከምኡ ደይ ትብል
1: ኣትስማእቶም እምበር ዘይስመ ኮይኑና
0: ንዕነ ንዕነ ንዒ ቕልጥፊ ኣብዚኣ ፈርሚ እንኪ ኖ ደ ትሬ ኳትሮ ቺንከ ኒት ድሕሪ ሎሚ ኣስማቶም ኣብ ወረቐት ፅሒፍ ክንኦት መጻ ተዘየለ ክምለስ እዩ ድመስግን
1: ወለከት ጉድና ኣንተ እንታይ ዝበለ ፈኽራድ ኣሉ እዙ
2: ስቁ በበላ ብኣምኾ ታሰይቲ ኺዳነ ሽም ኣቦኣን ሽም ሰብኣያን ሓደ እንድዩ በለ ንዒ ሽም ሰብኣይ ክንገሪ ተልዋ ኣይፋለይ ላኸም ቀደማ ክርትም ተብለ ንምስ በለት ወዮ መሃያ ተመሊሹ ተመሊሹ ይረኸበቶን
1: እዎ በላ ካብ ሰሩ ማዕቶ የውፃና ንዓናይ በላ ድሃበየ ንዓናይ ደኣኒ
2: ግር ንዓናይ በላ ሕረ
3: ኣይ ስምዑ ስክታ ኣብቲ ዓድና መቸም ኣብ መኸወሉ ዘይብሉ ቦታ ክሸይን ማለት ነውሪ እዩ ዝነበረ ኣብዝን ከዓ ኣብ መኸወሉ ዘይብሉ ቀላጥ ቦታ ሽን ውዒልና መፂና ፅቡቕ ዶ
4: ክላኽላኻ እስኻ በራሕ እንተ ደኣ ኮይኑ ዓዶም ደኣ ኣምታይ ክሸይን ደሊኻ ኣይነገርብ ደለዎሚ ስምዑ ነግደ ከምዚ ኣነ ንሰበይተይ ዝናፍቓ ዶ ነንስትኹም ትናፍቕዎን ኣለኹም
5: ወይለይ ብሕልፊ ኣነ ናይታ ክመፁ ከለኹ ደቑኖነ ኩላ ግዲ ኮይኑሲ ለይትን ቀትርን እየ ድዝክራ
6: ኣይ እምበኣር ክትብጎስ ከለኻ ኸ ኣቕነኒ ኸለኻ ደይተስምዓና ዳ ወዘይ
5: ከስማዓኩም በሉ ተቐበሉኒ ኣነ ኸይደ ሸሪናካ ድሓን ዓሊ ማካ ድሓን ዓሊ
7: ኣነ ኸይደ ሸሪናካ ድሓን ዓሊ ማካ ድሓን ዓሊ
5: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
7: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
5: ኣነ ኸይደ ሸሪናካ ትቖነንዮ ማካ ትቖነንዮ
7: ኣነ ኸይደ ሸሪናካ ትቖነንዮ ማካ ትቖነንዮ
5: እልክዋ ንብለኩም ሃያበሉ ናትኩም ከኣስከ
6: በላ ንኻ ኸስማዓኩም
4: ሓስኩም ስማዓናበ
6: መቸም ታ ሰበይተይ ቁኖ ንድያ ትፈቱ መንስያት ትርኢ ትህነን ከም ኣይርእኹም ሕጂ ኣነ ኸዓ ክደርፈላ የበለ ስምዑኒ
4: ሃይበሎ ስማዓ ንሓረ
6: ጓልቦይ ቀሺ ዘራትን ፍቶ ክዶ መረፅ ለተ ሃይማኖት
7: ጓልቦይ ቀሺ ዘራትን ፍቶ ክዶ መረፅ ለተ ሃይማኖት
6: ጓልቦይ ቀሺ ዘራትን ፍቶ ክዶ መረፅ ለተ ሃይማኖት
7: ጓልቦይ ቀሺ ዘራትን ፍቶ ክዶ መረፅ ለተ ሃይማኖት
4: በላ ና ክስምዓኩም እየ ሃስምዑኒ
6: ሕራይ ኣስማዓና
4: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኽዮ ሸህ
7: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኽዮ ሸህ
4: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኽዮ ሸህ
7: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኸያሻሄ
4: ጓልዶ በሳይ ጓልዶ በሳይ
7: ጓልዲ በሳይ
4: ሶብየለን ንዕናይ ምሳይ
2: ወዳዕትኸ ታ ፈፂምልና እምበር
6: ረአ ይበሉ ከምዛ ጥን ክብሉና ዝፀንሑ ካብታ ጥዕም ትዕላልና ክኸሊፎምና ክሉፍ በሉ
5: ክላ ባዕሎም ይፍለጡ ንግበር ነግዳእ
4: ጓልዶ በሳይ ጓልዶ በሳይ
7: ጓልዲ በሳይ

0: ጓልዶበሳይ ጓልዶበሳይ
1: ጓልዶበሳይ
0: ሰብ የለን ንዕናይ ምሳይ
1: ሰብ የለን ንዕናይ ምሳይ
0: ሰብ የለን ንዕናይ ምሳይ
1: ሰብ የለን ንዕናይ ምሳይ

0: ሰማይ ሰማይ ትኸይድ ከም ግመል ኣብቲ ርሑቕ ኣብቲ ማዕዶ ዘለኸ ለለኸ መዓልካ ሽሙ ዘይስመ ለለኸ መዓልካ ሽሙ ዘይስመ
1: መካ መካ የሰምዓክን እንድየ ደለኹ ትቕዝማ ደለኽን ትጥዕማ ደሓንደውዒልክን
0: ደሓንደውዒልክን ዳሃበየ ኣትነብቖት እንዲበዚሕና እንታይ ምክንገብር ናፊቕና
1: ናፍቖት ዳኣ ንኩልና ናፍቖትዎ በዚሕና
2: ዓቐብ ኮይኑ ይተረኩም ዶኾነ ፀሓይ ኮይኑ ይመረኩም ዶኾነ ለለየምንታኹም ሰግለለ ደድኹም ለለየምንታኹም ሰግለለ ደድኹም
3: መዓልክን ዝገትን
4: እውይ እንትን ንመንእ ዝርኢ ዘለኹ
1: ኣተን እዚኦም ዛባሻይ እንድዮም ግዲ
3: ኣነ ባሻይ ወቲ በይኑ ዝመፅእ ባሻይ ቁርሱስ
4: ኣቶም ባሻይ በይኑኹም ዝኽብ ዳኣ መፂኹም ይሕዋትኩም ከዳ ኣበይ ገዲፍኩሞም
3: ይሕዋተይ ዶ ይሕዋተይ ዳ ብቆደም እውን ዓስከር ጣልያን ምስ ኮንካ ዓድኻ ገዲፍካ ብ ዓድኻ ምስከድካ እንታይ ዳ ደሊኽን ተሪቦም እዮም
5: መይታብ እዮም ካ
4: እወይ
1: እወይ እወይ እወይ እወይ
3: እስካ ሓንሳ ሱቕ በላ ህወት እዛ በዓልቲ እንዳይ ደኣ ኣበይ ከይዳ
1: ኣቶም ባሻይ በዓልቲ እንዳኹም ደኣ ብድሕሪኹም ኣይጠዓመኒ ናፍቐት ወሲኽን ሓሚመን ከዓ ነይረ ንሰን ከዓ ዓሪፈን ሰብ ንበፅሑ በፂሑኩም
3: እወ ኣነ ሓፍተይ መወዳእቲ እሱ እምበኣር እዚ ኮይኑ ዕጫና
2: ከንፈረንካ ጥልያን ፃዕዳ ስኒየ ፈላላይና ክፉ መጋቡር ዘርእመርገም ሰብና ዝወደ
3: ዘርእመርገም ሰብና ድወደ ሰብና ድወደ
2: ከንፈረንካ ጥልያን ፃዕዳ ስኒየ
3: ልያን ፃዕዳ ስኒየ
2: ፈላላይና ክፉ መጋቡር ዘርእመርገም ሰብና ዝወደ
3: ተካል
2: ግብሩ ሰብና ዝወደ ሰብና ዝወደ

0: ይግባእ እንታይ ትዛረብ ኣለካ ወተ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬል ንበዓል ንዕለኪ መናልና ትማለ በቃ ገለመለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።
1: ስርሒት ዓሰም ምርብራብ ግንባር በይሉል
2: ኣብ በይሉል ሕጂ ዕለ 6ዱሽ ና በይሉል እቲና ንሕና ክልቲኡ ተክልቲ ሓይልታት ቅድሚት ነይሩ ሕጂ ኣብቲ ፀግዕቲ ምስ በፅሓና ንላዓሊ ገፅና ዘይብና ሩዋሩዋ ገና ዘይብና ፍርቲ ድባ ስለ ዝነበራ ደብዳብ ድማ ብላዕሊ ካብቲ ኩጀታት ብታሕትኻ ካብ ባሕሪ ድብደብ ነሩ ሕጂ ከም መስቀላዊ በዚ ነፀካ እዚ በዚ ሃርም ነይሩ ሕጂ ምሸት ገለገለ ካብቲ ዘይርስዖ ኩላትና ኣብታ ላዕሊ ዝፀጊዕና ሕጂ ደንደስ ሩባ ነሮ ብዚ ደንደስ ኢና ዝፀጊዕና ርና ሕጂ ኣነ ወዲ መሓመድ ቃሕታይ ብርሃነ ወዲ ኮረል ኣብዚ ደቂስና ከምዚ ኮፍ ኢና ርና ሕጂ ቃሕታይ ብርሃነ ኢኻ ሰ እዛ ፋሉስ ናባና ቀኒዓ ኢሉ ትኩስ ኮላ ናብቲ ገፅ ከይድ ነር ንፅኢል ኣብዛ ተቃንዕ ዓሊባ ኣነሳኣነ ጠላደንሽሃሊማት ሓንቲ ኮይና ካብ ውረድ ውሩድ ተባሂልና ሕጂ ምሸት ብባሕሪ ምዚ ትኩስ ስለ ነረካ እንታይ ገርና ቲሰብ ኣብቲ ፅግዕና እዚ ሩዋ ኣብዚ ዝፅጋዕ ከም ዘሎ ገርና ደቂስና እዩ ንሕና ከምዛ ዝብለካ ኣብዚ ደቂስና ኣነ ወዲ መሓመድ ኣብና ወዲ ኮረና ዝበካሎ ብሂወቱ ንዓና ስሒቡ ስሒቡ ንታሕቲ ናብቲ ሩባ ውሪድና መሰሓባና ውረድና ወሪድና ኣብ ፅግዒ ደቂስና እዛ ጓይታ ናይ እሱ ሃይለስላሴ ሃይለ ጎደይቲ ዝበሃል ኣብቲ ስግር ነይራ ለይቲ ንሕና ምስ ደቀስና ከይርኣናያ ኣብዚ ዝባን ዝበካ ኣብዚ ደይባ ሕጂ ሙሉ ለይቲ ዝፋኑ ኣብዚ ክሃርም ሓዲሩ ገሊኡ ሰግር ገሊኡ ኣብዚ ኣብ መጠርሻ ሰዓት ሓደ መስኮናት ሰለስተ ቡምባ ንድሕሪ ሲሕዎ ልክ ኣብታጋንታ ዓለያ እዞም ዮሴፍ ዝበሃል ቆልዓ ዮሴፍ ገብረኣብ ተራሂቱ ኣብ ገረብ ሰቂሉ በዓል ጎደይቲ ሓፍ ክብልዮ መሰለ ስለዝበል እዚ ትዳትኦም ኩሉ የለን ዝቆራሪፁ ድሕርያ ዋላ ሓንቲ ቡምባ ኣይተኮሰት ኣብኣ ክልቲዮም ሶም ሰዮምና ኣፈወርቅን ኒለትን ሕሪትን ተወጊኦምና
3: እዛ ጋንታ ናብ ማይ ክንተትኢና ናብኣ ንኸይድ በዓል መሓሙድ ወዲ መሓመድ ናይ ምሸት ነይሩ ካብዛ ቦታ ውሩድ በሉ ኢሎምና ሕልፍ ኢሎም ሩባሩባ ይኮኑ ንሕና ንስማዓዮም ዶ ማይ ሰቲና ገለመታት ኣብኣ ንድቅስ ኣብኣ ምስ ደቀስና ብባሕሪ ይትኮስ ልክ ኣብ ማእኸል እዛ ጋንታና ሰለስተ ቡምባ ዶዶ ኢልኣቶ ከምቲ ዝኣተወና ኩላና ክንፅዋ ይግበና እዚ ጎደይቲ መራሓ ጋንታና የሴፍ ገብራይ ምልክት ኣብዚኣ ክልተ ዋልድ ከዓ ሳልሳይ ወዲ ይውግአና ሓንቲ ሕሪትላ ኣብዚኣ
4: ውረዱ ውረዱ ብዝገሊ ኢሎምና ንፈልጣ መሳሕ ክንምሳሕ ማለት እዩ ተማም ሽኮር ወሪድና ብኣ በፅቢፅና ኣብኣ ተማ ሽኮር ምስተተና ካልእ መግቢ የለን ኣይነበረን ግርሲኒ ገለ ከምዝበልዎ ዳዓሰወ ገለ መለ እዩ መግቢ ይነበረን ትረኸብቲ ሰኣን ወይ ፀባ ተረኺብካ ወይ ከዓ ተማ ሽኮር እያ ንዓብፅብፅ ኣቢልና ምስተተና ኣብኣ መስያ ኣብኣ እንዳዕለልና መስያስ ዘጋጠመ ኩናት ከምዝሪኦ ዘለና ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብ ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቱ ከዓ የሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና ኣብቲ ናይ ደቂ ኣንስትዮ ፀገማት ክመፀካ እተኮይኑ ከዓ ኣነ ንባዕለይ ተወጊአ ከይድ ከለኹ ክዳውንተይ ብሙሉእ እዚ የማናይ ጎነይ ተሃር ይመስለ ነበርኩ ብሙሉእ ክዳውንተይ ደምጨጪ ተቀዳዲዱ ገለመለ እዩ ነይሩ ቅያርካ ይብለይ ጓል መሃንሾ ስኡቲ ጓል መሃንሾ ነዛ ናይ ላዕሊ ከምሻ ያውፅኦም ምስ ዘርበይዋ እሳ ማልያ ሂባትኒ ናይ ላዕሊ ሳ ክደን ናይ ታሕቲ ግን ካበይ እሞ ክወስድ እዚ ሓደ ካብዚ ተቆሪፁ ተስረ በዚ በጀልጀት ዝበለ ከምኡ ኢለ ንኣፍቦ ንሕክምና መፅ ናይ እንዳ መካናይዝ ወዲ ፀንሓ ንብኣ ክሹክ ካብዛ ነብሱ ቀንጢጡ ክሹክ ህበኒ ወርሒ መልእቲ ብታ ሕክምና በታ ክሹክ ናቱ ብኣ ተዓጢቐ የሕልፈ እያ ማለት እዩ
2: እንታይ እዩ ገሊኡ ከምዚ መብዛሕት የርእካ ንብሉ ጎደይቲ ክምገስ ከሎ ክንምገስ ከሎና ሳ ሓርቤት ዝመፅት ጋንታ እዩ ኣብ ከባቢ ናይ ጢዖ ምስ በፅሓና ሰበይቱ ሲ ኣብ ትስዓ ወር ኣርባዕተ ሰብ እያ እንታይ ብነረሽዑ ኣና ዝሕለምለም ክነብር ኣብዛ ዓሰብ ክስዋ እዩ ነሩ ሕጂ ኣብ ጢዖም ዝበፅሐ ብሙሉ ምስኡ ናታ ዝነበረ ስእሊ ደብዳቤታት ናቱ ዝነበረ ናጓሎም ዝነበረ ገለመለ ብሙሉ ገዲፉ እሂ ናይ ኤምለስ ከምታ ዝበላ ድማ ኣብኣሰብ እዩ
5: ናይ ሃንደሳ ጓነ ስተይት እዚ ሃንደ

0: ሳያ ተዋጊያ ኢትያ አላ ኢትያ ኩሉ ነገር እንዚያት ባህሪያው ሽግር ሳለው እንዲ አይን ፈልጠና ነርና አዝገር መካከም ወድ ተባዕታይ ኮይነን እንዝኸዳ ነር እዚ ኩሉ ሙቆት ይኹን እዚ ኩሉ ጉዕዘ ይኹን ማይ ክጥቀማ ኣይትርየን እዚ ፀገም ኣለና ኢለን ገዛረባ ኣይትሰምዕ ለይለይ ዝብል ዳንጋ ሒዘን ባዕሩ ጎራ ርእሱ ትርእና ኣለካ ዳንጋዓድ እዚ ኩሉ ፅንኩር ኩነታት ተፃዊረን ዝሓለፋ ኣዋለት ደቂ ኣንስትዮ ናይ ሃንደሳ ንግለፃ ይርከቡን
1: ናይ 100 ሜትሮ ኸውን ንቅድሚት ምስከልና ኣነ ወዲ ከቢረ ወዲ ቀሺ ኣሸፋሽ ከምዚ እናተገዲምና እናተኮስና ከለና ኣነ ወዲ ከቢረን ብሓደ ነርና ደበሳይ ደበሳይ ወዲ ቀሺ ተወግኢ ትብለኒ ኪዳ ሓኪመ እንታይ ትገብር መፅእ ክገለብላ ዕዚግ ምስ በለ ኺድ ተበልኩ ናብኦም ኺድ ምስ በልኩ እሱ ናብዚ ንሰሜን ገፁ ሳኻ ንደቡብ ገጻ ጥንቅሌ ታጉድጓል ኣብ ማእኸሎም ከምዚኣስቡ ማለት እዩ
2: ወገን ብዕለት 15/4/991 ዝፈነዎ መጥካዕቲ ዋላ እኳ ሸቱኡ ኣይቋዕ እምበር ኣብ ልዕሊ ጸላይ ብፍላይ ኣብ ልዕሊ 22 ክፍሎ ጦር ከቢድ ክሳራ ስለ ዘውረደ ጸላይ ካብ ካልኣይ ኣብየታዊ ሰራዊት ካብ ከባቢ ስመራ ን21 ክፍሎ ጦር ብምምፃእ ካብ ዕለት 24/4/991 ክሳብ ዕለት 28/4/991 ብሓድሽ ሓይሊ ሓድሽ መጥካዕትታት ይጅምር
3: ኩሉ ብወታደራዊ ዓይን ገለ ተሪእካዮ ዳርጋ ፍርቂ ፍርቂ ማለት ሲ በታ ሓደ ኣፀወራትካ ነብስኻን ስለዝዕቅበካ ተብሎ ትፈትዎ በታ ሓደ ከዓኒ ዝመፀካ ፀላኢ ከዓኒ ኣይትርእኒ ኢኻ ዳርጋ ዕውር እዩ ዝገብረካ ስለዚ ኣብዚ ምናልባት ናይ በዓል ዓብደርህማን መስዋእቲ ኣጋጢምና በዓል ዓብደርህማን ናብቲ ኩነታት ፅቡቅ ተራ ዝፃወቱ ዝነበሩ ክስታያት ናታቶም ምጉዳል ነቲ ኩነታት ቁሩብ ክስታይ ገይርዎ ለውይጥዎ
4: ቀፃሊ ፈተነታት ተካይድ ነይሩ ክሳብ ድሕሪና 360 ድጥወየና እዋናት እውን ነይሩ እዩ ማለት እዩ 22 ክፍሎ ጦር እውን ከም ሰቡ ዘፍ ኢሉ ድሕሪኡ ከ ካልእ መፅ እዩ መን መፅ እዩ 21 ክፍሎ ጦር ሕጂ ቁሩብ እቲ ድኻማት ናይተን ኣህልታትና ከ200 ገለን ዝኸዳ በጠሎንታት ዳርጋ 40-50 ሰብ ተሪፈን ማለት እዩ ዝበዝሕ ውጉእ እዩ ግን እቲ መውጋዕቲ ክሕከሙ ርሑቕ ስለ ዝኸዱ ንባፅዕ ስለ ዝመፁ ኣብዚ እ በዳሂ ናይ ግንባር ደንከለያ ስርሒት ናይ ውጋዕቲ ነይሩ
5: 17 ወሲኽዎ 21 ወሲኽዎ ስፓርታካ ኣምፅዎ 22 ክፍሎ ጦር ኣምፅዎ ሓምሻይ ሞተራይዝ ክፍሎ ጦር ገልመለ ታንከኛ ብርጌዳት ገልመለ እንዳወሰኸ ተጋዳላይ እንዳጎደለ እቲ ፀላእ እንዳወሰኸ እዩ ዝኸይድ ዘሎ ማለት እዩ ኣብዚ ናይ ፍፁም ድኻም እመፅእ ናይ ኣካላዊ ድኻም ከይተረፈ ኩሉ ሰብ ፀሚኢ እዩ ማይ የለን ነፍስኻ ይትዕፀብኒ ኢኻ መግቢ ምሳኻ ትሕዘን ግሪስቲን እየን ተን ግሪስቲን ከዓኒ ነቐዝ በሊዕ እወን ጨኒን እየን ኣይብላዓን እየን ማለት እዩ ድፋዕ ሒዝካ ፅላል ከይትገብር የለን ጎልጎል እዩ በቃ እታ ዝሓሸት ዓርኮብ ኮባይ ተረኺብካ ንእሽተይ ፅጋዕ ትብል ኣብኣ ማለት እዩ እቶም ሓይልታት ከዓኒ ተጎቦ ምኑም ዓንቲ ዝህረርማ ፀሓይ እንዳሃርሞም ከዓኒ ነዚ ዝውፃእ ዘይመስል ነዝህረርማ ፀሓይ ከዓ ብፅንዓት በቃ ብፅንዓት ኣቢሎሞ ማለት እዩ ስለዚ ኣብቲ ተዋጋእ ሰራዊት ጥራይ ዘይኮነ ፅንዓት መጓዓዝያ ነዳዲ ከይጎድል ኤምዳት ከይጎድል ገለ ከይጎድል እንዳተባህለ ከዓኒ ምስ ሓይሊ ባሕሪ ብምውሃድ ከዓኒ ኣብዚ ዝለዓለ ኣበርክቶ ነይርዎ ማለት እዩ
6: ሕጂ ኣብዚ ናይ ደንከል ዝነበረ ውግእ ክትዛረበሎ ከለካ ቀሊል እዩ ኣነ ትድገርመኒ ናይተን ደቂ ኣንስትዮ ኣብቲ ጉዕዞ ትድጓዓዛ ዝነበራ ምሳና ምክንያቱ ኩሉ ክዳውንትና ሲ ቆርቢዕ እዩ ነይሩ ንሳተን ክደፋ ዝተወግአ ፍኹስ ዝበለው ኩሉና ተወጊእና ከለና ካብ ንሕርጊጎ ክትሕከም ኢልካ ምምላሲ ንእሽተይ ወሲካስ መስዋእታ ሓይሽ እንዳበልና ኢና እንዳተጫረቕና ምስቶም እዳ 85 በዕሊ ዓንበሩ ዝነበሩ ንኸይድ ነርና ማለት እዩ ጎንጎን ንኸይድና
7: ሕጂ ኣብታ ግንባር በይሉል ክንበፅሕ ኮለና መስ ናሕና ጋንታ ምስ እንዳ 25 ሞርታ ኣለና ናና ድሽቀ እያ ኣብ ካልኣይቲ መዓልቲ ኣነ መስርዐይ መራሕ ጋንታ ይናኣቱ በቃ ብርቱዕ ኩናት ኣካይድና ሙሉእ ለይቲ ሓደርና ሙሉእ ለይቲ ምስ ሓደርና ውፃእ እብሎ ኣይወፅእኒ ብሎ ውፃእ ኣይወፅእኒ ውፃእ ለይሰብካ ሒዝካ ብሎ ሕጂ ወዲ ሸጋ ኣይወፅእኒ ሕጂ ኣነ ሕጂ ወፅእ ፅባሕ ኣይወፅእ ኣብቲ ረድዮ በቃ ተባኢሶም ወጊሑ ዘፍ ምስ በላሽዑ ወፂና ንሕና ንድሕሪ

0: ወፂና ከባቢ ናይ ሰዓት 3 ትኸውን በታ ቅድሚ ድፋዕና ወዲ ሸቃን ምስ ካልኣዩ ሳለት ዝበሃል ሽዑ ነይሩ በታ ድፋዕ ሓልፉ ኣታካ በቃ ኣብ ፍርቂ ሰዓት እያ ትኸውን ኣጥቢቐን 3 ሞርታ ድና 4 ሞርታ ዘተኩሰ ትካ ከምፂኦም ጋ ትስክም ኣቢሎም ኣምፂኦም ጋ ኣብታ ዘለናያ ከባቢና ኣብኣ ኣንቢሮሞ ኣብ ኣንቢሮም ሰበርዎም ካብታ ድፋዕ ላዕሊ ወሪደ ገፆም ክፊት እዮም ድሕሪ ክንደይ መዓልቲ በዕሎ ወዲ ሸቃ ዝተሰዊኦም ትሰምዕ እዛ ሕጂ እንዳ መጓዓዝያ ዘላ ኣበባ ግብሪ ህወት ትበሃል ሓኪም ናይ ጋንታ ነራ ትነግረኒ ስምዑ ደርጋ ኣሎም ትብለኒ ኣነ ድኣ ኮ ካብ ድፋዕ ደ ወሪድኪ ምስ ገንፀልክዮ መዛምዳ ድኾን ነይሩ ኮይኑ እዩ ድኣ ከምዚ ገይራ ነጢራ ዝመፀትኒ ኢለ እንዲ ኸሊአት እያ ኣቦይ ኣቦ እዚ ኣቦ በቡኡ ኸማን እቲ ቀዳማይ ኣቦ እዚ ናይ ወዲ ሸቃ ኣዝዩ ጥዑም እዩ ጥዕግዝተኛ እዩ ለዋህ እዩ ዘላቶ ኢዱ ቆሪፁ ዝበካ ንርእሰይ ከማና ይብለኒ ወዲ ሸቃ
1: ቀፂሉ እውን ብዘይካ 21 ክፍሎ ጦር ፀላኢ ነቲ ኣቐዲሙ ኣብ ውግእ ዋዴ ተደምሲሱ ዝነበረ 17 ክፍሎ ጦር ነቶም ካብ ውግእ ዋዴ ኣምሊጦም ንቡሬ ዝኣተውን ኣብ ድሕሪት ዝነበርዎ ተረፍ መረፍን ጠራኒፉ ምስ ኣብ ውግእ ተዳኺሙ ዝነበረ 52 መካናይዝት ክፍሎ ጦር ኣወሃሂዱ ን17 ክፍሎ ጦር ዳግም ወዲቡ ብምቓም ካብ ዕለት 2/5/1991 ክሳብ ዕለት 4/5/1991 ተደጋጋሚ ዓቕልኻ ዘፀንቅቕ ውግኣት ክካይድ ጀሚሩ ፀላኢ ዝበዝሐ ዘካይዶ ዝነበረ መጥቃዕቲ ብክልተ ኣንፈት ብፀጋም ገማግም ባሕርን ብየማናይ ክንፊ ኣተኪርዩ ዘካይዶ ነይሩ
2: ስለዚ ኣብዚ ውግእ ብሓፈሻ 22 ታንክታት ሰሊብና 7 ኣምፊብያን ከዓ ተሰሊበን 223 ሓንቲ ሄሊኮፕተር ተወቂዓ ወዲቓ 200 ከዓ ተሃሪመን ማለት እዩ ስለዚ ብድምር 3 ነፈርቲ ኢና ኣብ ውግእ ደንከል ኣውዲቕና ማለት እዩ
3: ድሕሪ ስርሒት ፈንቀል ዝነበረ ኩነታት ፀረ ነፈርቲ ሚሳይል ካብ 25 ዘይሓልፉ ኣባላት ሓደ ፀረ ነፈርቲ ናይ ሚሳይል ወዲቡ ነይሩ እዚ ፀረ ነፈርቲ ኣሃዱ ኣብ ውሽጢ ዓመት ዘይመልእ 9 ነፈርቲ ኣውዲቑ 8 ሚግ ሓንቲ ሄሊኮፕተር ሓርበኛ ተስፋ ምክኣል ገብሪ ህወት እዚ ውን ኣብዘን ናይ ደንከል ስርሒት ኣርኣኖ ዝበሃላ ዓድታት እየን ኣብኡ ሓንቲ ሚግ ሃሪምዋ ንሳዊን ተቓፂላ ኣብቲ ከባቢ በዓል ባዳ ከይዳ ተቓፂላ መቸም ኣይፀነሐን ሳልሕ ሓንቲ ሄሊኮፕተር ሃሪሙ ኣብኡ ተቓፂላ ድሕሪኡ ተስፋ ምክኤል ኣብ ዕዲ ሓንቲ ሚግ ኣቃፂሉ ሓቂ እተን ክወጥቃ ዝተረኣያ ተዘይኮይኑ ተሃሪመን ዝኸዳ ብዙሕ ንሕና ክሳ የብልናን ኣብዚ ሓፂር ግዜ የብል ዘለኹ እዚ ሕጂ ክትሪዮ ከለኻ ድሕሪ ካልኣይ ኩናት ዓለም ከምዚ ዓይነት ረቀቕቲ ነፈርቲ ናይ ፀላኢ ኣብ ውሽጢ ዓመት ዘይመልእ ከምዚ ኢለን ክወጥቃ ኣብ ዓለምና ኣብ ኤርትራ ጥራይ ተረኣዩ ዝብል ሓሳብ እዩ ዘለኒ ብሓፈሻ ክሪኦ ከለኹ ግን እዞም ነዚ ቅያድ ዝሰርሑ ሰባት ከም ሓቂ ክትሪዮ ከለኻ ረቂቕ ትምህርቲ ወሲዶም ወይ ከዓ ኣብ ደገ ናይ ትምህርቲ ዕድል ኣብተን ዓበይቲ ኮሌጃት ናይ ዓለምና ኣብ ኸይዶም ዝተምሃሩ ሰባት ኣይኮኑን ኒሕ ሓቦን ቁራፅነት ትብዓት ስለ ዘሎ ጥራይ ኣብዚ ከምዚ ዓወት ክበፅሕ ክኢሉ እምበሪ ናይ ክሳይ ኣሎ ኮሌጅ ናህና ሳሓል እያ ብካልእ ኣዘራርባ ኣብ ኣሜሪካ ከይዱ ዝተማሃረ ወይ ናይ ሩስያ ኮሌጅ ዝወሰደ ናይ ፈረንሳ ናይ ዓዲ እንግሊዝ ናይ ኣሜሪካ የለን ወላቶም መምሃራትና እውን ተመክሮኦም ኩሉ ምልኦም ኩሉ ናይ ሳሕል ዘፍረየቶ ጥራይ እታ ኮሌጅ ናህናስ ሳሓል ክብላ ክእላኒ
1: ፀላኢ ብዕለት 24/4/1991 ለይቲ ሰዓት 23:45 21 ክፍሎ ጦር ንበርጌድ 44 ብፀጋም ንበርጌድ 46 ድማ ብየማን ኣሰሊፉ ሓያል መጥቃዕ ተፈኒ ሙሉእ ለይቲ ብርቱዕ ውግእ ሓዲሩ ክሳብ ረፋት ሰዓት 8 ባዶባዶ ናይ ዕለት 25/4/1991 ቀፂሉ እንተኾነ ፍረ ከይገበረ ተፀፊዑ ተመሊሱ ፀላኢ ማዕረ ማዕረ ናይዚ ብግንባር በይሉል ዘካይዶ ዝነበረ ፈተነ መጥቃዕቲ ካብ በይሉል ንምዕራብ ካብ ዋዴ ኣሳት 20-30 ኪሎ ሜትር ርሒቑ ዝርከብ ካብ ድቡ ዝተብሃለ ቦታ ኣወሳ ዝተብሃለ ሓደ ሻለቃ ዕጡቕ ናይ ዓፈርን ሓደ ሻምበል ምዱብ ሰራዊትን ኣሰኒዩ ብድሕሪት ናብ ጋርሳየቶ ዝተብሃለ ቦታ ኣንቀሳቒሱ ዕላማ ናይ ዝምንቅስቓስ ኣብ መስመር በይሉል ዋዴ ኣብ ናይ ድሕሪት መስመራት ወገን ሰሊኹ ብምእታው ተርጋኣት ንምፍጻምን ነተውክቲ ንምቕባርን ብኣጠቓላለይ ኣብ ልዕሊ ናይ ድሕሪት መስመራትን ትካላትን ሓደ

0: ጋ ብምውዳቕ ራዕድን ሽብራን ንምፍጣር ብቕድሚትን ድሕሪትን ጸቕጢ ፈጢርካ ወገን ተሰናቢዱ ከንሰሓብ ከም ዝግደድ ንምግባር ዝዓለመ እዩ። ከም ስልቲ ሓደገኛ እኳ እንተነበረ እንተኾነ ወገን 4 ጋንታታት ካብቲ ግንባር ልኢኹ ካብ ዕለት 25 ክሳብ ዕለት 26 ወርሒ 4991 ኣብ ልዕልቲ ዝሰለኸ ጸረ መጥቃዕቲ ወሲዱ ከም ዝባታተንን ግዳይ ፀሓይ ከም ዝኸውንን ገይርዎ።
1: ኣዋዲ ንሕና ሓለዋ ኢና ማለት እዩ። ብድሕሪት ዝኾነ ነገር ከየጋጥም ካልእ ተልእኾታት እውን ነይሩና ማለት እዩ። እቲ ውድብ ዳሓስቦ ማለት እዩ ተዋሓደ ነቲ መስመር ናይ በዓል ቡርየ ማለት እዩ ሕጂ ኣብኡስ ገለ ፀቕጢ ክንገብር መደብ ነይሩ ማለት እዩ። ስለዚ ብዓብዩ እቲ መደብ ስለተሓበረ ማሕሙድ ሓቢርና ሞንበኣር ከምዚ መደብ ስለ ዘሎ ካብዛ ሓይልኹም ጥራሕ 60 ምሩፃት ሰባት ካብቲ ሓይሊ ምክትቦ እዮም ነፀሓይ ትብሎ ኣብ ኦርኒክ ጥራይ ሓዙ ድኾነ መግለፂ ግን ኣይተድልያን ኣብ ወረቐትኩም ጥራይ ሕዙ ኢልና ብከምኣ ሒዝና ተልእኾና ንፅበ ነርና። እቲ ተልኡ ከይመፀ ግን ፀላእ ስለ ድመፀና ኣብ ሶብለሊ ዝበሃል ቦታ ኣብኡኻ ተዋጊእና ማለት እዩ መሊስና እያ ፀላኢ ኣብዚ ከምቲ ዓንቲ ወይ ተባሃለ ግንባር ክሕዝ ዘይኮነ ከጥቅዕ ይሓሲቡ ብናይ ድሕሪ ኤምዳዳት ከንድድ ማካይን ከንድድ ገለ እቲ ኤንትታት ኩሉ መባርዒ እትዩሉ ይመፅዩ ማእታን ከይዳናጎ ጥራይ ክርቢት ምሽርጣት ተርፎ ማለት እዩ ኩሉ መባርዒታት እትዩሉ ይመፅዩ ማለት እዩ ሒዝዎ። ስለዚ ከሎ ጋና ግን መጥቃዕ ድሕሎ ትገበርናሉ ኣይተዓወተን ሒዝናያቲ ነተወክቱ ማለት እዩ
2: ዕለት 16 ስልያ ሰዲድና ዳርጋ ናይ 2 መዓልቲ ቢሎም ምስ ኮዱ እዘን ዕጡቃት ናይ ኣጎጉማ ማለት እዩ ናይ ኣውሳ ካብ ዱብቲ ዘምፀን ኣብያን ዝራኸቡ ተኩሸናሎም ይምለሱ እንደገና ብኩሉት ኣፅኒዐን ነታጎ ክገብራ መደብ ከዓ ጥርጣረ እውን ስለ ዝነበረና እቲ ናህና ሓይሊ ብምሉእ ናብኡ እዩ ከይዱ እቲ እንዳ 3 ሕጂ መጀመርያ 2 ጋንታ ሰዲድና ዕለት 16 ድሓር ዕለት 20 ደሪብና ኣሎም ማለት እዩ። ሕጂ መጀመርያ መዓልቲ ምስ ፀላኢ ውግእ ተኸይዱ ሃዲመን ከይደን ድሓር 2 ጋንታ እንደገና ደሪብና ኣሎ 4ዩ ጋንታታት ብሓንሳብ ኮይኑ ማለት እዩ። ኣብዚ ናይ 4 ጋንታታት ክንድረብ ከለና ሕጂ እንታይ እዩ ዝገበር ዘሎ ፀላኢ ይፍትን እዩ ዘሎ ፈተነታት ምስ ገበረ ዋ መበዚ ገለ ነገር እንታክትሎ ክገብር ስለ ዝኾነ ያላ ህረሞ ተባሂሉ ምህራም መፅኡ ዕለት 25 መጥቃዕቲ ንገብር ናህርሞ ማለት እዩ ይድርብ ካብ 250 ስጋብ 300 ኣቢል እዩ መጀመርያ ኣብቲ ካልኣይ መዓልቲ ዝመፅ ማለት እዩ። ሕጂ ካብ ዋዲ ንደቡባዊ ሸነኽ ዘሎ ዝብለካ ዘሎ ኮነ ዓቡላ ዝብል ዘሎ ድሕሪኡ እንደገና ንሶለሉ ዝበሃል ኣሎ ኣብዚ ሕጂ ፀላኢ ተኸትሎ ዝገብረና
3: ከም ኣብነሲ ዕለት 16 ወርሒ 430 ዝኾና ደቂ ኣውሳ ወፊረን ነይረን እቲ ዕላማ ከምዚ ብኡ ቆሪፅካ ነታጉ ወይ ካልእ ካልእ ፀይቅታት ንምግባር እዩ ነይሩ እቲ ናተን ዝወሰዶኦ ስጉምቲ ብዝኾነ ግን ናትና ምንቅስቃስ ስለ ዝረኣያ እቲ ዕላማ እንኮ ኣይከኣላን። ብድሕሪኡ ከዓ እንደገና ዕለት 25 ወርሒ 420 ዝኾና ደቂ ኣውሳ ናብዚ በዓል ጋርሳይቶ ዝበሃል ገፀን ተንቀሳቂሰን ተናኡ ዝነበርና ጋንታታት ናይ ሃንደሳ ግን ከድና ኣብኡ እቲ ውግእ ተኻይዱ መጀመርታ ከድናየን እዚ ሽዑ ስለ ዝመሰየ ንፅባሒቱ እቲ ውግእ ቀፂሉ ብዙሕ ክሳራ ኣይነበረናን። ሓንቲ እዚኣ ርግበ ማህንሾ ትበሃል እያ ተሰዊያትና ምክንያቱ ኣርቢጂ ንላዕሊ ምስ ተኮስዎ ኣብ ርእሳ እዩ ዓሊቡ ንሳ ጥራሕ እያ መስዋእት ጋጢሙና
2: ዕለት 25 26 27 ማለት 27 ኣብዚ ኣውጉ ይካየድ ሓንቲ ጓል ማሃንሾ ካብተን ልዑል ተፃዋርነት ዋላ ወኒ ናይ ምውጋእ መንፈስ ዝነበረ ካብተን ተሰዋኣና ናይ ኣሃዱና ብታ እዋን ተሸዓያ ማለት እዩ 5 ውግኣት ከዓ ኣብኣዩ ውጉእና 4 ፀረ ተሽከርከርትን 10 ፀረ ሰብነት ወቅቲ ካብ ፀላእ ዝምንዛዕና እዩ ነሩ ክቆብሮ ኢለ ናብቲ መስመር ዝመፃ ማለት እዩ። ድሕሪኡ ንምለስ ኢና ንበይሉ ኢልና ንምለስ ዕለት 21 22 23 ኣኼባታት ተኻይዱ ገምጋም ተገይሩ ብደረጃ ኣሃዱና ማለት እዩ ቦጠለ ንብኡ ሙሉ ተሳተፈ 19 ስዋኣት 78 ምውግኣት 5 ሞተራይዝ 17 22 21 2 ብሪጌድ ናይ ስፓርታክያ ዕጡቕ ናይ ኣውሳናይትን ዕጉጉማ ከዓ

0: ልኡኻን ተደምሰሰ ግምጋም ተኻይዱ
1: 21 ክፍለ ጦር ኣብ ዕለታት 27 28 ወር 4991 እውን ኣርባዕትዮም በርጌዳቱ እንዳኣባራረየ ከባቢ ፍርቂ ለይቲ ውግእ እንዳጀመረ ቀጻሊ መጥቃዕታት እኳ እንተካየደ ወግሕታ ተተፀፊዑ ከም ዝምለስ ተገይሩ ባጠቓላሊ ኣብዚ ካብ ዕለት 24 ወር 4991 ክሳብ ዕለት 28 ወር 4991 ንኣርባዕተ መዓልታት ዝተኻየደ ትንፋስ ዘይህብ ተኸታታሊ ውጋት ብፅንዓትን ስንምንካስን ተጋዳላይ ህዝባዊ ግንባር ፈሺሉ 21 ክፍለ ጦር ድማ ኣዝዩ ስለ ዝተዳኸመ ኩናት ኣቋሪፁ ንድሕሪት ከም ዝወፅእ ተገይሩ 17 ክፍለ ጦር ነቲ መጥቃዕቲ ክቕጽሎ ትእዛዝ ተዋሂቡ ብድሕሪ እዚ ንዝተወሰነ መዓልትታት ኩናት ዝግ ኢሉ ክልቲኦም ወገናት ኣብ ተዛማዲ ዕረፍቲ ድሕሪ ምቕናይ ብዕለት 2 ወር 5991 ጸላይ 17 ክፍሎ ጦር ምስ 22 ክፍሎ ጦር ተዋሂዶም መጥቃዕቲ ጀሚሮም
2: እቲ ዓቕምናን ዓሙ ጸላይን ዝመጣጠና ይነበረ እቲ እስትራቴጂ ክንዓፅዎ ንኽእል እውን ካብዚ ኣኽለኒ ኢልካ ከተዓፅ ትሕዝ እምበር ንኩሉ ዓፂኻ ትሕዞ ትኽእል ቦታ ይነበረ ጸላይ ብገማግም ገማግም ገይሩ ለይቲ ከይረእኻዮ ድሕርያኻ ሓሊፉካ ሓድር ኣብቶም መጋቦታትናን በዓል ኮይናን በዓል ሳሙኤል ዝተማርክሉ ስጋብ ኣብትን ታንክታትና ኣፅዋርናን ዘለዎ ጸላኢ ዝበፅሒ ሕዚ ግዜ ከማ ታንክታትና ገለመና ሒዝልና ንንጉ ከዓ እትን ታንክታትናን ታንክታት ናይ ጸላና ትሪፍና ከዓ ኩሉ ናህና ገርና ማለት እዩ ገለገለ ክፍለታትና ዘባሰሙ በዓል ሳሙኤል ከዓ ተማሪኮም ናብቲ ግዜቲ ማለት እዩ ሕጂ ከምዚ ጭርጭር ዓበዘይ ነይሩ እቲ ግንባር ብጠቕላላ ክዝርኦ ከለካ ከይተረዳፀላ ከይትረዳእ ሓሊፍካ ሓድር ንጉ ከዓ ንዑ እንደገና ካብትን ካብትን መጣጢጥካ ኣህብታት ኣውፂኢኻ ከዓ ንዑ ፅሕኢኻ ከዓ ትመልሶ ካብኡ ሃዲሙ ዝተመልሰ ግን ኣብ ዝኸፍአ ሮሩማይ ዝኣቱ ና ሓንቲ ብልጫ ዝነበረትና ሓንቲ ልዕሊ ዝኩሉ ይኹን ፅላኤ ክጥቀመላ ዝግብኦ ዘይተጠቕመላ ንነፍሲ ወከፍ በጠሎኒ ሓንቲ ቦጥ ማኪና ኢና ሂብናየን እዛ ቦጥ እዚኣ መድሕን ናይ ህወቶም ስለ ዝኾነት ካብ ሰራዊት ንላዕሊ ንዓ ክሕልዋ ከም ዘለዎ ጌርና ኢና እታ ቦጥ ሂብና እታ ኣሃዱ ከዓ እዛ ቦጥ እዚኣ ትንፋሳን ህወታን ምዃና ፈሊጣ ካብዛ ማዓኮራ ኣይተፈልያን እያ ኣማሳሲላ ኩሉ ጭቃ ለኽያ ከሸሺ ለኽያ ከምዘይትፍለጥ ገይራ ያ ደድሕሪኦም ክትሰምፅ ሎ ማኪና ማኪና ማይ ጉዱ ከሎ ካብ ቅዲ ሓቢል እዩ ሰቲ ፀላእ እዚ ክገብሮ ዝኽእል ወላ ሓንቲ ይጥቀምኒ ሓንቲ ብራሸ ሂብ ዝሰዶም ነይሩ ሓንቲ ብራሸ ምስሰደይዎ ኣብ ድሕሪ ማይ ፅኒአን ክረብ ነሩ ኣብዚ ብልጫታት ናህና ነይሩ ነቲ ክገብሮ ዝኽእል ዓቕሚ እናሃለዎ ከሎ ሰኣን ውዳብን ጥራፈን ሰኣን ኣተኣልያ ናይቲ ኮይናትን እምበር ፀላኢ ንሕና ቦጥ ክንረክብ ፀላኢ ቦጥ ክስእኒ ኢልካ ይተሓስቦን ኢኻ ፀላ ግን ከምዚ ዓይነት ብልሒ ይነበሩን ንሕና ግን ነፍሲ ወከፍ ሓላፍነት ስለ ዝሃብና ነፍሲ ወከፍ በጠሎኒ ኣብ ክንዲ ብምውፋር ብገለመለ ዝመሓደራ ናይታ በጠሎን ንብረት ከም ከበላሽን ከም ብሬን ከም ደሽካ ስለ ዝሃብናያ ልክ ከምኣ ጌራ ድሕርያ እናሰዓበት ድሕርያ እናሰዓበት ድሕርያ እናሰዓበት ምስ ሓዘት ንዓ እናተኸላኸለት ኣብቲ ብፅሕ በፅሕ እዚ ብልጫ ስለ ዝነበረና ፀላኢ መብዛሕትኡ ግዜ ብማይ ፅምእን ኮልቦ ዲሰዶን እዩ ዝረግፍ ነይሩ ከምዚልና ንተናኸልና መወዳእታ ዲኢታይ ኣኼባ ገብረልና ዝገብረልና በዓር መጥቃዕቲ ናይ ኣስመራ ክጅምር ስለ ዝኾነ ቋንቋ ዜና ሽካያን ዝመፅኻ ክልተ በጠሎኒ ሽካያን ክትምለስ ኢኻ ድንስኻ ተመሓዝረን ዘለካ ክልተ በጠሎኒ ማለት እዩ ንዓሰርተ ሽዱሽተን ናይ በዓል ወተስፋይን ማለት እዩ ኣብዚ ሕጂ ቧ ከመይ ገይሩ ኸይድ ንኽና ኣብዚ ፀላኢ ክሓልፈና እንዳባዓለ ከምዚ ክገብረና እንዳባዓለ ከመይ ገርና ንሓልፍ ኣብዚ ንሕድና ክትዕ ፈጢርና ስለዚ ንኣብዚ እዚአን ክኸዳ የብለኒ እዚ ኩሉ መስዋዕቲ ከፊ ኢልና ዝሓዝናያ ቦታ ብሓንጎ ፀላኢ ከግድፈናዩ ሃር ወዲታይ ከዓ ነቲ ናይ ግንባር ናይ ዘቀምሃረን ናይ ኣስመራን ርድኦ ስለ ዝነበረ ሓኒ ፀገም የብሉን ዋላ ጥዕ ይብፃሕ ዋላ ሓንቲ ሽግር የብሉን ወዲ ሃይለ እዳ ኣብዲ ሃይለ ብዙሕ ፀርፀርት ብ ወዲ ክስተ ሃይለ ማለት እዩ
3: ኣዝዩ ተፀሊዩ ምክንያቱ ትወግእ ቀልጢፉ ተሓኪሙ ሓዊዩ ስለ ዘይምለስ 21 ክፍለ ጦር ምስ መፀ መምርሒ መፅኢና ሓበሬታ ማለት እዩ ሓበሬታ እንታይ ዝብል ረዳት ሓቱ ነይሮም እቶም ኮማንዶ ፖስት እቲ ምድኻም ናይቲ ኣህልታት ሪኦም ክኾኑ ይኽእሉ መልሲ መፂእዎም በዚ ዝመፃእኩም ረዳት የለን ሰፊሕ ወሳኒ መጥቃዕቲ በዚ ግንባር ደቂ ኣምሓረ ክንወስድ ስለ ዝኾና ተደለኹም ናይ ቦታ መምሕያሽ ግበሩ ዝብል መልእኽቲ ናይ ወዲ ኤፍሬም መፂኣቶም ከም ዘላታ ከዓ ሰዲዶምልና ማለት እዩ ናብ ኩላ ሃላሳ ቦጠሎኒ በፂሓ ሕጂቶም ቦጠሎኒ ኣብታ ምርብራብ ዝነበርና ዝብል ንበዝሕ ጠቃንጠቃንና ነርና በዓል ወዲ ኺዳነ በዓል ጀማል በዓል ወዲ ጎበዛይ

0: ሕማን ራውላ ብስዓለት እላሉለት ወእላሉለት ልቤታ የሰልበት ወይትሓሰረት
1: ሃሉላ እንቲ ሚት በሊስኪ
2: ያ ሰላም ትትፈከር በዓል ኣማን ምንገቢ የላ ደሚንካ ክረ
1: ወላሂ ሉለቲት ምን ልብየቱ
3: ያ ሰላም ኣምርታማ ደሚን ደሚን ኖሸለ

0: ኣጎኪ ኣብ ረቢኡ ሞ ንኣና ህየ ለተክልፈታ ህዳይ ኖሸግልቕና ፅባ
1: ኣበሽር ኣበሽር ሃ ሉላ
2: የብ የቡ እንቱም ምንግልመነኩም
0: ያ ሉላ ኣነ ፍሓኮ ዛባጣ ዕንታት በከል ብሉ እንቱም ሰብ ኣማን ግብኦ እንዲኮን እዚ ሓደር ኣስተልሞ
2: ቆል ትሩት ትገፅ
0: ቆል ትበይ ፅባጥ
1: በዕላ በዕላ እስያት ከውሒ ሓሪ ይብል ኣብሽር
2: ከግድም ጀበነትኩም እቼታ እዮም ኣሰርሖ
1: ሉላ እሊ ገፅታይ ክመላእከታሰቡ ሕቱ ግን ናፅባሕ መፀና እንዲኮን ሽወያ መሽቁሊን ሌና ግልኒጊስቱ
2: ፈጅሩ ግልትባእቱ ናደዳይን ሰምዑ ይዓልኩም
0: ያ ሉላ ናደዳይን ኬን ቤሉ ምንኪ ሽቁል ክይትትብኢኒ እሎም ንሓር ብሩድ ለምደው
2: ላላ ውላድ ይትቕወው እሉ ዋጅብቱ ውግል መስላሕት ክልናቱ በስ ግልትባእቱ
0: ላላላላላላ ሕና ላታ እላ ዝላምዳይን ለህዳይዳ እንሰማዓልና ምነውሒዘ ግን ንሽከፍቱ
2: ተሓይስዮ ምን በዕላታ ደሚርኩም ሓቀይ ወዳ የግልኩም ምግል በለኩም
1: ሉላ በስ ሓቲ ሓጀት ባትፋኔኪ
2: ሚ ተገብእ
1: እሊ ባርህ ልብሉ ዓጁዛይ ለስገት ጋብእትኪ ምን ኣሰርየካ እትሪፉ ኣጥቃበሎቱ ወላወላወላ ዓጅበኒ ይሃላ
2: ኤ እቲ ላቱ ሽብሓት ልብቱ እብይ ትምፀኒ
1: ምን የወልዓል
2: ኣይዋ ምንከ ወልዓል
1: እላቱ ግን ንትርእየ ተበጋድሓን

0: ከልሀይ ብሩሽካ እንደ ከማታትካ ስቃያት ሰራውን ህሌካ ብሎ ቤላካ ክፈ ወደኩ ደልአና ቤላካታ ጥሩ ከርያህሌካ እንደይኩ
1: ማሐሰን የተሐመግልሊ ከፈትረክ በለክ ምን አደብ ከቀየርክ ሑድ ዋዴት የለክ ሞዴኮ ካነ
0: እየትሰል ህሌካ አርባሓት ከሰል እለ ቤት ዲባክም ግራብ ክሩይ እንደ ወደከኒ ጎማት ኢኮን ወርሐመት ኢኮን ሓለት ናስ ውሲት ታንወስር ዲብሌና
1: ማ አንቀስኮ ምንኪ እላ አንቀስኮ በሊኒ
0: አናብ ከብጀት ሃጌካ ይህለኮ ውማቅጠንየ አልሓምድልላ እፈድል ውላጄ ለበስኮ ወፀጎብኮ እንተ ላኪን እሊ ሽቕል ሽቕል ካቱ ውሓተ ርያ ምኑ ይሕና እምበል ሕግላን እምበል ብከይር ውላድ ነብር ህሌና
1: በኪትና ውላድ ሰድዩ አልሓምድልላሂ ውላድና ምን ሰደየና ሰኔና ወገረምና ኣዘተ መውድዑ ክእተ ይግልየ እሸፍግ ኣለይኮ
0: እሸፍግ ኣለይኮ እቲ ይበለኒ እሊ ማለ ውላድ ነድኡ ህለው ምን ላ ውሓር እደየካ ይትክረድ ይቡ እብላካ ኣለይኮ ዶልታ ክትሓርጥ ውትገይስ ጠርካ ስነየካ ኣቡ
1: ይሀይ ዝዑኪት ኣብዝሒ ሓረ ኣነ መብድያይ ኣነው መሰርትካይ ልእለ ወደ እንደ ፈጠንኮ ወድያ ፈጅርታ ትዕሰኒ ይወደ
0: እንደ ፈጠንካ ምን ወደ ግልህዳይ ፀመር ወይጥቃውሓካ መግሀፍ ማል ሓልፈየካ ከመገፈእን ፅምፅለየካ ኣስቡሕ ኣስቡሕ ትክልፊ ድክትትባጠርህለየካ ግልእስይ ትፅመር
1: ኣመንቱ ብላሂ ብድሓንክኩም ይህለየኪ እዚ ሄዲብ ፀመር ትሸከክ ይነለኪ ምን በለየኪ ተለግ ኣላ
0: ኖሸ ርአ ውሳምዕ ለየኩ ውላት ፈጅር ዓቅበሎም ምንገብእ እትመግል ሕደሮወቱ
1: ውላጀ ክመ እንቲ ወለትክዮምተ ወለትክዎም ወህሙም ኢሎም ማል ሰርተካ ፀመር ሃደየካ ቂመት ይሃብከኒ እሊ ኖስ ክትኣመፅ ኢለለየኪ ቀባቱ እንደይ ልተየፍትኪ ኣስተቕፍሪ ውትረቢካ ዓቅብሊ
0: ድበር አየ ኣደሄለ ቀባካ እቸት ማስሱ ለየካ ወሃማምካ ቦም ከም ሰለየ ወመፃፅካ እግልዮው እግሎም ሓተ ካርና ይህለየካ ወኣና ልእለ ወደ ግልትርእየኒ ብካቱ
1: ገበትክ ምንገቢ እምበልክ እምበል ውላጀ ልእልኡ ፈተ ዕለብየ ወሰረረት ምንገቢ ሄኒ ሓተ ይትሕደጊ
0: ሓተ ይትሕደጊ ትበ ድሓን
2: ይኸው ዕድባሪ ሰኒሙያ
0: መርሓባ ባክቡዳ ሰኒሚት
2: ከርሙያቱማም ቀደም ስነይ የሕልብዮ ቀደም ስነይ ብልጋን ሓኪ ፈተየኮድ ኢኮንኪስ ክዳርየ ልትደየቱ
0: ሰነየቲ ጋን ሓኪ የሕልብየ እተይ እንዳደየት እግር ክዕፅፍ ተብልንቲማ ተዓርፉ ወታትሃጅ ኪና
2: የ ኣማንኪ ትሸላሊ ኣላላላላ ክዳር ቃላብ እስዮምተ ትደና ሊሀለየ ትሓዛ
0: ሱክሪ ትዓልኪ
2: ሱክ ሕድካ ግርም ጋብ ኣስትርዮዊ ትነሱ ሕልብ ኣብ ሓሰን ዮም ይሃላ
0: ኣብ ሓሰን ግድም ሽቕሉሉሉ ይቃወየ ኪቱ ሽሙ ሰራዋና ከከየወ ሃላ እየ ቤላ ከገየሳ
2: ከየወ ለየጣ ይኮን ዳይዳይ ግቢ ናሳቃይ ሓምንኪ ክማምዕል ብለኪት ዓልኮ ዮማ ምስለ ወለት ለልውላ እተገህወት ላሓለሳልስ ወእግሩሽ ሀይበርኢኩ ናስ ደክ ጠለቀ
0: ምስለ ግሪ ጸላም ለማለት ወለደት
2: ቀቤክና እዩ ወደኪ እንትላ እንተ ከሕብር ትሓበርኪ ውህትንኡ ሻይ እንዳቕበላይ እቲ ፅሩይንልብላህለለ ተሬሮ عند السوامح يبو امريرا

0: ስምዓና ሓሰን ወልየ ኣብኡካ ቆልሉ ልልሰምዓካት ውሕና ልእላ ብየላሊ ይበል እቲ ማሕከመ ትግንሽ ከይወቱ
1: ድሓን ቀደም ማሕከመት ግያስና ኣምና እቡ ምገቢ ሰኒ ወይ ኣምና እቡ ምገቢ ግልየ ዘውምኑ
0: ኢለእሙን እብላካልዩ ወኣና ሸዋሂድ ብየ ኢትፍራ ገድአምካ
2: ሰኒ ውዕላማ ሓሰን ኮፈ ዋዓልካ ዓረፍካ ማሚ
1: ዓረፍኮ ግሩም ህለየኮ እንተ ላኪን ኣብይግኣካ ሚተፈክኖ ወደየካ
2: ምወደየኮ
1: ምኩም ወደየካ የ ትስአልለየካ እላተ እም የተጋጽካለየ እሚነት ሒማካ ጠላምካ ውብለህበት ወደ ሙላትካ እተልሄካ
2: ሓሻዕ ወለላ ኣነ ኣማነት ይጠላምኮ ውብደምኩም ይተልየኮ እምከኖሰ ሸጣን መስካያ ወታመ ተልየቱ
0: ሸጣን እካ መስካ እንታት ማማዓድ ግዲድ ኣብካ ተህድግሌት ሕና ውንታየ ማሕከመት ግልትፈናቴናቱ እደ ሓርይት ይብል
2: ኣነ ለላ ገሄር ንጋር ምንሃላ ወልየ ግልይት ነፍዕ ሓጀት ምን ሽቁል እንደተዓጠላ ወከሳረት ገበይ ራያ መእሰደሮ ትልየጣቱ
1: እምየ እንደጠላምካ ውማልነ እንደተልሄካ ይትነፍዕ ሓጀት ትብላ እተያህለ ለማ ልግሉ ንለክዓልና
2: እትመዓላህ ዋዕላ
1: እተያህለ ኣካብካእና ማእብያ ሸቀየካ ምእምየስኒየከ
0: ምስሊ እግሩስ ተልሃቡ ወጣ ራእስናቡ ቤላካ ሓሰን ምግኣካቱ
2: ይሀይ እሲት ኣፉክ ጥበጢ ኣፉክ ጥበጢ ሊእለ ወደየ ክትከፌኪ ቤንዮ ቤን ውላጀ ፍንጌር ካለቅኪ ወእማነት ረፋዕኪ ምንላ ወኬል ምግልቲ ደይ ተሓዘለየኪ ኣነ እናስ ዓዳቱ ወቀየሙ ወዲኑ ለልሓሽም ኣና ኢትኣስሕቲኒ ኣፉክ ጥበጢ ብለክለየኮ
1: እምየ ጅነን ይሽ ይኮን ይትእድባ እውዳይ ካጣዓስ
2: ለታትዕስ ዋዲ ኣነ ይእታዓስ
1: ኣሃ በጋሕናው እንተ ድ ማሕከመት ንትራከብ
0: ድሓንቱ
1: ድሓን
0: ማሓከመት ኮር
3: ሰላሙ ዓለይኩም ዓለይኩም ኣሰላም ሓሰን ሰናይ ድሓን መጻእካ
1: መርሓባ ብዮ ካምል ሰናይ ድሓን ጸናሕኩም
3: እም ሓሰን በኪተ ትለየኩም ኣነ መኮፈ ኣለየኩም
0: በኪታ ምሕና ካምል ሰደውቸ በለየካ ክግልትስደ መጻእካ
3: ሓሻዕ ውልላ ለትትበለስ ብለሲ ባሪክ ቀድዮት ትሓይሉ ኢኮን ከኣነ መጹ
0: ክግልምት ይደ መጻእካ
3: ለኣማን ግል እስእለኩም ባመጸኮ
0: ኣማን ሓታ ኣለብካ ካምል ኣነ ፈተየካ ወሓሽማካ ዓልኩ እንተ ላኪን ክማላሰየካ ይጸንሐካ ምስሉ ጠለምከኒ ምስሉ ጠለምከኒ ካምል
3: ሓሻዕ ይጠለምኮኪ እንደ ህደኪ ስምዒ ንራየት
1: ሓተ ደውሊማ ንስምዖ ብየ ካምል
3: ውላድ እተው እተው ኣርሕበ ብላ ቀደም በሎ ብለ እቶው
0: ኣለከየ ዋለየ ማሓዛቱ ወለዮም ምንቁሮ ብግንድ ሓራ እግሉ ማጻካ ኣባ ካምል
3: ባሪህ ባሪህ ከም ብላዩቱ ሕቃቦ ደፈእቲ ክልዓድውቱ ባሪህ መናርሖም እንደ ሰበለው እግልላ ዓድለ ዝተሸደው ለትፈንቲዩ ህሌት መንገቢ ብኣርባሕቶ ኣለዮትቱ
0: እልህትሉ ብላካ ዓልኩ ሓሰን ኣደ ሰምዓኩማሚ
1: ፅንሒ እማ ፅንሒ ኣተላለ ብየ ካምል
3: ኣይዋ እኩም ኣርባሕቶ ኣመላግል ልግበ ቐድር ላኪን ላዓድ እፈድል ረቢ ውፈድሉ ወፈድል መሻረከት እግሉ ልመስሎ መልህያሙ መንግያ ስብ እገር ብዓረባት ምን ወሊድ እቲ እግቡዩ እቲ ኣፍያት እቲ ዕያዳት ወምን ፅሚ መዋሲር እቲ ኣብያት ገብኣግላ
4: እሊ ሌጥ ኣይኮን ምንኩሉ ለልዓበ ዮም እቲ እድንያ ወፋንጎሕ ዲባል ኣክራራራይሓከ ውዳይስን እግልያታይም ወውላሽ ውሃደ ሳዓዶቱቱ ምና ሳዓደዮም ውላሽ ውሃደ ሀየ ሓተምኖም እለል ውላት
5: ኣይዋ ውየቱ ምን ፅልመት እትበርሃት ምን ሕግላን እትምርካብ ሰንደይን ወጠሴኒ ደፈት ሕቕፈል ይጸገብኩ ዋልደይቼ እቲ ኣካኣና እምግልቲ ግብእግል የማጸት ክልየኮ ከበቲኒ ወለትካኣና

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሰላም ዝኸበርኩም ተኸታተልትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎም ረቡዕ 12 ናሕሰ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ኣብ ጸጋታት ኣከባቢ ውሕሳት ጠቃቅማ ክዝውተር ሚኒስትሪ መሬት ማይን ኣከባብና ዝኻኺሮም ኣብ ዞባ ማእከል ብቕድመ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት በፂሖም ኣብ ዞባ ዓንሰባ ኣፍልጦ ሕብረተሰብ ኣብ ዕቀበ ቱሪዝማዊ ፀጋታት ክብርኽ መዘኻኸር ቀሪቦም መንግስቲ ኮሎምብያ ንሮራታት ጎላን ከም ልዑላዊ ግዛኣት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነነ ገጢምዎም መንግስቲ ታይላንድ መጥቃዕትታት ፎክስ ብረት ንምግታእ ፍቓድ ብሕታዊ ዋነት ብረት ከም ዘወንዘፉ ሓቢሮም መንግስቲ ቤልጅየም ኣብ ወተሃድራዊ ምህዞ ናይ ኣስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጦም ዝርዝር ዜና ጸጋታት ኣከባቢ ሓለኽትን ተበላሸውትን ብምዃኖም ውሕስ ኣገባብ ኣጠቃቅማ ክዝውተር መዘኻኸር ቀሪቦም ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ጸብጻብ ኣሎ ጴጥሮስ መንግስ ከቕርቦ እዩ
1: ጸጋታት ኣከባቢ ተጸንቀቕቲ ተበላሸውትን በረስትን ስለ ዝኾኑ ውሕስ ኣጠቃቅማ ክዝውተር ኣብ ሚኒስትሪ መሬት ማይን ኣከባብን ግዜያዊ ሓላፊ ክፍለ ኣከባቢ ኣቶ ክብሮም ኣስመሮም ኣዘኻኺሩ ኣከባቢ ተዳህሰስትን ዘይተዳህሰስትን ህወታውያንን ዘይህወታውያንን ብሰብ ዝተሰርሐን ተፈጥሮ እውን ኮይኑ ዲጋታት ወደባት ፅርግያታት ህንፃታትን በዓትታትን ኣኽራናትን ውሓይዛትን ሜዳታት ጫካታትን ካልእን ከም ዘጠቃልል ኣረጋ

0: ኣጊጾም። እቲ ክፍሊ ኣከባቢ ጠቃስ ሓበሬታን ዳታን ብምድላው ከከም ኣገዳስነቱ ናብ ህዝቢ ከም ዝርግሕ ዝጠቐሰ ኣተክብሮም ኣብ ዝሓለፈ ዓመታት ብዝተካየደ ንምሕደራ ድሩቕ ጉሓፍ ዝምልከት መፅናዕቲ ኣብ ዓበይቲ ከተማታት 700ዊት ጉሓፋት ዝምሽምሽ 18ዊት ድማ ፕላስቲክ ምዃኑ ፍሊጡ። በዚ መሰረት ኤርትራ እታው ሰደድ ምዝርጋሓን ምጥቃምን ፕላስቲክ ንምቁፅፃር ሕጋዊ ምልክታ ቁፅሪ 99/2024 ኣብ ግብሪ ውዒላ ትሰርሓሉ ከም ዘላ ብምሕባር ምስ ሚኒስትሪ ሕርሻ ብምትሕባር 364 ቶን መዓልቱ ዝሓለፈ ፀረ ባልዕ መድሃኒት ንወፃኢ ሃገር ተለኣይኹ ከም ተወገነ ከምኡውን 100 ቶን ዝተፈላለየ ጓሓሳት ከም ተቐብረን ከም ተቓፀለን ውሑድ ድማ እንደገና ተመስሪሑ ዳግም ኣብ ጥቕሚ ዝውዕለሉ ባይታ ከም ተራሕወ ገሊጹ። ንኩነታት ብከላ ኣየር ከተማ ኣስመራ ኣመልኪቶ ኣብ ዝሃቦ ሓበሬታ ካብ 219 ክሳብ 224 ኣብ ዝተካየደ መፅናዕቲ ብዘይካ ኣብ ወርሓት መጋቢትን ሰነን ብሰንኪ ካምሲን ዝኽሰት ብከላ ፀዓቂ ተጓዳእቲ ጋዛትን ኣሰካፊ ከም ዘይኮነ ብምጥቃስ እቲ መፅናዕቲ ኣብ ከተማ ኣስመራን ካልኦት ከተማታትን ሃገርና ቀፃሊ ምዃኑ ሓቢሩ። ኣብ መወዳእታ ኣተክብሮም ኣብ ምዕቃብ ሓመድን ማይን ምግራብን ዳግመ ምግራብን ዝሰላሰል ዘሎ ስራሕ ብዝለዓለ ናህሪ ክቕፅልን ንኩሉ ኣካል ሕብረተሰብ ብዘሳትፍ መንገዲ ክውደብን ተላብዩ።
1: ኣብ ዞባ ማእከል ብቅድመ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98ዊት ከም ዝበፅሐ 81 ናሕሳብ ዝተካየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ጋዜጠኛ ቤትኤል ሰሎሞን ዘደለወቶ ፀብፀብ ኣሎ ሳምራዊት ሊቪዮ ክተቕርበልና እዮም።
2: ኣብ ዞባ ማእከል ኣብ ዓመታት ትምህርቲ 225/226 ብቅድመ ትምህርቲ ናብ መባእታ ናይ ዝሰገሩ ተምሃሮ መጠን 98.5ዊት ከም ዝበፅሐ ኣብ ዝተካየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ኣብቲ ጨንፈር ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ መኽፈቲ ቃል ውፅኢት ትምህርቲ ንምብራኽ ኣብ ዝካየድ ዘሎ ፃዕሪ ተሳትፎ ወለዲ ተምሃሮን መምህራንን ክሕይል ኣዘኻኺሩ። በብኣሃዱ ኣብ ዝቐረበ ፀብፀባት ብቕዓት ትምህርትን ተምሃሮን ክብ ንምባል ንዝግበር ዘሎ ፃዕሪ ንምድራዕ ድኻማት ኣለሊኻ መሰረታዊ ለውጢ ንምምፃእን ኣብ ኣገልግሎት ቅድመ ትምህርቲ ወፍሪ ካብ ዝጅምር ተሳታፍነት ተምሃሮ ኣብ ውሽጢ ዓመት ብ600ዊት በዝሒ መምሃራን ከዓ ብ300ዊት ክብ ከም ዝበለ በሪሁ። ንብቕዓት ትምህርቲ ብሓፈሻ ብዝምልከት መጠን ምሕላፍ ካብ መባእታ ክሳብ 11 ክፍሊ 89.3ዊት ክበፅሕ ከሎ መጠን ምቁራፅን ምትራፍን ኣብ ድሓን ደረጃ ከም ዝርከብ ኣብቲ ፀብፀባት ተጠቒሱ። ተሳተፍቲ ድሕሪ ዘካየድዎ ዘተን ክትዕን ኣብ ኣመዳድባ መምሃራን ኣተኩሮ ክግበር ብቕዓት መምሃራን ንምዕባይ ስልጠናታት ክወሃብ ን ብግቡእ ክግምገምን ፅበት ፅገናን መምሃሪ ክፍልታት ቆላሕታ ክግበረሉ ከምኡ እውን መንበሪ ኣባይቲ መምሃራን ክሕሰበሉ ዝብልን ካልእ ርእቶታትን ኣቕሪቦም። ኣብ ምምሕዳር ዞባ ማእከል ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ገርግሽ ኣብ ዘስምዖ ቃል ትምህርቲ መሰረታዊ መሰል ዜጋታት ስለ ዝኾነ መንግስቲ ዓብይ ኣተኩሮ ሂቡ ይሰርሓሉ ከም ዘሎ ብምግላፅ ብቕዓት ትምህርትን ትሕቲ ቅርፂ ንምምሕያሽ ተራ ኣመሓደርትን ኮምን ክዓዝዝ ኣተሓሳሲቡ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ መወዳእታ ትምህርቲ ብውህደት እንተተሰሪሕሉ ዝዕውት ወፍሪ ህንፀት ሃገር ከም ዝኾነ ብምጥቃስ ብቑዓት ዜጋታት ንምፍራይ ኣብ ቅድመ ትምህርቲ ተበጋጊሱ ዘሎ ወፍሪ ክዕወት ናይ ኩሉ ኣካል ዕዮ ገዛ ከም ዝኾነ ኣገንዚባ። ኣብ ዞባ ማእከል 175 ናይ ቅድመ ትምህርቲ፣ 103 ናይ መባእታ፣ 51 ናይ ማእከላይ ደረጃ፣ 22 ድማ ናይ ካልኣይ ደረጃ ብጠቕለላ 354 ኣብያተ ትምህርቲ ኣለዋ።
1: ናብ ካብ ዞባ ዓንስባ ዝመፀና ዜናዊ ፀብፃብ ምስ ንሰግር ድማ ኣብ ዞባ ዓንስባ ኣፍልጦ ሕብረተሰብ ኣብ ዕቀበ ቱሪዝማዊ ፀጋታት ንምብራኽ ዕቱብ መደባት ክትግበር ከም ዘድሊ መዘኻኸር ቀሪቦም። ወኪል ኤሪና ኣብ ተገርግሽ ተስፋ ማርያም ብመልክዕ ፀብፃብ ዘዳለዎ ትሕዝቶ ኣሎ ኣርሴማ ኣስመሮም ክተቕርበ እያ።
3: ቱሪዝማዊ ፀጋታት ብግቡእ ተዓቂቦም ናብ ወለዶታት ንክመሓላለፉን ምንጭ ቁጠባዊ ኣታዊታት ክኾኑን ምእንቲ ኣብ ምብራኽ ኣፍልጦ ሕብረተሰብ ዘተኮረ ስራሓት ምክያድ ኣገዳሲ ከም ዝኾነ ኣብ ምምሕዳር ዞባ ዓንስባ ዋና ዳይረክተር ክፍሊ ቱሪዝም ኣቶ ሳልም ዓሊ ገሊጹ። እዚ ዝተገልፀ ብ8/9 ናሓሰ ኣብ ንኡስ ዞባታት ገለብን ዒላ በርዕድን ብዛዕባ ዝርከብ ቱሪዝማዊ ፀጋታት ዳሰሳዊ መፅናዕቲ ብምግባር ምስ ነበርቲ መራትን ደቂ ዓንዱ ናብ ዝተኻየደ ርክባት እዮም። እቲ ዳሰሳዊ መፅናዕቲ ነቲ ድሕሪ ምፍራስ ናርእስ ኣብ 1988 ከቢድ ምርብራብ ዝተካየደሉ ግንባር ሮራ መንሳዕን ኣብኡ ዝርከብ ታሪካዊ ሓድግታትን ኣብ ከባቢ መራትን ደቂ ዓንዱን ዝርከብ ሓደጋ ምፅናት ኣንፀላሊዎ ዘሎ ሃብቲ ገረብን እንስሳ ዘገዳምን ከምኡውን ኣብ ከባቢ ቤልታ ዘሎ ቀይሕ እምኒ በረድ ዝሸፈነ ነይሩ። ስነ ጥንታዊ ኣሰራት፣ ተፈጥሮኣዊ ፀጋታት፣ ሃይማኖታዊ ቦታታት፣ ብዙሕነት ባህልንያታን ስነ ጥበባዊ ፍርያትን ካልእን ካብቲ ፍሉይ ፀጋታትና ምዃኑ ዝሓበረ ኣብ ክፍሊ ቱሪዝም ሓላፊ መፅናዕትን ምክትታል ፀጋታትን ኣቶ ፍስሓ ሃብተ ሕብረተሰብ ፍሉይ ኣሰራት ምስ ዝረክብ ንዝምልከቶ ኣካል ዘድሊ ሓበሬታ ብኣጋ ከመሓላልፍ ኣብ ደረጃ ምፅናት ዝርከብ ጥንታዊ

0: ወቅላዊ ኣግራብ ግቡእ ክንክን ክግበር ኣሎ ባህልናን ስነ ጥበባዊ ፍርያትናን ድማ ቀጻልነቱ ብዘውሕዝ ኣገባብ ክዝውተር ተላብዮም ኣብ ክፍሊ ቱሪዝም ሓላፊ ፍቓድ ስራሕን ቁፅፅራዊ ብቕዓት ትካላት ቱሪዝምን ኣቶ ሃብተ ጋብሪ መንግስቱ ብወገኑ ትካላት ንባህልናን ያታናን ዘላልዩን ክብርታትና ዝሕልውን ከምኡውን ኢንዱስትሪ ቱሪዝም ሃገርና ኣብ ምምዕባል ድፊኢት ዝፈጥሩ ክኾኑ ከም ዝግባእ ኣተሓሳሲቡ
1: ኣብ ንኡስ ዞባ ማይ ምነ እትርከብ መረበር ፈልሲ ኣትኳሮ ጠለባት ገረብቲ ዘማልእ ምድለዋት ብምግባር መረባት ምግራብ ንምዕዋት ልዑል ኣስተዋፅኦ ትገብር ከም ዘላ ተሓቢሮም እታ መረበር ፈልሲ ሎሚ ዓመት ን30 ነጥፈታት ምግራብ ልዕሊ 170,000 ፈልስታት ከም ዘዳልወት መብዛሕትኡ ከዓ ምስቲ ከባቢ ሰማዕ 22 ዓይነታት መበቆላውን ዘይመበቆላውን ኣግራብ ከም ዝኾነ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ መዓሾ ጎይቶም ገሊፆም እቲ ፈልስታት ድሮ ብውልቀ ገረብትን ወፋሮ ክረምታዊ ልምዓትን ኣብ ቀላጥ ቦታታት ሕዛእትታትን ናይ እምነት ቦታታትን ይትከል ከም ዘለውን ብተወሳኺ ኣረዲኦም እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ፆሮና ተዋፊሮም ዘለዉ ተምሃሮ ክረምታዊ ልምዓት ንዝተዋህቦም ዕማማት ምዕቃብ ማይ ንሓመድን ብግቡእ የሰላስሉ ከም ዘለዉ በዓል ሞያ ሕርሻ መሃንድስ ዜና ግርማ ይሓቢሮም እቶም ተምሃሮ ኣብ ምስራሕ ዛላታትን ከትርታትን ምትካል ፈስታትን ምኮስኳስ ኣግራብን ከምኡ ውን ኣብ ምፅጋን ዛላታትን ከትርታትን ይነጥፍ ኣለዎም ዛጊድ ድማ ኣስታት 30 ኪሎ ሜትር ቅናታዊ ዛላታት 549 ሜትሮ ክቦ ከትርታት ከምኡ ውን ልዕሊ 900 ንፈልሲ ዘገልግል ጎዳጉዲ ከም ዝዓመሙ ክፍለጥ ተኻኢሉ ኣሎም ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ መንግስቲ ኮሎምቢያ ንሩራታት ጎላን ከም ልዑላዊ ግዛኣት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነን የገጢምዎም ሚኒስትሪ ጉዳያት ወፃኢ ሶርያ ትማሊ 11 ናሕሰ ኣበ ዘውፅኦ መግለፂ እቲ ስጉምቲ ንኣህግራዊ ሕጊ ዝፃረር ንዲፕሎማስያዊ ዝምድና ሃገሩን ኮሎምቢያን ድማ ኣብ ሓደጋ ዘእቱ ምዃኑ ኣጠንቂቖም ኣሜሪካ ኣብ 2019 ንሮራታት ጎላን ከም ልዑላዊ ግዛኣታት እስራኤል ኣፍልጦ ምሃባ ዝፍለጥ ኮይኑ ኮሎምቢያ ኣብቲ ጉዳይ ተመሳሳሊ ስጉምቲ ዝወሰደት ካልአይቲ ሃገር ኮይና ኣላ እስራኤል ንሮራታት ጎላን ኣብ 1967 ብውግእ ጎቢጣ ብምሓዝ ኣብ ትሕቲ ቁፅፅራ ድሕሪ ምእታዋ ኣብ 1981 ንምሕደርኡ ዝምልከት ሕጊ ከም ዘተኣታተወት ጸብጻባት የረድኦም ይኹን እምበር ባይቶ ጸጥታ ውድብ ሕቡራት ሃገራት እቲ ስጉምቲ ንሃገራዊ ሕጊ ዝጥሕስን ዘይቅብሉን ምዃኑ ብምጥቃስ ክቃወም ጸኒሑሎም እስራኤል ኣብ ሶርያ ጥራይ ዘይኮነት ኣብ ፍልስጤምን ሊባኖስን እውን ናይ ምስፍሕፋሕ ፖሊስታት ትኽተል ከም ዘላ ዝፍለጥ እዮም መንግስቲ ታይላንድ መጥቃዕትታት ፎክስ ብረት ንምግታእ ንፍቓድ ብሕታዊ ዋነት ብረት ከም ዘወንዘፉ ሓቢሮም እቲ መንግስቲ ነዚ ስጉምቲ ዝወሰደ ኣብ ዝሓለፈ ሰሙን ኣብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ 8 ሰባት ድሕሪ ምቕታሎም እዮም ብዘይካዚ መንግስቲ ታይላንድ ብዘይ ሕጋዊ መንገዲ ብረት ዝሓዙ ዜጋታት ክረክብዎ ብሕጋዊ መንገዲ ዝወነንዎ ድማ ኣብ ህዝባዊ ቦታታት ሒዞምዎ ከይንቀሳቐሱ ኣዚዝዎ ኣሎም ታይላንድ ኣብ ዞባ ደቡባዊ ምብራቅ ኤስያ ብብዝሒ ብሕታዊ ዋነት ብረት ኣብ ቀዳማይ ደረጃ ከም እትስራዕ ዝጠቕሱ ጸብጻባት ኣብቲ ሃገር ልዕሊ 10 ሚልዮን ጠበናጁ ኣብ ኢድ ሲቪል ውልቀ ሰባት ከም ዘሎ የረድኦም ብሕታዊ ዋነት ብረት ብደረጃ ዓለም ካብ ቀንዲ ጠንቅታት መጥቃዕትታት ፎክስ ብረት ምዃኑ ይጥቀሳሎም መንግስቲ ቤልጅዮም ኣብ ዝቕፅል 10 ዓመታት ኣብ ወተሃደራዊ ምህዞ ንያስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጦም እቲ ካብ መወዳእታ 2026 ክሳብ 2035 ዝትግበር መደብ ወተሃደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድልዳልን ዘመናዊ ንምግባርን ዝዓለመ ምዃኑ ሚኒስትሪ ምክልኻል ቤልጅዮም ሓቢሮም ብመሰረቲ መደብ ቤልጅዮም ኣብ ነፍሲ ወከፍ ዓመት ኣስታት 400 ሚልዮን ዶላር ንወተሃደራዊ ምርምርን ምህዞን ክስሊዓ መንግስቲ ቤልጅዮም ኣብ ዝሓለፈ ወርሒ መጋቢት ንወተሃደራዊ ወፃኢታት ሃገሩ ናብ ልዕሊ 200ታዊት ካብ ጃምላ ሃገራዊ እቶቱ ክብ ከም ዘበሎ ዝዝከር እዮም ጀርመን ብሪጣንያ ፖላንድን ሮማንያን ዝርከበን ሓያሎ ሃገራት ኤውሮጳውን ወተሃደራዊ ወፃኢታት ናይ ምዕባይ ስጉምትታት ክወስዳ ጸኒሐን ኣለዋ ጸጥታ ኤውሮጳ ብፍላይ ድሕር ምውላዕ ኩናት ዩክሬን እናንቆልቀለ ብምምፅኡ ሃገራት ዞባ ዓቕሚ ምክልኻለን ከደንፍዓ ከም እተገደዳ ጸብጻባት ይጠቕሶም ኣብ 2025 መጠን ተጠቃምነት ከሰል ብደረጃ ዓለም መጠን ኣወሰኽ ከም ዘየርኣየ ጸብጻባት ኣህግራዊ ወኪል ፀዓት ሓቢሮም መጠን ተጠቃምነት ከሰል ብባዶ 0.5 ሚታዊት ብምውሳኽ ኣስታት 9 ቢልዮን ቶን ከም ዝበጽሐዮም እቶም

ጸባ ዝተኣሶም ይኹን እምበር ምስ ምምዕባል ተሓዳሲ ፀዓት ጠለባት ከሰል ክሳብ 230 ብልዕሊ 3 ሚታዊት ክጐድል ከም ዝኽእል እዩ ግምታት ዘሎ። ብከላ ኣየር ንምንካይ ተጠቃምነት ከሰል ክጐድል ክቐርብ ጸንሐ ሃገራዊ ፀውዒታት ከምቲ ዝድለ ክትግበር ከም ዘይጸንሐ እዩ ዝጥቀስ። ከሰል ካብ ቀንዲ ጠንቅታት ብከላ ኣየር ምዃኑ ዝፍለጥ እዩ። ኣብ መንጎ ኤውሮጳዊ ሕብረትን ብራዚልን ኣርጀንቲና ኡሩጓይን ፓራጓይን ዝሓቆፍ ቀፅሪ መንኮርኮስ ዝተኸተመ ናፃ ንግዳዊ ስምምዕ እወንታዊ ውፅኢት ክረከቦ ከም ዝጀመረ ብራዚል ሓቢራ። ብራዚል ናብቲ ሕብረት እትገብሮ መጠን ሰደድ ኣብ ውሽጢ ዝሓለፈ ክልተ ኣዋርሒ ጥራይ ብልዕሊ 400,000 ከም ዝዓበየ ገሊጻ ኣላ። ኤውሮጳዊ ሕብረት እውን ምስተን ሃገራት ዘካይዶ ንግዳዊ ምልዋጥ ኣብ ወርሓት ሰነን ሓምለን እወንታዊ ገስጋስ ከም ዘመዝገበ ኣፍሊጦም። እቲ ካብ ዝሓለፈ ወርሒ ግንቦት ተግባራዊ ዝኾነ ስምምዕ መጠን ቀረፅ ብኣስታ 90 ሚታዊት ብምጉዳል ንንግዳዊ ምልዋጥ ክልቲኦም ወገናት ዘደንፍዕ እዮም። እዚ ድማ ድሕሪ ናይ 25 ዓመታት ዝርርብ ዝተኸተመን ብደረጃ ዓለም ዝዓበየን ስምምዕ ናፃ ንግዲ ንሳዕቤናት ናይቲ ኣሜሪካ ኣብ ልዕሊ ክልቲኦም ወገናት እትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል እውን ይሕበር። ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 30 ሚታዊት ጃምላ ዓለማዊ እቶትን ይሽፍኖም። በዚ ድማ እዚ ንግዳዊ ስምምዕ ኣብ ምድንፋዕ ቆጠባ ክልቲኦም ወገናት ዝህልዎ ተራ ቀሊል ከም ዘይግመት ክኢላታት ክእምቱ ጸኒሖም ኣለዉ። ኣውስትራልያን ቪየትናምን ኣጠቓላሊ ስትራቴጂካዊ ዝምድንአ ንምስፋሕ ክሰርሓ ተሰማሚዐን። እቲ ስምምዕ ፕሬዚደንት ቪየትናም ቶ ላምን ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝን ትማሊ 11 ናሕሰ ኣብ ካምቢራ ርእሰ ከተማ ኣውስትራልያ ኣብ ዘካየድዎ ዝርርብ ተበፂሖም። ክልቲኦም መራሕቲ ኣብቲ ኣጋጣሚ ኣብ ምምዕባል ጽላታት ምክልኻል፣ ጸጥታ፣ ቁጠባ፣ ቴክኖሎጂን ምግታ ክሊማዊ ምዝባልን ዘተኮረ ስምምዓት ከም እተፈራርሙ ሓቢሮም። ብዘይካዚ ክልቲን ሃገራት ኣብ ዕደናን ሰደድን ብርቂ ማዕድናት ክተሓጋገዛ ምዃነን ኣብቲ ርክብ ኣፍሊጠን ኣለዋ። ኣብ 2015 ልዕሊ 14 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ዘካየዳ ኣውስትራልያን ቪየትናምን ኣብዚ ዓመት እዚ ናብ 20 ቢልዮን ዶላር ክብ ንምባሉ ይስርሓ ከም ዘለዋ ሓቢረን። ዜና ንምዝዛም ቀንዲ ኣርእስተ ዜና ደግመልኩም። ኣብ ጸጋታት ኣከባቢ ውሕሳት ጠቓቕማ ክዝውተር ሚኒስትሪ መሬት ማይን ኣከባብን ኣዘኻኺሮም። ኣብ ዞባ ማእከል ብቕድመ ትምህርቲ ናይ ዝሓልፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት በፂሖም። ኣብ ዞባ ዓንሰባ ኣፍለጡ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ጸጋታት ክብርኽ መዘኻኸሪ ቀሪቦም። መንግስቲ ኮሎምቢያ ንሩራታት ጎላን ከም ልዑላዊ ግዛኣት እስራኤል ኣፍለጦ መሃቡ ካብ ሶርያ ኩነኔ ገጢምዎም። መንግስቲ ታይላንድ መጥቃዕትታት ፎክስ ብረት ንምግታ ብፍቓድ ብሕታዊ ዋንነት ብረት ከም ዘወንዘፎ ሓቢሮም። መንግስቲ ቤልጅም ኣብ ወተሃደራዊ ምህዞ ንያስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጦም። ዜና ተዛዚሙሎ ብርኽ መዓልቲ እዩ።

0: ሰላምን ጥዕና ንምነ ዝኸበርኩም ተዓዘብትና ከመይ ውዒልኩም ዕለታዊ ዜና ስፖርት ሒዝና ቀሪብና ኣለና ንምክህታልኩም ብኸብሪ ንዕድም።
1: ክረምታዊ ውድድር ግራስሮት ካልኣይ ዙርያ ይቕጽል። በዚ መሰረት ትማል ሰለሳይ ኩዕሶ እግሪ ናይ ትሕቲ 15 ዓመት ኣብ ኣርባዕቲኡ ሜዳብ ዝቐጽለሉ ፈለማ ዝተረኸባ ጋንታ ቲራቨሎን ፓራዲዞን ክኾናን ከለዋ እዚ ግጥም ድማ ብናይ ሓባር ውፅኢት 2-2 ተዓጺዩ። ቀጺለን ዝተረኸባ ድማ ጋንታታት ኣባሻውልን ሰረጀቓም 5 ብባዶ ገዛ ባንዳን ማይተመናይን 1-1 ጋላ ነፍሕን ዕዳጋ 5-1

ባዶ ኣርባዕ ኣስመራ ንሰንበል ሓሙሽተ ብሓደ ጠፅራት ንማእኸል ከተማ ንሓደ ብሓደ ጎዳይፍ ንኣኸል ኣርባዕተ ብሓደ በሪኽ ድማ ንገጀረት ሓደ ባዶ ብዝኾነ ውፅኢት ተፈላለየን ኣብ ናይ ደቂ ኣንስትዮ ድማ ኣርባዕ ኣስመራ ንኣኽሪ ኣርባዕተ ብሓደ ጎዳይፍ ንፓራዲዞ ሰለስተ ባዶ ኣባሻውል ንበሪኸም ከምኡ ድማ ማይ ተመናይ ንዕዳጋ ሓሙስ ድማ ኣርባዕተ ባዶ ብዝኾነ ውፅኢት ስዒረንን እዚ ክረምታ ውድር ሎም ረቡዕ ናይ ኩዕሶ እግረን ትሕቲ 17 ዓመት ኣብ ኣርባዕተ ሜዳ ቐፂሉ ክውዕል ምዃኑ እውን ህዝባዊ ርክባት ተኽሊት ኢሳቕሳን ዲያጎ ሓቢሩ ውሽጣዊ ውድር እዚ ሓይሊ ኣየር ኤርትራ ይቕፅል ብረቡዕ ሓሙሽተ ንሓሰ ዝፈለመ ውሽጣዊ ውድር ሓይሊ ኣየር ኤርትራ ትማሉ ሰለስ ብግጥማት ኩዕሶ እግርን ኩዕሶ መረብን ኣብ ሜዳ ማዓስከር ሓይሊ ኣየር ኤርትራ ቀፂሉ ኣብ ትዕለት ፍለማ ዝተረኸባ ናይ ኩዕሶ እግሪ ጋንታት ደቂ ኣንስትዮ መሰረተን ፈንቅልኒን ነይረን እዘን ክልተ ጋንታት ሚዛናዊ ግጥም ከካይዳ ንከለዋ ኣብ መበል 23 ከምኡ ድማ 29 ደቂቕ ጋንታ ፈንቅል ብመንገዲ ኤልዳና ክንፍን ደይልና ገብረተንስታይን ሸቶ ረኸበት ተፃወቲ ጋንታ መሰረት ድማ ኣብ መበል 33 ደቂቕ ብመንገዲ ሲሞና ገብረዮና ሸቶ ብምርካብ ንውፅኢት ናብ ክልተ ብሓደ እኳ ተፅብቦ ማዕረ እትገብራ ሸቶ ግና ይረኸበትን ፀወታ ድማ ብዓወት ጋንታ ፈንቅል ክልተ ብሓደ ተዓፂም ቀፂላን ዝተረኸባ ጋንታት ዊናን ሕድርኒን ነይረን ተፃወቲ ጋንታ ዊና ኣብ ቀዳሚይቲ ደቂቕ ዝግጥም ብመገዲ ፎርት ናሸቶ ረኺበን መወሶም ነታ ሸቶ ተመዝገበተን ካሕውያ ፃወቲ ሕድሪ ኣብ ከቢድ ስራሕን ፀሚደን ሰይጥወን ድማ ኣበል 7ይ ደቂቕ ብመገዲ ሚካኤል ሚካኤል ተማዓራርያ እዚ ግጥም ናብ ዕረፍቲ ቅድሚ እታዊ ጋንታ ሕድሪ ፍፁም ቅላዕ እኳ ረኺባት እምበር ክትጥቀመላ ግን ኣይከኣለትን ብድሕርዚ ድማ ተወሳኺ ሸቶ ብዘይምንባሩ እዚ ግጥም ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ ኣብቲ ዕለት እቲ ኩዕሶ መረብ ናይ ደቂ ተባዕትዮ እውን ተኻይዱ ነይሩ እዩ ፀሓይ በርቅን ሓሊበት ሮኬት ድማ ንፅንዓት ብተመሳሳለ ውፅኢት ክልተ ብባዶ ስዒረነን ውሽጣዊ ውድር ዝ ሓይሊ ኣየር ኤርትራ ሎም ረብዑን ቀፂሉ ክውዕል እዩ ፌደሬሽን ኩዕሶ እግሪ ኤርትራ ዝወደቦ ስልጠና ምእንስያ ድያኑን ተዛዚሙ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ክኢላዊ ዓቕሚ ሙያ መንእስያት ድያን ንምዕባይ ካብ መላእ ሃገር ዝተዋፅኡም 31 ደቂ ኣንስትዮን ዝርከብኦም 58 መንእስያት ክቦ ፀንሐ ናይ 4ይ ዓመት መደብ ስልጠና ብ7 ሓሰ ዛዚሙ እዚ ኣብ መደባት ውድር ግራስሮት ክሊ ዕድመ 14 ክሳብ 17 ዘሎም ሕፅረት መንእስያት ድያኑ ንምምላእ ከምኡ ንብቕዓት ተካኣት ድያኑ ንምፍራይን ዓሊሙ ብሃገራዊ ኢንስትራክተራት ድያንነትን ኣካላዊ ብቕዓትን ዝተኻየደ መደብ ክልሲ ሓሳብን ግብራዊ ናይ ስልጠና ከምኡን ንኣካላዊ ብቕዓት ልምዳ ተጠቓለዩ ነይሩ ኣብ መዛዝም ናይቲ ሓለፍቲ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ዝተኽብሉ ኣጋጣሚ ምክትል ፕሬዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ስፋ ሚካኤል ብርሃነ ብዝስምዖ ቃል ሰልጠንቲ ዝረኸቡ ናይ ስልጠና ዕድል ተጠቂሞም ብዲስፕሊንን እሩም ስነ ምግባርን ተሰኒዮም ብቑዓት ተካኣት ናይቶም ሕጂ ኣብ ስራሕ ዘለዉ ድያኑ ክኾን ፅቢት ከም ዝግበር ብምግላጽ ኣብ ኩሉ ጉዕዞኦም ደገፍን ምክትታለ ፌደሬሽን ከም ዘይፍልዮም ድማ ኣረጋጊጹ ሰልጠንቲ መንእስያት ኣብዝሃብዎ ርእቶም እቲዝወሰድዎ ስልጠና ብግብራዊ ስራሕ ዝያዳ ንምዕማቕ ሰፊሕ ናይ ምድናይ ባይታ ክፍጠረሎም ተላብዮም ኣብ ምዛም እቲ መደብ ሳተፍቲ ዝተዳለወ መልቕት ምስክር ካብ ኢድ ኣቶ ተስፋ ሚካኤል ብርሃነን ዋና ፀሓ ፌደሬሽን ኩዕሶ እግሪ ኤርትራም ኣቶ ሙልጌታ ገብረተንሳኤን ተዓዲሉ ቻምፒዮን ኩዕሶ እግሪ ደቂ ተባዕትዮ ከተማ ከረን ብ9 ናሓሰም ኣብ ስታድየም ከተማ ከረን ግጥማት ኣብ ዘቀፀለሉ ዳር ሰላም ክትዕወትን ከላ ደንደንን ገዛ ዋንዳን ድማ ነጥቢ ተማቂለን ፈለማ ዝተረኸባ ጋንታት ዳር ሰላም ምስ ደሴት ኮይነን ካብ ፈለማ ዳር ሰላም ብሓይል መጥቃዕቲ ብምብጋስ ካብ ዑስማን መሓመድ ሸቶ ረኺባ ቅልጡ ፈርሕነት ሓዘት ጋንታ ደሴት ድማ ምፀኒሓ ካብ ዮሃንስ ባህል ልብሸቶ ረኺባ ነዝግጥም ማዕረ ገበረቶን ንዕረፍቲ ድማ ሓደ ብሓደ ኣተዋን ኣብ ካልይ ዕብረ ጋንታ ዳር ሰላም ኣከታቲላ ካብ ኤም ሁስንን ዑስማንን ክልተ ጉላት ብምውሳኽን ሰለስተ ብሓደ ትመርሕን ከላ ጋንታ ደሴት እውን ብመንገዲ ናት ናይ ኣልኪዳን ሓንሸቶ ረኺባ ንውፅኢት ናብ ሰለስተ ብክልተ ኣፅበበቶም ቀፂላ ጋንታ ዳር ሰላም ዓብላልነታ ብምሕያል ብመንገዲ እቲ ኣብ ብሉፅ ቁመና ዝርከብ ኣጥቃዓያ ዑስማን መሓመድ ሸቶ ብምዝጋብ ሃትሪክ ሰሪሑ ንጋንቱ 4 ብክልተ ትዕወታ ክኢልዋን ናይዚ ግጥም ድማ ብሉፅ ቀታ ኮይኑ ተሸሊሙን ቀፂሉ እውን ናይ ዝሓለፈ ዓመት መቀናቐንቲ ዝኾና ጋንታት ደንደን ኣንጻር ገዛ ባንዳይን ተራኺበን ቀዳማይ ኤብረ ዘን ክልተ ጋንታት ማራኽን ሓይል መጥቃዕቲ ስራይ ፀወታ ኮይ እምበር ሸቶ ግና ይተመዝገቦን ባዶ ባዶ ድማ ዓረፈ ኣብ ካልይ ዕብረ እውን ንተዓዘት ዝመስጠ ምንቅስቓስ ብምንፅብራቕም ገዛ ባንዳ ካብ ኣዝሆር ኢብራሂም ሸቶ ብምርካብ ክትመርሐን ከላ ጋንታ ደንደን ድማ ኣይዶንጌትን ካብ ፈደን ፍረዝጊ ብመንገዲ ቅላዕ መፅዓት ሸቶ ብምዝጋብ ንፀወታ ማዕራርየቶም ብድሕዚ ድማ ዝተራእ ሸቶ ብዘይምንባሩም እዚ ግጥም ብናይ ሓባር ውፅኢት ሓደ ብሓደ ተዓፅዎም ናይ ጋንታ ገዛ ባንዳም ኣዝሆር ኢብራሂም ድማ ዝግጥም ብሉፃታይ ኮይኑ ተረቑሑም ፈደርሽን ኩዕሶ እግሪ ንኡስ ዞባት ተሰነይ ብምክንያት ቻምፒዮን ክለባት ውድድር ሰሪዑም ፈደረሽን ኩዕሶ እግሪ ንኡስ ዞባ ተሰነይ ብምክንያት ቻምፒዮን ክለባት ናይቲ ንኡስ ዞባ ንሓደ ወርሒ ዝቕፅለ 6 ክለባት ቀዳማይ ዲቪዥንን ተካኣቲ ክለባትን ብክልቲ ፆታ ዝሳተፈ ውድድር ብ10 ናሓሰ ጀሚሮም ኣብቲ ዕለት ፍለማ ዝተረኸባ ጋንታት ሰቲትን ኣረሽድን ክኾና ንከለዋ ኣብዚ ግጥም ድማ ጋንታ ሰቲት ብመንገዲ ኣጥቃዓ መሓመድ ብልፅ ሸቶ ብምዝጋበ ንዕረፍቲ ሓደ ባዶ መሪሓ ውፀትም ኣብ

0: ላይ ብረት ዝግጥም ርስትን ወሲኹ ክምለስ እንከሎ ጋንታ ሰቲ ድማ ብመንገዲ ፀወታይ ዓድል ካልኦት ሸቶ ብምውሳኽ ጋንቱኦም ክልተ ባዶ ክመርሓ ክኣላም ብድሕሪ ዝምድብ ግዜ ኣኺሉ ተወሳኺ ግዜ ምስ ተረኣየ ጋንታ ኣርሽድ ሓንሸቶ ክተመዝግብን ከላም ካብ ስዕረት ግናይ መጠተትን እዚ ግጥም ብዓወት ጋንታ ሰቲት ክልተ ብሓደ ተዓፅዎም እዚ ግጥም ሎም ረቡዕ ጋንታት ባርካ ምስ ጋንታ ኣዳል ብዘካየደኦ ግጥም ቀፂሉ ክውዕል ምዃኑ እውን ዝበፅሓና ሓበሬታ ኣረድዩም ኣብ ሃገራ እውን ከምኡ ናይ መሕዝናት ግጥማትን ድሕሪ ምፅናሕ ክለባት ናብ ስሩዕ ግጥማትን ኣብ ዝምነሳሉ ዘለዋ እዋን ማሕበር ኤውሮጳ ዝሰርዖ ግጥማት በቲ ዓመታውን ናይ ዝሓለፈ ዓመት ዕውታት ቻምፒዮንስ ሊግ ኤውሮጳን ኤውሮጳ ሊግን ዝኾና ብዘረኽቦ ሱፐር ካፕ ተሰሜ ፀወታ ዝፍልም ኮይኑ ናይዚ ዓመት ግጥም ሱፐር ካፕ ድማ ሎም ረቡዕ ምሸት ፓሪስ ሴን ጀርመን ኣንጻር ኣስቶን ቪላ ኣብ ሳልዝበርግ ብዘካይዶ ፀወታ ክስነድ እዩ ዕወት ቻምፕዮንስ ሊግ ኤውሮጳ ፒኤስጂ ድሕርቲ ኣብ ወርሒ ግንቦት ንኣርሰናል ረቲዓ ጎብለል ኤውሮጳ ምዃና ንኻልኣይ ተኸታተሊ ዓመት ናብ ፀወታ ሱፐር ካፕ ትቐርብ ዘላ ኮይና ዝሓለፈ ዓመት እውን ኣንጻር ካልእ እንግሊዛዊት ክለብ ቶተንሃምያ ተረኺባ ነይራን ብፍጹም ቅላዕ ድማ ተዓዊታ ምንባራ ዝዝከርን ድሕሪ ነዊሕ እዋን ፅሚ ዋንጫ ብኣላይነት ኦናይ ኤምረት ኣምረታዊ ጉዕዞ ኣሕሊፋ ቻምፒዮን ኤውሮጳ ሊግ ክትከውን ዝኽእል ኣስቶን ቪላ ብወገና ሰለስተ ወርሒ ድሕሪ እዚ ታሪኻዊ ዓውታ ካልእ ኤውሮጳዊ ፅዋእ ንምልዓልያ ሎም ምሸትን ፀወታ ክትቀርብ እንተኾነ እዛ ብዘለዎን ዓቕሚ ምስ ተመዝናብ ካልኣይ ደረጃ ትሕዝ ጋንታ ክዋኽብቲ ኣባላታ ኣብ ርእሲ ምፍናዋ ኣብ መሳርዓ ዘለዉ ከም ኦሌ ዋትኪንስ ኮንሳን ሓላው ልደታ ማርቲነዝን እውን ናይ ዋንጫ ዓለም ዕረፍቲ ክሳብ ሕጂ ተዋሂብዎም ብምህላው ንዝፅብያ ናይ ሎሚ ዕዮ ገዛ መሊሱም ዘኽብዶዩ ዝረኸቡ ዕድል ሸለሊሉ ክሓልፍ ዘይረአ ሉዊስ ኤንሪከ ብወገኑ ንኦስማን ደንበለ ባርኮላ ደዚር ድወን ካልኦትን ናብ መሳርዑ ክመልሶምን ከሎ ነቲ ዝሓለፈ ሰሙን ዘፈረሞ ኣባል ኣስቶን ቪላ ነበር ሉካስ ዲነ እውን ተማሊእዎ ብምህላው ኣብ ሓፂር ግዜ ኣንጻር ናይ ቅድም ክለቡ ክትፃወት ከኽእሎ እዩ እዘን ክልተ ብኣዝዮም በላሕትን ክፉት ናይ ምጥቃዕ ዓምር ዝውንኑ ኣዕለምትን ዝእልያ ክለባት ኣብ ታሪኸን ኣብ ዓመተ ውድድር 2024-25 ኣብ ርዕ ፍጻመ ቻምፒዮንስ ሊግ ኤውሮጳ ነፈለማ እዋን ክረኸባ ከለዋም ኣብቲ ናይ ክልተ እግሪ ፀወታ ድማ ፒኤስጂ ብድምር ውፅኢት 5-4 ተዓዊቶም ኣዘናይ ግጥም ኣርኤን ምንባርን ይዝከር ኣብዚ ክራማት ብዙሕ ናይ ዕድጊ ስራሓት ዘየካየደት ፒኤስጂ ንኣክሊሽ ሉካስ ዲነን ካልኦት ንኣሹ ፃወትን ኣፈሪማ ክትዳልወን ከላም ቪላ ድማ ከም በዓለ ዣዋ ጎመዝን ጋርናቾን ዝኣመሰሉ ምኩራት ፃወቲ ናብ መሳርዓ ወሲኻያ ተዳልያ ዘሎም ናይ ፍጻመ ግጥም ሱፐር ካፕ ዝውንኖ ሕጊ ምድብ ግዜ ብናይ ሓበር ውፅኢት ምስ ዝውዳእ ብቐጥታ ናብ ፍጹም ቅላዕ ዝኣቱ ኮይኑ እዚ ብብዝሒ ንቻምፕዮንስ ሊግ ኤውሮጳ ተዓዊተን ዝመፃ ክለባት ላዕለዋ ኢድ ክሕዛሉ ዝረኣያ ውድድር ድማ ብዓወት ፓሪስ ሴን ጀርመን ክዛዘሚዩ ዝበዝሐ ማዕከናት ዜና ግምት ሂበናሉ ዘለዋ
1: ባርከስ ዝኸበርኩም ተዓዘብትና ትሕዝትና ዝወዲ ኣለና ምሳኻትኩም ፅናሕኩ ፊደል ገብሪ ህወቴ ንምክትታልኩም ደጊምና ነመስግን ብወገነይ ሰላም

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ናብቲ ፈለማ ተዳሊ ዘሎ መደብ ክነብለኩም እምባር ሰናይ

ፈለማ ተዳልያ ዘላ ኣብ ሞባይልና ዘላ ክንገብራ ዝግበኣና ኣብ ማይ ፋይልስ ካብ ዘሎ ኣማራፂ ኮይኑ ብዙሕ ግዜ ንሕና ዘየድልየና ኣፕሊኬሽን ዘየድልየና ስእሊ ዘየድልየና ቪድዮታት ወይ ካልእ ነገራት ንድምፂ ስሞ ሞባይልና ግን ኣይትጎድልን። ሓደ ሕቡእ ግን ክንከፍቶ ዝግበኣና ንዑ ምስ ከፈትናዮ ጥራይ ኣዝዮም ብዙሓት 6,700,9,500 ንልዕሊዩን ዝኸውን ስእልታት ዝተቐመጦ ቦታ ኣሎ። እዚ ስእልታት ተቐሚጥዎ ዘሎ ቦታ እንተ ዘይደምሲስናዮ ናይ 4-5-6 ልዕሊዩን ጂቢ ቦታ ናይ ሞባይልና ክሕዝ ኽእል እዩ። ነዚ ከመይ ጌርና ንድምስሶ ቀዳመይ ተዳልያ ዘለያ ብከምዚ ስዕብ ተዳልያ ኣላ። ሕራይ እምበኣር ቀዳመይቲ ንሪኣ ኣማራፂ ኣብ ማይ ፋይልስ ዘሎ ኣማራፂ እዩ። ኣብ ማይ ፋይልስ ምስ ንመፅእ ሓደ ኣዝዩ ኣገዳሲ ኣማራፂ ኣለና። መጀመርያ ናብዛ ላዕሊ ሴቲን ትብልና ኣለትና ናይ ሴቲን ምልክት ምናልባት ኣብናትኩም 3 ነጥቢ ክትከውን ትኽእል እያ። ናብኣ ምስኣተና እዛ ሾው ሂድን ሲስተም ፋይልስ ትብል ደላ ኦን ገይረያ ኣለኹ። እዚኣ ኦፍ ክትፀንሐ የብላን ናብቲ ንደልዮ ዘለና ምእንቲ ክንከይድ እዚኣ ኦን ክትከውን ኣለዋ። ብድሕሪኡ ክንምለስ ኢና። ናብዚኣ ምስ ተመለስና ናብ ኢንተርናል ስቶሬጅ ኣቲና ሙቪስ ትብል ክንርኢ ኢና። ኢንተርናል ስቶሬጅ ሰርች ክንብላ ንኽእል ኢና። ሙቪስ ትብል ንመፅ ኢና ናብ ሙቪስ ንኣለዋ። ኣብ ሙቪስ ምስኣተና ኣብታ ላዕሊ እታ ሾው ሂድን ፋይልስ ዝበልናያ እዛ ታምብ ናይልስ ትብል ደላ ማለት እዩ። ናብኣ ክንኣቱ ኢና። ናብ ታምብ ናይልስ ምስኣተና ኣብዚ ትርእይዎ ደለኹም ከባቢ ሰለክት እንተደኣ ገይረዮ ከባቢ 633 ፋይላት ኣለኒ። እዚ 633 ስእልታት ሳምሰንግ ባዕሉ ካብቲ ንሰርሖ ካብቲ ንሪኦ ካብቲ ንውልዖ ቪድዮታት ዝወስዶም ስክሪን ሾትስ እዮም ማለት ወላ እሶም ሃልዮም ኣይሃልዮም ወላ ሓደ ዘገድሰ የብሉን እንትርፎ ቦታ ክመልእ ኣለና ማለት እዩ። ስለዚ ነዚኦም ደሊት ክንብሎም ኣለና። ምናልባት ኣብ ናተይ ኣብ ዝተወሰነ ግዜ የፅርዮ ስለ ዝነበርኩ ውሒዱ ኣሎ ክኸውን ይኽእል። ኣብ ናትኩም ልዕሊ 6,500 ኣብ ናይ ገሊኹም ከም ዝፀንሕ ርግፀኛ እየ። ስለዚ እዚ ብምሉኡ ድሊት ኦል ክንብሎ ኣለና። በዚኣ ድሊት ኦል ንብሎ ሽዑ ናብ ሪሳይክል ቢን እዩ ዝኸይድ። ካብዚ ወፂኡ ማለት ተደምሲሱ ማለት ኣይኮነን። ተመሊስና ናብ ኢንተርናል ስቶሬጅ ምስኣተና ብስታሕቲ ሪሳይክል ቢን ትብል ንህለትኒ። ናብ ሪሳይክል ቢን መፅአ ሰለክት ምስ ገበልክዎ እንደገና ከምዚ ትሪእዎ ዘለኹም 634 ፋይላት ብምሉኡ ክድምሰስ ኣለዎ ማለት እዩ። እዚ እንተደኣ ተደምሲሱ ሞባይልና ቅልጣፈ ትውስኽ፣ ካብቲ ዝነበራ ቦታ ውን ናይ ከባቢ 3-4 ጂቢ ክትውስኽ ትኽእል ማለት እዩ። ስለዚ እተን ኣገዳሲት ካብ ዝበሃላ ኣብ ፋይል ማናጀር ካብ ዘለዋና እዚኣ ቀዳሚት እያ ማለት እዩ።

ካልአይቲ ተዳልያ ዘላ ቁርብ ኣዘናጋዒት ትመስል ደስ ትብለካ ሕብእቲ ኣማራፂ ከዓ ሞባይል ቻርጅ ኣብ ንገብረሉ ግዜ ቻርጅ ገይራ ዶ ኣይገበረትን ገመድና ድዩ ወይስ ቻርጅ ኢምፖርት ድዩ ወዘተ ንብል ኢና። ብዙሕ ግዜ ንሞባይልና ግን ከነዛርባ ኢና ሎ ማዓንቲ ብኸመይና ነዛርባ እንተ ደኣ ቻርጅ ገይራ ወይ ቻርጅ እንተ ደኣ ኣትያ ቻርጅ ኮይና ኣለኹ ወይ ቻርጀር ኮኔክት ኮይኑሎ ቻርጀር ተላጊቡሎ ዝብል ድምፂ ከም ትህበካ ክንገብር ኢና። እዚ ኣዝዩ ብዙሕ ኣማራፅታት እዩ ዘለዎ። ብኸመይና ክንገብሮ ንኽእል ሕጂ እውን ስዒቡ ተዳልዩላ። ሕጂ ንሪኣ ኣዝዚ ኣገዳሲት ኣማራፂ ከዓ ሞባይልና ቻርጅ ኣብ ነእትወላ ግዜ ቻርጅ ትገብር ከም ዘላ ባዕላ ብድምፂ ክትነግረና ትኽእል እያ። ምክንያቱ ሓንሳብ ሓንሳብ እቲ ቻርጅን ኬብል ክኸውን ይኽእል ፀገም ወይ ቻርጅን ፖርት ክኸውን ይኽእል ወይ የእቲናያ ኢልና ከድና ክትኣብየና ትኽእል እያ። ስለዚ እዚኣ ኣገዳሲት ኣማራፂ ኮይና ረኺበይ ኣለኹ እሞ ከዓ ሕብእቲ ምስ ምዃና መጠን ክንፈልጣ ኣዝዩ ኣገዳሲ እዩ። ስለዚ መጀመርያ ናብ ሴቲንግ ክኣቱ እየ። ናብ ሴቲንግ ምስ ኣተኹ ኣብዚኣ ሞድስ ኤንድ ሩቲንግስ ትብላላ። ሞድስ ኤንድ ሩቲንግስ ኣብዚ እዚ ዘሎ ስሊፕ ቲያትር ድራይቪን ወዘተ ድብል ዝተፈላለዩ ሞዳት እዩ ወይ ሞድስ እዩ። ብድሕሪኡ ናብ ሩቲንግ ክንኣቱ ኢና ንየማን ናለት። ኣብ ሩቲን ምስ ኣተና እዛ ቀዲመ ጥቀመሉ ስለ ዝነበርኩ እዩ ድሊት ክብሎ እዮ ከም ብሓድሽ ሰት ክንገብሮ። ስለዚ ሞድስ ኤንድ ሩቲንግስ ትብል ኣብዛ ናይ ተደመሮ ምልክት ክንመፅእ

ዚና ሕጂ እንታይ እትብል ዘላ ኢፍ ከምዚ እንተደኣ ኮይኑ ዘን ከምዚ ግበር ይኽብላ። ሕጂ እንታይ ማለት እየ ብዙሕ ኣማራፂታት እዩ ዘሎ ደድ ጥዕመኩም ክትፍትንዎ ትኽእሉ ኢኹም። ኣነ መሪፅ እያ ዘለኹ ግን እንተደኣ ቻርጅን ኬብል የእትየ ቻርጅ ትገብሮ ከም ዘለኽ ብድምፂ ንገርኒ ትብለ። ስለዚ ኣድ ዋት ዊል ትሪገር እንትብል ሕቶ ንታሕቲ ወሪደ ኣብዚኣ ቻርጅን ስታተስ ትብላ ኣላ። ቻርጅን ስታተስ ገይረ ኣለኹ። ክልተ ዓይነት ቻርጅን እዩ ዘሎ፣ እቲ ሓደ ብዋይር ብገመድ ንገብሮ፣ እቲ ሓደ ከዓ ብዘይ ገመድ ንገብሮ። ኣብ ክልቲኡ ንገርኒ ኢለ ኣለኹ። ስለዚ ቻርጅን ተደኣት እዩ ዘንዋት ዘን ኢለ ንገርኒ እንታይ ማለት እዩ ትነግረኒ ብኖቲፊኬሽን ኖቲፊኬሽን ኢለ ሸው ካስተም ኖቲፊኬሽን ትብል ሰለክ ትገብር። ብድሕሪኡ እንታይ ክትብል ኣለዋ ኣብዚኣ ሕጂ ዩር ፎን ኢዝ ቻርጅን ትብለኒ። ዩር ፎን ኢዝ ቻርጅን ኢለ ኣለኹ። ወላ ክትፍለጠለይ ምእንታን እሱ ክብላ እየ። ኣብዚኣ ሕጂ ነዚ ከተንብቡ እያ ኣብዚኣ ሪድ ዲስ ኖቲፊኬሽን ላውድ ትብል ደላ ግድን ኦን ክገብር ኣለኒ፣ ምክንያቱ ዓዊላ ከተንበለይ ምእንታን። ኣብዚኣ ዳን ወዲእ ኣለኹ። እዚኣ ምስ በልኩ ብድሕሪኡ ግድን ክገብራ ዘለኒ ከዓ ሴቭ ሴቭ ምስ በልኩ እንደገና ሓንቲ ኣላትኒ ንታሕቲ ወሪደ ኣብዛ ሰማያዊት ቲክ ኮይና ትርእዋ ዘለኹም ትሕቲኣ ናይ ድምፂ ምልክት ኣላ። እሳ ከዓ እቲ ድምፂ ክትነግረኒ ስለ ዘለዋ ድምፂ የእትየላ ኣለኹ ማለት እዩ። ድምፂ የእትየላ ዳን ወዲእ ኣለኹ። ስለዚ ሴፍ ኮይና ካብዚ ክወፅእ ክእለ። ኣብዚ ምስ ወፃኹ ሕጂ እንተደኣ ቻርጅ ክገብራ እያ ሞባይለይ እንታይ ክትብል እያ ክትርእዋ ይኹም ዩር ፎን ኢዝ ቻርጅን ክትብለና እያ ማለት እዩ። ዩር ፎን ኢዝ ቻርጅን እሱ ኢላላ ማለት እዩ። ስለዚ ከምዚ ዓይነት ምልክታት ክትህበና ትኽእል። ዩር ፎን ኢዝ ቻርጅን ኢላ ትንላ። ስለዚ ኣብ ዝኾነ ግዜ ሶኬት ኣብእቱ ኣቢልኩም ላብ ትኸዱ ወይ ቻርጅ ኣብ ትገብርዋ ግዜ ትገብር ከም ደላ ጀሚራ ከም ዘላ ክትሕብረና ትኽእል ኣገዳሲት ኣማራፂ እያ ማለት እዩ።

ዩርፎን ኢዝ ቻርጅን ኢላ ሽምካ ክትፅዋዓካ ከላ ቅሩብ ገለ ዋንነት ስማዓካ ኸውን ወይ ሓፍትኻ ወይ ማሓዛኻ ኮይና ትስማዓካ ትኸውን እታ ሞባይል ኣዝያ ፅበቕቲ ኣማራፂት ከም ዝረኸብኩም ኣርግፀኒየ። ሳልሰይትን ሕጂ እውን ካብአን ብዘይንእስ ኣዝያ ኣገዳሲት ምናልባት ብዙሕ ሰብ ተጠቂምላ ክኸውን ዘይክእል ኢለ ዝሓስበ ከዓ እዚ ሜንተናንስ ሞድ ማለት እዩ። ንሕና ከም ቴክኒሽናት ብዙሕ ግዜ ሰብ ሞባይል ናባና ከምፃ ከሎ ገሊኦም ኣዝዩ ኣገዳሲ ዶክመንት ኣለኒ እሞ ምሳይ ኮንካ ስራሕ ያብለካ፣ ገሊኦም ኣስጊርካዮ ምፃእ እሞ እዚ ክንሰርሐልካ ትብሎ ወዘተ ኣሎ። ምክንያቱ ኣብ ሞባይል ዘሎ ሰነዳት ብዙሕ ምስ ምዃኑ። ሳምሰንግ ግን ነዚ ዝኸውን ኣማራፂ እውን ገይርልና እዩ። እዚ ሜንተናንስ ሞድ እዩ ዝበሃል። ሞባይልካ ንቴክኒሽን ቅድሚ ምሃብካ ክትጥቀመሉ ዘለካ ማለት እዩ። ስለዚ ኣብ ሜንተናንስ ሞድ ኣትያላ ኩሉ ሰነዳትካ ዶክመንትካ በተስኻ ዝገበርካዮ ፓስወርድ ተሓቢዩ ሎ። ስለዚ ክትቦ ከለካ ሞባይል ክሪኣ ክእል እዩ፣ ቻርጅን ፖርት ክቅይር ክፍትን ኩሉ ነገር ክገብር ክእል እዩ። ኣብቲ ገሊ እዩ ማለት እዩ። ንኣብነት ፓወር ተባላሻ ተመፅያ ሙሉእ ናይ ሶፍትዌር ፅገና ዘድልዮ ተኮይኑ ወዘተ ምናልባት ኣይ ከምዚ ዓይነት ኣማራፂ ኣይጥቀመሉ እንትኸውን ግን ነቲ ዘገድስ ከም በዓል ስፒከር ክትቅይር፣ ማይክሮፎን ስክሪን ክትቅይር ንዝተባላሸዎ ነገር ወዘተ ወዘተ ንዝኾነ ነገር ግን ኣዝዩ ንብዙሕ ዝበሃል ኣማራፂታት ትጠቅም እያ እሞ ከመይ ጌርና ሞባይልና ናብ ሜንተናንስ ሞድ ነእትዋን ከመይ ጌርና ኸ ካብ ሜንተናንስ ሞድ ነውፃን ዝገልፅ ሓፂር ትሕዝቶ ኣዳልየ ኣለኹ። ሕጂ እውን ናብኡ ከብለኩም እየ። ሕራይ እምበር ሕጂ እውን ናብታ ሳልሰይቲ ዝተገልፀት ንምኻድ ሕጂ እውን ናብ ሴቲን የኸኣቱ ሴቲን ምስ መፀኹ ኣብዚኣ ኣብ ናይ ገሌና ባትሪ ኤንድ ዲቫይስ ኬር ትብል ክትውለያ። ኣብ ገለ ከዓ ዲቫይስ ኬር በይና ባትሪ በይና ክትሉ ትኽእልያ። ኣብ ናተይ ዲቫይስ ኬር ትብል ኣብዚኣ ነለት። ኣብ ዲቫይስ ኬር ምስ መፀኹ ንታሕቲ እንተደኣ ወሪደ ኣብዚኣ ሜንተናንስ ሞድ ትብል ኣላ። ሜንተናንስ ሞድ ኣብ ሜንተናንስ ሞድ ምስኣትኹ ተርንኦን ክብላ እየ ተርንኦን። ስለዚ ኣብዚኣ ተርንኦን ክብላ እየ ሪስታርት ክትገብረ። ስለዚ እታ ዝሓሸት ሪስታርት ዊዛውት ክሪኤቲንግ ሎግ ተበልናየ ትሓይሽ ምክንያቱ ክትሰልጠና ክድንግ ስለ ዝኾነት ስለዚ ሪስታርት ምስ

ኣብዚ ሕጂ ስዊችን ቱ ሜንቴናንስ ሞድ ትብል ኣላ። ናብ ሜንቴናንስ ሞድ ኣቲና ኣለና ሕጂ። ኣብዚ ሜንቴናንስ ሞድ ኣብ ታሕቲ ትብል ኣላ። እዚ እንታይ ኢና ንብል ዘለና? ንኣብነት ኣብ ጋለሪ እንድሕር ዳ ኣትዩ ቴክኒሽን ወይ ዝኾነ ሰብ እዛ ሞባይል እዚኣ ሜንቴናንስ ሞድ ምስኣተኹ ድሕዛ ሰብ ናተይ ውልቃዊ ሰነዳት ክርእየለይ ኣይክእልኒ ማለት እዩ። ክጥቀም ግን ክእል እዩ። ንኣብነት ካሜራ ክገብር ክእል እዩ፣ ቪድዮ ክስእል ክእል እዩ፣ ክዕሪ ክእል እዩ፣ ክፍትን ክእል እዩ ዝፀገኖ ወይ ዝገበሮ ነገር። ስለዚ ኣገዳስነት ናይ ሜንቴናንስ ሞድ ነቲ ናትካ ፕራይቨሲ ዝበሃል ማለት እዩ፣ ነቲ ናትካ መሰል ብሕታውነት ወይ ሰነዳትካ ንዓኻ ጥራይ ንክትገብሮ ማለት እዩ። ካብዚ ከመይ ጌርና ንወፅእ ምስ ንብል ሕጂ ካብ ሜንቴናንስ ሞድ ከመይ ጌርና ንወፅእ እንትብል ቀላል እያ። ናብዚ ንታሕ ስዋይፕ ምስ ገበርና ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ስለዚ ኣብኣ እንተደኣ ክሊክ ገይረ ኣብዚኣ ኤግዚት ትብል መፅያ ማለት እዩ። ስለዚ ኣብኣ ክሊክ ገይረ ኤግዚት ክብል ይኽእል። ከም ተወሳኺ መራፂ ከዓ ከምታ ዝገበርናዮ በታ ዝኣተናያ ከዓ ናብ ሴቲን መፅ ናብ ዲቫይስ ኬር መፅ ኣብኣ ናብ ሜንቴናንስ ሞድ ምስ መፃኹ ኤግዚት ክብላ ክእል ማለት እዩ። ስለዚ ሕጂ እውን ኤግዚት ምስ በልክዋ ሪስታርት እያ ክትገብር። ኮድ ከዓ እቲ ፓተርን እናተይ ከዓ ትሓተናያ ሕጂ ፊንገር ፕሪንት ትሓተንላ ፓተርን እናተይ ከዓ ትሓተናያ ማለት እዩ።

ጅምባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ብታሕቲ፣ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘለዎ ናባይ ተመሊሱ ኣሎ ማለት እዩ። ጅምባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ብታሕቲ፣ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘለዎ ናባይ ተመሊሱ ኣሎ ማለት እዩ። ናብቲ ብካልኣይ ደረጃ ተዳልዩ ዘሎ ብኸመይና ሓንቲ ሞባይል ብፍላይ ኣብ ሳምሰንግ ሞባይል ፌክ ድያ ኦሪጂናል ንፈልየሉ እንተ መፂና፣ ኣብዝ ሓለፈ እዋን ሓንቲ A16 እዚ ዓይነታ ሞባይል ረኺበ ነይረ፣ ሓንቲ ከዓ S20 እዚ ዓይነታ ሞባይል ማለት ናይ ኤስ ኮይና ኤን መፅን። ስለዚ ክትሪኦ ከለካ እዚአን ኤስ ሳምሰንግ እዩ ተፃሒፍዎን ኤስን ኩሉ ነገራትን ክትሪአን ከለካ ካብተን ከመአን ዝኣመሰላ ዝፈለየን ዋላ ሓደ የብለን። ምስ ረኣኻየን ግን ውሽጠን ናይ ብሓቂ ሳምሰንግ ኣይነበራ። ምናልባት ከምተን ናይ ኤስኪው ዝበሃላ ብሕሱር ንረኽበን ሞባይላት ከመአን ከይኮና ኣይተርፍን ውሽጠን ማለት እዩ። ስለዚ እዚ ተጠቀምናሉ ብኸመይ እዩ ኩላትና ክንጥቀመሉ ምእንታን። ንኣብነት እዛ ሒዝያ ዘለኹ ትርእዋ ዘለኹም ሓንቲ ካፍተን ኦሪጂናል ትመስል ግን ኦሪጂናል ደይ ፀንሐት እያ። ብኸመይ እዩ ንዝብል ሕቶ ሙሉእ መደብ ኣዳለየ ኣለኹ። ሕጂ እውን ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክትታል ራይ እምበኣር ከምዚ ኣቐዲምና ክንገልፆ ፀንሕና ሓደ ዌብሳይት ተጠቂምና ከመይ ጌርና ሓንቲ ሞባይል ብፍላይ ሳምሰንግ ኦሪጂናል ደ ኣይኮነትን ንፈልጥ ኢና ክንርኢ። ነዚኣ ንምርኣይ ቅልል ዝበለ መስርሕ እዩ ዝሓትት። እዚ samfw.com/ኢሚ ኢልና ምስ ኣተና እዚ ዌብሳይት እዚ ብዛዕባ ሳምሰንግ ሞባይላት ኣዝዩ ዓበይቲ ሓበሬታታት ዝህብ ናይ ሶፍትዌራት ዓይነታት ዝህብ ድላይካ ሶፍትዌራት ናይ ሳምሰንግ ትረኽበሉ እዩ። እዚታት ከምኡ ክኸውን ከሎ ኣብዛ ታሕቲ ኢሚ ቸክ ትብላላ። ኩላትና ከም ንፈልጣ ንዝኾነት ሞባይልና እንተ ደኣ *06# ኢልና ጠዊቕና እቲ ኢሚ እዩ ዝመፀና። ስለዚ ኢሚ እንድሕር ደኣ ርኢናዮ እታ ኢሚ ኣብዚኣ ንእትዋ ማለት እዩ። ንኣብነት እዚ ቅድሚ ሕጂ ድፈቶንኮ ኢሚታት ኣብ ታሕቲ ትርእዎ ኣለኹም። ናይ ሓንቲ እዛ A16 ሞባይል ሓንቲ ሰብ ሒዛ መፅያትኒ ድሓር እዛ A16 ምስ ረኣኸዋ ግን ናይ ብሓቂ ሳምሰን ኣይኮነትን ፌክ እያ ኖኖ

ኣነ ካብ ፅቡቅ ቦታ እየ ገዚአ እያ ገለ ኢላ እታ ብደገ እያ ገዚኣ እተመስለኒ። ስለዚ እሞ ሳምሰን ከም ዘይኮነት ብከመይ ራግፀልኪለ እታ ኣብዚ ፅሒፍ እያ እታ ኢሚ። ስለዚ ኢሚ ክንፅሕፍ ንኽእል ኢና 35634 25 36 27 83 እዚኣ እያ። ስለዚ እዚኣ ፅሒፈ እንተደኣ ቸክ ኢንፎርሜሽን እንተደኣ ኢለያ ኣብዚኣ ንሪኣ ኣለና። እዚ ቸኪን ትብላላ ቸክ ኢንፎርሜሽን። እንተደኣ ሳምሰንግ ኮይና ልክዕ ከተምፃለያ ካልእ ጥዕቲ እውን ከርአኩም ከመይ ጌርና ከም ዝሰርሐ። ስለዚ እዚ ኩሉ ቸክ ጌራ እዚኣ ረኣይዋ ኢሚ ወይ ከዓ ሴራል ናምበር ኢዝ ኢንቫሊድ ኦር ኖት ሳምሰንግ ዲቫይስ። ንዓና ግን እዚ ኣብ ሓንቲ ሳምሰን እዩ ፀኒሕና። ስለዚ እዛ ሰብ ሒዛታ ድመፀት እዚኣ ኢሚ ዘላታ ኦሪጂናል ኣይኮነትን ማለት እዩ። ካልእ እንድሕር ዳኣ ርኢና ካልአይቲ ከዓ ኤስ24 ኢላ ዝመፀት ከኣላ። ሕሰብዎ ኤስ24 ክንብል ከለና ካብተን ዝኸበራ ሞባይላትን ነዚኣ ስከ ከዓ ንእትዋ ካልኣይ ግዜ እዚኣ እውን ስታር ሃሽ 06 ሃሽ እንተደኣ ገይረ እዚ ኢሚ ንሪኦ ኣለና። እዚኣ ከዓ 35 82 34 ኣብዚ ፈቲናያ ስለ ነበርኩ ኣብዚ መፂላይ ኣሎ። እዚኣ እውን ንርኣያ ቸክ ኢንፎርሜሽን ንበላ። ስለዚ ሰብ ኤስ24 ኢሉ ወይ ኤ16 ኢሉ ወይ ኤ15 ኢሉ ወይ ሳምሰን ኢሉ ብሓፈሻ ውሽጣን ግን ሳምሰን ደይኮነ ክገዝእ ብብዝሒ ክረአ ስለ ዝኽእል ንሕና ከም ሞያውያን ህዝብና ንሕግዘሉ ክንሕግዝ እውን ግቡእና ስለ ዝኾነ ኩላትና ሞያውያን ንፈልጦ ኢና። ግን ገለ ካልኦት እውን ወላፍቲ ሞያ ዘየለኹም samfw.com/email ና እዚኣ ምክንያቱ ነፃ እዩ። ካልእ ብዙሕ ኣማራፂታት እዩ ዘለዎ ግን እዚኣ እያ ተንዓና ተገድሰና። ስለዚ እዚኣ ንድሕሪኢና እዚኣ ከዓ እንታይ ትብላላ ኢሚ ኦር ሴራል ናምበር ኢዝ ኖት ሳምሰንግ ዲቫይስ። ሕጂ ኣብዚኣ ሓንቲ ካልእ ሞባይል ክህበ ንኣብነት ኣብዚኣ ንድሕር ዳ ርኢናያ ስታር ሃሽ 06 ሃሽ ኢለ ናተይ ሓንቲ ሞባይል ክህበ ጥዒቲ ሳምሰን ኢለ ዳሓስባ 35 35 01 35 35 01 እዚኣ እንተዳ ርኢናያ ሕጂ እቲሓቅኛ ሳምሰን እንተደኣ ኮይና ሳልሰይቲ ፈተና ንፍትና ኣለና። እቲ ኢንፎርሜሽን ኣብ ዝመፀና ሓበሬታ ረኣይዋ እዛ ሞባይል እዚኣ ዜድ ፎልድ 6 ምዃና ጋላክሲ ዜድ ፎልድ 6 ምዃና እዚ እቲ ሞዴል ናታ እዩ። ኣበይ ዓዲ ወይ ንመን ዓዲ ተሰሪሓ እዛ ሞባይል እዚኣ ካብ ትስራሕ 365 መዓልትታት ገይራላ ወይ ሓደ ዓመት ገይራላ ፕሮዳክት ዝተሰርሐትሉ ወይ እዛ ሞባይል ዝተሰርሐትሉ ዕለት 16 ወር 1/2025 ምዃኑ ይነግረና ኣሎ። ስለዚ እንተደኣ ጥዒቲ ሳምሰንግ ወይ ጥዒቲ ሞባይል ኮይና እታ ኢሚ ምሳብናያ ኣብዚኣ ኩሉ ከምፀና እዩ። ካብዚ እኒው ካልእ ሓበሬታታት እውን ኣለዎ ግን ብውሕዱ በዛ samfw.com/ኢሚ ጌርና ሓንቲ ሞባይል ኦሪጂናል ዲ ኣይኮነትን ብፍላይ ሳምሰን ማለት እዩ ኣይኮነትን ክንፈልጠላ ንኽእል ሓንቲ ኣዝዩ ኣገዳሲት ኣማራፂ እያ። ናብቲ ተዳልዩ ዘሎ ሳልሳይን ናይ መወዳእታን ክፋል ምስ ንኸይድ ድማ ኣማራፂታት ኣብ ሞባይል ምስ ንመፅ እምበኣር ክልተ ኣማራፂታት ኢና ቀሪብና ዘለና። እቲ ቀዳማይ ኣብ ሳምሰንግ ዝርከብ ሓደ ካብ ሂድን ኦፕሽንስ ወይ ሕቡኣት ኣማራፂታት ዝበሃል ክኸውን ከሎ፣ እቲ ካልኣይ ድማ ኣብ ሬድሚ ዘሎ ብሰከንድ ስፔስ ዝፍለጥ ኣብ ዝሓለፈ ግዜ ከመይ ጌርና ከም ጥቀመሉ ሒዘልኩም ክቐርብ እየ ኢለኩም ዝነበርኩ እዩ። ክልቲኡ በብሓደ ብከምዚ ዝስዕብ ተዳሊዩሎ ሰናይ ንክታል ሕራይ እምበኣር ንሎማዓንቲ ኣብ ዝሓለፈ እዋን ኣብ ሳምሰን ዝረኣናዮ ነይሩ ብዛዕባ ቻርጅ ክትገብር ከላ ሞባይልካ ቻርጅ ትገብር ከም ዘላ ዝነግር ኣማራፂ ብዙሓት ሰባት ከም ዳሓተትኩምኒ እሱ ጥራይ ደይኮነ ብዙሕ ነገር ኢኻ ክትገብር ትኽእል። ንሎማዓንቲ እንተ ደኣ ቴክስት መፂካ ከመይ ጌራ ቴክስት መፂካ ኣሎ ኢላ ከም ትዛረብ ክንገብራ ኢና። ስለዚ ነዚ ንምግባር መጀመርያ ኣብ ሴቲን ክኣቱ እየ። ኣብ ሴቲን ምስኣተኹ ኣብዚ ሞድስ ኤንድ ሩቲንስ ዝብላ ኣሎ ኣብዚ ነህለና ሞድስ ኤንድ ሩቲንስ ምስኣተና እዞም ዝተፈላለዩ ሞዳት ኣለው ሩቲናት ከ ኣለው ማለት እዩ። ስለዚ ኣብቲ ኣዋእቲና ኣለና ኣብዚ ምስኣተና ኣብዛ ታሕቲ ሩቲንስ ትብላላትና ናብ ሩቲን ምስ መፀና ሕጂ ኣብታ ላዕሊ ተደሙራ ንሕጂ ገይረላ ስለ ዝፀናሕኩ እዚ
ክድምስሶየ ከም ብሓድሽ ምእንቲ ክንጅምሮ ስለዚ ዋላ ሓደ የብለይን ማለት እዩ።

ናብቲ ደሞሮ መፂና ኢፍ ዘን ድብላ ደለዋ እንታይን ብዙሕ ኣመራፂ እዩ ዘለዎ ብዙሕ። ስለዚ ኣብዝሓለፈ ቻርጅ ንርኢና ኣሎ ማዓንቲ ከዓ እቲ ናይ ቴክስት እንተደኣ መፅእካ ቴክስት ሜሴጅ መፅእካ ኣሎ ኢላ ዓብላ ከምትነግረካ። ስለዚ ኢፍ ብላ ኣሎ እንተ ቴክስት መፂኒ ዘን ንገርኒ የ ክብል ደልየ። ስለዚ ኢፍ ኢለ ኣድ ዋት ዊል ትሪገር ትብላ ኣላ። ኣብዚኣ መፅአ እንታይ ክብለ እንተ ደኣ ቴክስት መፂኒ ካብዚ ዘሎ ማራፅታት ሕጂ ብዙሕ ክንመርፅ ንኽእል ኢና። እንታይ እደሊ ዘለኹ እዩ ዝምልከት ከምዚ ትሪዮ ዘለኹም ብዙሕ ኣሎ ሜሴጅ ረሲቭድ ትብላ ኣላ። ካልእ ብዙሕ ናይ ኤክሰርሳይዝ ወዘተ ወዘተ ዝኩሉ በብሓደ ክትርእይዎ ኣብታ ድላይኩም ክትገብሮ ትኽእሉ ኢኹም። እንተ ደኣ ሜሴጅ ረሲቭድ ኢል ኣለኹ። ስለዚ ኤኒዋን ዝኾነ ሰብ ድ ዋላስ ናይ ገለ ሰባት ጥራይ ንኣብነት ኣብ ናይ ገለ ሰባት ጥራይ መፂና ከይሓልፈና ንብሎ እንተ ደኣ ኣሎ ስፔሲፊክ ሰንደርስ ክንመርፅ ንኽእል ኢና። ኣነ ኤኒዋን መሪፅ ኣለኹ እዚኣ። ስለዚ ኣብዚኣ ዳን ክብል እየ ማለት እዩ ኤኒ ሜሴጅ ካብ ዝኾነ ሰብ ኢለ ኣለኹ ዳን። እዚኣ ምስ ወዳእኹ ሽዑኡ ካልእ እውን ክውስኽ ክእል እያ ከምቲ ቀዳማይ ዝበልናዮ ቻርጅን ክኸውን ንኽእል ካልእ ክኸውን ንኽእል። እንተ ደኣ ሽዑ ዘን ክብል እየ እንተ ደኣ ቴክስት መፂኒ ዘን ኣብዚኣ ተደመሮ ክትወቐ ዘን ኖቲፊኬሽን ኣብዚ ታሕቲ ወሪድና ኖቲፊኬሽን ትብል ክንደሊና ኣብዚኣ ኖቲፊኬሽን ትብል ንህለት ኖቲፊኬሽን ሾው ካስተም ኖቲፊኬሽን ክብል ብድሕሪኡ እንታይ እያ ክትብል ትደልያ ዘለኻ ቴክስት ኣራይቭድ ወይ ከዓ ሜሴጅ ረሲቭድ ክብላ ክእለ ሜሴጅ ረሲቭድ። ስለዚ እንተ ደኣ ቴክስት መፂኒ ሜሴጅ ረሲቭድ ክትብል እያ። ኣብዚኣ ክንርስ ዓደ ይብልና ሪድ ዲስ ኖቲፊኬሽን ኣላውድ ትብል ደላ ኦን ክንገብር ኣለና። ስለዚ ኣብዚኣ ዳን ኢልና ወዲእና ዳን ኢልና ምስ ወዳእና ኣብ ታሕቲ ሴቭ ክንብል ኣለና። ሴቭ ኢለ ኣለኹ ኩሉ ግዜ ብዛ ታሕቲ ምስ ወረድና ሽዑ እታ እዛ ናይ ድምፂ ምልክት ኣብዚኣ ትረኣየና ደላ እዚኣ ክንርስዓ የብልናን ኣብኣ ቲክ ክንገብር ኣለና። ስለዚ ወዲእ ኣለኹ ዳን ኢለ ማለት እዩ። ስለዚ ሜሴጅ ረሲቭድ ሴቭድ ኢላትንላ እንተደኣ ቴክስት ሜሴጅ መፂኒ መልእኽቲ ክትነግረኒ ያ ማለት እዩ።

ስለዚ ናብታ ካልይቲ ምስ ንመፅ ከዓ ከምዛ ትሪእዋ ዘለኹም ሬድሚ እያ ዘላ። ናብ ሬድሚ መፂና መጀመርያ ኩሉ ግዜ ናብ ሴቲን ኢና ንመፅእ። ኣብ ሴቲን ምስ መፀና ንታሕቲ ውረድ ኢልና ኣዲሽናል ሴቲን ትብል ኣላትና። ኣዲሽናል ሴቲን ምስ በልና ሕጂ እውን ንታሕቲ ክንከይድ ኢና። ኣብዚኣ ሰከንድ ስፔስ ትብልናለት ጠዊዕና ኣለና። ሰከንድ ስፔስ ምስ በልና ሕጂ ተርን ኦን ሰከንድ ስፔስ ክብላየ ኣይነበራን። ሕጂ ካልኣይ ሰከንድ ስፔስ ክሬት ትገብራላ ወይ ትኸፍታላ። ሕጂ እቲ ሰከንድ ስፔስ ዝበሃል ኣክቲቬት ይኸውን ኣሎ። ኣብዚ ከም ዝረአየና ደሎ ክልተ ኣካውንት ካብ ናብ ክንቅይር ንኽእል ምዃንና እያ ተረአየና ደላ። ብድሕሪ እዩ ኣፍታ ኮንቲኒዩ ትብል ክንከይድ ኢና ኮንቲኒዩ። ስለዚ ሴት ናው ትብል ኣማራፂ ላትኒ ሴት ናው ክብላ የ። ኣብዚ ሕጂ ናይ ተቐዳሜቲ ዝነበረት ንፓተርን ንኽባየ ናይ ተቐዳሜቲ ፓተርን ይበይ ኣለኹ። ሕጂ ካልአይቲ ኣካውንት ክኸፍት ስለ ዘለኹ ኖርማል ኤል ኢልና ኮንፊርም ክንብል ኢና ማለት እዩ። ስለዚ ሓዳሽ ከፊትና ኣለና። ኣብዚ ፊንገር ፕሪንት ነታ ካልአይቲ ተድልየካ ድያ ኢላትና የድልየና ኒ ስኪፕ ክብላ የ። ስለዚ ሓደ ነገር ከፊትልና ኣሎ ማለት እዩ። እዚ እቲ ሓደ ኣካውንት እዩ። ካልኣይ ኣካውንት ከዓ ክህልወና እዩ ማለት እዩ። ስለዚ ስዊች ትብል ኣላትና እንተደኣ ናፍታ ሓንቲ ደሊና ስዊች ኣካውንት ክንብል ኢና። ኣብዚ ሕጂ ናይ ተቐዳሜቲ ፓስወርድ ሂብና ኣለና። ስዊች ክንብል ተደ ኮይና እቲ ቀዳማይ ኣካውንት ሂብና ኣለና ማለት እዩ። ሕጂ እንተደኣ ወሊዕና በታ ፓወር ወሊዕና ጥፊእናየ ናፍታ ካልአይቲ ትኸይድ ከምዝወሊዕና እንተ

ናበታ ቀዳሚት ክንጅምር ኣልት ሽፍት ምስ ዲ እንተደኣ ጌርና ዕለት ክትመፀና እያ። ኣልት ሽፍት ሒዝና ዲ እንተደኣ ጌርና ዕለት መፀና። ስለዚ እዚ ሾርት ካት እዩ። ኣብ ክንዲ ኢንሰርት ኢልና ናብ ዴት ንኸይድ ብሾርት ካት ክንጥቀመሉ ንኽእል ማለት እዩ። ካልአይቲ ኣልት ሽፍት ምስ ቲ እንተደኣ ጌረኻ ህሉው ሰዓታት ነግረና ማለት እዩ። ህሉው ሰዓታት ነግረና። ነጠብጣብ እንተደኣ ክንገብር ደሊና ወይ መስመር እንተደኣ ክንገብር ደሊና ከዓ ሰለስተ ግዜ ናይ ዝጎደሎ ምልክት እንተደኣ ጌርና እሞ ኢንተር እንተደኣ ሃሪምና ራእይዋ ሓደ ክልተ ሰለስተ ኢንተር እንተደኣ ኢለ ሓንቲ መስመር መፅያት እንላ። ሰለስተ ግዜ ኢኳል ገይረ ኢንተር እንተደኣ ኢለ ከዓ ክልተ መስመር ክመፀና እዩ። ሓደ ክልተ ሰለስተ ኢለ ኢንተር ኢለያ ክልተ መስመር መፅያትኒ። ካልእ ሰለስተ ግዜ ናይ ኮኸብ ምልክት ኣብያ ደላ ሽፍቲ ጌርና ቁፅሪ 8 ማለት እዩ። ሽፍቲ ጌርና 8 ሰለስተ ግዜ ኮኸብ ክገብረ ሓደ ክልተ ሰለስተ ኢንተር እንተይለ ከዓ ነጠብጣብ ሕንፃፅ መፀኒ። መሊሰ ሃሽ እንተደኣ ገይረ ሰለስተ ግዜ ኸ ሽፍት ሰለስተ ማለት እዩ። ኣብ ልዕሊ ሰለስተ እያ ደላ ሃሽ እንተደኣ ሰለስተ ግዜ ገይረያ ሽፍት ኢለ 1 2 3 ኢለ እንተደኣ ኢንተር ኢለያ ከዓ ሰለስተ ሕንፃፅ ድምቕ ዝበለ ይመፀና። ናይ ከቢብ ምልክት እንተደኣ ደሊና ኸ ከቢብ ምልክት እንተደኣ ደሊና ሰርክል ማለት እዩ። ሕጂ ብዚኣ 25 ኢኤፍ ክገብረ 25 ኢኤፍ ኢለ ኣልቲ ኤክስ እንተደኣ ኢለያ ከባብ ትመፀና። ናይ ስሉስ ኩርናዕ እንተደኣ ደሊኻ 25 ቢ3 ክገብረ 25 ቢ3 ኢለ ኣልቲ ኤክስ እንተደኣ ኢለኻ ስሉስ ኩርናዕ ትመፀና። ካልእ ርቡዕ ኩርናዕ ወይ ስኩዌር እንድሕር ደሊኻ ርቡዕ ኩርናዕ ወይ ስኩዌር እንተደኣ ደሊኻ 26 10 ኢለ ኣልት ኤክስ እንተደኣ ኢለኻ ርቡዕ ኩርናዕ ወይ ስኩዌር መፅያት ንላ ማለት እዩ። ካልእ ንዝኾነ ንፅሕፎ ነገር እንተደኣ ክንድምስስ ደሊና ኩላትና ከም ንፈልጣ ንኣብነት ደሊት ኢለ ሌተር እንተደኣ ኢለ ወይ ከዓ ደሊት ዎርድ እንተደኣ ኢለ ከዓ ከምታ ኩሉ ግዜ ንፈልጣ እንተደኣ ስፔስ ወይ ባክ ስፔስ እንተደኣ ከይደ እዚ በብሓደ ክድምስሶ እየ። እንተደኣ ዎርድ ኩላ እዛ ዎርድ ክድምስሳ ደሊኻ እንታይ ክጥወቀ ኮንትሮል ክጥወቀ ማለት እዩ። ኮንትሮል ገይረ ድሊት እንተደኣ ኢለኻ ዎርድ ብዎርድ ክኮነለዩ ማለት እዩ ኮንትሮል። ካልእ ከምዚ ትገብሮ ዘለኹ ስክሪንና እንድሕር ዳኣ ሪከርድ ክንገብር ደሊና ስክሪን ሪከርድ ንመምሃሮ ክኸውን ክእል። ከምዚ ዝገብሮ ዘለና ከዓ ዊንዶውስ ምስ ጂ እንተደኣ ገይረ ዊንዶውስ ምስ ጂ እንተደኣ ገይረ ከዓ እዚ ምልክት ናይ ሪከርድ ክመፀለዩ ነቲ ዝደልዮ ከዓ ክጥቀመሉ ይኽእል ማለት እዩ። ካልእ ክህልዋና ካብ ዝኽእላ ዝተፈላለያ ሲምቦልስ ከዓ ናይ ኢድ እንዳፀሓፈ ምልክት እንተደልየ ንኣብነት 270 ዲ ክገብረ 270 ዲ ገይረ ኣልቲ ኤክስ እንተደኣ ገይረ ከዓ እዛ ምልክት እዚኣ ትመፀለይ ማለት እዩ። ስለዚ ዝተፈላለዩ ምልክታት ወይ ሲምቦላት ብሾርትካት ክመፅእ ከም ዝኽእል ኢና ንርኢ ዘለና። ምናልባት ናይ ነብሪ ምልክት እንድሕር ደሊና ኸ ናይ ነብሪ ምልክት ሓደ ኤፍ 405 ገይረ ኣልቲ ኤክስ እንተደኣ ኢለ ከዓ ናይ ነብሪ ምልክት ይመፀኒ። ካልእ ምናልባት ፍርቂ ወይ ሃፍ ሓደ ብልዕሊ ክልተ እንድሕር ክንገብር ደሊና ኸ ቢ

ዲ ኢለ ኣልት ኤክስ ንድሕር ገይረያ ሃፍ ትመፀለይ ወይ ፍርቂ ትመፀለይ ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኸ ሓደ ሕምሲት ወይ ዋን ፊቭዝ እተደሊኻ 21 55 ገይረ ኣልት ኤክስ እንተደ ኢለያኻ ሓደ ሕምሲት ትመፀለይ። ካልእ ብዙሕ ግዜ ክንጥቀመላ ካብ ንኽእል ከዓ ናይ ራይት ምልክት እያ ናይ ራይት ምልክት

እንደረኣ ኢለ ኦን ስክሪን ኪቦርድ ኣለና። ግን ነዚኣ ከመይ ገይረ ብሾርት ካት የምፃእ? እንደረኣ ኢለ ከዓ ኮንትሮል ምስ ዊንዶው ምስ ኦ ብሓንሳብ እንተ ጠዊቀየን ኦን ስክሪን ኪቦርድ ዶ ትመፀኒ እያ። ስለዚ ኮንትሮል ምስ ዊንዶው ምስ ኦ እንተ ጠዊቀ ኦን ስክሪን ኪቦርድ መፂእኒ ኣሎ። ከምዚ ትሪእዎ ዘለኹም ኣብዚ ክፅሕፍ ይኽእል ማለት እዩ። ካልእ ናይ ኣብ ሽንቲ ቤት ኣብ ወዘተ ንጥቀመሉ ናይ ወዲ ምልክት እንተ ደልየኸ ናይ ወዲ ምልክት እንተ ደልየ ሓደ ኤፍ 6 ቢ 9 ገይረ ኣልት ኤክስ እንተ ገይረ ናይ ወዲ ምልክት ይመፀኒ። ናይ ጓል ምልክት እንተ ደልየ ከዓ ሓደ ኤፍ 6 ቢ ኤ ይገብር። ነዚኣ ገይረ እንተ ደኣ ኣልት ኤክስ ገይረ ከዓ ናይ ጓል ኣንስተይቲ ምልክት ይመፀኒ ማለት እዩ። ስለዚ ዝተፈላለዩ ናይ ሾርት ካትስ ኣለውና። ኣብ ዊንዶውስ ኣብ ማይክሮሶፍት ኦፊስ ዎርድ ክንጥቀመሎም ንኽእል ኢና ማለት እዩ። ንሎም ማዓንቲ ኣዳልዮም ዝነበርኩ 20 ዝተፈላለዩ ምልክታት እምበኣር ብከምዚ ሾርት ካት ተጠቂምና ክንገብር ንኽእል ማለት እዩ። ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ፣ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን። ሰናይ ቀና።

0: ስጋ ኣዳም ሰኒ ግልምበር ኦር ብዓፌቱ ግልምበር ሓቆ ከዓ ደም ምንኩሉ ላስተሓዝዮ ደም ሓቆ ይረከብካ ደም ምና ጎረብካ ሓቂ ንቕሳ እለ ዝመፃካ መሽክለት ሞታ ሰበት ግአት እሊ ሞት እሊ ግልና ቅሶ ደም ተበርዓት እንደወዴና እኩሉ ኣካን ናይ እሊ ዓድና ገይስ ለና ሸቅ ለና ኩሎም ሎም ተበርዓት ደም ሀ ግን ሓምዶም ንቀድር ሰበት ከዓ ደም ቀይሕ ፈሳሲ ብሎ እታ ጉሩብ ናይ ወድ ኣዳም ሌጣት ትረከብ ዝገበት ፋብሪከት ወላ ብዕድ ዝክ ኣዘ እግል ሸቀ ይቀድራኒ ሰበት ከዓ ደም እግል ሸዓብ ደም እግል ሕሙም ደም እግል መጀርሒን ደም እግል እማት ደም እግል ኣጀኒት ትሃብ ሓቆ ከዓካ ደም ምን ኣዳም ክትርከብካ ምን ኣዳም ትትረከብ እንደይኮ ብዕድ ለማፅኣ ደም እግል ኣዳም እግል ግባእ ይቀድር ሰበት ከዓ መንፋዓት ናዩ ሚቱ ሓቆ ቤልኪ መንፋዓት ናይ ደም እታ ጎረብና ደም ምን ነፋዓና እሊ ቀይሕ ደም ምብሎ እታ ጎረብና ዝሃላ ክልአ ክፋላት ቡ ሓተ ማያዊ ክፋል ምብሎ ፕላዝማ እላ ካልኣይተ ዋህታት ደም ምብሎም ሎም ቀያሕቲ ዋህታት ደም ምብሎም ፀዓዲት ዋህታት ደም መርጋእቲ ደም ምብሎም ኣለው ማለት እዩ ኣብሓተ ሓተ ነፈር ሓምስ ስስ ሊትሮ ደም እታጎረብቱ እሊ ዋጅብቱ ሮታምም ነፈር ምን ሓምስ ስስ ሊትሮ ደም እግልቡ ዋጅብቱ ህቱ ሌጣ ኣይኮኒ ምና ሚዛነት ናይ ጎረብካ 80% ደምቱ እሊ ክተእምሮብካ እሎም ዋህታት ደም ምብሎም እሊ እታ ዓጭም ናይና እታ እንጉዕ ምብሎ ዲቦቶም ዝተዓቡ ዝፈጠሩ ንብሎም ሰበት ከዓ እሎም ዋህታት ደም ቀያሕቲ ዋህታት ደምቶም ሰሮም ፃዕዱ ዋህታት ደም ብሎም ሰሮም ሄ ፕላትሌት ብሎም ወይከዓ መርጋእቲ ደም እንደበልና ንሰሚዮም ምንዶም ሄ እሊ ፕላዝማ ለ ትበሃል ሃላ ፕላዝማ ሚቱ ሓቆ ቤልክኒ እሊ ፈሳሲቱ እናታ ደምና ዝሃላ 54 ምን ምእት ለፀብጣ ፈሳሲ ምብሎቱ ኣይዋ እሊ ምሸቀ እሎም ዋህታት ደም ብሎም ህሌና እታ ፕላዝማቶም ለዓግቦ ትሓትልሉ እታ ጎረብና እሊ ጋዛት ንብሎ ኦክሲጅን ካርቦን ዳይኦክሳይድ እታ ጎረብና ምን ሳምቦ እስክ ኣካሊታት ዋህታት ንብሎም ግልብፃሕ ኩሉ ግያሴት ናዩ እታ ፕላዝማቱ ፕሮቲን ምን ዳዋ ንረክቦ ግሉኮስ ምኑ ንረክቦ እንዛይማት ብሎም ኩሎም ሎም እብዶም እቶም ላዓል ወተሓትብሉ እታ ላስተሓዝዮ ጎረብና እግልብፅሑ ደም ናይ ሽቁልቱ ምን ኩሉ ሄ ልዓበ እታ ቀያሕቲ ዋህታት ደም ብሎም ወይ ከዓ ኣርቢሲ ኢልና ንሰሚዮም ሂሞግሎቢን ትበሃል ቀይሕ ብኣ ተሃላግሎም እሊ ሂሞግሎቢን ሚቱ ሓቆቤልኪ ኦክሲጅን ወ ካርቦን ዳይኦክሳይድ እንደራፍዓ ምን ሳምቡ እስክ ዋህታት በፅሕ ምና ዋህታት ጎረብና ለትነፍዓቡ ካርቦን ዳይኦክሳይድ እየ እስክ ሳምቡእ ላመፅኦ እሊ ሓቆ ይህለት ትንፋስ ይህለት ባህለቱ ትንፈስ ሓቆ ይህለት እየ ጎረብ ይህለት ደም ሓቆ ነቕሳ ኣዳም ሕያ ግል ግባእ ይቀድር ኩሉ ርእሱ ሞት ግትምፃእ ትቀድር ሰበት ከዓ ደም ምን ኩሉ ላስተሓዝዜና እግል ኩሉ ሽቑልና እግል ኩሉ ንሕና እግል እምበር ንሕና እባ
1: ግንሽቀ
0: ዝገበ ዝግባእ ግንሽቀ ንጊስ ብሂወት
1: ኣብሓያትና
0: ግንምበር ደምቲ ላስተሓዝዜና ሰበት ከዓ ደም ምን ኩሉ ላስተሓዝካ ደም ግትንበር ቀድር ደም ሓቆ ያህለት ደም ሓቆ ነክሰት ላኪን ግትንበር ይትቀድር ሰበት ከዓ ሓማይ ኣለው ኣጀነት ዝግባእ ኣባይ እማት ትለያ ዶር ሕርስ ወቕት ሕርስ ሓቆ ሕርስ ደም ብዙሕ ሓቆ ነቕሴን ሓቆ ጌሳ ደም እግል ርከባበን እግልሊ መንፍዓትሊ እንደበልና ኣሎም ደም ዝበርዑ ነፈር ሚቶም ዝሸቁ ምና ጎረቦም ዝሃላ ደም እብኒ ሳኔት እግል ኣዳም እግል ሄ እታ ናይ በዲሩ ላዓላት እግል ምፃእ ደም ግል ዝበርዑ ቦም

0: ተበርዓት ደም ደንበ ኩሉ ግዜ ምብሃለታ ተቂረት ናይ ጠቢዐት ኣስተሓዝየና ኣተኣምሮት ላስተሓዝየካ ፋሃም
1: ላስተሓዝየካ
0: ሰልፊ ግተኣምሮብካ ሚቱ ደም ግተኣምሮብካ ሚ መንፋዓቱ ደም እታ ጎርብና ግተኣምሮብካ እግ እላሓቆ ይኣመርካ ደም ግትበራዕ ቀድር ደም ግትበራዕ ምንኩል ይሄ እንሳኔት ላስተሓዝየካ እንሳኔት ሓቆ ኣላብካ ደም ግትበራዕ ቤሎካ ምገብእ ኩሉ እርሱ እታ ባንከት ደም ይትገይስ ወላ ይትበርዕ ሰበት ገት ደም ግትበራዕ ምላስተሓዝየካ ሓቆ ቤልክኒ ፍሃም ላስተሓዝየካ ኣምር ላስተሓዝየካ እሊ እግንሽቀ ሚኒስትሪ ዜና ዝወዲዮ ልሃላ እታ ተፈላለየ ምትብልዮሊ ፍንቱይ ትግራይ ትግባእ ብትግርኛ ሸቆ ልሃላ እግል ሸዓብና ኣፋሞት ኣእምሮ ትግልዕበ እሊ ላዓበት ምንትብልዮ ምስጋና ብና ንሕና ኣዘማ ብልግ ንግስቲ ንሓድ ልህልና
1: ታማም ህቱ ዋጅብና ተይኮን ኩልና ዝመስለ ግንሽቀብና ተበርዕ ደሞ እግልሚት ኣዳም ደም ለልትበርዕ ግልሚት ለልትበርዕ ወምዶልቲ ለልትበርዕ
0: ኣዳም ምዶልቲ ልትበርዕ ኣዳም ዶል ግርበላዕ ቀደም ኩሉ ሕያይ እግል ግባእቡ ሕያይ እግል ግባእቡ እንሳኔት ማ ላሃላ እግሉ እምበል እንሳኔት ሕያይ ምንገብእ ሕያይ ማ እምበል እንሳኔት እግል ግባእ ይቀድር ክሌቱ ምስሊ ግልምፃእቡ ምስሊ ግልጊስ ቡ ሰበት ከዓ እንታ ደም ክትበርዕ ላስተሓዝየካ ኣላ ሚቱ በልክ ምገብእ ቀደም ኩሉ ደም ትበራዕ ነፈር ምላስተሓዝዮ ዕምር ናዩ ዕምር ናዩ ምን 16 ዝሃላ ደም ግልበራዕ ቀድር እሊ ደም ልትበራዕ ምን 16-60 ዕምር ንብሎ ልህለና ኣወል ልትበራዕ ነፈርቱ ቀደምዮም ትበራዕ ዓልካ ምገብአ እስ ክሳብዒን ክትፈራዕ ትቀድር ካልኣይ ደም ክትበራዕ ሚዛነት ናይካ ሚዛን ናይ ጎረብካ ካምሲን ኦ ምንላዓል ግትግባእ ብካ እሊ ሓቆይ ዓሬካ እግትበራዕ ይትቀድር እሚ ሰበብቱ ቤልክኒ ምገብእ እታ ጎረብካ ላሃላ ደም እባ ሚዛነት ናይካ ንሕና ንኣምርሮ ካም ገብእ ደም ብካ ካም ሊትሮ ትላሃላ እታ ጎረብካ እባ ሚዛነትካ ንኣምርሮ ነፈር 4 ወስዕ ጋኣ ምገብእ ግትበራዕ ይትቀድር ንብሎ እግልሚድ ቤልክኒ ምገብእ እታ ጎረቡ ላሃላ ደም ምና ላህለት ደም ናዩ ሓቆት በርዓ እግል ኣርውሓቱ መሽክለት ግልምፃእ ቀድር ምኑ ሰበት ገት ሚዛኔት ምና ካምሲን ወላዓል ሓቆይ ግአት ምና ሓተት ንገብእ ወይ ከዓ ዳሃረት ምገብእ ኩሉ ርእሱ ግትበራዕ እታ ናይ ቃኑን ባንከት ደም ይገብእ እላ ሳልሳይት ሂሞግሎቢን ንብሎ ኣለና ሂሞግሎቢን እ ቀይሕ ደም እታ ቀያሕ ተዋይታት ደም ላሃላ ንብሎ እቱማ ንጀርቦ ሓቆ ትጀርቦ እሊ ሂሞግሎቢን ሓቆ ምና ሕና ንሓዝዮ ሓቆ ተሓተት ወይ ከዓኒ ዳሃረት እግል ትበራዕ ይትቀድር ካምታ ነፈር ናብ ወለት ኣንስ ዝግባእ ወተባዕን ዝግልበርራዕ ካምቲ ላስተሓዝዮ ሓቆ ቤልኪ ወለት ኣንስ 10 ነቕጠት 5 እግ ትግባእባ ምና ተሓተት ወዳሓረት ምገብእ ኩሉ ርእሱ ይትበራዕ ምና ወተባዕን ሄ 13.5 ግልግባእ ብቱ ምና ሓቆ ድሓረት ኩሉ ርእሱ ይትበራዕ ምባህለቱ ምና ታሓት ገአት ምገብእ ይትበራዕ ቤልና ምገብእ ሕሙም ህለየ ካባህለት ይኮኒ እሊ እታ ጎረብካ ላሃላ ሂሞግሎቢን ምና 10.5 ምላህለና ወለት ኣንስ ምገብእ 13.5 ወታብዐ ምገብእ ምኑ ሓቆ ነክሰት ሓቆ በራዕካ እግል ንወስካ እግላ ርውሓትካ መሽክለት ግላምፅ እግልካ ሰበት ገአት ኩሉ ርእሱ ይትበርዕ ንብሎ ኣለና ባህለቱ ምና ፀቕጢ ደም ንምሎ ንጀርብ ምኑ እሊ ናይ ዝገበር ግባእ ሕያይ ነፈር ፀቕጢ ደም ብሎ 120 እታ ራእስ 80 ንብሎ ኣይዋ እሊ ሌጣ ይኮኒ እታ ና ባንከት ደም ቃኑን ናይ ፀቕጢ ደም ብሎ ሌት ቅያሰት ብና ላቀያ ሰብ ምን ተሓቲት ምእት እታ ርእሲ 60 ምንገብእ እግል በራዕ ቀድር ምልዓል ሀ 180 እታ 90 ምገብእ እግል በላዕ ቀድር ላኪን እልግ ዶንበየ ምት ላሰሓ ዘየሉ ነፈር ሕያይ ግልግባእ ብቱ ልግባእ መሽክለት እታ ጎረቡ ላኣላቡ ግልግባእ ቡ እንሳንየት ለቡማ ግልግባእ ብቱ እሊ እንተወዴካ ኣኽር እታ ተበረዓደ ወዳታ ኣርቃይ ዲባ ትዓርግ ባሃለቱ ዲባ ትዓርግ እላ ተበረዓት ደም ትወዲ ካብ መስለኪ 450 ሲሲ ደምታ እሊ ሰር ሊትሮም ኣይትገብእ ኣይዋ ምና ተሓቲታ እላ ደም ምና ነፈር ሓቁ ሃቤካ ሓቁ ተበረዓ እባንከ ደም ተኣተ እባንከ ደም ሓቁ ኣቴት ባንከ ደም እግልላ ደምላ እግል ሰለስ ከፍላ እሎም ፕላትሌት ልትበሃሉ በኖም ዝፈግሮ እሎም ቀያሕቲ ዋህታ ደም ብሎም ኣርቢሲ እምብሎም ሄ በኖም ዝፈግሮ እሊ ሳልሳይ ማ እላ ፕላዝማ ንብሎ በይኑ ፈገር ደም ሽቁል ናይ ባንከ ደም ሚት ይበል ክንምገብእ ሽቁል ናይና እተለገበ ልግባእ እንደ ጌስና እታ መደረሲ ንግልግባእ ቀድር ኮሌጅ ካልኣይ ደረጃ መደረሲ ንግልግባእ ገብእ ኣይዋ ትካላት ግልግባእ ማሕበራት ግልግባእ ማ ቀድር እተለገበ ልግባእ እንደ ጌስካ ምና እንሳንየት ቡነፈር እሊ እንደ ኣምፃእካ እታ ባንከ ደም ምርመራ እንደወደካ ተዓቁቦ እታ ሆስፒታለት እታ መዲና ምን ትብለሊ ኣስብዳሌት ዝሃለዉ ሓካይም እቶም ደም እግሊ ላስሓ ዘየ ነፈር ለሂቡ ንሕና ይኮን እዩ ባንከ ደም ደም ይለሂብ ባንከ ደም ምነ ልገባ ልግባእ ኣካን እንዳምጣ መርመራ እንደኾዳ እሊ ደም ዝዓቅቦ እታ ባንከ ደም ዝተዓቀብ ሓር ሓኪም ላስተሓዝዮ ደም ከም ሃላ እብወረቕ ነከትባ ግል ባንክ ደም ነድኦ ባንክ ደም ሄ እባ ወረቐት ካም ደም ላስተሓዝዮ ማ ዓይነት ሚጅንስ ደም ላስተሓዝዮ እንደረኣያ ምና ላሃላት እንደ ኣፍገራ እግሊ ሆስፒታል ነድኦ ባሃለቱ እታ ሆስፒታል ከም ጌሳ ሓኪም እግሊ ሓማይም ደም ለሂ ኣይዋ

0: ምናቕስ ምን ኢና ትልወቕትሊ ተምተረ ምን ሸር ዓስር ኣይዋ ምስ ሸር ዓስር ስግ እሊ ማዩ ኣኽር ደም ተባንክ ደም ምሉእቱ ኣዚ ላኪን ምና ጁን እስግ ሰብተምበር ዝሃላ ሽወያት ደም ነቅስ ምን ኢና ሚቱ መሽክለት በልክም ገብእ እሎም መድረሰት ላዓለው ኩሎም ፈርተኮ ይኮ ኮለጃት ኩሉ ፈርተካ ይኮ ኩሉ ድቡእ ሃላ እሎም ሸባብ ይሄለት
1: ባሃለትዋ
0: የለው እቶም ሓቆ ይህለው ደም እታት ሓዝዮ ገበይ ግትርከቦ ይትቀድር እሊ ሰበት ከዓ እትል ወቕትሊ እትሊ ምምሕዳራት ንገይስ ሚኒስትሪታት ንገይስ ባሓተ ንገይስ ምክልኻል ንገይስ ኩሉ በፅሖ ላኪን ከምሰሊ ናይ መድረሰት ደም ግትርከብ ይትቀድር ሰበት ገት እትል ወቕትሊ ኩሎም ሸባቢን መደረሲን ልግብኡ ኣው እታ ሚኒስትሪታት ዘለው እታ መሽክለት ናይ ባንክ ደም እንዳኣምሮው እታም ባንክ ደም እንዳመፀው ደም ትበርዖ ሎም ሓማይ ምግልፅ ደው ግል ባንክ ደም ህሌናኩም ገሉና ግን ሓዚ ህሌና ባሃለቱ
1: እዘሊ ተበራዓት ደም መንቱ ለለት በራዕ ሸራ ግና ፀናሓ ከላ ሸባብቶም ተበራዓት ደም ኣቃሊም ገብእ ሓድላ ለደም እታያ መርመራ ገብእሉ እንደትፈናታ ብንዑ ትካራ መዕላለት ሓዘያ ግሊግስ ዲብኣያ ትለገባ ኩሉ ዲብ ኣስመራቶ ካብ ምኑ እስካ ቃሊም ገይስ ከፎት
0: ሰልፍ እተበራ ዓደም እሊ ሽቑል ናይ ባንክ ደምቱ ባንክ ደምቱ ልወድ እዮ ባንክ ደም ዶልወደ ምን ኩሉ ዓድና ነጌስና መሰለ ባንክ ደም ኣርባዕ ዞንስ ንገይስ ኣርባዕ ዞንስ ንገይሶ ማእከል ሃላ ደቡብ ሃላ ሰሜናዊ ቀሒ ባሕር ንብሉ ሃላ ዓንሰባ ሃላ ኩሉ ንገይስ ምን ኩሉ ኣካን ኣይዋ መተርዓት ደም ሓቁ ወዴና ተባንክ ደም ትመፅእ ሓቲ ሓቲ ወቅት ላኪን መሽክለት ሃላ ህለት እታ ዞባታት ምንገይስ ንኡሳን ዞባታት ምንገይስ እታ ሆስፒታላት ዝሃላ ኣካን ምንገይስ መሽክለት ትመፅእ ደም ምን ባንክት ደም ክትረከብ ይቀድር ነፈርማ ደም ለስሓዝዩ ሃላ ምግትደብካ ማሕበር ወለንታውያን ለገስ ደም ልትበሃሎ እታ ዞባ ኣለው ንኡ ዞባ ንብሎም ሃላ እግሎም ምስላ ሆስፒታላት ትሸቆ ኣለው ሎም ወዲ መስለኪ ኣይዋ ምወዲ መስለኪ ሰልፍ እሎም ሸባቢን እታ ድዋር ናይ ላ ሆስፒታልዓመሌት ሆስፒታልት ዝህለው ኩሎም ቀደም እንደመፀው እታ ሆስፒታልት ናዮም ጅንስ ደም ዝኣምሩ መርመራ ዝወዱ እግሎም ኣኽር ደም ላስተሓዚ ሃላ ምንገብእ ምን ባንክ ደም ሓቆ ይረክቦው ምኖም እንደላከው ዶም ምኖም እንደነስኦው እግላ ደም ላስተሓዚ ነፈር ረሂቦ ባሃለቱ ዲባ ዝወድኦ መርመራ ሃላ ባንክ ደም ዝገብእ መርመራታት ሃላ እቲ ባንክ ደም ዝገብእ መርመራታት ናይ WHO ቃኑንቱ ኩሉ ልትበርዓ ደም ባንክ ደም ገልእተ ይልብል መሰለ ባንክ ደም ኤርትራ ኣብ ክል ሃላ ግልና ሓተ ላዕባይ እትልይ ላሃላ ባንክ ደም ናይናቱ እለ ካልኣይት ዞባጋሽ ባርካ ህሌት እግልና ባሮንቲ ህሌት እታ ባሮንቲ ህሌት ባንክ ደም እግላ ድዋራ ዝሃላ ሆስፒታልት እጉሉታት ነፋዕ ምስሎምታ ትሸቀ መሰለ ተሰነይ ዝህሌት ንእሽ ባንክ ደም እታ ሆስፒታል ህሌት እላ ባንክ ደም ምና ድዋራ ዘለው ሸባቢን ብሎ ፀናሕና ናይ ደም እርመራ ንዲወደት ናይ ሎም ሸባቢን ዓይነት ደም ፋርዕ ደም ኩሉ ተኣምሮ ምስላ ኣብ ክቱብ ፀብጦ ኣታ ወቅትላ ኤ ፕላስ ኣስሓዘዮ ምገብእ ምኖም ኤ ፕላስ ዝገብኦ ነፈር እንደላኬት መትበርዓ ደም ንዲወደት እግላ ሕሙም ኣጊድ ግተይቦ ትቀድር እሊ እላ ሓተ ገበይ ዋድያሙ ህለና ትባሃለቱ ላልዓበት ሀ ናይ WHO ቃኑን ኩሉ ለትበርዓ ደም እቲ ባንክ ደም እንተኣታ መርመራ እቲ ባንክ ደም እግሊደ ቡ ሙናሓር እሊ ደም እታ መሰለ ዓንሰባ ምንበ እብ ከረን ሓተ ናይ ዲስትሪብሽን ሰንተር ገብእ

ፍሪጅ ዝሃላቱ ስኒ ዝገብኣ እቱ ግልፅ ናሕቦ ምን ናቕፋ ነፈርሓ ቆመፃ ደም ላዝተሓዝዮ ምን ኣፍ ዓበት ነፈርሓ ቆመፃ ደም ላዝተሓዝዮ ኦው ምን ሓጋዝ ዎ ባኩል ሃላ ርግ መፃ ምትገብእ ደም ላዝተሓዝዮ ዲቡ ደም ግልግፅ ናሕቦ እሊ ግልግባእ ባንከት ደም ዝሸቀየ ደም ኩሉ ደም እግለን እስራ ወስዕ ሆስፒታላት ዝሃለያ እባ ቃንናዩ እባ ክቱብናየን ደም ኩሉ ዲበን ኣዮ ወዛዕ ባሃለቶ እሊ ሰበት ከዓ ትሊ ወቕት ሊ ኩሉ ደም ላዝተሓዝዮ ነፈር ባንከት ደም ትሊ ይኮን መፅእ እታ ሆስፒታላት ትመፅእ እታ ሆስፒታላት ከመፃ ለሆስፒታል ዝሃለ ሃኪም ማ ዓይነት ጅንስ ደም ላዝተሓዝዮ እንደረኣያ ኣከር ምእኖ ባኩል ሃላ ባንከት ደም ምሽ ሰቀ መስለኪ ሰልፍ ንሕና ባፅዕ ንገይስ ባካል ሃላ ርድ ንገይስ ስክ ሓይሊ ባሕር ንበፅሕ ስክ ሓይሊ ኣየር

0: ሎም አርቢሲ ልበልሆም እጅዋ ናዮም ዝሃላ ሂሞግሎቢን ልትበሃል ኢማቹር ገብእ ይነፍዕ እግሉ ሰኒኮ እታ ዕምሩ መግሊ ፅናሕ ይቀድር ሓደ ቀያሕ ዋህደ ምብሎ 120 ምዕል ዝፀንሕ ናይ ሎም ሓማይም ግን ሰለስተ ምዕል ማ ይፀንሕ ኣጊድ ኣጊድ ነቅስ ኣጊድ ኣጊድ ነቅስ ላሓቆ ከዓ ኣጊድ ደም ግትህይቦብካ እሊ መሽክለት ናይ ደም ብሓቆ ጌሳ እግሎም እሄ ግሎም ሓማይ ብሎም ደም ክትህይቦም ብካ ባህለቱ እሊ እግል ግባእ ምኩሉ እሊ ብሎ ዝህለየኩ ሓኪምቱ ኩሉ ዝኣምሮ ሓኪምቱ ደም ላዝተሓዝዮ ሓኪምቱ ደም ክን ዓይነት ደም ኦው ጂንስ ዓይነት ደም ዝሓዝ ህለየኩ ዝብል ባንከደም ንከድም ንሸፍግ ላዓል ወተሓንበ ደም ብዝሐ ናመፅእ ኣኽር እግልማ ንትብል ክምገብእ እታ
1: ወቃትና ሰበት ገይሰለ ማለት በ ባንከደም ደማ ንዳዳሌት ዲባ ለጠልበ ተባፀ ምንነላ ትጠለብሀ ደም መትበራዕት ዲብ ደንጎባ መልእ ከትግል ተሓለፍ ተሓዘ ሰለስተ ደቂቀት ኣለየኒ
0: ኣደ ወቅት ከረም ሰበት ጋት እትሊ ወቅትሊ ኣሎ መድረሰት ድቡእቱ ኮለጃት ድቡእ ትለሃላ ከምሰል ናይ በዲር ስክማዩ ዝፀናሕናሆ እቡ ገበይ ግንግስ ንቀድር ደም ብዝሐ ግንርከብ ይንቀድር እቲ ወቅትሊ መሽክለት ኣላ ግልና እሊ መሽክለት ሓቆ ደም እታ ባንከ ደም ይፀበጥካ ኦ ይሃላ ሓኪም ደም ቤላ ምንገብእ ደም ግልርጋ ደም እግል ሕዘ ይቀድር እሊ ሰበት ከዓ ኩሎም ሸባቢን ኩሎም ዓፍየት ልቦም ነፈር ምን 16 እግር 60 ዕምር ቦም እታ ባክና ዘለዉ እታ ባንክ ደም እንደመፀው ደም እግል ትበርዖ እሊ ሸዓቦም እግል ስደው ስት ሰፕተምበር ገብእ ዝሃለት መሽክለት ናይ ባንክ ደም ብሊ ሸዓብ እግል ደባ
1: ናቅስላኣትመሞናኣዋ
0: ቱትን ሓዘ ዝህለና ንሕና እግሎም ትላክዮም ዝህለ ከዓነ
1: ለደም እዘት ነስቦ ዝህለየኩም ይፀንሕና እክል ኣይፀንሕ
0: ደም እባጂ ንሱ እታ ሰልፍ ብለክልዓል ክይኮ እሊ ፕላዝማ ንብሎ ፕላዝማ ክፋል ናይ ደም ንብሎ ዝህለና ኔጋቲቭ 18 ዲግሪ ሴንቲግሬድ ንብሎ ዝሃላ እስክሓተ ስነ ዝፀንሕ እሊ ኣርቢሲ ንብሎ ቀያሕቲ ዋህታ ደም ዝብሎም ዝህለና እቶማ ምግብ ልበላዕ እንዳሃብና እግሎም እታ ደም እናወሰካ እግሎም እስከ 40 ክለ ምዕል ዝፀንሕ እሎም ፕላትሌት ንብሎም ዝህልና ክል 5 ምዕልቶም ዝፀንሑ ሕጂ ኩሉ ወቅት ፕላትሌት ኣስሓዘይ ካባህለቱ ምዕል ምዕል እትሽቀብካ ፕላትሌት
1: በትሊ ለለት ከዘን ደም ሰበት ኣለቦ ዲማ ደም ንትበራዕዋ
0: ዲማ ደም ንትበራዕ
1: ና ሓምዳካ ዲብላ ግነት ምማትለ በርናመጅና ሰዓት ሰበት ተመት ሓይሳም ሓይሳት መታቕብለት በርናመጅ ገለብዛሓን ዮም ዱልያ መላዓልና ፅበጥ ዲብላ ታምምሃላ እግል ኣሰይድ መሓሪ ኣብርሃም ኣብ ስሜትኩም ንሓምዶ ውቀት ሓሪትማ እትላ ምስልና እግል ሻር ክንስዮ ሳምን ሓሪ ትበጥበላ ትራክባና ዳሓናስምና
0: ኣና መምኒስትሪና ንሓምደኩም እቲ ግራይት መደብ ሰኔት ንሓምደኩም
1: ሽክራን

ዝኸበርኩም ተኸታተልትና ከምቲ ብቐጻሊ እንገብሮ ካብ ዕለት 16 ወርሒ 7 ክሳብ ዕለት 5 ወርሒ 8 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ሒዝናልኩም ቀሪብና ኣሎና። ኣብ ዝተጠቕሰ ዕለት ብደረጃ ሃገር ዝተመዝገበ ቁፅሪ ሓደጋታት 239 ነይሩ። መጠን ሞት 5፣ ከቢድ መጉዳእቲ 35፣ ፎኩስ መጉዳእቲ ድማ 89 ተመዝጊቡ ንዕዘቦ ኣለና። ኣብ ዝተጠቕሰ ዕለት ክሳብ ክንዲ ዝደኣክል መጠን ስንክልና እንተ ኣጋጢሙ ክሳዕ ክንደይ ዓነውቲ ሓደጋታት ከቢድ ሳዕብን ዝኸትሉ ሓደጋታት ምንባሮም ክንግንዘቦ ኣገዳሲ እዩ። ብደረጃ ዞባታት ከምስ ንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 158፣ መጠን ሞት 1፣ ከቢድ መጉዳእቲ 15፣ ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ድማ 223,500 ናቕፋ ዝግመት ዕንወት እዩ። ኣብ ዞባ ደቡብ ዝተኸስተ ቁፅሪ ሓደጋታት 27 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 86,850 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብና ነርና። ኣብ ዞባ ዓንሰባ ዘሎ ስታስቲካዊ ፀብጻብ ከ እንታይ እዩ ዝመስል ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 11፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 7 ተመዝጊቡ ንዕዘቦ ኣለና። ኣብ ንብረት ዝወረደ ዕንወት ምስ ንሪኦ ድማ 33,700 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ጋሽ ባርካ ዝነበረ ስታስቲካዊ ፀብጻብ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 29 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 6፣ ፎክስ መጉዳእቲ ድማ 32 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 282,500 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት 2፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ 6፣ ኣብ ንብረት ዝወረደ ዕንወት ድማ 251,650 ናቕፋ ዝግመት ዕንወት ይወሪዱ። ብዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብጻብ ተቐቢልና ኣሎና። ሕጂ እውን እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ሕጂ እውን ኣብ ዝተጠቕሰ ዕለት እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለው። መስመርካ ዘይምሓዝ 21፣ ሓደገኛ ኣመራርሓ 19፣ ቀዳምነት ዘይምሃብ 36፣ ብዘይ ኣገባብ ንድሕሪት ምምላስ 18፣ ርሕቐትካ ዘይምሕላው 30፣ ንኣጋር ቀዳምነት ዘይምሃብ 17፣ መስመርካ ዘይምሓዝ 21፣ ጉድለት ጥንቃቐ 19፣ ኣዝዩ ተፀጊዕኻ ምሕላፍ 19፣ መስተሰቲኻ መኪና ብምምራሕ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ኣተኪርና ብፍሉይ ክንሰርሕ ከም ዘለና እውን እዚ ረኺብናዮ ዘለና ስታስቲካዊ ፀብጻብ ክረዳኣና ዝኽእል ኣብነት እዩ። ኣብ ሴማፎሮ ብዝሕ ዘለዎ ጥሕሰታትን ከምኡ ውን ሓደጋታት ተዓዚብና ነርና። ኣብ ዝሓለፈ እዋን ኣብኡ ዝነበሩ ጥሕሰታት እንታይ እዮም ዝመስሉ፣ ኣብኡ ብሰንኪቲ ጥሕሰታት ዘጋጠሙ ሓደጋታት ከ እንታይ እንታይ ሓደጋታት ክንዕዘብ ክኢልና እውን ኣብ ዝስዕብ ቪድዮታት ተኸታቲልና ክንምለስ ኢና። ናብኡ ኸስክረኩም።

ከምዚ ክንዕዘቦ ፀናሕና ዝኸበርኩም ተኸታተልትና ኣብ ሴማፎሮ ኣብ እትሰግረሉ እዋን ብእተርእዮ ሸለልትነት ክስዕብ ዝኽእል ሓደጋን ሳዕቢናቱን ከምዚ ክንዕዘቦ ዝፀናሕና እዩ። ስለዚ ኩልና ኣብ ሴማፎሮ ኣብ እንሰግረሉ እዋን ወይ ድማ ናይ ትራፊካዊ መብራህቲ ኣብ እንሰግረሉ እዋን በቲ ኣብኡ ዘሎ ትራፊካዊ ምንቅስቃስ ሓሊና ክንሰግር በዘጋጠሙ እውን መልእኽትና ክነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

ብከላ ማለት ንጹህ ከባቢያዊ ተፈጥሮ ብኬሚካላዊ ካብ ኣገልግሎት ወፃኢ ኮይኖም ዝጓሓፉ ነገራት ክበላሾ ከሎ እዩ። እዛ እንነብረላ ዓለም ብዙሓት ዓይነታት ብከላ ኣለዋ። ገለ ካብኣቶም ንምጥቃስ ብከላ ኣየር፣ ብከላ ማይ፣ ብከላ መሬት ወዘተ ክጥቀሱ ይኽእሉ። ብከላ ኩሉ ግዜ ጎዳኢ ኣዕናዊ ሃሳይ ምዃኑ ኩሉ ሰብ ዝርድኦ ሓቂ እዩ። ኣብዚ ግዜ ኣብ ዓለምና ብሰንኪዞም ኣብ ላዕሊ ተጠቒሶም ዘለዉ ዓይነታት ብከላታት ዓመታዊ ህይወት ኣማይታ ሸሓት ፍጡራት ይጠፍእ። ብከላ ባሕሪ ኣብዚ ግዜ ሓደ ካብቶም ንዓለምና ኣጋጢሞማ ዘለዉ ዓበይቲ ቡድሆታት እዩ። ውቅያኖሳትና ብክልተ ዓይነት በከልቲ ነገራት ኣዕላሊቆም ይርከቡ። ንሳቶም ድማ ካብ ኢንዱስትሪታት ዝጓሓፍ ኬሚካላትን ካልኦት ጓሕፋትን እዮም። ኬሚካላዊ ብከላ ኣብ ጥዕና ደቂ ሰባትን ኣከባብን ከምኡውን ቁጠባዊ መድያትን ኣዝዩ ኣዘራ ብዛዕባ ኮይኑሎም ሓደ ካብዚ ዓይነት ብከላ ዝብገሰሉ ቀንዲ ኣገባብ ሓረስቶት ዝጥቀምሉ ድኹዕ ኮይኑ ኣብ ግዜ ክራማት ብዝናብ ተሓፂቡ ብመልክዑ ሕጂ ናብ ውቅያኖሳት ይኣትዎ። ከም ውፅኢቱ ድማ ፀዕቕናይ ኣብ ውቅያኖሳት ዝርከቡ ከም በዓል ናይትሮጅን፣ ፎስፎረስ ዝኣመሰሉ ማዕድናት ልዕሊ ዓቐን ይኸውን እሞ ሰበባ ባሕሪ ከዓ ይፍጠር። እዚ ሰበባ ባሕሪ ዘምፅኦ ጥዕናውን ኣከባብያውን ጎድናዊ ሳዕብን ድማ ኣብ ዘቤታዊ ምግፋፍ ዓሳን ቱሪዝማዊ ኢንዱስትሪን ዓብ ሃስያ ይውርድ።

0: ብከላብ ሓሪ ልክዕ ከምቶም ካልኦት ብክላታት ብምትሕዋስ ጓሓፍን ኬሚካልን ዝፍጠር ኮይኑ መብዛሕትኡ ግዜ ካብ መሬት ናብ ባሕሪ ብዝኣቱ በከልቲ ነገራት ይፍጠር። ብከላብ ሓሪ ዝፈጥሩ ነገራት ካብ ዝተፈላለዩ ከባቢታት ብመልክዕ ውሕጅን ህበብላዊ ንፋስን ተጓሒጦም ናብ ባሕሪ ወይ ውቅያኖሳት ብምእታው ነቲ መስርሕ ናይ ብከላ ይፍፅሙ። ኣብዚ እዋን ወዲ ሰብን ዝተፈላለያ ኢንዱስትሪታትን ኣብ መዓልታዊ ንጥፈታት ብብዝሒ ዝጥቀምሎም ዘለዉ ነገራት ሓደ ፕላስቲክ እዩ። ፕላስቲካዊ በከልቲ ነገራት ናብ ውቅያኖሳት ዝውሕስሉ መገዲ ብዙሕ ኮይኑ ሓደ ካብኡ ብውሕጅ ተባሓጊጎም ዝኣትውን ከምኡውን ኮነ ኢልካ ናብ ባሕሪ ዝጓሓፍን እዮም። ኣብዚ ዓውዲ ዝተኻየደ መፅናዕትታት ከም ዝሕብሮ ካብ 1960 ጀሚሩ ዓቐን ናይ ፕላስቲካዊ ጓሓፍ ኣብ ኣትላንቲካዊ ውቅያኖስ ብ3 ዕፅፊ ወስኺ ኣርእዩ። እዚ ዝኾነሉ ምክንያት ድማ ተጠቃምነት ፕላስቲክ ካብ ሓደ ግዜ ዘይሓልፍ ምዃኑ እቲ ዝጓሓፍ ዓቐን ከኣ ማዕሪ ማዕሪኡ ስለ ዝበዝሕ እዩ። ንኣብነት ሓደ ካብቶም ኣብ ምፅናት ዝርከቡ ማያውያን ፍጡራት ዝኾነ ጎብየ ባሕሪ እንተወሲድና ካብቶም ብቐጻሊ ዘዘውትሮ መግቢ መለግለጋይ ዓሳ ዝበሃል ኮይኑ ምስ ፕላስቲክ ዝመሳሰል ምስልን ቅርፅን ስለ ዘለዎ ብጌጋ ይምገብዎ ሞ ኣብ ኣካላቶም ንነዊሕ ዓመታት ይኽዘን። ብተመሳሳሊ ፕላስቲክ ምስ ሓቐቐ እቲ ካብኡ ዝወፅእ ኬሚካል ዘለዎ ጣዕሚ ወይ እውን ሽታ ምስ ኣዕዋፍ ባሕሪ ዝምገብኦ ዓይነት መግቢ መሳሰል ሓደሓደ ግዜ እውን ዝተጓሓፈ ወይ ካብ ስራሕ ወፃኢ ዝኾኑ ናውቲ መግፈፍ ዓሳ ኣብቲ ላዕለዋይ ክፋል ናይ ባሕሪ ንነዊሕ እዋን የንሳፍፉ ሞ ንብዙሓት ዓሳታትን ማያውያንን መጥበውትን ልክዕ ከመፃወድያ ኣብ ማዕልታዊ መነባብሮኦም ዕንቅፋት ክኾንዎም ይኽእልዎም።
1: ባሕርታትን ውቅያኖሳትን ናይ ዝዓለም ዳርጋቲ ዝዓበየ ስፍሓቶም ሲ ዳርጋ 70 ሜታዊት ናይ ዝዓለም እዩ። ስለዚ ንዘበናት ዝኣክልካ ደቂ ሰባት ዳርጋ ኣብ ውቅያኖስ ዝጓሓፍ ጓሓፍሲ ዝኾነ ኢፌክት የብሉን ኢሎም እዮም ዝሓስቡ ነይሮም። ስለዚ ካብዚ ብምብጋስ ከዓኒ ኣሎ ዝበሃል ኢንዱስትሪያዊ ኬሚካላትን ዘቤታዊ ጓሓፍን ናብ ውቅያኖሳት ክጓሓፍ ክኢሉ ማለት እዩ። ሕጂ ዝጓሓፍ እዚ ከዓ ምስ ግዜ ኣብቲ ባሕሪ ማለት እዩ ምስ ብዙሓት ማዕድናት እንዳተበለ ማለት እዩ ናብ ሰበባ ባሕሪ ዝቕየር። ሰበባ ባሕሪ ከዓኒ ከምቲ ንፈልጦ ኣብቶም ህወታውያን ኣብቶም ማያውያን ህወታውያን ንብሎም ዘለና ማለት እዩ ብዙሕ ጉድኣት ከውርደሎም ስለ ዝኽእል ኣቢሉ ቢሉ ከዓ በቲ ናይ መግቢ ሰንሰለት ንላዕሊ እንዳደየበ ናብ ደቂ ሰባት ክሓልፍ ስለ ዝኽእል ማለት እዩ። እዞም ካብ ኢንዱስትሪታትን ካብ ዘቤታዊ ጓሓፍን ዝተጓሕፉ ጓሓፋት ማለት እዩ እቶም ኬሚካላት ሲ ኣብ መወዳእታስ ናብ ደቂ ሰባት እውን ክበፅሑ ስለ ዝኽእሉ እዩ ከም ብድሆት ሓሲቡ ብዙሕ እውን ኣዛራቢ ኮይኑ ዘሎ ማለት እዩ።

0: ፕላስቲክ ንኽሓቀቕ ዝወስደሉ ግዜ ኣዝዩ ነዊሕ እዩ። እዚ ማለት ክሳዕ ዘመናት ዝወስደሉ ግዜ ኣሎ። ምስ ምንዋሕ ግዜ ድማ እቶም ማያዊ ህወታውያን ምስ መግቢ ሓዊሶም ዝወስድዎ ዓቐን ሕቃ ናይ ፕላስቲክ ብሰንሰለት መግቢ ተሓጊዙ ካብ ሓደ ዓሳ ናብ ካልእ ዓሳ ክመሓላለፍ ከሎ ዓቐን ናይቲ ሕቃቕ ፕላስቲክ ብዕፅፊ እናወስኸ ይኸይድ። ፕላስቲካውን ኬሚካላውን በከልቲ ነገራት በዞም ኣብ ላዕሊ ተጠቒሶም ዘለዉ ምኽንያታት ኣብ ማያዊ ኣከባቢ ሰፍ ዘይብል ጉድኣት የውርሉ። ሳይንሳዊ መፅናዕቲ ከም ዘረጋግፆ ድማ እዞም በከልቲ ጥረ ነገራት ብሰንሰለት መግቢ ተሓጊዞም ኣብ ዝለዓለ ደረጃ ማለት ኣብ ኣካላት ወዲ ሰብ ምስኣተዉ ምስኡ ተኣሳሲሮም ዝመፁ ብዙሓት ጥዕናዊ ፀገማት ይኽትሎም። ንገለ ካብኣቶም ንምጥቃስ ድማ ሕማምን ሽሮ፣ መጠናዊ ፀገም ኣብ ስርዓተ ምክልኻል፣ ናይ ባህሪ ምልዋጥ፣ ምውሓድ ዘርእን ካልእን ከስዕቡ ይኽእሎም። ክሳዕ ዝቐረበ እዋን ደቂ ሰባት ውቅያኖሳት ኣዝዮም ሰፋሕቲ እዮም ኢሎም ብምሕሳብ ንውቅያኖስ ንዘመናት ከም ሓደ ምቹእ መጓሓፊ ቦታ ክጥቀምሉ ፀኒሖምን ኣለዎን። ናብዚ መደምደምታ ከብፅሖም ዝኽኣለ ቀንዲ ምኽንያት ድማ ስፍሓት ባሕርን ውቅያኖሳትን 700ታዊት ክፋል ናይ መድረኽ ዝሽፍን ምዃን እዩ። ስለዚ ዓቐን ናይቶም ናብ ባሕሪ ዝኣተዉ በከልቲ ነገራት ምስ ዕብየት ናይ ባሕሪ ኣረኣይኻ ዳርጋ ውሑዱን ኣብ ግምት ዚኣቱን እዩ። ካብዚ ዝተበገሰ ኣተሓሳስባዩ ድማ ዓለምለኻዊ ተቐባልነት ብምርካብ ኣሎ ዝበሃል ዓይነት ጓሓፍ ብዘይ ዝኾነ ርህራሄ ናብ ባሕሪ ውሒዙን ዝውሕዝ ዘሎን። ምስ ግዜ ግን ገለገለ ሃገራት ሳዕብየት ናይ ብከላ ክርድኦ ብምጅማርን ኣፍ ደገ ባሕርን ንምክልኻል ስጉምቲ ክወስዳ ጀሚረን።
1: ገላ ባሕሪ ብክልተ ነገራት እዩ ዝመፅእ። ቀዳማይ ብኢንዱስትርያዊ ኬሚካላት፣ ካብ ኢንዱስትሪ ዝጓሓፍ ኬሚካላት ማለት እዩ። ካልኣይ ከዓኒ ዘቤታዊ ጓሓፍ ማለት ኮኔልካ ትጉሕፈሎ ከይፈለጥካ እውን ኣብ ምስኻ ምስ ጓሓፍካዮ ዘቤታዊ ጓሓፍ ንብሎ ዘለና ፕላስቲክ ዘጠቓለለ ማለት እዩ። ስለዚ እዚኢታት ወይ ብንፋስ ክኣቱ ኽእል ናብ ባሕሪ ወይ እውን ብውሕጅ ብመልክዕ ውሕጅ ማለት እዩ፣ ውሕጅ ሒዝዎ ክኣቱ ኽእል እዩ። ስለዚ እዞም ማያውያን ህወታውያን ንብሎም ዘለና ከዓ ፕላስቲክ እንድሕር ተመጊቦም እንታይ እዩ ንክሓቅቕ ነዊሕ ግዜ ስለ ዝወስደሉ ኣብ ኣካላቶም ይኽዘን እምበር ይሓቅቕን። ስለዚ ብዙሕ ከሸግሮም ይኽእል እዩ ማለት እዩ። ከይሓቀቀ እውን ካብ ብሰበት ሰንሰለት ናይ መግቢ ገይሩ ናብቶም ዝለዓሉ ዘለዉ መጥበውቲ ንብሎም ማያዋን መጥበውቲ ንብሎም ማለት እዩ ናብኦምን ክበፅሕ ስለ ዝኽእል ማለት እዩ። ካልኣይ ከዓኒ እዞም ገፈፍቲ ዓሳና ብፍላጥ እውን ብዘይፍላጥ መግፈፍ ዓሳ ኣብ ባሕሪ ነዊሕ ግዜ ክፀንሕ ይኽእል እዩ፣ ወይ ዝተጓሕፈ ወይ እውን ዝጠፍኦም በለ ማለት እዩ። ስለዚ ኣብቲ ላዕሊ ስለ ዘንሳፍፍ እንታይ ዝገብሮም ነቶም ዓሳታት ኣብ መዓልታዊ ምንቅስቃሳቶም ወይ ነቶም ማያውያን መጥበውቲ ክኾኑ ይኽእሉ ጎብየ ባሕሪ ክኸውን ይኽእል ማለት እዩ። ኣብ መዓልታዊ ምንቅስቃሳቶም ዕንቅፋት የምፃሎም፣ ብኡ ተታሒዞም ክንቀሳቀሱ ይክእሉን ገለ ብዙሕ ነገራት ከጋጥሞም ይኽእል እዩ ማለት እዩ። ስለዚ ኣብዚ ሕጂ እዋን ብዙሕ ኣብ ፍላይ ኣብ ዝናትና ባሕሪ ክንሪኦ ኣብ ዝናትና ማያዊ ክፋል ክንርኢ ከለና ዝተጋነነ ተርእዮታት የለን። ግን ከዓ ሓደሓደ ግዜስ ከም ዘሸግሮም ነቶም ማያውያን መጥበውቲ ብፍላይ ጎብየ ባሕሪ ብፍላይ እዞም ንብሎም ዘለና ፕላስቲክ ይኹን እዚ መግፈፊ ንድግደፍ ደሎ ባሕሪ ዕንቅፋት ከም ዘምፃሎም ዝርዱ ነገር እዩ ማለት እዩ።

ብከረብ ሓሪ ምሉእ ብምሉእ ክትኣልዮ ኣዝዩ ከቢድን ዘይከኣለን እኳ እንተኾነ ከተጉልሎ ግን ይከኣል እዮም። ገለ ኣብነታት ካብቶም ብከላ ባሕሪ ንምጉዳል ንጥቀመሎም መንገድታት ድማ ዳግማይ ተጠቃምነት ናይ ፕላስቲክ ምዕባይ ክጥቀስ ይኽእል። ብመንግስታዊ ትካላት ክውሰዱ ዝኽእሉ ስጉምታት እውን ኣለዉ። ንኣብነት ካብ ጥቕሚ ወፃኢ ዝኾኑ ኬሚካላት ኣብ ክንዲ ናብ ውቅያኖሳትን ባሕርታትን ዝኩሓፉ ከም እንደገና ኣብ ጥቕሚ ከም ዝውዕሉ ምግባር እዩ። ነቶም ኣዝዮም ካብ ጥቕሚ ወፃኢ ዝኾኑ ወይ እውን ናይ ግድን ክጓሓፉ ዘለዎም በከልቲ ኬሚካላት ድማ ካብ ማያዊ ኣካል ኣዝዩ ዝረሓቐ ግቡእ መጓሓፉ ቦታ ክዳለወሎም ይግባእ።

0: እዝስጉምቲ ድማ ብከላ ከም ዝጎድል ይገብር ከም ውፅኢቱ ንማያዊ ኣከባቢ ብከፊል ንመፀ ክነውሕሶ ንኽእል
1: ብሓፈሻ ዓለምለኻዊ ሕጊ ዝፀደቑ ኣለዉ ሓደ ካብኦም እንታይ እዩ ፕላስቲክ ንኸይንጥቀም ዝእገድ ሕጊ ኣሎ ኣብ ዓለም ሕጂ እንታይ እዩ ዝኾነ ድፊኢት የብሎን ምክንያቱ እንታይ ውቅያኖሳት ወይ ባህር እንተርእናዮም ኩሉ ሻዕ ናይ ህዝቢ ዋንነት እዮም ናይ ውልቀ ዋንነት ኣይኮነን ስለዚ ናይ ህዝቢ ዋንነት እንተኮይኑ ወይ ናይ ኩሉ ዋንነት እንተኮይኑ ከዓ ሰብ ከም ድሌቱ ክጉሕፍን ከም ድሌቱ ክገብር ሲ ይኽእል ይባሃል ሕጂ ምስኡ ተኣሳሲሩ ዝመፀ ግ እንታይ ኣሎ ዓለምለኻዊ ሕጊ ኣብ ገለሃገለ ሃገራት ዝፀደቐ ሕጊ ኣሎ ምእጋድ ፕላስቲክ ዝኾነ ነገር ንኸይጥቀም ህዝቢ ምእጋድ ወይ ከዓ ኣብ ሓደ ውሕስ ዝኾነ መጉሓፍ ቦታ ምጉሓፍ ማለት እዩ ካልእ ከዓኒ ዳግማይ ተጠቃምነት ናይ ኢንዱስትሪ ካብ ኢንዱስትሪ ዝጉሓፍ ኬሚካላት ከዓ ዳግማይ ክንጥቀመሉ ምግባር ከዓ ሓደ ክታይ ክኾን ይኽእል እዩ ማለት እዩ ስለዚ ከምዚኢታት ሕግታት እንዳተጠቐምና ወይ ከዓ እቲ ዝዓበየ ነገር እንታይ እዩ ኣዌርነስ ምፍጣር ነቲ ሰብ ምምሃር ማለት እዩ ፅሬት ንኽካይድ ኣብ ባሕሪ ንኸይጉሕፍ ሓሓሊፉ እውን ንዝረአ ነገራት እውን ባዕሉ ምሽ ሓላፍነት ወሲዱ ሲ ነቲ ዘሎ ጉሓፋት ኣኪቡ ድዩ ከቃፅሎ ወይ ኣብ ውሕስ ቦታ ድዩ ክጉሕፍ ወይ እውን ከምኡ ክገብር ተዘይክኢሉ ከዓ ንዕኡ ዝቕፅዕ ሕጊ ዝስገድድ ማለት እዩ ከምኡ እውን ክንገብር ንኽእል ኢና ማለት እዩ ገለካ እውን ምጥቃስ እምበር ብዙሕ ነገራት ክንገብር ንኽእል ኢና ተቐንዲ ዝብላኣነ ግን ኣዌርነስ ምፍጣር እዩ ነቲ ሰብ ንኸይጉሕፍ ትምህሮ ማለት እዩ ምስ ግዜ ከዓ ከም ልምዲ ወሲዱ ውሕስ ዝኾነ ጓሓፍ ናይ ምጓሓፍ ክስታይ ክወስድ ይኽእል እዩ ማለት እዩ
0: ኣብ ሃገርና ኤርትራ እውን ዋላ እኳ ማዕረ እተን ምዕብላት ሃገራት ዝተጋነነ ተርእዮ ብከላብ ሓደ ኣይሃሉ ሓሓሊፉ ግን ከዓ ኣዝዩ ኣሰካፊ ተርእዮን ጓሓፍን ለምዲ ምጓሓፍን ኣብ ገማግም ባሕሪ ደሴታት ይረአዩ ስለዚ ነዚ ሓሓሊፉ ዘጋጥም ተርእዮ ብኣግኡ ንምውጋድ ከም ንቕሓቲ ህዝቢ ኣብ ብከላ ባሕሪ ምዕባይ ህዝቢ ዝመርሖ ከባብያዊ ፅሬት ምክያድ ቁፅፅር ምግባር ህዝብን በፅሓትን ዝግልገልሉ ናይ ጓሓፍ ባጎንታት ምቕራብን ካልኦትን ዝኣመሰሉ መፍትሒታት ብምግባር ብከላ ባሕሪ ከይሰዓረረ ንምቁፅፃሩ ይከኣል።

በረድ ኣብ ዓሳን ዘለዎ ምቆት ኣዝሒሉ ከይባላሾ ንምዕቃብ ንዕብየትን ቀጻልነትን ደቀቕቲ ተሃዋሳውያን ኣዝሒሉ ናብ ዜሮ ብምውራድ ካብ ምብልሻው ይከላኸል።

0: ገፈፍቲ ዓሳ ቅድሚ ምግፋፎም በረድ ጥዒኖም ናብ ባሕሪ ክወፍሩ ግድን ይኸውን። በረድ ንዝተገፈፈ ፍርያት ዓሳ ከይተባላሸወ ናብ መመስርሒ ቦታ ንክበፅሕ ወሳነ ተራ ኣለዎ። ንሎም እምበኣር ኣብ ወደዋይት ከተማ ምፅዋዕ ትረኪነን ዝርከባ ሓደሽቲ ማሽናት መፍረ በረድ ዝደሰስ ትሕዝቶ እዩ ክህልወና ሓቢርና ንከታተል። ሚኒስትር ሃብቲ ባሕሪ ንዝነበረ ዋሕዲ ፍርያት በረድ ንምፍዋስ ፅፉፍን ዝተመሓደረ ኣገልግሎት ንገፈፍቲ ዓሳ ንምሃብ ኣብ ውሽጢ 24 ሰዓታት 2 ነናይ 20 ብድምር 4 ቶን በረድ ዘፍርያ ማሽናት ተኺሉ ኣብ ስራሕ ይርከብ። ወደብ ኣገልግሎት ስራሓት ዓሳ ብማእከልነት ሚኒስትር ሃብቲ ባሕሪ ብ1995 ዝተመሰረተ ኮይኑ ንባሕሪ ንዝወፍሩ ገፈፍቲ ዓሳ ዝግባእ ኣገልግሎት ንምሃብ ዕለታዊ ውልዳቱ ኣርሒቡ ይዕድል። ንዝህቦ ኣገልግሎት ምስ እንርኢ
1: ቀዳምነት በረድ እዩ። ነተን ኣብ ባሕሪ ዝነጥፉ ጀላቡ በረድ ማይ ከዓ ምስም ሒዞሞ ዝኸዱ ኣብዚ ከዓ መቶረ ክበላሸ ይኽእል እዩ። እተን መቶረ ክልተ ዓይነት እየን፣ ኣውትቦርድ ኢንቦርድ። ሕጂ ክሬን ኣላ 2.5 ቶን ክሬን እዚኣ ከዓ ናቶም እያ ሶም ይጥቀሙላ ማለት እዩ። ሕጂ ትንህቦ ሰርቪስ በረድ ማይ ናይ ክሬን ሰርቪስ ከዓ ንህበ ኣብዝትካል ማለት እዩ።
0: እዛ ኣብ ወደብ ምራ

0: ገፈ ዓሳ ዘላ ማሽን ቀንዲ ዕማማ ገፈፍቲ ዓሳ ናብ ባሕሪ ንክወፍሩ ሒዞሞ ዝገሹ እኹል በረድ ኣብ ምፍራይ ትነጥፍ ኣብ ትካል መመስርሒ ዓሳ ኤሪፊሽ ተደኪና ንዘላ ማሽን ብግዲኣ ገፈፍቲ ዓሳ ሒዞሞ ንዝመፁ ምህርቲ ዓሳ ተቐቢላ ኩሉ ዘድሊ ናይ ምምስራሕ መስርሕ ሓሊፉ ብግቡእ ቆርበትን ካልእ ዘየድልን ክፍሊ ኣካላት ዓሳ ተኣልዩ ስጋ ጥራይ ማለት ፍሌቶ ዓሳ ኮይኑ ብበረት ተደብሪቡ ናብ ዝሑል መኽዘን ይሓልፍ። እዘን ናይ በረድ ማሽን ምስቲ ዘፍርኦ ብዝሒ መጠን በረድ ንገፈፍቲ ዓሳ ዓብ መስተርሆ ፈጢረናሎም ይርከባ።
1: ሚኒስትሪ ነዚ ምስተሰውዓለ 4 ቶን ዘፍርያ ማሽናት ሓደሽቲ ኣብ ምምፃእ ዓብ ኣበርክቶ ሰሪዑ። ዋላ ሕጂ እንታይ ሽግር ነይሩ? እቲ ዓሳ ክራገፍ ከሎ በረት ካብዚ ናብቲ ዝራገፈሉ ቦታ በረት ካብዚ ይኸይድ ነይሩ። ኣብዚ ዋን እዚ ግን ካብዚ ፅዒኖም ይኸዱ ኣብታ ዘራግፉላ ከዓ ማሽን ተተኺላ ኣላ ሓዳሽ ማ 20 ቶን ትፍሪ ኣብ 4 ሰዓት እታ ኣገልግሎት ዝረኽቡላ ቅድሚ ሕጂ ማሽናት ዝነበራ እታ ካብ ባሕሪ ምስ መፁ ዘራግፉላ ኣብኣ 20 ቶን ኣብዚኣ 20 ቶን ምስተን ዝነበራ ማሽናት ማለት እዩ። ዋላ እተ ናይ ቀደም ፀጊንካ ኣብ ስራሕ ከምዝኣትዋ ተገይሩ ኣብ ስራሕ ኣለዎ ማለት እዩ።
0: ገፈፍቲ ዓሳ ንስራሕ ዝወፍሩሉ እዋን ኣብ ሓደ ግዜ ስለ ዝኾነ ምስ ምምፃእ እዘን ሓደሽቲ በረድ ዘፍርያ ማሽናት ንዝነበረ ምድ ንጉያት ኣብ ምቅላል ዓብ ተራ ተፃዊተን ኣለዋ።
2: ዝወፍሩሉ ሰዓታት እቶም ገፈፍቲ ዓሳ ዝወፍሩሉ ሰዓታት ውሱን እዩ ማለት እዩ። እዚ ከዓኒ ምስ ኩነታት ናይ ወርሒ ምቕልቃል ናይ ወርሒ ዝተሓሓዝ እዩ። እጂ እዞም ልምዳውያን ገፈፍቲ ዓሳ ናትና ንብሎም ኣብቲ ወርሒ ዝወፃትሉ ግዜ በረድ ናይ ምንክዛን ድሌት ኣለዎም። እቲ ፀልማት ኣብ ዝኾነሉ ግዜ ከዓ ናይ ባሕሪ ናይ ምውፋር ማለት እዩ። ስለዚ እቲ ጠለባት ኣብ ሓደ ግዜ ኣብ ሓፂር ግዜ ይመፀካ ማለት እዩ። ሓፈሻዊ ግን እንድሕር ዘርጊሕካ ግን እዘን ማሽናት እዚአን ዘይሰርሓሉ ሰዓታት እውን ኣሎ ማለት እዩ። ጠለብ ተሳኢኑስ ዘይሰርሓሉ ግዜ እውን ኣሎ ማለት እዩ። ብሓፈሽኡ ግን እኹል በረድ ኣለና ክንብል ንኽእል ማለት እዩ።
3: ኣባራት ድማ እንኪትስ ጌ ነመየ መስ ጌ ናይ እንኪ በረድ
4: ቅድሚ ሕጂ ሓንቲ በረድ እተፍሪ ማሽን ስለ ዝነበረት ሪጋ ይበዝሓና ነይሩ። ብኡ ከዓ ንባሕሪ ንክንወፍር ንፅገም ነርና። ሕጂ ግን ምስ ምምፃእ እዚአን ሓደሽ በረድ ዘፍርያ ማሽን ንወፍርናን ዕዮናን ዓበ ኣሳልጦ ገይረናልና ይርከባ።

0: ብሓፈሻ ብረድ ንኽስራሕ ጥዑም ማይ ምጥቃም የድሊ። ነቲ ማይ ኣብ ነፍሱ ዘሎ ምቆት ቅድሚ ምስሓሉ ኣብዘን ኣዝሓልቲ ኣትዩ ይዝሕል። እዘን ኣዝሓልቲ ኣብ ውሽጢ ማሽን ዝገጥማ ኮይነን ካብ 34 ዲግሪ ሰንቲግሬድ ክሳብ 36 ዲግሪ ሰንቲግሬድ ዝፀንሖ ምቆት ማይ ናብ 5 ዲግሪ ሰንቲግሬድ ቀይረን ናብቲ ዝስርሐሉ ማሽን የእትውኦ። ኣብቲ መስርሕ ምስ ኣተወ ቁሩብ ማጨው ነቲ ማይ ጥዑም ይንፀገሉ። እቲ ዝንፀገሉ ማጨው ኣብቲ በረድ ዝስርሐሉ ቦታ ጥዑም ማይ ጥራይ እንተደኣ ኮይኑ ናይ ምጭብባጥ ባህሪ ስለ ዘለዎ ብተወሳኺ ድሩቕ ኮይኑ ብመልክዕ ሕጡብ በረድ ከይወፅእ ቁሩብ ማጨው ይንፀገሉ እሞ ንምፍርካሽ ድማ ማሽን ኣይትሽገርን። በረድ ተሰሪሐ ንኽውዳእ ካብቲ ዝነበሮ 5 ዲግሪ ሰንቲግሬድ ናብ ኣሉታ 7 ዲግሪ ሰንቲግሬድ ኣብፅሓ ናብ መወዳእታ መስርሑ ተብፅሖ። በረድ ብክልተ መልክዑ ክፈሪ ይኽእል፣ ብሕጡብ በረድን ብጥሑን በረድን። ግፈፍቲ ዓሳውን ገፊፎም ኣብ ዝኽዝንሉ ቦታ ከይሕዘሎም ንምስብባር ከየሸግሮም ጥሑን በረድ ዝያዳ ይጠልዉ። ጥሑን በረድ ንገፈፍቲ ዓሳ ብዘይፀገም ዓሳ ገፊፎም ከይተባላሸወ ከዚኑ ንኸምፅእዎ ይሕግዞም።
1: እዚ ትካል ቀንዲ ዕላምኡ ንምኽዛን ናይ ዓሳ ተባሂሉ ዝስራሕ በረድ እዩ። ኣብዚ ሓደ ነገር ኣሎ። ንሱ ከዓ ዓሳ ንድሕር ክትክዝኖ ኮንካሲ ዋላ ዝሕሉ ይኹን ማይ ዘለዎ ክኸውን የብሉ እቲ በረድካ ማለት እዩ። እቲ በረድ እንድሕር ድኣ ማይ ኣለዎ እቲ ቶም ሰለስ ናይቲ ዓሳ ማይ ኣብዞርብ ናይ ምግባር ባህርያት ኣለዎ። ስለዚ እንድሕር ድኣ ከምዚ ኮይኑ እቲ ዓሳ ይባላሾ ማለት እዩ። ስለዚ እዚ በረድ እዚ ማይ ዘይብሉ በረድ ጥራሕ ክሳብ ኣሉታ 7 ዝበፅሕ ዲግሪ ሰንቲግሬድ ንሓደ ዓሳ ብፅቡቅ ክዕቅቦ ዝኽእል ዓይነት በረድ ይስራሕ ማለት እዩ። እቶም ካልኦት በረድ ኢልና ንፅውዖም ሓፈሻዊ ግን መዝሓሊ ልስሉስ መስተ ክኸውን ይኽእል፣ ዋላ ንኮንክሪት ተባሂሉ ዝዳለዎ በረድ ኣሎ ማለት እዩ። ስለዚ ትናትና ፍሉይ ዝገብሮ ነቲ ዓሳ ከይተበላሸወ ማይ ዘይብሉ በረድ ምቕራብ ማለት እዩ። እቲ በረድ ንባዕሉ እውን ኣዝዩ ዝሕል ዝበለ ስለ ዝኾነ ነቶም ንኣሹ ዘይረአዩና ተሃዋስያን ናይ ምቕታል ባህርያት እውን ኣለዎ፣ ወይ ድማ ናይ ምድንዛዝ ባህርያት ኣለዎ። ስለዚ ጨው እንትሕድ ጌርና ኣሎ ከዓ ዝያዳስ ነቶም ተሃዋስያንሲ ንኸይራብሑስ ጠጠው ነብሎም። እቶም ዘለውና ልምዳውያን ገፈፍቲ ዓሳ ዋላ እውን ዘን ብኮርፖሬሽን ተታሒዘን ዘለዋ ጀላቡ ኩሉ ግዜ ዝመርፅዎ ዓይነት በረድ እዚ ጥሑን በረድ እዩ። ምክንያቱ ከም ዝበልናዮ ሓንሳብ ከዘንካዮስ ምቁራፅ ኣይድልካን እዩ፣ ኣልዕልካ ትጥቀመሉ ዓይነት እዩ። እቲ ብሎግ ተኮይኑ ግን ንዕኡ ዘሳልጥ ማሽነር የድልየካ፣ ብመጠኑ እውን ጉልበት የድልዮ ማለት እዩ። ስለዚ ዳርጋ ዝያዳ ዝመርፅዎ ክትሪኦ ከለካ ሓፈሻዊ እዚ ዓይነት በረድ እዩ ማለት እዩ። ጥሑን ዝበልናዮ ተሪእናዮ ኮይና ዋላ ክወርድ ከሎሲ ከምዚ ጥሑን ነገር እዩ ዝወርድ ማለት እዩ። ርጉዲ ከዓ ዳርጋ ርቐቕ ዝበለዩ ሕጂ ብኢድካ ዋላ ተጨፍለቅካያስ ይጭፍለቕ ካልኣይ ከዓ ከምኡ ክገብር ዝገብሮ ከዓ እቲ ተን ጨው ዓንቲ ወይ ዝገለፅናየን ተን ቁሩብ ጨው ንነፅገን ከዓ ንሰን ከዓ ከምኡ ንክኸውን ተራለወን ማለት እዩ። ስለዚ እዚ ድሕር ክትክዝኖ ተደሊካ ክሳብ ዝደለኸዮ ጨፍሊእካ ክትክዝኖ ትኽእል ኢኻ ማለት እዩ። እቲ ሕጡብ በረድ ግን ዋላ እንድሕር ቆሪፅካዮ ሓደ ቅርፂ ምስ ሓዘ ካብኡ ንታሕቲ ቅርፂ ንክሕዝ ኣሸጋሪ እዩ ማለት እዩ።
0: ንገፈፍቲ ዓሳ እቲ ኣገዳስን ቀንዲ መሳርሒኦም በረድ እዩ። እዚ ብምዃኑ ድማ ኣፍራይነት ገፈፍቲ ዓሳ ንክዓቢ ቀረብ በረድ ምዕባይ ይፅንሐለይ ዘይበሃሉ ዕማም እዩ።
2: ትካል ና ገፈፍቲ ዓሳ ብጣዕሚ ነቲ ዝሰርሓሉ ዘሎ ስራሕ ንዕኡ ዓብዪ ኣስተዋፅኦ ይገብረሉ ማለት እዩ። ብኡ እዩ በዚ በረድ ተጠቂሙ እዩ እቲ ጥሉል ዓሳ ዘምፅእ፣ ብኡ ከዓ ስድረኡ ያናቢ ንኣገልግሎት ንስራሕ የብለሉ ማለት እዩ። ኣብቲ ስራሕ ዝነጥፈሉ በረድ ዓብዪ ኣስተዋፅኦ ኣለዎ ማለት እዩ። እቲ ቅድሚ ሕጂ ዝነበረ በረድ ሪጋ ገልምታት ብዙሕ ሪጋ ገልምታት ነይሩ ማለት እዩ። ኣብቲ ዓሳ እተርከበሉ ወቅትታት ኣሎ ብጣዕሚ ኣብቲ ወቅትታት ቁሩብ ሃስያ ነይሩ ማለት እዩ። እዚ ትካል ካብ ዝስራሕ ግን ብጣዕሚ እቲ ዝነበረ ፅቕጥቅጥ ኣፍኪስዎ ይርከብ። እቲ ገፋፊ ዓሳ ዳይሬክትሊ መፅኡ ፀዒን እዩ ዝኸይድ ክንብሎ ንኽእል ማለት እዩ ኣብዚ እዋን እዚ።
3: በረድ ተልሁ ማዕና በረድ ተለም ፈደፋክ ገዱ በረድ ተለም ፈደ በረድ ተለኪ
4: ምስቲ ኣገዳስነት ናይ በረድ ሕጂ ተተኺለን ዘለዋ በረድ ዘፍረያ ማሽናት ንገፈፍቲ ዓሳ ንባሕሪ ንምፍዋ ዝነበረ ፀገማት ብ99 ሚእታዊት ኣቃሊላናና ይርከባ። እወ ንባሕርን ዝወፍርዎ ፋራይ ብዙሕ ዘልዮ ሓደ ንወፍሪ ኣገዳሲ በረድ እዩ። ምስኡ ከዓ እኹሉን ብቑዑን ሬታታት ጥዑይ ተላጃ ክህልወካ ይግባእ። እዚ ተሃሊካ ብዘይፀገም ወፊርካ ምህርቲ ሒዝካ ንክትመፅእ ኣይትሽገርን።
3: ኢላ በረዳይ ኣፋል ሽብካ እንተለየ ፈለንታ ባዕ ሽብካ ለካል ተላጃ ተለየ ፈለንታ ተላጃ ለካል በረድ ዋፊክ ተለኪ በዲታ ማታሚታ ንድዕታ
0: መሳርሒኻ ንነዊሕ ግዜ ከገልግለካ ዝግባእ ክንክን ክትገብረሉ ኣለካ። ብቐጻሊ ክንክን እንተ ደኣ ጌርካሉ ኣብ ስራሕካ ኣሳልጦ ምፅኡ ካብ ዘይተደለየ ሃልክን ብኽነትን የድሕነካ።
1: ተኣፋፊ ስራሕ እዩ። ምክንያቱ ቀጻሊ ዘሎ ጠለብ ከተማልኦ ትክእል ኣለካ። ኣብዚ ትካል 24 ሰዓት ዝሰርሑ ሰባት ኣለዉ ማለት እዩ። 3 ሽፍቲ ኮይኑ 24 ሰዓት ቀጻሊ ስራሕ ስራሕ እዩ ማለት እዩ። እዚ ነቲ በረድ ንምፍራይ ክኸውን ከሎ ኣብቲ ልሙድ ሰዓታት ናይ ስራሕ ሰዓታት ከዓ ንቅድመ ፅገና ዝበሃል ኣሎ። እቲ ነገር ከይተባላሸዎ ከሎስ ንዑ ናይ ምሕካም ማለት እዩ መዓልታዊ ንጥፈታት ኣሎ። ስለዚ ናይ ማያት ናይ መስመር ናይ ማያት ኣለና። ቀጻሊ ክንክን ዝደሊ ናይ ምዕባስ ባህርያት ኣሎ። እዚ ማይ ጨው ወይ ከዓ ባሕሪ እዩ። ካብኡ እቶም ናይ ባሕሪ ሸልስ ገለ ዝበሃሉ ኣለዉ። ንሶም ኣብቲ ናይ መስመር ናይ ማያት ናይ ምሽፋን ባህርያት ኣለዎም። ስለዚ ቀጻሊ ብስሩዕ ብውጥን ዘለዎ ማለት እዩ ስራሕት ይስራሕ ማለት እዩ። ኣብዚ ሕጂ ሓፈሻዊ ከምዚ ትሪእዎ ዘለኹም እዚ ሕጂ መፅእ ዘሎ ማሽን ነዚ ባህርያት እዚ ክፃወር ዝኽእል እዞም ዘለዉና ሂሚዲቲ ንብሎም ሙቐት ጠሊ ተባሂሎም ኣብዚ ከባቢና ዘለዉ በዞም ኩነታት እዚኦም ተመሪፁ ዝተዓደገ ንብረት እዩ። ዝሕጂ ሓድሽ ማሽን ንሪኦ ዘለና ስለዚ ናይ ምምራት ተኽእልኡ ዝተሓተ ማለት እዩ። ነዊሕ ከይመረተ ክፀንሕ ዝኽእል ዓይነት ማተርያል እዩ ተጠቂምናሉ ዘለና ኣብዚ እዚ ማሽን እዚ ክስራሕ ተጠቂምሉ ዘሎ ማለት እዩ። ስለዚ እዚ ደሓኒ ማለት እዩ። ኣብ ቅድም ኣቢለን ዝነበራ ማሽናትና ግን ሓሊፉ ናይ ምምራት ነገራት ይረአ።

0: ንዑ ንምሕካም ካ ቀጻሊ ዘዝመረተ ክእል ኣለዎ።
1: ሚኒስትር ሃብቲ ባሕሪ ካብ ፅባሕ ናፅነት ምህርቲ ዓሳን ክዓቢ ዝተፈላለዩ ናይ ልምዓት መደባ ብምሕንፃፅ ኣውራ ንገፈፍቲ ዓሳና ኣብ ምስልጣንን ምዕጣቕን ክስርሕ ፀኒሑን ኣሎ። እዘን ተተኺለን ዘለዋ በረት ዘፍርያ ማሽናት መቐፀልታ ናይቲ ልምዓታዊ መደባት ኮይነን ፀጋታት ባሕርና ኣብ ውሕስነት መግቢ ንዘለዎ ኣበርክቶ ንምዕባይ ዕዙዝ ኣበርክቶ የህልወን።

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንፀንሑ መደባት ኤሪ ቲቪ ተኪና ከም ቆፀራና ሰዓትና ስለ ዝኣኸለ ንምዝናይኩም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ከነቐርብ ኢና። ንስኻትኩም ውን ነቶም ቀሪብናዮም ዘለና ናይ ሎም ሰሙን ትሕዝቶታት ደርፊ ምሳና ሓቢርኩም ክትከታተልዎም ብኦም ኣቢልኩም ድማ ክትዛነዩ ተስፋ ይሙሉ እዩ። ንሎሚ ሰሙን ከም መኽፈቲ ቀሪበልኩም ዘለኹ ደርፊ ከላልየኩም። ንሎሚ ቀሪብያ ዘለኹ ደርፊ ካብ ናይ ሃገርና ውፅእ ኢልና ኢንግሊሽ ደርፊ ቀሪብና ኣለና። ናይ ድምፃዊት ብሂወት ሎሚ ምሳና ዘየላ ማለት እዩ ድምፃዊት ዊትኒ ሂውስተን ሓንቲ ካብተን ዓበይቲ ድምፃውያን ናይ ዓለምኒኣ ንሕጂ ቀሪብናያ ዘለና ደርፊ ኣውል ዳንስ ሰምባዲ እትብል ሓንቲ ካብተን ተዘከርቲ ደርፍታት ማለት እዩ ንዓኣ ከም መኽፈቲ ቀሪብና ኣለና። ብኣ ክንጅምር ኢና። ክትከታተሉና ደጊመ ብክብሪ ይዕደም።

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩማ ናይ ሎም ሰሙን ትሕዝቶ መደብ ህርመት በዛ ዝተዓዘብኩማ እንግሊሽ ደርፊ ኢና ናይ ሎም ሰሙን ትሕዝቶና ጀሚርና። ካብዚ ብምቕፃል ቀሪብና ዘለና ደርፊ ሃገራዊ ደርፊ ክትከውን እያ። ናይ ድምፃዊ ዳዊት ተኽል ሰንበት ሽላን ኣብ 32 ዓመት በዓል ናፅነት ሃገርና ዝደረፋ ፀሓይ እትብል ክትከውን እያ። ሙሉእ ትሕዝቶኣ ናባኹም ክትቀርብ እያ። ካባ ቀፂላ እውን ቀሪብና ዘለና ደርፊ ኣብ 215 ዝቐረበት ደርፊ ክትከውን እያ። ድምፃዊት ሰናይት ኣሚነ ለሚነይ እትብል ፍቅራዊት ደርፊ ኣቐዲማ ከምቲ ዝበልኮ ሃገራዊት ደርፊ ድምፃዊት ዳዊት ተኽል ሰንበት ክትልወና እያ። ተኸታቲለ እንድሕር ምቕራበን ደጊመ ክምለሰኩም።

ክቡራትን ክቡራንን ኣፍቀርቲ ትሕዝቶ መደብር መትደጊምና ተመሊስናኩም ኣለና። ቀፂለን ዝቐርባ ደርፍታትና ንምልላይ ሓንቲ ናይ ድምፃዊ መንግስትኣብ ገብሪ ገርግሽ ካብ ደርፍታቱ ሓንቲ ቀሪብና ኣለና። መንግስትኣብ ኩልና ከም ንፈልጦ ብኩናማን ትግርኛን ዝደርፍ ድምፃዊ ሃገርና እዩ። ኣብዚ ዝሓለፈ እዋን እውን ደርፉ ተዓዚብና ኢና። ብዳዊት ደርፊ ደሪፉ ነይሩ ንዓይና ቀሪብናያ ዘለና። ንምሉእ ትሕዝቶ ናባኹም ከቅርባ እየ። ካብኣ ቀፂልና ቀሪብናያ ዘለና ናይ ድምፃዊ ምርሃዊ ተወልደ መድህን ካብ ደርፍታቱ ኣብ 2018 ዝደረፋ ሃዳን ዓይኒ እትብል ፍቅራዊ ደርፊ ክትህልዋናያ

ሓዳና ዓይነት ደርፊ ተኸታቲልኩም ክቡራትን ክቡራንን ተኸታተልትና ብድምፃዊ ምህራዊ ተወልደ መድህን ዝቐርብ ዘሎ ደርፍታት ከመይ ትከታተሉ ኣለኹም ክቡራትን ክቡራንን ተኸታተልትና የዛኔኩም ክህሉ ተስፋይ ሙሉዩ ብመቕፃል ዘለዋና ደርፊ ከላልየኩም ክልተ ክኾና እየን ከምዚ ክቐርብ ዝፀንሐ ማለት እዩ። ሓንቲ ኣፍሮ እትብል ናይ ድምፃዊ ሄለን ጳውሎስ ካብ ደርፍታታት 2017 ዝሰርሐታ ስራሓ ክትከውን ከላ ካብኣ ቀፂላ ውን ቀሪበያ ዘለኹ ደርፊ ናይ ሕማመይ እትብል ብድምፃዊ ዮሴፍ ተክላይ ዝተደርፈ ደርፊ ክትልወናያ ናይ ዮሴፍ ተክላይ 4 ማለት እዩ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም እየ። ሕጂውን ምክትታልኩም ምስትሕዝቶ መደብ ህርመት ክቕፅል ብክብሪ ይዕድም።